ክቡራትን ክቡራንን ተኸታተልቲ መደብ ህርመት ካብዚ ብምቕፃል ቀሪብናየን ዘለና ደርፍታት ንምልላይ ደጊመ ተመሊሰኩም ዘለኹ። ቀሪብናየን ዘለና ደርፊ ሓንቲ ናይ ገዲም ድምፃዊ ፍፁም ዮሃንስ ካብ ደርፍታቱ ዘኑባ እትብል ፍቕራዊ ደርፊ ክንጋብዝ ኢና። ካብኡ ቀፂልና እውን ናብ ድምፃዊ ነፍሴ ዮናታን ታደሰ ዱላ ካብ ደርፍታቱ መሊቶ እትብል ደርፊያ ክትልወና።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍልጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ
4: ናጋፊስካ ተዓርዳኮዶ ሰማዕኮ ከዓ ኣይፀላኳን በርከ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳንገለያሎሾማውራር ፈላኣኩኖሱቱባላይናሜኮዋይንኮኖኣደይ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

0: ደጊምና ተመሊስና ኩም ኣለና ትሕዝቶታት መደብር መታ ብምክታል ዘለኹም ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ሓንቲ ናይ ድምፃዊ ተሾመ ኣርኣያ መልኣኽ ድያ ሰብ እትብል ክትከውን ከላ ካብኣ ቀፂላ ድማ ናይ ኣቦይ ግርማይ ሰሎሙን ነፍሴር ኣቦይ ግርማይ ሰሎሙን ኣርባዕተ ፊደላ እትብል ንዓድና ኤርትራ ማለት እዩ ንሃገርና ኤርትራ ብብዙሕ ዓይነት ቋንቋታት ኣብ ምምፃእና ፅነት ተደሪፉ ሓንቲ ካብን ኣርባዕተ ፊደላ እትብል ደርፊያ ክትከውን እዛ ዘላለኹኹም ማለት እዩ ኣቐዲማ ናይ ድምፃዊ ተሽማ ኣላትና ብመቐፃል ድማ እታ ደርፊ ናብኹም ከነቕርባ ኢና ተኸታቲለን ድሕር ምቕራበን ደጊምና ክንምለሰኩም።
1: ሰንከልከል ኣቢልዎ ንምባልበይ ፍቅሪ ናትክስንበይኒ ንቕንቕ ዘብል ደብሪ ሆ

ትሕዝቶታት መደብር መት ናብ ብምህዛም ገፂኡ ክቡራትን ክቡራን ተኸታተልትና ሰዓታትና እውና ምእካል ገፅ ስለ ዝኾነ ዘለዋና ደርፍታት ሓንቲ ናይ ድምፃዊ ናሆም ዮሃንስ ካብ ደርፍታቱ ኣይተምርርኒ እትብል ክትከውን ከላ ፈረዊት ደርፊ እያ። ካብኣ ቀፂላ እውን ናይ ድምፃዊት ፋጡማ ስሌማን ካብ ደርፍታታ ኣብ 15 ዓመት በዓልና ፅነት ሃገርና ዝደረፈታ ናይ ሳሆ ደርፊ ማካዶ እትብል ደርፊ እያ ክትልወና።

ክቡራት ተኸታተልቲ ኣፍቅርቶ ትሕዝቶ መደብ ህርመት ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ቀፂላ እተቐርብ ናይ ድምፃዊ ተኸስተ ሰሎሙን ምሩኽ ናይ ፍቕሪኺ እትብለ ደርፊ ክንዛዝም ኢና ክቐርብ ዝፀንሐ ኣዛ ናይ ፀንሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ኣብ ልካእ ሰዓት ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

መልክዕ ምድሪ ብዕንቆት ክትዕዘብ ከተስተማቕር ክትንትንን ትሕዝትኡ ክደሰስን ምስ ትጅምር መወዳእታ ዘይብሉ ጽባቐ ትረክብ። ኣኽራናት፣ እምባታት፣ ወሓይ ዝርቦታትን ሕሉማትን ጫካታትን ኮታ ብልዕልን ትሕትን መሬት ዝርከብ ጸጋታት ትምሰጥ። ኤርትራ ኣብ ባሕሪ ኣብ ምድሪ ኣብ ኣኽራንን ሩባን ኣዝዮም ድንቂ ዝኾኑ ባህርያዊ ጽባቐ እትውንን ሃገርያ። ባህርያ ውዲጋ ልዕሊ ትፍልጠት ገንዘብን ሰፊሕ ወፍርን ዝግበረሉ ሰብ ዝሰርሖ ህንጻታት ምስዝኸውን እውን እቲ ኣግርሞት ይውስኽ። ወከልቲ ኣገልግሎት ዜና ዞባ ጋሽባርካ ጋዜጠኛታት ቀዳዊ ተወልደን ኢብራሂም ዓልን ናብ ምሉእ ዞባ ሻምብቆ ተንቀሳቂሶም ሓደ ባህርያዊ ዲጋ ዳህሲሶም ንዲጋ ዓሊ ገንደ። እዚ መረብ እዚ ንድሕረ ባይትኡ ጽባቕኡ ኣበርክትኡን ካልእን ከንጸባርቕ እዩ።

0: ባህርያዊ ዲጋ ዓሊ ገንደ ኣብ ደንደ ስርዋጋሽ ከባቢ ሻምብቆ እዩ ዝርከብ። ንነዊሕ መዋእል ማሬታ ዝብል ስም ሒዙ ጸኒሑ። ማሬታ ካብ ኣዕዋፍ ቅርቅረን ገረብ ቀንጠብን ተበጊሶም ዘውፅዎ ስም እዩ እንተኾነ ዓሊ ዝተባህለ ሓረስታይ ሓደ ካብ ቀዳሞት ነበርትን ተጠቀምቲ ናይቲ ዲጋ ስለ ዝነበረ ብስሙ ተተክአም። ማሬታ ዝብል ስም እናተረፈ ዓሊ ገንደ ብዝብል ተዓብለለም። ኣብ መወዳእታ እውን ጠቕሊሉ ዓሊ ገንደ ዝብል መፀውዒ ሒዙ ይርከብ። ነበርቲ ናይቲ ቦታ ተዛረብቲ ቋንቋ ኹናማ ነበሩ። ኣቶ ኣቡበከር ያዕቆብ ዑስማን ሓደ ካብ ተጠቀምቲ ዲጋ ማይ ዓሊ ገንደ እዩ።
1: ኣብዚ ኣከባቢ ብሽም ናቱ ሰብኣይ ዓሊ ገንደ ተባሂል ኣላ ሕጂ ብዚ ትኩምቢያ እንዲኦም ነይሮም ሕጂ ባድመ ዝበሃል ነይሩ እቲ ኩና ናይዚ ከባቢ እንታይ ሽሙ ሕጂ ቦታ ኣለዉ ኣብዚ ከባቢ ምስ በሎ ሕጂ ነዚ መፅኡ ርእዩ ተመክሮ ከዓ ስለ ዝነበረ ነዚ ቦታ ነዚ ስራሕ ከመይ ከም ዝሰርሕ እቲ ኩሉ ሰብ ርእዩ ናቱ ከዓ ተበጊሱ ስጋ ሕጂ ብእሽም ከዓ ኣልገንደ ተባሂሉ እምበር ኣልገንደ ኣብሃጎና እዮም እሱ መፅኡ ኣብዚኣ እቲ ዘሎ ዘርኢ ናይ ብኣሮስ ድዩ ናይ ገለመታት እዚ ብኣልባምያ ምቁር ድንሽ ከምታት መፅኡ ኣብዚኣ ምስ ጀመረ ኣብዚ ዘሎ ሰብ በቢ እንታይ ሽሙ ተጠቂሙ በቢ ዓይነቱ ፍርዮ ዘይቅበል የለን እዚ ዝኾነ ባምያ ኮሞዶሬ ጅርጅር ሰለጣ ዱባ ብርጭቅ ዘይኸውን የለን ዝኾነ ዓይነት ፈልሲ እንተሂብካ ይቅበል እዩ። እዚ ኣልገንደ ዝበሃል ከዓ ዝኾነ ሓመልቲ ነዚ ከባቢ ጠለብ ይሽፍኖ እዩ ኣልገንደ መስኣቶ የ ኩሉ ዕዳጋ ተረጋጊኡ ካብዚኣ ቅድም ናፅነት ኹን ስጋ በዚ በዓል ባድሜ በዓል ሽራሮ ገለመተ ገለ ነብፅሕ ነርና ካብዚ ፍርያት ናይ ዚ ባረንቱ ካብ ባረንቱ ከመነ ካልእ ቦታ ከመነ ኣቱ ነይሩ
2: ኣልብላዲ ሙነዘማን ይስታናና ኣብውሃትና ኻኖ ፎጉ ምን ማኸሎ ነልሒናይ ወርሳ ንሒና ኸሸይና ብዩ ጋይት ንሸቐል ማዕና ሌሓሲ ኣልመካን ደ እስሙ ኣሊገንደ ኣሊገንደ ማዓና ስምዞ ልሕዋ ሲድ ኣልመካን ድያኒ ኸለ ሌነ ወርሳ ሌነ ምን ኣልኣህባ ኣብውሃትና ወኒሒና ወረስናው መሳክናው ሸቃሊን ፎጉ ማዓና ማሻላ ሌሓሲ ሸቃሊን እዚ ኣብውሃትና ጋዲን ይሸቕሉ ማዓና ምን ኣልብዳያ ቤኬፍ ጋድ ነብደል ሞወይ ሸቆል ዲ ወቅታል ከሪፍ ወቅታል ሻሓር ተማንያ ሞያ ጋት የንገስ ወኒሂና ሓታ ንኹን ጃሒዚ
0: መብዛሕትኡ ግዜ ተፈጥሮዊ ከባቢ ወይ በረኻ ማለት እዩ ዝውሰድ። እንስሳ ዘገዳም ኣኻውሕ ጫካ ብሓፈሻ ድማ እቶም ብኢድ ኣታውነት ደቂ ሰባት ብዓብዩ ዘይተቐየሩ ወይ ዋላ እኳ ሰብኣዊ ምትእታው እንተሃለዎም ዝጸንሑ ነገራት። ባህርያዊ ዲጋ ዓሊ ገንደ ከምቲ ስሙ ዝሕብሮ ሰብ ዝሰርሖ ዘይኮነስ ብባህሪ ዝተፈጥረ እዩ። ሓደ ካብ ዓበይቲ ጸጋታት ናይቲ ከባቢ እዩ። ሓረስታይ መሓመድ ዓብዱላሂ ሳልሕ እውን ጥንታዊ ተመክሮ ናይታ ዲጋ ብከምዚ የዘንቱ።
3: ዓሊ ገንደ ገዛ ናቱ ኣበያይሮ ኣብታያገቡ ብታጎቦ ገዛ ነይሩ ኣሪ ኣብዚ ምስ መፅኡ ኣታር ገበር ማንሽ ሩስ እየ ዘርአ ወይ ካባምያ ጎበርበሬ ኩሉ ዘርአ ተጠቅመሉ ና ከም መፅ ምስ ተወለድና ኣብዚ መፅና ኩሉ ሻ ና ከምኡ ምስኡ ነርና ዘርኢ ነርና መሕገዝ ዘለና ዝገር መሕገዝ ዘለና ሩ ዕላ ይገብረና ንኽእል ናሃጉዚ ከምቲ ቀደም ንወስኸሉ ፅቡእ ናኸውን ከምዚ ንብል ኣለና
1: ኢና ብፍቕሪ ከምዚ ረእኻዮ በቃ ብሰሓቕን ብገለመታት እቲ ዘይብሉ ከማን ካብዚ ኣድራሩ ሒዙ እዩ ዝኣት ዘሎ እቲ ሰብ ናይ ቀደም እንታይ ሽሙ ስለ ዝነበረ ናይ ባቂ ኤርትራዊ ኣብ ከምኡታት ብዙ እንታይ ሽሙ የብሉን ናተይ ናትካ ገለመታት ብፍላይ ኣብዚ ኣጋሽበር ቀደም ሕጂ ጥሜኻ ኣብዚኣ ውሽጢ ግረት ኣቲኻ ኮፍ ኢልካ ትበሊ እቲ በዓል ግረት መፅኡ ከማን ወሲኹ እዩ ዝህበካ ነይሩ ኣብዚ ከባቢ ሕጂ ብከምኡታት ብዙ እንታይ ሽሙ ይንገብር ኢና ሕጂ ሓደ ሰብ ከይድ ካሎ እንታይ ለኸ ሃበኒ ይብለካ ዳሃርዘ የበሎ ከማን ናይ ድራሩ ሒዙ እዩ ዝኣቱ ብዙ ባእሲ ወይ ገለመታት ግርጭት ዝበሃል የለን።

0: ባርያው ዲጋ ዓሊ ገንደ ወይ ማሬታ ኣብ ክረማት ካብ ማይ ኩዕታትን ካብ ጋሽ ብዝወረድ ውሕጅን መሊኡ ብምፅናሕ ትሕዝቶ ማይ ከንቆልቆል ምስ ጀመረ ሓረስቶት ካብ ወርሒ መስከረም ክሳብ ጉንበት ኣብ ዘሎ ግዜ መጠነ ንኡስ መስናኣዊ ሕርሻ ዘካይድሉ መንእሰያትን ቆልዑን ድማ ዓሳታት ብምግፋፍ ዘቤታዊ ጠለባቶም ዝማልእሉ ምንጪ ቅጡባዊ ረብሓ ነበርቲ ናይቲ ከባቢ እዩ። ኣብ ጀቕጀቕ ዝለምዕ ሕርሻ ሩዝ እውን ኣካል ናይቲ ኣብቲ ቦታ ዝፈሪ ዝነበረ ሕርሻ ምዃኑ ሓላፊ ኣህዱ ቁጠባዊ ልምዓት ንእዞባ ሻምብቆ ኣቶ ፍስሃ ገብረ ሚካኤል ይሕብር።
1: እዚአን ኣብዚ ከባቢታት ዘሎ ዕዳጋታት ንኩሎ እንዳርጋ ይበፅሐን ክትብሎ ትኽእል ኢኻ። ምክንያቱ ካብዚ ዝፈርዮ እዚ ብምሉእ ሕምልቲ ዮ ዘለካ ሕጂ ሓጋይ ምሉእ ሕጂ ክሳብ ወርሒ ርባዕተ ኣሎ ዝሓምሉ እዚ ሕጂ ክሳብ ወርሒ ርባዕተ ኣሎ። ኣብ ዘሎ ዕዳጋታትና ብሽኮ ኣሎ፣ ሻምብቆ ኣሎ፣ ሻሃተ ኣለና፣ በዚ ኸቶብያ ኣሎ፣ ዓደ ባዕሪ ኣሎ፣ ደሮማድ ኣለና። ክሳብኡ ኮይዱውን ክሸጥ ክእል እዩ እዚ ሕምልቲ እዚ ሸጥዎ ከ ምልክዕ። ስለዚ ኣብዚ ዝፈሪ ዘሎ ኣሕምልቲ እውን ቀሊል ኣይኮነን። ብዓይኒ በቲ ማእዛዊ መግቢ ክትሪኦ ከለካ ቀሊል ኣይኮነን ኣብ ዘሎ ሓምሊ ዝፈረዘሎ ዚ ሓምሊ ማለት እዩ። ምክንያቱ ብዙሓት ኣሕምልቲ ኣለዎ እዚ ሰላጣ ኣሎ፣ ጅርጅር ኣሎ፣ በዓል እንታይ ከትብሎ እዚኦም ኣሕምልቲ እዚኦም ቆስጣ ከይተረፈውን ዘርእ ወይም ኣብዚ ዱባ ዝረአ እዩ፣ ብርጭቕ ዝረአ እዩ። ካብ እካልካ ከምዚ ክበሃል ፅንሐ ዕፉን ኣሎ ዚ ዝፈሪ ኣብዚ ደይፈሪ ሓምሊ የለን። ኩሉ ዓይነት ሓምሊ ይፈሩ። እዚ ምቁር ድንሽ ዝበሃል ገርመካሲ ምቁር ድንሽ ሕጂ በቲ ሚኒስትሪ ሕርሻ ኣብዚ ግዜ እዚ ኣዝዩ ጎስጓስ ዝዓበየሉ ዘሎ ጥቕሙ ተፈሊጡ ከም እንታይ ዝበሃል እቲ ሕብረተሰብ ጥቕሙን ረብሑን ፈሊጡ ኣብዚ ግዜ እዚ እትዮም ኣልማዕቲ ጀረዲ እናትና ትሰርሕሉ ዘለዉ ብልዑል ንቕሓት ዝፈረየሉ ዘሎ እቲ ናይ ምቁር ድንሽ ኣብዚ ግዜ ብዝያዳ እቲ ሚኒስትሪ ሕርሻ ተኸዱ ዘሎ ኣብዚ ቦታ እዚ እንተርኢካዮ ቀደም እዩ ዝፈሪ ነይሩ ዚ ምቁር ድንሽ። ሕጂ እቲ ሚኒስትሪ ኣግሪካልቸር ንብሎ ወይ እቲ ሚኒስትሪ ሕርሻ ሕጂ የበጋግሶ ኣሎ እቲ ንቕሓት ናይ ታይ ዝበሃል ማለት እዩ። ኣብዚ ግን ቀደም ካብ ግዜ ግዛእታት ሒዙ እቲ ምቁር ድንሽ ዝበሃል ኣብዚ ይፈሪ ነይሩ። ካብቲኦም ተመክሮ ናይ እዚኦም ሓርሶት ዝረኸብ ሓበሬታ ምቁር ድንሽ ካብ ቀደም ኢና ንፈልጦ ኢሎምና ማለት እዩ። ስለዚ ብዓይኒ ቆጠባ ክትሪኦ ከለካ እቲ ኣብዚ ዝሰርሕ ዘሎ ንእሽቶ ይኹን ዓብይ ንእሽቶ ይኹን ዓብይ ኣብዚያ ስርሑ ኮይኑ ድራሩ ሕጂ ኣቱ ድራሩ ሕጂ ኣቱ ነፍሱ ክኢሉ ኣሎ ማለት እዩ። ነፍሱ ሲ ንሶ መርኮሳ ገይሩሉ ሰብዚ ማለት ነፍሱ ክኢሉ ኣሎ ማለት እዩ። ስለዚ ኣብዚኣ ሰሪሒ ከዓ ኣብዚያ ወላቲ ዘይብሉ እዚኣ ሕርሻ ዘይብሉ ኣብዚያ ምንዋለ ሰሪሒ ንባዕሉ ድራር እሎት ይረክብ ኣብዚኣ ክፅህድ ይክውዕል ኣፍላዛ ገይሩ ክክስኩስ ዝኽብል ድራር ኢሎት ሕጂ ዝኣት ዘሎ ማለት ብዓይኒ ቆጠባ ክትሪኢ ከለካ። ስለዚ እዚ ብዝደሎ ተጠቃሚ ህዝቢ ሻምብቆን ላላን እዩ ብዝያዳ ማለት እዩ። እቲ ኣብዚ ዝፈረየ ፍርያት ግን ዜና ኣብዚ ንዕዘባና ዘለዉ ዕዳጋታት ክሳብ በዓል ባሮንቲ ከይተረፈ ይኸይድ ማለት እዚ ሕምልቲ እዚ
2: ዋጋታት ንህዝቢ ኣገልግሎት ብጣዕሚ ካብ ድነበረ ፅቡቅ እዩ ደቃልሎ ኩሉ ነዚ ከባቢና ነዚ ናይ ንዕዘባ ስጋብ ንኩሉ ነዚ ናይ ንዕዘባ ብምሉኡ ኣፍራይ ኣብኡ ኣብ ኩሉ ተቀሳቂሱ እንተኾነ እቲ ፍርያት ብጣዕሚ ፅቡቅ ስለ ዝኾነ ነቲ ፀንሐ ብደገ ዝመፅእ ናይ ናህሪ ንዕኡ የሃርመይ ፅቡቅ ገይሩ ንህዝቢ ኣገልግሎት ዝህብ ፅቡቅ ብጣዕሚ ዝካየድ ብጣዕሚ ፅቡቅ እዩ ደቀለሎም። እዚኣቶም ኩሎም እዚ ክንደይ ድኻታት ዳሓቆፈት እያ እዚኣ ዓልገንደ እዚኣ ዝኾነ እቲ ብቐሊ እቲ ብጉልበት ዳእቱ ካብ ሓደ ኣይልምን ብሞተር ክብል ኣይውዕል ዝኾነ ሃበኒ ክብል ኣይውዕል ናብዚኣ ብደማይ ስለ ዳኣቱ ብጣዕሚ እዩ ኣብኡ ናይ ሽግራት ዘቃልል ኣቃላሊት ሽግር እየ ክብላ ዝኽእል ኣነ ብወገን
3: ወቅተል የንጋስ ወኒሒና ሓታ ንኹ እንጃ ሒዚን ነሸልሒና ይትራብ ሙና ጠማጢም ሰላጣ ጅርጅር ኣድሪ ኣስዋት ኣየሸይ በስ ኩድራ ሰላጣ وبعدو شهر 10 قاعد نبدا زراعتنا يعني شتل معنا وقت الشهر 10 اذا شتلنا نراقب الحين اي شتل معنا لو عنده مرض كدي ونحنا قاعدين نجهز الحين اي دواء معنا لاي حشر ما قاعدين يسالونا ايوه المفروض كان يسالونا برضو يخون

0: ውሕጅ ጋሽ ነፂፉ ትሕዝቶማይ መሬታ ክጐድል ምስ ጀመረ ዛባን ሰሉኳን ዝሓዙ ኣቦታት ዛንጌራ ዝተሓንገጣ ኣዴታትን ሻፋዳዳ ዝተሰኩሙ መንእስያትን ናብቲ ንኣባሕጎታቶምን ኣቦታቶምን ተኸቲሎም ብልምዳዊ ኣገባብ ኣሕምልቲ ዘልምዕሉን ዓሳታት ጥዑማይ ዝገፍሉን ስፍራ ከም ርሑ ምዕዛብ ንቡር ተርእየዩ። ነቲ ዕለታዊ ምንቅስቃስን ዝሕፈስ ዓይነትን መጠንን ፍርያትን ምስ ተዓዘብካ ድማ ኣብ መንጎቲ ባህርያዊ ዲጋን ነበርቲ ናይቲ ከባብን ዘሎ ምትእሳር ክትገንዘብ ኣይትጽገምን። ኣቶ ኣስመላሽ ብርሃነ ክኢላ ልምዓት ብቕሊ ንእዞባ ሻምቡቆ እውን ተመሳሳሊ መግለጺ እዩ ዝህብ።
1: ዲጋ ዓሊገንደ ክዛረብ ንድሕር ዳ ኮይነ እዚ ዲጋ ዓሊገንደ ንሕርሻ ኣዝዩ ምቹእ ዝኾነ ቦታ እዩ። ከባቢ 16-15 ሄክታር ዝኸውን ስፍሓት ኣለዎ። ኣርጋኒ ሓደ ወቕቲ እቲ ናይ ክረምታዊ ወቕቲ ሓሊፉ ሲ ኣብቲ ናይ ቆውዒ ካብ ወርሒ 10-9 ጀሚርና ክሳብ ወርሒ 4-5 ናይ ዘራእቲ ንጥፈታት ነካይደሉ ቦታ እዩ። እዞም ኣብዚ ዝነጥፉ ሓረስቶት ብዘይ ቃል ዓለም ኣዝዮም ንጡፋ ዝኾነ ሓረስቶት ኣብቲ ሞይ ኣብቲ ናይ መስናዊ ሕርሻ እውን ኣዝዮም ብቑዓት ዝኾኑ ሓረስቶት እዮም። ብኡ ዝዓበዩ እዮም። ካብ መጀመርያ ብኡ ዝዓበዩ ስለ ዝኾኑ ነዚ ቦታ እዚ ብጉቢኦም ዝጥቀምሉ ኣብዚ ዝጥቀምሉ ኣዝርእቲ ብዙሕ ኣሎ። ካብ እካል ንድሕር ዳርእናዮ ከምዚ ትሪእዎ ዘለኹም ዕፉን ኣሎ። ዕፉን ኣብቲ መጀመርያ ካብ ወርሒ 9 ኣትሒዞም እዮም ዝጅምርሉ። እቲ ጠሊ ናይዚ ቦታ እንዳጎደለ ስለ ዝኸይድ ኣብ ወርሒ 9 ናይ 3 ወርሒ ናይ 4 ወርሒ ስለ ዝወስድ ዕፉን ኣብ ወርሒ 9 ዘርኦም ክሳብዚ ወርሒ 12 ክሳብ ወርሒ 1 ወርሒ 2 ካብኡቲ ይኽእል ኢሎም ስለ ዝግምቱ ንዕፉን መጀመርያም ዝጥቀምሉ። ካብኡ ንድሕሪት እንዳቐፀሉ ኣብ ኣሕምልቲ እዮም ዝጥቀሙ። ኣሕምልቲ ከም ኮሚደረ፣ ኣድሪ፣ ሰላጣ፣ ካውሎ ኮ ብዙሕ ታሽሚ ኮነን ከም ትሪኦታት ጥራሕ ኢና ንርኢ እምበር እቲ ካልእ ኣሕምልቲ ንብሎ በዓል ምቁር ድንሽ ብዙሕ ዝኾነ ካብቲ ኣሕምልቲ ንብሎ ብዙሕ ዝኾነ ኣዝርእቲ ይጥቀሙ እዮም።

0: ባህር ዲጋ ዓሊ ገንደ ወይ ማሬታ ዘይከም ካልኦት ሰብ ዝሰርሖም ዲጋታት ኣብ ደንደ ስጋ ሽዝተረኮነ ብምዃኑ ብገረብ ዓርኮ ኩባይ ዝወቀበ እዩ። ኣብቲ ቦታ ዝካየድ ልምዳዊ ኣገባብ ልምዓት መስኖ ድማ ከምቲ ኣብ ካልኦት ቦታታት ኣብ ትሕቲ ዲጋ ወይ ብሓገዝ ስርዓት መስኖ ዘይኮነስ ኣብ ውሽጢ ማይ ዝድቅሰሉ ክፋል ናይቲ ዲጋ እዩ ዝካየድ። ክንዲ ዝኾነ ድማ ኣብቲ ስፍራ ዘልምዑ ሓርሶት ጊኒዮ ዛባን ባዴላን ዝሓልፍ ንዋትን ነዊሕ ግዜ ዝወስድ ጉልበትን ኣይሓቶምን። ኪኑ እውን ኣብቲ ቦታ ዝለምዕ ዝተፈላለየ ዓይነት ዝራእቲ ብዙሕ ምንባሩ ሓላፊ ኣህዱ ቁጠባዊ ልምዓት ንኡዞባ ሻምብቆ ኣቶ ፍስሓ ገብረ ሚካኤል ይሕብር።
1: ሓፈሻዊ ከምቲ ኩሉ ክበሃል ዝውዓለ ብዛዕባ እዚ ናይ ዲጋ ተሪኢካዮ ባህርያዊ እንዲ ባህርያዊ ተፈጥሮ እዩ። ምክንያቱ ሓደ ዲጋ ብባህሪ ከምዚ ክትሪኦ ከለካ መጀመርታ እቲ መስሕብ ንብሎ እቲ ናይ ቱሪዝማዊ ፀጋ ሓደ ካብቲ ፀጋ እዩ ንባዕሉ እዚ ሓደ ካብቲ ፀጋ ኢልና ክንጎፀ ንኽእል ማለት እዩ። ሕጂ እዚ ዲጋ እዚ ከምቲ ክግለፅ ዝውዓለ ካብቴን ግዛእታታት ሒዝካ ካብ 1940ታት ሒዝካ ኣብ ግዜ እንግሊዛት ሒዝካ እዩ እዚ ቦታ ትጥቀምሎ ነይሮም። ሕጂ እናተወራረሰ ከዓ ሰብዚ ግዜ ዝበፅሕ ሎ ማለት እዩ። ሕጂ በቲ ቆጠባዊ መገዲ ክትሪኦ ከለካ ሕጂ ሓደ ወቕታዊ ክንብል ከለና ማለት ኣብ ግዜ ክረምቲ ብላዕሊ ብዝናብ ዝመፀ ማይ ይመልእ እዩ። በዚ ጋሽ እንድሕር መሊኡ ከዓ ጋሽ ትረቦ እንድሕር መሊኣ ከዓኒ ይኣትዋይ ማለት እዩ። እዚ ጋሽ ምስ ኣተዎ እቲ ኣብዚ ዘሎ እቲ ኣብዚ ክቕመጥ ንኣብነት ከምዚ ክብሎ ዚኦም ሓረሶት ገሊኦም ኣብዚ ተወልድዮም ትፅቦ ነገሩ ኣብዚ ተወልዶም ዳዕብእዮም እጂ ባህር ናይ ዝቦታ ፅቡቅ ገይሮም ዝፈልጥዎዮም ንወይሕ ዓመታት ሰሪሖም ልዮም ተመክሮታት ዘለዎም ዝያዳ ማለት እዮም ሓረሶት ኣብ ዘሎ ማለት እዩ። ሕጂ እዚ ቦታ እዚ ካብ ወርሒ ትሸዓተ ከምዚ ክግለፀንሐ ካብ ርሒ ሸዓተ እዮም ፈልቲ ዝጀምብሩ ካብ ርሒ ሸዓተ ፈልቲ ጀንቢሮም ካብ ወርሒ 10 ከዓ እቲ ናይ ምዝራዕ መስርሕ የካይድዎ ማለት እዩ። ስለዚ ኣብዚ ተጠቀምቲ እንድሕርኢና ልዕሊ 50 ገባር ዝኾኑ ኣለው ዚ ተጠቀማይ ብውሕድ ማለት እዩ ልዕሊ 50 ዝኾኑ ኣለው። ሕጂ ብዚ ከዓኒ ሻምብቆ ጥቆም እዮም ካብዚ እዚ ኣላላ ትበሃል ምሕዳር ከባቢ ካብ ዝጥቀመ ኩሎም እዮም ጥቆሙ ሕጂ ብዚ ኣብዚ ሕጂ ላላ ጥቆም እዮም ሻምብቆ ጥቆም እዮም ክልትኤን ዓድታት ወይ ምሕዳር ከባቢታት እዮም ዝጥቀማሉ ማለት እዩ። ስለዚ እዚ ቦታ እዚ ኣዝዩ ፍርያም ዝኾነ ቦታ እዩ። ምክንያቱ እቲ ፍርያም ከብሎ ዝኽእል ከዓኒ ሓደ ብቲ ናይ ግዜ ውሕጅ ማይ ከኣትዎ ከሎ ሓድሽ ሓመድ እዩ ድእቱ እቲ ሓድሽ ጅልክ እዚ ከም ሚኒራል ኮይኑ ይጠቕሞ ማለት እዩ። ስለዚ በቲ ቆጠባዊ መገዲ ክንሪኦ ከለና ኣብዚ ሪኹሞን እዮም ንኣብነት ኣዴታት ጠኒሕና ኣብዚ ኣብዚ ፅ 10 ሪደን እዮም ዝበልዓ ልክ ካብ ወርሒ 9 ጀሚሮም ፈልሲ ወርሒ 10 ምዘርኡ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሓሉ ግዜ ኣሎ። ብፍላይ ፅቡቕ ኣዝመራት ኣሎ ማለት እዩ። ፅቡቕ ማይ እንድሕር መሊኣ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሓሉ ግዜ ኣሎ። ልክ ኸ እዚኦም ሰባት እዚኦም በቲ ልምዲ እቲ ትራዲሽናል ፋርሚ ንብሎ ብዮም ዝጥቀሙ ዘሎ
2: ከምዚ ትሪእዎ ዘለኹም እዚ ናይ ዓሊ ገንደ ሃብታም ስለ ዝኾነት ምስቲ ክስተያ እቲ ዓሳ ገፊፎም እቲ ዓሳ ስጋብ 5 ኪሎ ዝኸውን የውፁ እዮም። ኣውፅኡ ከዓ ኩሉ ሰብ እቲ ካብኡ ዝምገብ ካብኡ ንናብኡን እዩ ኣቓልቦ ስለ ዘይተገብረላ እምበር እሳ ንዚኣ ኣብ ፍራይት ናይ ብሓቂ ኣቓልቦ እንድሕር ተገይርዋ ዓሱኡን ከምዚ ትሪኦ ዘለካ እዚ ከባቢኡ ራሕስን ጠልን ዝበለፀ ምመፀ ብዙሕ ዕግበት ናይ ክስታያት ናይ ወዲ ሰብ ማሓፈሻዊ ማሕበራዊ ኣገልግሎት ኣብዚ ብዙሕ ይድዕንገል ካብኣ

0: ትሕዝቶ ማይ ዲጋ ዓሊ ገንደ ማሬታ ክጎድል ምስ ጀመረ ኣብቲ ማይ ዝገድፎ ክፋል ዝተዘርኡ ዝተፈላለዩ ኣሕምልትን ከም ዕፉንን ዓተርን ዝኣመሰሉ ኣእካልን ጥረታትን ተወሳኺ ማይ ከይሰተዩ ዓብዮም ኣብ ፍረ ክበፅሑን ኣብ ዕዳጋታት ቀሪቦም ንመዓላ ክውዕሉን ምዕዛብ ንጋሻ ተዓዛቢ ድንቂ ትርኢት እኳ እንተኾነ ነቶም ምስቲ ባህርያዊ ዲጋ ጥቡቕ ምትእሳር ዘለዎም ነበርቲ ብሓፈሻ ነቶም ኣብቲ ዲጋ ዘልምዑ ሓርሶት ድማ ብፍላይ ምስ ዕለታዊ ሂወቶም ዝተሓሓዝ ልሙድ ተርእዮ እዩ። ኣቦ እምበር ማሕበር ትካላት ወሃብቲ ኣገልግሎት ንእዞባ ሻምብቆ ኣቶ ጉርማይ ኣርኣያ እውን ነቲ ሓቂ ብልሳኑ ይገልጾ።
1: ዒላ ብቐረባ እዩ ዒላ ናይ 2 ሜትሮ 3 ሜትሮ ብዚኣ ክፍርሒ ደበርካ ሕጂ ዒላ 3 ሜትሮ እያ ከኣይተሓልኒ ኩሉ ቀላይ እዩ

ኩሉ ቀላ እዩ ኣውፅእ ቢልካ ንዕኡ ተወዲብካ ብማሕበራት ተወዲብካ ነዚ ንምፍራዩ ቀሊል ስጋዕልዓል ኩሉ እምበረ እትልዓሉ እኳ የፍርዩ ኣለዉ ሰብ ጀራዲን ኮይኖም የፍርዩ ኣለዉ ኢሎም እውን ደቐረበ ካብ 3 ሜትሮ 4 ሜትሮ ይሓልፍ ካብኡ ንነጀው ግን ኣብዚ ወር ሓሙሽተ ክበፅሕ ከሎ እዚ ስለ ደብቅዕ እቲ ኣኸዓ ስለ ትነቅፅ ኣብዚ እውን ከምኡ እንተትተኣታቶ እቲ ድበለፀ ኮይኑ ምረኸብናዮ እምበር እዚኣ ቱሪዝማዊት እዚኣ ናይ ብሓቂ ከሊልካ እውን ንዝኾነ መፃእቲ ወይ በፃሕቲ እዚኣ እቲ ዝበለፀ መንግስቲ ኣቓልቦ ክግበረሉ ዘለዎ እዚኣ ኣነ ክላቦ ይደሊ

0: ቅድሚ ዝሕጂ ዘሎ ህልው ኩነታት ባህርያዊ ዲጋ ዓሊገንደ ማሬታ ሓንሳብ ምስ መልአ ዓመት ሙሉይ ጸንሕ ብምንባሩ ዓበይቲ ዓሳታት ብምግፋፍ ዘቤታዊ ጠለባቶም የማልኡ ምንባሮምን ሩዝን ምቁርድንሽን ብበዝሒ ይፈሪ ምንባሩን እዞም ሕጂ ኣሰራ ቦታቶምን ኣብሓገውታቶምን ተኸቲሎም ኣብቲ ቦታ ዘልምዑ ዘለዉ ሓርሶት ይምስክሩ። ዓሊ ናስር ኖህ ሓደ ካብኦም እዩ።
1: እስም ዓሊገንዴ ቀድም ነበረ ህዋ ጀደነ ህዋ እስሙ ዓሊገንዴ ካነ ህዋ መንሱኽ ህዋ ወሓሳ ማት ሓላና ኒህና ሓሳ ማስኪና ዛሪን ሰላታ ተማቲም ጅርጅር ባምያ እፍናይ ኤሸሪፍ ኩሉ ማሻላ ጋድን የጉም ኣሕሰን ሚታታ ጀራጅን ውደዋ ጋድን ንዓመለዮም ማሻላ ማጋድ የጊበል መረት ወላ ነነፍሰና ወላ ነነፍሱም ማሻላ ህዋ ወናስ ጋድን ይሽተሮል ማሻላ ሓሰ ኩሉም ማቶ ሓሰ ፋድለን ኒሕና ጋድን ይሽተቅሉ ወማሻላ ወልአውላትና ከማን ሓሰ ኒህና ከማትና አውላትና ህሙም ከማን የምስኩን መሓል ወማሻላ ኒህና ከማን ሓሰ ዳይሪነን ናይ ሓሪሻ ይሳዒዱና ያ የዱና ልመቶር ያ የዱና ኣየ ሓጃ ንሽተቅሉ ወዲና ደዋ ይሳዒዱና ፊ ደዋ ዓሸም ፊ ዋሒድን ጋድን የጉሉ አለልከደር ብታዓሊገንዴ ጋድን የጊበል መረት ወኒህና ማሻላ ሚማ መሳክና ምን ዘመን ጅዱትና ማ ሓሰን መራ ንህና ህናይ ጋድን መረት የጂና ማሻላ አልሓምዱላ ናሰል ጋድን ከማን ያኩሉ ለይ ሓሰ ማፍዕየ ዞል ብገመርዳን ለይ ሓሲ ማሻላ አልሓምዱላ ሓሰ ህሙን ሓርሸ ከማን ዳድን የዝደለና ደዋ ኣሸን ሳዒዱና ቢወራና ወከማን ከም ሳዒዱና ታን ቤደዎ ብትሄራብ ኩሉ ትሄራብ ብታተ ሰላታ ብታተ ተማቲም ብታተ ለኤሸሪፍ ብታተ ልባምያ ኩሉ ዳይርኛ ይሳዒዱና ቢወራና ወኒና ኣልሓጅ ልእንደና ኒና ከመን ንሽተቀሉ ቀርሳሳ ኣልሓፊር ዓሊገንዴ ምን ኣልጋሽ ኣልጋሽ ከማላ ሁ የድዩ የጉወት ወማሻላ ናስ ከመን ጋድን ያኩሎ ህና የምስኮ ሰመክ ወሓሰ በዶ ሰመክ ኣወላል ገብል ሰነቴን ማፊ ሞያ ኣሰነ ልፋት ማዘራእና ማፊ ኣየ ሓጃ ሞየ ማፊ ወይ እየ ሓጀ ማፊ ላኪን ገብሉ ዘማን ኣየ ሓጀ ኣየ ሓጀ ጋድን ነዝሩ ከን ሞያ ሓሰ ብገ ገሊል ላኪን ኣሰነ አልሓምዱልላ ማሻላ ሞያ ብገ ከቲር ልጋሽ ለመልመላ የድዩ የጊበ ሰመክ የጊብ ኣየ ሓጀ ዋሰ ሌለ ሓሰን ኣንን ኣነስ ጋድን የምስኮ ሰመክ ማሻላ ወላሂ ኣየ መሓል ጋድን ነወዱ ነወዱ በሸኮ ነወዱ ኮይተብያ ነወዱ ሻሓቴ ነወዱ ባሩንቶ ኣየ ዒዳጋት ኣየ ዒዳጋት ጋድን ነመርጉም ኣብ ናስ ከመን ጋድን የጅ ምን ኣየ ቢባሩንቶ ምን ወን ጋድን የጅ ሂና የሺለ ልኣፋሽ ይወዱል ዒዳጋት ዒዳጋት ኣየ መሓል ሓሰ ከም ጃበል ኣያ ወልኪዳ ነምሽ ነጉሌው መሓለዲ እንዱ ህና እንዱ መረት ይሳዒዱና ቢደዋ ከነ እንዱ የዱና ከማ እንዱ የጉሌነ ነስብሩ የጊብሌና ለመንጃቦ የጉሌነ ተዓሉ ተሽሉል ኣደወጃዕ

0: ኣብቲ ሪጋ ኣብ ኣስታት 16 ሄክታር ዝፈሪ ኣሕምልቲ ኪኖ ዘቤታዊ ጠለብ ስድራ ቤታት ሓሊፉ ናብ ዕዳጋታት ጎረባብቲ ዓድታትን ከም ዝባፅሕን ማዕረን ልዕልን ኣብ ካልእ ከባቢታት ናይቲ ንኡዝባት ዝርከብ ምህርቲ ከም ዝሕፈሶን ይጠቕሱ።
1: ኣሳ ሕጂ ከማን ደኺሙ ድዩ? ቅድም ሕጂ ሓያል ኣሳ ዝወፅእ ይነብሩ ስጋ ብሃርጋፅ ከማን ነይረን። ቅድም ሕጂ ኣብዚ ማኣት እንታይ ሽሙ ሕጂ እቲ ዲጋ ከማን እንዳ መልአት መፅያ ድበት መሊኣ እምበር ሕጂ ቅድም ሕጂ ስጋ ሰብ ትወህጥ እየ ነይራ። ሽኡ ዝነበረ ኣሳ ቀሊል ኣይኮነን። በዚ እንታይ ሽሙ ናንህዞ ነይራ መታሃዚ ነይሩ ማኣት ኣሳ እዩ። ካብ ኩሉ ካብ ኣልባረንቱ ገለ መተት ገለ ናይ ሸምበቆ ኣሳ ኣኺሉ ገለ መተት ገለ ሕጂ ኣብዚ ቅሩብ ዓመታት እጂ ደኺሙ እዩ።
2: ኣዳም ኣሳ ብዙሕ ሩባ እንድር መፅ እዩ ብዙሕ ኣሳ ይመፅእ ሕጂ ኣሳ ሩባ ኣይደይቡን እዚ ርባ ምሳ ደይቡን ሳ እዚ በኣሎም ወፅኡ ከበይ ዚራ ምፅኦሞ ኣብኡ ይሂዝ ዘሎ ንንእሽተም ሕጂ ቀዳም ላኪን ሩባ እንድርደይቡ እዚ ቀዳም ይኮይጠካ ኣብዘቀላ ይኮይጠካ ነይሩ ላኪን ሕጂ ሩባ ምስ መፅኡ ኩሉ ደፊኖዎ ድበት መሪእዎ እዚ ከም ጌራ ሕጂ ፈኩስ ተኸውን ሕጂ ክሳ ወርሒ ሸዋዕ ወርሒ ኣርባዕተ ሓሙሽተ ተኸውን ሕጂ ሪኢኸ ወርሒ ክልተ ሰለስተ ተወርዲ

0: ባህርያዊ ዲጋ ዓሊገንደ ማዕረቲ ዝህቦ ረብሓታትን ዘለዎ ቱሪዝማዊ ኣገዳስነትን ዝዓቢ ሓበራዊ ስክፍቲ ሓርሶትን ሰብሞያ ሕርሻን ድማ ኣለዎ። ንሱ ድማ እቲ ዲጋ ካብ ጋሽ ብዝወረድ ውሕጅ ዝመልእ ብምዃኑ ጉዳይ ድበትን ዘይውሕስ ተጠቃምነት ጥሪትን እዩ።
1: እታ ዲጋ ብድበት ትመላእ ኣላ ዝብል ከምዚ ዞም ሓረስቶት ክብሎ ፀንሑ እውን ብልክዕ ትመላእ ኣላ። በቲ ሓደ ወገን እዚ ቦታ እዚ ናይ መረብ ቦታ ስለ ዘሎ ብኡ እንድሕር ዳ ዝያዳ ውሕጅ መፅኡ ንሱ ነቲ ድበት ንክትመልእ ማዓት ዝኾነ ፀገማት የውርድ እዩ ናብዚ። ካልእ ከባቢታት እውን ካብ ብዙሕ ካብ ነዊሕ ስለ ዝመፅእ ትውሕጅ በዚ እውን ተኽሎታት ናይቲ ድበት መምላእ እውን ኣለዎ። በቲ ሓደ ወገን ጥቕሚ እውን ኣለዎ። ሓድሽ ሓመድ ይመፅእ ስለ ዘሎ ፍርያም ዝኾነ ሓመድ እዩ ኣብዚ ዝመፅእ ዘሎ።
2: እንዳገበል ዝበሃል ኣሎ በዚ ትራእሲ እዚ እንዳገበል ዝበሃል ኣሎ። እሱ ውን መረብ ውን ንባዕላ መረብ ውን ኣብኡ ትልግስ እያ፣ መረብ ውን ትልግሰሉ እያ። እዚ ሕጂ ምስ መልአ ንኩሉ ኣብ ወርሒ ትሸዓተ ክኸውን ከሎ ኩሉ እንዳነፀፈ ስለ ዝኸይድ ኩሉ እቲ ሕብረተሰብ ኣብዚ ተጠቃሚ ከምዚ ትሪእዎ ዘለኹም ጠለን ረሓስን ሳላ ናይታ ናታ ምስ መረብን ዓልገንደን ኩሉ ኣብዚ ዝጥቀም እዚ ኩሉ እዚ ከም ትሪእዎ ዘለኹም ኮሚደረ፣ ሳላጣ፣ ድንሽ ወይካ እዚ ዓተር እዚ ኩሉ ዕፉን ከም ትሪእዎ ዘለኹም ኩሉ ብምሉኡ እዚ ብደይ ማይ ዝኣቱ ሓደ ናይቲ ንእዞባ ፀጋታት ዝሓቆፈ ወይ ዘሎ ክሕብር ይፈቱ። ብዛዕባ ኣብዚ ሕጊ ዘለናዮ ኣብ ግዜ ቅሳነትን ግዜ ክስተያየትን ኣቓልቦ ክግበረሉ ኣነ ክብሎ ዝደሊ እዚ ስጋዕ ወርሒ ሓሙሽተ እዚኣ ማይ እዚ ኣላ ካብ ወርሒ ሓሙሽተ ትነፅፍ እያ። ሕጂ ዓሳታት ይግፈፍ እዩ ዓሳታት ኣለዋ። ንዕኡ ንኸይነፅፍ ግን ቁርብ ኣቓልቦ ክግበረላ ቁርብ ክብላ ዝደሊ ብዝተፈላለየ እዚ እንተ ብገረደር ጌርካ ፍሒርካ ነቲ ሓመድ መመሽ እሱ ስጋ ንኸረምቲ ዝሓቂፉ ትፀንሕ ስጋዕ ማይ ዝቕበሎ ትነፅፍ ስለ ዝኾነት ኣብ ወርሒ ሓሙሽተ ክግበረልና ከም ዘሎ እየ ዝብል
1: መንግስቲ እውን በዚ መንፅር ምስቲ ናይ ቱሪዝማዊ ረያ እንድሕር ዳሪእካዮ እውን ድሓን ዝኾነ ተሪኦታት ስለ ዘለዎ መንግስቲ እውን ቆላሕታ ክገብር በዚ መንገዲ ንሕና ትምኒትና እዩ።
3: ትሪኦ ዘለካ ዚ ፍርያት እዚ ፀጋ ኣብዚ ዘሎ ኣዝዩ ዝሕብን ወላ እውን ናብቲ ቆጠቦ ኣዝዩ ተራ ዘለዎ ስለ ዝኾነ ንሕና እውን እቲ ማይ ኩዕታት ናትና እዚ እኳ ብተፈጥሮ እኳ ከም ዝኮይኑ እናሃለወሲ እቲ ማይ ኩዕታት ዘለዎ እውን ሕና ብወገና እንዳፈተሽና እንዳለለየና እውን ፅገነታት ክንገብረሉ እውን ኣብ መጻኢ ሙሉእ ተስፋ ኣለኒ ማለት እዩ።
0: ባህሪ ምዕቃብ ምንባይን ምክንኻንን ነቲ ካብኡ ዝርከብ ፀጋታት ብምርባሕ ንዘላቐ ምዕባለ ምስራሕ ለበዋ ዘድለየ ይኮነን። ኣብዚ ተሪር ምፅልላው ምድረ በዳን ምቅያር ክሊማን ዘለውሉ መድረኽ ከኣ እቲ ስራሕ ኣፀፋ ፃዕሪ ይሓትት ጽባቐን

0: ኣግራብ ናብ ንቡር ይምለስከም ዘሎ ገሊጹ። ኣብ መወዳእታ ሕዛእትታት ብምስፋሕን ሓደስቲ ኣግራብ ብምትካልን መደባት ዳግመ ምግራብ ንምዕዋት ከም ዝከኣል ብምጥቃስ በብዓመቱ ዝትከል ፈስታት ጸዲቑን ዓብዩን ኣብቲ ዝድለ ደረጃ ንኽበጽሕ ብደረጃ ምሕዳር ከባቢ ግቡእ ሓለዋን ክንክን ክግበር ኣዘኻኺሩ።
1: ንግዳያት ፊስቶላ ዝግበር ሓገዝ ኣብ መስርሕ ሕውየተን ኣገዳሲ ስለ ዝኾነ ብዝተወደበ መንገዲ ክስራሕ ሰብ ሞያ ጥዕና ዘኻኺሮም ወኪል ኢሪና ዘርኣይ ብርሃነ ዘዳለዎ ዜናዊ ጸብጻብ እልልታ ሃብቲ ማርያም ከተቕርቦ እያ።
2: ኣብ መንደፍራ ኣብ ዝተደኮነ ማእከል ተሃድሶን ሕውየትን ፊስቱላ ንዝተዓቕባ ግዳያት ዝግበር ምብፃሕን ምትብባዕን ኣብ ኩልንትናዊ ሕውየትን ልዑል ተራ ስለ ዘለዉ ብዝተወደበ መንገዲ ክድፍኣሉ ሰብ ሞያ ጥዕና ኣዘኻኺሮም። ብቦርድ ሃማድኤ ንእዞባ ደቂ ኣምሓረ ተወዲቡ ብ7 ሓምለ ኣብ ዝተኻየደ ንግዳያት ፊስቱላ ናይ ምብፃሕን ሓገዝ ናይ ምብርካትን መደብ ክኢላ መወለዳን ዶክተር ኣብርሃም ኣማኒኤል ንጠንቂ ሳዕቤንን ሕለኽለኻትን ፊስቱላ ድሕሪ ምዝርዛር ፍወሳን ሕውየትን ፊስቱላ ኣካላዊ ቅጠባውን ማሕበራውን ሸነኻ ስለ ዘለዎ ተራ ሕብረተሰብ ክዓዝዝ ከም ዝግባእ ኣገንዚቡ። ሚኒስትሪ ጥዕና ኣብቲ ማእከል ዝህቦ ካብ መጥባሕቲ ክሳብ ኣካዳማያውን ሞያውን ትምህርትን ስልጠናን ነዚ ዕላማ ዘነ መስማር ዝዓለመ ከም ዝኾነ እውን ገሊጹ። ክኢላ ሕክምና ማህፀንን መወለዳንን ዶክተር ሃብተ ሃይለ መለኮት ብወገኑ ኣብ ሕብረተሰብና ብሰንኪ ሸለልትነትን ድሩት ንቕሓትን ነፍሶ ጥራት ብዘይ ሓገዝ በዓል ሞያ ኣብ ገዛ ክሓርሳን ግዳያት ዕጉት ሕርሲ ብምዃን ንፊስቱላ ክቃልዓን ከም ዝረኣያ ብምሕባር ነዚ ንምውጋድ ግቡእ ክትትል ቅድሚ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ሚዒዱ። ሓላፊት ሃማድኤ ኣብ ንእዞባ ደቂ ኣምሓረ ወይዘሮ ንግስቲ ኣብርሃምን ፀሓፊት ቦርድ ሃማድኤ ኣብቲ ንእዞባ ወይዘሮ ሳራ ስዩምን ብወገነን ንግዳያት ፊስቱላ ንዝግበር ዘሎ ክንክንን ናብየቱን ብምስጋን ካብ ህዝብን ሰራሕተኛታት መንግስትን ዝተዋፅአ ኣልባሳት ሃለኽቲ ነገራትን ናውቲ ፅሬትን ዘጠቓልል ዋጋ 100,000 ነቕፋ ዓይነታዊ ደገፍን 14,000 ነቕፋን ኣበርኪተን። ሓላፊ ጨንፈር ጥዕና ዞባ ደቡብ ዶክተር ኣማኒኤል ምሕረተ ኣብወገኑ ፊስቱላ ካብ ክትሕክሞ ክትከላኸሎ ከም ዝቐልል ብምጥቃስ መሻርክቲ ኣካላት ኣብ ምብራኽ ንቕሓትን ምውጋድ ሓሳይ ልምድታትን ብውህደት ክነጥፉ ተላብዩ። ግዳያት ፊስቱላ ብወገነን ብዝረኽቦ ዘለዋ ሕክምናዊ ኣገልግሎትን ሞያዊ ምኽርን ኣብ ጥዕነአን ርኢ ምምሕያሽ መፅእ ከም ዘሎ ሓቢረን። ብኻልእ ወገን ኣብ ትካል ስፌት ወተሃደራዊ ክዳውንቲ ዝሰርሓ ኣባላት ኣብ ዝሓለፈ ወርሒ ንግዳያት ፊስቱላ ብምብፃሕ ዓይነታዊ ሓገዝ ከም ዝገበራ ካብ መወከሲ ሆስፒታል መንደፈራ ዝተረኽበ ሓበሬታ የረድእ።
1: ኣብ ጋሕቴላይ ንዞባ ጊንዳ ኣብ ኣገልግሎታት ጥዕና ትምህርትን ማይን ዝረአ ሕፅረት ንምቅላል ብምውሃድ ህዝብን መንግስትን ዝተካየደ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘሎ ተገሊጹ። ኣመሓዳርታ ሓውሲ ከተማ ኣቶ ዘርሰናይ ጋይም ንኤሪና ብዝሃብ ሓበሬታ ኣብ ኣገልግሎታት ትምህርትን ጥዕናን ተመዝጊቡ ንዘሎ ገስጋስ ብምጥቃስ ፅበት ክፍልታት ንምፍታሕ ንዝተወስደ ተበግሶ መጊሱ ንቐረብ ማይ ኣመልኪቱ ድማ ካብ 222 ክሳብ 225 ምስ ማእከላይ ቤት ፅሕፈት ክፍሊ ሃብቲ ማይ ዓድሃሎ ዞባን ንዞባን ብምውሃድ 300 ሜትሮ ኩቦ እትሕዝ ዓባይ መኸዘን ማይ ከም ተሰርሐትን እኹል ፀሓያዊ ፀዓት ከም ተዋደደላን ብምሕባር ኣብዚ ግዜ እዚ 80 ሚታዊት ካብ ስድራ ቤታት ብዝተዘርግሐ መስመር ይጥቀመ ምህላውን ሓቢሩ። ኣብዚ እዋን እዚ ንዝኣረገ ናይ ሓፂን ሻምብቆታት ማይ ብፕላስቲክ ንምትካ ወፈራዊ ስራሕ ይዕመም ከም ዘሎ ዝሓበረ ሓላፊ ቴክኒክ መንእሰይ ኤድሪስ ዓሊ ኣብ ርእስቲ ኣብ ዙርያታ ሓውሲ ከተማ ዝዝርጋሕ ዘሎ ሻምብቆታት ማይ 4 መዕደል ንቕጣታት ከም ዘለዎ ኣረድዩ። ተሳተፍቲ ብጊዶም ተወዲቦም ዘካይድዎ ማእተታዊ ወፈራታት ኣብ ባይታ ውፅኢት ስለ ዝተረኽቦ ብዝሓየለ ከም ዝቕፅሉ ኣረጋጊፆም። ካብ ቀንዲ መስመር ኣስመራ ባፅዕ እትርከብ ሓውሲ ከተማ ጋሕቴላይ 668 ስድራ ቤታት ይነብራ። ፎሊክ ኣሲድ ንጥዕና ኣደን ዕሸልን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ሞያውያን ይመኽሩ። ወኪል ኤሪና ኣብ ዞባ ማእከል ቤቴል ሰሎሙን ዘዳለውቶ ዜናዊ ፀብጻብ ኣሎ ይስዕብ።
3: ብደረጃ ዓለም 20 ሚታዊት ሞታዴታት ሕፅረት ኣይሮን ዝፈጠሮ ዋሕዲ ደም ክኸውን ከሎ ብሰንኪ ዋሕዲ ፎሊክ ኣሲድ ዝፍጠር ስንክልናኻ ኣብ ዓለም ካልኣይ ደረጃ ይስራዕ። ነዚ ኣብ ኣደን ዕሸልን ዘጋጥሙ ሓልክታት ንምክልኻል ኣብ ደረጃ ፍራይምነት ዝርከባ ደቂ ኣንስትዮ ኣይሮን ፎሊክ ኣሲድ ቅድሚ ጥንስን ኣብ እዋን ጥንስን ብግቡእ ክወስዶ ከም ዘለውን ሞያውያን ወትሩ ይመኽሩ። ፎሊክ ኣሲድ ንጥዕና ኣደ ብሓፈሻ ንጥዕና ነብሶ ፀርን ዕሸልን ከዓ ብፍላይ ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘለዎ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ጥዕና ፍርያምነት ኣቶ ኤፍሬም ዝበኣይ ኣተሓሳሲቡ። ኣብ እዋን ጥንሲ ዓበይቲ ጥዕናዊ ምልውዋጣት ከም ዝኽሰት ብምጥቃስ ነዞም ጠንቂ ሕማማ ደን ዕሸልን ክኾኑ ዝኽእሉ ምልውዋጣት ንምምካትን ንምብዳህን ነፍሶ ፀራት ተወሳኺ ቪታሚናትን ማዕድናትን ክወስዳ እኳ እንተለወን ፎሊክ ኣሲድ ግና ቀዳምነት ክስራዕ ከም ዝግባእ

0: ገንዚቡ ኣይሮንን ፎሊክ ኣሲድን ቅድሚ ጥንስሚ ዝውሰድ ንመኻንነትን ምድንጓይ ውላድን በርባ ዓሚታዊት ከም ዘጉድሎ ዝሓበረ ኣቶ ኤፍሬም ብሰንኪ ሕፅረት ፎሊክ ኣሲድ ኣብ ዕሸላት ንዝረአ ክፍተት ዓንዲ ሕቆ ከንፈርንትን ሓግን ምውላድ መዓልቱ ዘይኣኸል ዕሸል ከምኡውን ዋሕደ ደም ንምክልኻል ዘጠቓልል ረብሓታት ከም ዘለዎ ኣነፂሩ ዝበዝሐ ኣብ እዋን ጥንስን ሕርስን ዘጋጥም ሓልክታት ክንቆፃፀሮ ብእንኽእል ፀገማት እዩ ዝኽሰት ዝበለ ኣቶ ኤፍሬም ብሰንኪ ሕፅረት ድቀ መእዛታት ክኽሰት ካብ ዝኽእል ሓልክታት ንምክልኻል ኣዴታት ቅድሚ ጥንሲ ክትትል ከካይዳን ንዝተዋህበን ኣይሮንን ፎሊክ ኣሲድን ብስሩዕን ብግቡእን ክወስዳን ኣዘኻኺሩ ኣይሮንን ፎሊክ ኣሲድን ኣብ ቀጠለ ኣሕምልቲ ከም ስፒናችን ቆስጣን ፍሩታታት ጥረምረ ዓደስ ፉል ባልዶንጓ ዓይኒ ዓተር ካዕካዕ ፍረ ዱባ ጠስሚ ሩዙን እንቋቑሖን ብቐሊሉ ክርከቡ ከም ዝኽእሉ ዝገለጸ ኣቶ ኤፍሬም ብሕክምና ዝውሃብ ተወሳኺ ኣይሮንን ፎሊክ ኣሲድን እውን ኣገዳሲ ምዃኑ ኣፍሊጡ ሕፅረት ፎሊክ ኣሲድ ንጎደሎ ኣካል ዕሸል ጥራይ ዘይኮነ ንሕማማት ልቢ ወቕዒ ካንሰርን ሕማም ረስዒን ከቃልዕ ከም ዝኽእል ዝጠቐሰ ኣቶ ኤፍሬም ብሰንኪ ድሩት ኣፍልጦ ሕብረተሰብ ተጠቃምነቱ ከምቲ ዝድለ ብዘይምህላው ኣስተምህሮን ጎስጓሳትን ክሕይል ፀዊዑ ጥዕና ኣደን ዕሸልን ምውሓስ መሰረት ጥዑይ ሕብረተሰብ ብምዃኑ ሚኒስትር ጥዕና ድማ ነዚ ንምዕዋት ናይ ቀዳምነት ዕማማት እዩ ነዚ ብማያውያን ጥዕና ዝግበር ዘሎ ፃዕሪ ንምዕዋቱ ኣዴታት ኣፍሉጠን ኣብ ረብሓታትን ኣገዳስነትን ኣይሮን ፎሊካሲት ክዛይድን ተጠቃምነተን ክዓዝዝን ዘዘኻኽር ሓበሬታ እዩ ምስኣላይ ሮቤል መረስዕ ቤትኤል ሰሎሙነ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ
1: ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ብሪጣንያ ጀርመንን ኢጣልያን ዝርከበን ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ፀጥታ ናይታ ኣህጉር ንምውሓስ 50 ቢልዮን ዶላር ክስላዓ ምዃነን ሓቢረን እቲ ኣብ ውሽጢ 10 ዓመታት ዝተግበረ ወተሃድራዊ መደብ ብቐንዱ ኣብ ምፍራይ ሚሳይላት ዘተኮረ ምዃኑ ተገሊጹ እቲ ውጥን ኣሜሪካ ንሃገራት ኤውሮጳ ክትገብሮ ንዝፀንሐት ፀጥታውን ወተሃድራውን ኣበርክቶ ከተጉድሎ ከም ትኽእል ድሕሪ ምእማታ እዩ ዝስዕብ ዘሎ ሃገራት ኤውሮጳ ግዳማዊ ተፃውኡታት ንምምካት ናይ በዕለን ጥሙር ወተሃድራዊ ሓይሊ ከቕማ ተደጋጋሚ ፃውዒት ክቐርብ መፅንሑ ዝፍለጥ እዩ እቲ ዝቐወሞ ወተሃድራዊ ሓይሊ ንሃገራት ኤውሮጳ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ፈረንሳን ስፓኛን ኣብ ዝሓለፈ ቀረባ ግዜ ምዝኽኻርን ኣይርስዕን ፀጥታ ኤውሮጳ ንምውሓስ ልዕሊ 90,000 ወተሃድራት ኣዋፊራ ዘላ ኣሜሪካ ንቕፅርቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ኣህጉር ፀጥታዊ ሃጋፍ ክስዕብ ከም ዝኽእል ክኢላታት ይእምቱ ሆላንድ ንዩክሬን ተወሳኺ ቀጥታዊ ወተሃድራዊ ደገፍ ክትገብር ከምዘይትኽእል ሓቢራ ዛጊት ልዕሊ 10 ቢልዮን ዶላር ዝዋግ ወተሃድራዊ ደገፍ ንዩክሬን ዝለኣኸት ሆላንድ ተወሳኺ ክትሰድድ ዓቕሚ ከም ዘይብለያ ገሊጻ ዘላ ስፓኛ ትርከበን ካልኦት ሃገራት ኔቶ እውን ንዩክሬን ዝግበር ወተሃድራዊ ደገፍ ልዕሊ ዓቕምን እናኾነ ይመፅእ ከም ዘሎ ክሕብራ ጸኒሕና ኣለዋ ኔቶ ካብ 222 ንዩክሬን ልዕሊ 360 ቢልዮን ዶላር ዝግመት ወተሃድራውን ፋይናንሳውን ደገፍ ከም ዝገበረ ጸብጻባት ይረዱ ኣሜሪካ ምስ ስፓኛ ዝፅንሓ ኩሉ ንግዳዊ ንጥፈታት ክስርዞ ፕሬዚደንት ዶናልድ ትራምፕ ኣዚዙ ንስፓኛ ኣፀጋሚት ኣባል ኔቶ ክብል ዝገለፀ ፕሬዚደንት ትራምፕ ሃገሩ ምስኣ ዝኾነ ዓይነት ንግዲ ክህልዋ ከም ዘይደላ ነፂሩ ኔቶ ኣባል ሃገራት ንዓመታዊ ብፅሒተን ናብ 500ታዊት ክብ ከብሎ ንዘሕለፈ ውሳኔ ድሕሪ ምቀዋማ ምስ መራሒት ኪዳን ዝኾነት ኣሜሪካ ከም ተፋፍሓፍሕት ዝዝከር እዩ ብዘካዚ መንግስቲ ስፓኛ ኣሜሪካ ክላኣየረ ሃገሩ ተጠቒማ ንኢራን ከተጥቅዕ ንዘቕረበቶ ሕቶ ድሕሪ ምንጻጋ እቲ ዘይምቅዳዊ መሊሱ ከም ዝኸረረ ይግለጽ እስጳኛ ኣብ ልዕሊ ኢራን ዝካየ ዘሎ መጥቃዕትታት ኣሜሪካን እስራኤልን ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምግላጽ ክትቃወሞ ጸኒሐ ብዘካዚ እስጳኛ ነቲ ኣብ ልዕሊ ወሽመጥ ቃዛ ዝካየ ዘሎ ወተሃድራዊ ፍሪ ብምቅዋም ምስ እስራኤል ንዝፀንሓ ወተሃድራውን ንግዳውን ዝምድና ከም ዘወን ዘፈቶ ጸብጻባት ይረዱ ኣሜሪካ ንስምምዕ ምቁራት ተኽሲ ዝጥሕስ ወተሃድራዊ ስግምቲ ከም ዝወሰደት ኢራን ከሲሳ ዝተገልፀ ኣሜሪካ ናብ ሎሚ 8 ሓምለ ኣብ ዘወግሐ ለይቲ ኣብ ልዕሊ ዝተፈላለየ ዕላማታት ኢራን ደብዳብ ሚሳይላትን ድሮናትን ድሕሪ ምክያዳ እዩ ማእከላይ እዚ ኣሜሪካ ኣብ ዘውፅኦ መግለፂ ስርዓተ መከላኸሊ ሚሳይል ዝርከቦ ልዕሊ 80 ዕላማታት ኢራን ከም ዝሃረመ ኣፍሊጡ ኣሎ እቲ መጥካዕቲ መልሰ ግብሪ ናይቲ ኢራን ብመፃበቦ ሆርሙዝ ዝሓልፋ ንዝነበራ 3 ናይ ንግዲ መራኽብ ዘካየደቶ መጥካዕተ ምዃኑ ማእከላይ እዚ ኣሜሪካ ብተወሳኺ ሓቢሩ ኣሜሪካ ኣብቲ ማያዊ መስመር ምትእትታው ክትገብር ከምዘይተፍቅድ ዝሓበረት ኢራን ብወገና ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሪ ደብዳብ ከም ዘካየደት ገሊፃ እዚ ከምዚ ኢሉ እንከሎ

ፕሬዚደንት ዶናልድ ትራምፕ ምስ ኢራን ዝተበፅሐ ስምምዕ ከም ዘብቅዕን ኣብ ዘተ ምፅማድ ግዜኻ ምጥፋእ ምዃኑን ይገልፅ ብምህላው እዚ ተጀሚሩ ዘሎ ምልውዋጥ መጥቃዕትታት ክሰፍሕ ከም ዝኽእል ይእመት። ፈረንሳ ኣብ ቡርኪና ፋሶ ንዝፀንሑ ዲፕሎማሰኛታታ ብምሉኦም ከም ዝሰሓበቶም ኣፍሊጣ። እስጉምቲ እዚ ሒደት መዓልትታት ካብቲ ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ምብታኻ እዩ ዝስዕብ ዘሎ። ፈረንሳ ኣብ ውሽጣዊ ጉዳያት ሃገሩ ምትእትታው ክትገብርን ንሽበራውያን ክትድግፍን ከም ዝፀንሐት ብምክሳስ እዩ መንግስቲ ቡርኪና ፋሶ ዲፕሎማስያዊ ዝምድኑ በቲኹ። ነቲ ቡርኪና ፋሶ ዝወሰደቶ ስጉምቲ ብትሪ ዝኾነነ መንግስቲ ፈረንሳ ሃገሩ ናይ መልሰ ግብሪ ስጉምቲ ከም ትወስድ ምጥንቃቁ ዝዝከር እዩ። ኣቐዲሙ ኣብ መሬቱ ተዋፊሩ ንዝነበረ ሰራዊት ፈረንሳ ዘውፀአ መንግስቲ ቡርኪና ፋሶ ምስታ ኤሮጳዊት ሃገር ንዝነበሮ ፀጥታውን ወተሃድራውን ዝምድና ከም ዝበተኸ ኣይርስዓን። ፈረንሳ ኣብ ዞባ ምዕራብ ኣፍሪካ ንዝፀንሐ ወተሃድራውን ዲፕሎማስያውን ፅልዋ እናላሕለሐ ይኸይድ ከም ዘሎ ፀብፀባት የረድ። ፈረንሳን ሶርያን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ከቲመን። እቲ ስምምዓት ትማሊ 7 ሓምለ ኣብ ሶርያ ምብፃሕ ዝፈፀመ ፕሬዚደንት ኢማኑኤል ማክሮን ምስ ፕሬዚደንት ሶርያ ኣሕመድ ኣልራሻራዕን ካልኦት ሰብ መዝን ሶርያ ኣብ ከተማ ደማስኮ ኣብ ዘካይዶ ዝርቢ ተበፂሑ። ክልቴን ሃገራት ንግዲ፣ ፀዓት፣ መጓዓዝያ፣ ትሕተ ቅርፂ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ኣብ ዝርከቦም ፅላታት ክተሓጋገዛ ምዃንን ኣብቲ ርክብ ኣፍሊጠን። ነቲ ስምምዓት ንምትግባር ስሩዕ ናይ ሰብ መዝ ርክባት ከካይዳ ምዃንን ድማ ሓቢረን ኣለዋ። ኣብ ወርሒ ጉንበት 2025 ኣብ ፈረንሳ ምብፃሕ ዝፈፀመ ፕሬዚደንት ሶርያ ኣሕመድ ኣልሻራዕ ኣብ ምምዕባል ዝምድናታት ምስ ፕሬዚደንት ማክሮን ከም ተመያየጠ ዝዝከር እዩ። ኣብ 2025 መጠን ቀጥታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚ ዓመት ክነፃፀር እንከሎ ብ600ታዊት ከም ዝወሰኸ ፀብፀባት ውድብ ሕብራት ሃገራት ሓቢሮም። ብመሰረቶም ፀብፀባት ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም ተካየደ ተፈሊጡ። መጠን ቀጥታዊ ወፍሪ ኣብ ምዕባላት ሃገራት ብ11 ሚታዊት ኣብ ምምዕባል ናይ ዝርከባ ድማ ብ2 ሚታዊት ከም ዝዓበየ ተገሊጹ። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዳስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተካየደሎም ምንባሮም ተሓቢሩ። ይኹን እምበር እቲ ዝተመዝገበ መጠን ዕብየት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉሎ። ኣብ 2026 ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድለ ዕብየት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም ኣለዉ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ። ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ንምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ። ግዳያት ፊስቱላ ንምሕጋዝ ብዝተወደበ መንገዲ ክስራሕ ሰብ ሙያ ጥዕና ኣዘኻኺሮም። ኣብ ጋሕቴ ላይ ሕፅረት ማሕበራዊ ኣገልግሎታት ንምቅላል ወፈራታት ይካየድ ኣሎ። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮፓ ፀጥታ ንምውሓስ 50 ቢልዮን ዶላር ክስላዓ ምዃነን ሓቢረን። ፖላንድ ንዩክሬን ተወሳኺ ቀጥታዊ ወተሃደራዊ ደገፍ ክትገብር ከም ዘይትኽእል ሓቢራ። ኣሜሪካ ምስ እስፓኛ ዝፀንሓ ኩሉ ንግዳዊ ንጥፈታት ክትስርዞ ፕሬዚደንት ዶናልድ ትራምፕ ኣዚዙ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ዝተረፉ መደባትና ሰላም።

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሉና። ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሮ ብኸብሪ ንዕድም።

0: ናፅ ቤት እተ ባይ ከደልሶ ገዳ ንክትነፅ ቡን ግል ይዘ
1: ላላ ይሞ ንሸግለ ስቴኪቱ ኣረ
0: ላላላ ቡን እንቲ ይኮን ትወዲ ኣነ ኑ ወሸት ልወዲ እንቲ በስ ተመጦርያ ንደገሴኪ ቡን ክድብሰት ትሓፍዝ ገዳ
1: ላላ ይመ ቴጂ እሉ ኩሉ ሙሉ ኣምዕል ቤት እንደትራፍዑ ዓልኪ እዚ ቡን ክተስቲኒ ንሸ ወዲ ኣግልኪ
0: ቡን ሓታ ተዕበት ኣለ ፋንጎ ሕጅር ሳዋ ንደግስኪ ንቅጠት ግተምፅኦ ኩልየት ግትእተይ ታታት ንደየቻ ኣለ ቅረፅና እዚ ቅረፅም ንግንዳ ገዳ
1: ላላ ይማ እሊ ግንዳ ይኮን እሊ ኩልየት ማይ ነፍሒቱ ይብላ ኣካ ንደጋ ኩል ሓፍዙ ክንደቤላቱ ትረሸላተይ
0: ላቱ ይፋልክ ይፋልክ ገዳ ኣቡኪ በቅ

0: ናብኡቱ ሰደየኪ ኣሰጥና ፀብ ኣብኡ ክነስሮ ሂማ ፃህላት ክበልና
1: ክበልናፅምሓባንክንቲ
2: እዮም ምሸወክን ሓሺኢሉ ግልውቡ እተምሓ ዝሕድ ምን በልዓክን ንወስክንቱ
0: ለክለትኩም ምንወደእኩም ክናፅብ ወላሊ ግንታይ ቃንፅ ምንትብልህለ ዘ ዓርቡኑ ብውንግል ኢደኩም
2: ዕርቡኑ
0: በኣበ
2: ካብኡን ዝተተሓሪረት
3: ላላ ይባግል እስተቱ እሜላ ኣካነት ግንዳይ ቤለታ ዋና ላ ክልየት ማይ ነፍሒታ ይትተዓየርያ ንበል ክዋክቡን ትካሓትዓልኒ
2: እለላ ተእማን ክይቱ ኣካን ዕልም ኮ እዛ ከረት ክይታ ኣካን መድረሰቱ ኣብ እምበር መድረሰቱ በስ እኩ ትበረ ብልባይ ኣለ ሓቋለተ የለተኪ
3: ዓሽ ይባይ ኣዛራሕ እሜ ይትብላዕና ንጊሶ
2: ያሬት እነበልዓታና ከምን ጀዲድ ወወልደታና ካ ረውደት እንዳእተና ወትዓለምና
3: ኣላ ይባየ ፃዕዳ ሓር እሊ ባርህ ልብካ ውታሪክካ ግን መንገ ተውርስቱ
2: እግል ክእንቲ ወለቻ እዩ እንቲ ትወሪሶ ክእንቲ መሄና እጃልብዕ ተወሪሶ እድንያ ዋርሶ ውሩስ ተጣይቡ
3: እንሻላ ይባየ
2: ሃያ ደቀነጠነ ቦንስቲ ክበለ ሃያ

ስዒቡ ዝቕፅል ትሕዝቶ መረብና ዝኸበርኩም ተኸታተልትና ንኡስ መረብ ዕላል ተመክሮ ክኸውን ኣብ ንኡስ መረብ ዕላል ተመክሮ ኣብ ዝተፈላለየ ኣጋጣሚታት ዘጋጠመ ፍፃሜታት ናባኹም እነብሎም መድረኽ እዩ ንሙሉእ ምክታል ናብ ኣዳለውያ ጋዜጠኛ ሓይላባ ሰፋው ከስክረኩም

ናጽነት ንምምጻእ ኣብ ዝተኻየደ ቃልሲ እቲ መድረኽ ብዙሕ ዛንታ ይፈጢሩ። ነፍሲ ወከፍ ኣካል ናይቲ ቓልሲ ዝኾነ ተጋዳላይ ኣውዒሉ ዝሕድር ዕላል ኣለዎ። ንገለ ካብዚ ኣብ ዕላል መውርራ ዝተመክሮ ክንርዮ ኢና።

ዝኸበርኩም ተኸታተልቲ እዘን ተጋደልቲ ኣብ 978 ምስ ብርክት ዝበላ ደቂ ኣንስትዮ ዝተሰለፋ ኣብ ብላቄት ዝተዓለማ ገለ ካብተን ብካምቦድያ ዝፍለጣየን ኣብ ዝተፈላለየ ቦታታት ብምምዳብ ከዓ ከም ኩሉ ተጋዳላይ ታሪክ ድሰርሓ የን ተመኩረአን ንተረከብቲ ሕድሪ መንእሰያት ካምቦድያ ዙር 78 ካድር ዞባ ማእከል ከካፍላና የን ኣብዚ ምሳና ዘለዋ ተጋዳሊት ዘውዲ ገብረ እግዚኣብሄር ጓል መንገሻ ተጋዳሊት ትብለጽ ሰረቀ ጓል ትሬንጎ ተጋዳሊት ነቢያት ኤልያስ ከምኡውን ተጋዳሊት ትብለጽ ተስፋ ማርያም ጓል አንቶኒየን

0: ምኽረን ወይ ድማ ተመኩረአን ከካፍላና
1: ኣብዚ ቀረበን ኣብዚ ረሓቐን ዝገደፍካዮ ምፅወትካ መዓቢትኻ መጋደልትኻ ደቂ መስራዕኻ ደቂ ኣህዶካ ትዝክር
2: ኣሰርና ተኸቲሎም ከምዚ ክንርኢ ከለና ሕጂ ንኣብነት 78 ካምቦድያ ተባሂሉ ናይ 78 ኣሰርና ኣብዚ ክንርኢ ከለና ብጣዕሚ ሕጎስ ኣነ ገና ኣለና ማለት እዩ እሞ ተስፋ ኣለና ማለት እዩ እዚ ሃገር እዚኣ እስክትብል ፅጊያ ፀቢቓ ማለት ኣብ ኣሰርካ ከምዚ ኮይኖም ክትሪኦም ከለካ ሲ ብጣዕሚ ዘሕጉስ እዩ
3: 24 ጉንበት ብኸመይ መፅያ ብኸመይ ከ እዚ ሃገር እዚኣ ክትቅፅል ኣለዋ ብኸመይ ከ ሰቲ ክነምስል ኣለዎና እታ እዚ ሕድሪ ዘሰክም እዩ ናይ 24 ጉንበት
4: እዘን ንዕዘበን ዘለና ገዳይም ተጋደልቲ ኣብ 1978 ምስ ምዝላቕ ብናእሽተአን መብዛሕትአን ካብ ከባቢ ዓዲ ሓወሻ ዝተሰለፋ የን
2: እቲ ዝነእሰ ዳርጋ ወዲ 9 ዓመት ስጋዕ 18 ዓመት ኢና ወፂና ማለት እዩ ምዝላቕ ስለ ዝነበረ እታ ዓዲ ሰብ ዝበሃል ኣይነበላ እቶም ናእሽቱ ኮኑ እቶም ዓበይቲ ብሙሉ ና ወፂና ማለት እዩ እዞም ድቕቕ ድበሉ ንቤት ምሰውራ እዮም ዝተባሃሉ ንሕና ከዓ እሞ እንታይ ኢና ንግበር ቤት ምሰውራ ክንምሃር መፃና ሕፃ ክምርኩምር ኣቢልና ልዕለተ ንዋሕቲ ወፂና ንታዕሊም ኣትና ታዕሊም ካብ መራር ፀኒሓትና ሓቂ ሓይሽ ማተይሲ ከነሕልፍ ኣለና እቲ ሓቂ ኣይ ከኣልና እያ ንከባቢ ሰለስተ ወርሒ ዳኣክል መሪር ኢና ሓሊፍና ማለት ክሸይን ከማንሲ ኣፍቂድካ ኢካ ትሸይን ንክትበልዕ ብሰዓታት እያ ሕጂ ዕንጨይቲ ትወፍር ዕንጨይቲ እንድሕር ቁሩብ ኮይነን እንደገና ትደግም ዝኾነ ንእሽተይ ጌጋ እንድሕር ኣላ ኮይና መቕፃዕቲ ታ ምረትሲ ካብ ኣያ ጀሚራትና ምናልባት ንዝበርትዐ ግዜ ክፀንዓ ወይ ክኽእልኦ ተባሂሉ እኸውን እየ ድብል ሕጂ ክሪኦ ከሎ ከኣነ
0: ሕራይ ሕጂ ሓፈሻዊ ምእተው እንዲና ክንገብር ፀኒሕና ናብቲ ፍፃመታት ከዓ ክንኣቱ
1: ኣብ 79-50 ወራር መጀመርታ እንዳ 27 ኣህዱ እየ ተመዲበ ከይደ ንመጀመርታ ሓንቲ ሳላሓ ዝብልዋ ጅስውእት እያ እሳ ተረክበኒ ሞ ኣብቲ ጋንታ ምስኣተኹ ክሸይን ኢለ ምስኮትኩ ማዕዳት መዕደኒ ማለት እዩ ሽዑ ንሕና ጓል 12 13 ስለ ዝነበርኩ ንባዕለይ ብዙሕ ዕሙቕ ዘለ ኣፍልጦ ኣይነበረና ናይ ቁልዕነት ዳኣ እምበር ብዙሕት ካልእሲ ዕሙቕ ዘለ ይነበረና ሕጂ ሳ እንታይ እዩ ሓፈሻዊ ደርባዊ ቃልሲ ኣብ ውሽጢ ኩናት ጥራይ ደይኮነስ ኣብ ውሽጢካ ውን ቃልሲ ከም ዘሎ እያ ሓቢራ እሱ ከዓ እንታይ እዩ ኣብዚ ኩላክና ተኣኪብና ዘለና ወይ ሓይሊ ምሉእ ወይ ጋንታ ኩላትና ካብ ፈቐዶ ዓድታት ካብ ኣስመራ ካብ ገጠራት ኤርትራ ዝተኣከብና ዝተፈላለየ ሃይማኖታት ዝተኣከብና ኢና ስለዚ እስኺ ሓዳሽ ተመዲበ መፅአ ስለ ዘለኹ መሰረት እያ ተትሕዘን ደላ እቲ መሰረት ከዓ ምሁር ከይበልኪ ሓረስታይ ከይበልኪ ሸቃላይ ከይበልኪ ተማሃራይ ከይበልኪ ዓብ ከይበልኪ ንእሽተይ ከይበልኪ ኩሎም ማዕረይና ኣብዚ እዋን እዚ ኩላትና ማዕረይና ምክንያቱ ካባይ ዝዓቢ ስለ ዝኾነ ኢልኪ ካብ ርእቶኺ መሃብ ካብ ናቕፌታ ምንቃፍ ካብ ካልእ ከይትቕጠቢ ቁኑዕ ዝኾነ ሓቂ ከዓ ተዛረቢ ዝብል ሕጂ ኣነ ምስቲ መጀመርታ ምምፀአይ እንታይ እዩ ኢለ ጋን ኮይነ ማለት እዩ ድሕሪኡ ግን ኣሰሪኻ ትስዕብ ገዲም ዋላ ናይ ቀደም ኹን ናይ 61 ንድወፀ ኹን ናይ ሕጂ ድወፀ ኩሉ ስለዚ ሃገር ሓርነት ንምውፃእ ምዃኑ ያጎስጊሳትኒ ተቐቢለዮ ንነብር ነርና ከዓ ኣብ 50 ወራር ከዓ ቀዳመይቲ ሳትስዋእ ምስ ተሰውዐት በቃቲ ሕድራ ክዓጥቆን ክሎብሶን ከም ዘለኒ ፅንዓት ለቢሰ ንድሕረይ ዘለዎ እውን ከምኡ ከውርስ ከም ዘለኒ እየተተባቢአ ስጡራይ ኣይኮነን ኣብ ብዙሕ እዋኒ ሓንቲ ካብተን ኣብነታውያን ደቂ ኣንስትዮ ንመጀመርታ ግዜ ኣብ ቦኽሪ ምስላፈይ ዝረኸበትኒ ስለ ዝኾነት ኣነ ደምፅኦ ዘለኹ
0: ኣርእስትና እውን ከምዛ ቀድም ኣቢልና ኩላትና ዝገለፅናዮ ዕላል ተመኩሮ እዩ ወይ ከዓ ምውርራስ ተመኩሮ እዩ ከምዚ ከተዕለና ዝፀናሐ ከዓ ጓል 13 ዓመት ከለኺ ንዓ ክተማእዝነኪ ሰብ ረኺብኪ ነዊሕ ከዓ ተጓዒዝኪ ኣብቲ ቃልሲ እንደገና ደጊምኪ ተመኩሮኺ ንኸተውርስ እውን በቂዕኺ ማለት እዩ
1: ድሕሪ እውን ኣብ ካብ

0: ድሓን ዝወደይ ቁርብ ረኣየኒሎ እምበር ድሓና ጆኹን ኣይትፍርሓ ማለተይ ሲ ፀገም የለን ገለመለብለኒ ዋ ፀገም የለን ድሓን ኣነተ ኮይነ ገለገለ ብለኒ ማለት ኣብ ተሓፃር ደቂ ዋ ከምኡ ይትበል ክልቴና ብሓንሳ እምበር ንስዋእ ንኸውን ገለብሎ ድሓን መቸም ኢሉ ንክልቴና ንዓይን ንጉዐይን ከምዝግበራ ኢሉ ናይቲ ነበርናይ ኩነታት መምርሒ ሂብና ይኸይድ ድሕሪ 4ዕተ መዓልቲ ይስዋእ ንሕና ሽዑ ኣብ ጋሕቴላይ በፂሕና ካብ ጋሕቴላይ ንርእሲ ዓዲና ደይብና መስዋእትናቶ ከማ ድሕሪ ክንደየ ሰሚዓ ነታ ዕለት ግን ድሕሪ 4ዕተ መዓልቲ ከምተሰውኦ ፈሊጠ ማለት እዩ ብከምዚኣታ ኩነታት ነራ እናተኢድናቱ
1: እንታይ እዩ ዝስምዓካ በዓል ቤትካ ተሰውኡ ክብልካ ከለዉ እሞ ከዓ ኣቐድም ኣቢልካ ሓደሓደ ቃላት ክትለዋወጥ ድፀናሕኻ ከምዚ ከተዕለና ፅናሕኺ እንታይ ትሰሚዕኪ
0: እዎ ማለት ሲ እንታይ መሲልካ እሶም ንደንጎሎ እዮም ከይዶም 82 እሱ እዛቶ ከማን ስጋዕ ማየድ ከሞም ስ በፂሒ እዩ ካብቶም ኣብ ግንባር ጊንዳዕ መጀመርያ ኣትዩስ ካብቶም ህዝቢ ማይ ብታኒካ ደስተይዎ እዮም እቲ መስዋዕቲ እቲ ዝነበረ ምረት ናይ በዓል ርእሲ ዓዲ ንኣሽቱ ገለ ብጣዕሚ ኢና ከዓ ሕማቅ ኣጋጢምና ርእሲ ዓዲ ማለት እዩ እሱ ብደንጎሎ ሕማቅ ኣጋጢሞዎም ነሩፍቲ ናይ ግንባር ጊንዳዕ ንሕና ከዓ ብርእሲ ዓዲ ስለዚ እቲ መስዋዕቲ ብጣዕሚ ዩ ከቢድ እዩ ግን ከም ሰብ ንዓይ ሕጂ ንኩነታት ተረጋጊዑስ ካብ ርእሲ ዓዲ ወሪድና ንደንጎሎ መፂና ንደንጎሎ ምስ መፃና መን እንገራ ኮይኑ ሓደ ከም ሰብ ሲ ምሻ ኣለካ ንመጀመርያ ዓለም ዝፈለጥኩ ስዕኡ ብጣዕሚ ኡ ከዓ ካብ ኒው ኢና ነዊሕ ጌርና ትዝምድና ገለ ዳርጋ ምዕባይ እየ ዝብለካ ዕቢኒ እዩ ሕጂ መን እንገራ ኣድጋ ሓፋሽ ንገራ እዚ መኒካ ትብሎ ወዲኢታይ ዝበሃል ነሩ መርሓይል ንገራ ሓኔታይ ንገራ ኩሎም ክሳይ ኮይኖም ከመይ ጌርና ክንነግራ ኣነ ግን ጠርጢሮ ኣለኹ ምክንያቱ ኣብ ወርሒ ወርሒስ ደብዳቤ ገለ ሰደለ እዩ ሕጂ ጠርጢሮ ኣለኹ ብድሕሪ ግን ንወዲኢታይ ከም ሓላፍነት ትእዛዝ ወሪዳቶ መርሓይል እዩ ትእዛዝ ወሪዳቶ ግንባር ጊንዳዕ ከለና ምሸት ንዒልኒ ማለት እዩ ድፋዕ ሒዘ ነረ ምስ ጉጅለይ ንባት ፀውዕዋ ተባሂሉ ፀዊዕኒ ኣብዚ በለ ጎቦ ክ ገለገለ ኢልኒ እንታይ ጎቦ ንብለ ዳ ገለ ኢለ ግን ሸዓ እሞ ነቢያት እኳ ንዓኸ ብዙሕ ኣይሕድሰክን እዩ ሕጂ ግን ካብ ግንባር ናቕፋ ክንመፅእ ከለና ኣትሒዝናስ ሰማእታት እንዳኸፈልና ኢና መፂና ስለዚ ክስማዓክ የብሉን ሳሙኤል ተክለት ተሰውኡ ገለ ምሰለኒ ኣይደኖ ንሓሙሽተ ደቂቕ ልክ ኤሌትሪክ ዝሓዘኒ ኮይኑ ሰሚዕና ነ ድሕሪ ሳሙኤል ኢለ ሕጂ ኣምላኽ ንዓይ ትሕግዘኒ እንተኾንካ ድሕሪ ሳሙኤል በቃ ተቐዳመይቲ ጤሲ ርኸበኒ ኢለ ናይ ብሓቂ ከምዚ ፀሎት ምሻ ኣለካ ዋ እንታይ እሞ ውላድካ ከማ ናይ ረኣየካ ንሽ ኣብ 17 ፀብራ እዩ ነይሩ ማለት ከምቲ ምኒትካ ይኮነን እሱ ሓሊፉ ኣነ ከዓ ኣትየ ነዚ ታሪክ እዚ ከዓ የ ዘንተወለኹ ድሕሪ 7 ዓመት እውን ነዚ ወደይ ሓደ ቆልዓ ዋላ ስድራይ እውን ብዙሕ ኣገዲዶምኒ ማለት ሲ ሳሙኤል ሳሙኤል እዩ ቆልዓ እውን ገዲፉ ኣሎ ስለዚ ሓዳር ክትገብርለክ ተባሂለ ክንደይ ተለሚነ ሓደ በዓል ቤተ እዚ ወዲ ኣህዶ እዩ ዝነበረ ምስኡ ካልኣ እዩ ልክዕ እሱ እውን ሓዳር ኣይነበሮን ለተናን ኮሎኔል ምስግና መለስ ወዲ ሸቃ መለስ እዩ ዝበሃል ምስኡ ምስ ፈትና ብኣጋባብ ሓዳር ጌርና ገለ ናይ ወራር ወያነ ከዓ መፅ እዩ ወራር ወያነ ምስ መፀ ንሱ ከዓኒ መራሕ ብርጌዳ ኣብዚ 525 እዩ ነይሩ እዚ ናይ በዓል ሓንሽ ናይ ደብሪ ሳላ ኩሉ ታናቶ ኣህድያት ንቀሳቀስ ነራ ዓሰብ ነይሮም 98 ማለት እዩ ጥንስተ ኮይደ ኣብዛ ናይ እግሪ መኸል ካእሱ ካብ ዓሰብ ረዳት ተባሂሎም ሁፍ እንዳሉ መፂኦም ጓል ክልተ ወርሒ ገዲፍለይ ከዓ እሱ ብመስዋእት ተፈልዩ ማለት እዩ ክንምለስ ኢና ቐልጢፍና ጥምቀት ክነርክብ ኢና ገለ ኢልኒ ብኣይድ ስዋእ ነዚኣ ክነግሩ ደልየ ስለዚ ከም ሰብ ኣነ ነብሰይ ክገልፃ ከለኩ እዚ ብክልተ ጀጋኑ ስዋዓት ዝማሞቕኩን ዝተፀጋዕኩን ስለዝኾኑ ዝኾንኩ ደቀይ ከዓኒ ልክዕ ከመም እየ ዝጥምቶም ኣባይ ጥራሕ ደይኮነስ ኣብ ኩሉ ኤርትራዊ ማለት እዩ ኣባይ ጥራሕ ደይኮነ ከም ሳምፕል እየ ደምፆ ደለኹ እምበር ብዙሓት ኣለዉ ከምኡ
1: ሕጂ ድሮ መንእሰያት ኣኺሎም ኣለዉ ማለት እንድዩ መረዳእትኦም እንታይ ይመስል ንእሽቶ ሕፅር ኣቢልኪ
0: እዋ መረዳእቶም ፅቡቅ እዩ ማለት ሲ እንታይ ሞ ልዕሊ ኩሉ ውላድካ ኮ ናትካ መስመር ሒዙ ተኸይዱ ኣብ ደረጃ ተበፂሑ እቲ ናትካ ላይን ሒዙ ነብሱ ክኢሉ ብዛዕባ ሃገራውነቱ ኣስፊሒ ዝሓስብ ዝርዳእ እንተኮይኑ ልዕሊ እዩ የለን ናትካ መስመር ሒዙሎ ማለት እዩ
1: ብጣዕሚ ዘገርም ታሪክ እዩ እወቲ ቃልሲ ህዝቢ ኤርትራ

ኣዝዩ ረዚን ዝገብሮ ከዓ እዚን ክንዲዚን ምስ ተደማምረ እዩ ምዝመረፅካዮ ክትነብር ኣይትኽእልኒ ኢኻ ትቃለስ ኢኻ ዘለኻ እንደገና እውን ካልእ ዕድላት ትፍትን እቲ ቃርሲ ከዓ ስለዚ ዝቕፅል እቲ መስዋዕት እውን መሊሱ እቕፅል እቲ ታሪክ ሕብረተሰብ ኤርትራ ከምኡ ምኳኑ ትዕልልና ዘለኺ

0: ክምደብ ከለኹ ኣብ መጓዕዝያ ተመዲበ ኣብ መጓዕዝያ ከዓ ኣብ ዝተፈላለየ ጨንፈራት ማለት እዩ እቲ ጨንፈራት ከም ዝበልኩም ኣብ ኤሌክትሪክሳ ተመዲበ ነይረ ዝተፈላለያ ቅድሜና ዝፀንሓ ዓበይቲ ተጋደልቲ ክኢላታት ነይረን እየን ካብኣተን ቁሩብ ክጠቅስ ንሕና እውን ኣሰርናተን ሒዝና ኢና ሙሉእ ሙሉእ ከምትናተን እኳ እተዘይኮነ እቲ ኣሰርናተን ሒዝና ቀፂልና ኢና ምቅያር ስለ ዘሎ እቲ ተመደብናዮ ኣይቀፀለን ማለት እዩ ካብኣተን ሓደ ሓደ ክጠቅስ ናይ ቶርኒዮ ኤደን ጓልኣለም ትበሃል ክኢላ እያ ነራ ሓንቲ ካብተን ክኢላታት እያ ሕጂ የላን ተሰዊኣ ሳባ ተስፋይ ትበሃል ብኤሌክትሪክሳ ክኢላ መስርዓ ሒዛ ንድፋዕ ኣትያ ዝተበላሸዋ መካይን የዕርያ ክግበር ዘለዎ ገይራ ትምለስ ዝነበረት እያ ሕጂ የላን ብኣካል ተሰዊኣ ኣኘዛ ግርማይ ትበሃል ራድያቶረ ልክዕ ከምኡ ማለት እዩ እዚአን ኩለን መብዛሕትን ኣብ ፀግዒ ግንባራት ዝነበራ ናይ 5 ኪሎ ሜትር ናይ 6 ኪሎ ሜትር ፍልይ ዝነበሮ ማለት እዩ ጋራጅ ነዳዲ ምውፋር ማለት እዩ እዚአን ዝኾነ ክጋጥም ከሎ መስርዐን ሒዘን ከይደን መካይነን ዕርየን ድመፃ ነይረን ማለት እዩ ዳርጋ መብዛሕትን የለዋ ንተሰወየን እየ ኣነ ዝያዳ ንህዝባዊ ግንባር ካብ ምሰደይ ወይ ምስ ዝራይ ተቐመጥኮ ምስ ህዝባዊ ግንባር እየ ተቐሚጠ ህዝባዊ ግንባር ከዓ ኣብሊሕኒ ሃኒፅኒ ማለት እዩ
1: ኣብ ዓዲ ሓውሻስ ሓፋሽ ድዋት ነርና ኣብቲ ግዜ እቲ ሕጂ ከም እንዳለና ቆሞ ድፋዕ ስለነበረ ኩለን ግንባራት ኣብኡ ነይረን ዝተፈላለየ ሓይልታት ስለ ዝነበራ ነቒሕና ባዶ ሽዱሽን ጀማሄርን ከዓ ኣብሊሖምና ግርጭታት ኣፋታትዑ ንፈልጥ ጠንቅን ዛዕብኑ ንፈልጥ ሓሲኻ ምዝራብ ሕማቅ ምዃኑ ምስራቅ ምሕሳው እዚ ኣይምልከተናን እዩ ብዋሒታት ቆምና ብመሳርዕ ቆምና ብግንባራት ንኸይድ ነርና ማለት ስጋዕ ውሽጢ ስመራ ብለይቲ ከድና ዝተፈላለዩ ንብረታት ሒዝና ንመፅእ ነርና ማለት እዩ ሽዑ ምዝላቅ ከቢድ ስለ ነረ ሓይልታት ንድሕሪት ክኸዱ ንሕና ከዓ ነቲ ዝነበረ ኣፅዋር ሒዝና ንዓላ ንብሩሎ ማለት እዩ ገንዘብ ክቅየር ከይተረፈ ተጋላላይ ውሽጢ ስመራ እቲና ገንዘብ ኣምፅኡልና ንዓላ ይወር ማለት ናይ ደርጊ ማለት እዩ ናይ ሃይለስላሴ ወዲቁ ሲ ናይ ደርጊ ክቅየር ከሎ ማለት እዩ ነዚ ከዓ መኪትና ማስእ ምሳ ኣለካ ካብቲ እግሪ ተጋራላይ ስፍሕታይን ኢና ነርና
2: ኣደ ኣባኺዩ ዘሎ ምስጢር ናይዛ ሃገር ንስኺ ክደ መፍትሕ ኩሉ ነገር መሬት እኩት ኢላ ተበዝሐ ጭንቂ ክርህው እዩ እናበልኪ ተዕጥቂ ተስንቂ ፈልፋሊ ማህፀንኪ ዘየቋርፅ ዛራ ኣደይ ዝዓደይ ኣባኺዩ ምስጢራ ካብ ማህፀንኪ ዝብገስ ቀያ ናይዚ ህዝቢ ማዕርዶ ይርከብ ብዘይ ንግስቲ ንህቢ ዋዕሮም ተዘየላ ዋዕሮም ተዘየላ መን ወልዶም በሳ ዓደይ ክዓደይ ንዓደይ ዋሕሳ ኣደ
3: ብዙሕ ፍጻመታት እንዳረኣና ኢና መፂና ኣእምሮና ኣብ ኣእምሮና ብዙሕ ነገር ተሰኒድ ኣሎ እስከገለካ ቡ ንዘክር
1: ኣብ ሻድሻይ ወራር ፀረ መፅቃዕቲ ምስ ጀመርና ኣንቲ ፅገብርሃ ትበሃል ነርና ውፅኢትና ጓልጋም ፓና ማለት እዩ ሕጂ ዋርድያ ወፅያ ኣብ ቅድሚት ኣብ እዮም ንብእሉ ምሉ መዓልቲ ዝኽሸፍ ስለ ዝኾነ ንሕና ከዓ ድሕሪት ውዒልና ድሓር ምሸት ናይ ሰዓት 5 ምስ ኮነ ፅባሕ እዘን ቅድሜና ደለና ከነቃብፀን ኢና ምስ ተባሃለ እሶም ከይሰምዑ ኢሎም እቶም ኣብ ቅድሚት ደለዎ ዋርድያ ከይሰምዑ ኢሎም ሽዑን ፅባሒቱ ንምሾቱ ድፋዕ ክንሕዝ ምስከድና ኣነ ነጊረያ ማለት እዩ ፅገ ፅባሕ ነዘን ኣብ በዓል በላልሕ ገለ ዝበሃል ቦታ እዩ ማይ ጨው እዘን ቅድሜና ደለዋ ከነቃብፀኒ ኢና ኢሎም መግለፂ ገይሮምልና ኣለዉ ኣብዚ ስለ ዝውዓልኩም ገለ ይብላ እሞ

0: ለዚ እስኺ ካባይ ስለ ትንእሲ ብግድምናዊን ካባይ ድሕሬ ስለ ዝኾንኪ ፅባሕ ንጎ ኣነ ክስዋ እየ። እዚ መድረኽ ግን ንዓኺ እዩ ሕድርኺ ከም ቀደንኪ ኢላ ተላውያት ንኹሉ ግዜ ከዓ ካብ ኣእምረይ ዘይሰሓት በሰላ እዩ። ከምቲ ዝበለቶ ከዓ ጅግንነት ኣወሪስና ድሮይን ንደቅና ኢና መስለኒ ነውርት ኣለና። ካልኣይቲ ነጥቢ ኣብ ሰላሕታ ወራር እዩ። ሰብኣይን ሰበይትን ደቂ ጋንታና ደጊቱ ብልዎ ሳ ከዓኒ ሰላሓ ዝብልዋ ነይሮም። ገና ይተመርዓውን ግን ዝተማእከለ ዝምድና እዩ ነይሩ። ኣብ ኣስማጥ ወፍሪ ጀሚረን ናባና ገፀን ጓዓዛ ስለ ዝነበራ ኣብቲ ደለናዮ ድፋዕ ኣይነበረን። ምክንያቱ ሓድሽ ግንባር ስለ ዝኾነ ግንባር ሓልሓል ብእምኒ ጭርሕ ጭርሕ ኣቢልካ እዩ ነይሩ። ከምቲ ኣብ ሰሜናዊ ሳሕሊ ዝገደፍናዮ ብደምና ይዕቀብ ብርሃፅናይ ይዕቀብ ደምና ደይኮነስ እዚኣስ ብእምንን እምኒ እያ ነይራ። መፅአን ፀረ መጥካዕቲ ገይረን ኣለና ሽዑኡ ከምዝምለሳ ንሓልሓል ገፀን ገይርና የን። እንዳኸድና ከለና ግን ሰላሓ ትስዋእ ማለት እዩ። ደጊቱ ትበዓል ቤታ ይርያ በቃ ኣብ ኣሰር ክለኹ ሰላሓ ኢልዋ ከዓ ከይዱ። እዚ ከዓ ካብቲ ክዝከር ዝግብኦ ኩሉ ግዜ ኣብ እምርኻ ዘይሰሓት እዩ። ብዙሕ ከምዚ መስዋእቲ ኣብ ዝኸድካ እዩ
1: እንታይ ኮነ ተሰዊኡ ዶ ዋላ ዳሃዩለክ ዶ
0: እወ ብድሕሪኣ ተሰዊኡ ኣጋጣሚቲ ተሰውኡ ኣሎ። ኣነ ኣሃዱ ቀይረፍቲ ኣሃዱ ስለ ዘይነበርኩም እዞም እንዳ 525 ፓራ ኮማንዶ ሶሜ ኣነ ተመዲበ ብድሕረይ ግን ተሰዊኡ

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝትዎ መደማገር ኣብዚ ተዛዚምሉ ኣብ ዝመፅእ ሰሙን ብካልኦት ትሕዝቶ ኢና ክንራኸብ። ክሳብ ሽዑ ሰሰናይ ብሩክ ቅነ እናበልኩ ቅድሚ ምስ ንባት የምሰኹም ፀናሕና ሳላይ ፀሃይ ኣለም ጋዜጠኛ ሳምራዊት ሊቪዮ ብምዃን ኢና ሕጂ ድማ ንምስተረፉ መረባት ኤሪ ቲቪ ንሓድገኩም።

ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ካብ ዕለት 18 ወርሒ 6 ክሳብ ዕለት 1 ወርሒ 7 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም ቀሪበ ኣለኹ። ብደረጃ ሃገር ዝነበረ ሓደጋታትን ዕንወትን እንታይ እዩ ዝመስል ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 እዩ ነይሩ። መጠን ሞት 4፣ ከቢድ መጉዳእቲ 17፣ ፎክስ መጉዳእቲ 46፣ ኣብ ንብረት ዝወረደ ዕንወት ድማ 4

174,204 ናቕፋ ዝግመት ዕንወት ተዓዚብና ብደረጃ ዞባታት ዝነበረ ፀብፃብ ከ እንታይ እዩ ዝመስል ዞባ ብዞባ ምስ እንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 80 መጠን ሞት 1 ከቢድ መጉዳእቲ 3 ፎክስ መጉዳእቲ ድማ 19 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 12,800 ናቕፋ ዝግመት ዕንወት ተዓዚብና ነርና ኣብ ዞባ ደቡብ ዝተመዝገበ ቁፅሪ ሓደጋታት 9 እዩ ነይሩ መጠት ሞት 3 ከቢድ መጉዳእቲ 7 ፎክስ መጉዳእቲ ድማ 6 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 62,900 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና ናብ ዞባ ዓንሰባ ምስ እንሰግር ድማ ከምዚ ንዕዘቦ ዘለና ዝተመዝገበ ቁፅሪ ሓደጋታት 8 መጠን ሞት ኣይነበረን ከቢድ መጉዳእቲ 1 ፎክስ መጉዳእቲ ድማ 7 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ግና 151,540 ናቕፋ ዝግመት ዕንወት ኢና ተዓዚብና እቲ ሓደጋታት ብቁፅሪ ውሕድ ዝበለን ክነሱ ኣብ ንብረት ዝወረደሉ ዕንወት ግና ብቁፅሪ ክዛይድ ንዕዘቦ ኣለና ናብ ዞባ ጋሽባርካ ምስ እንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 10 መጠን ሞት ኣይነበረን ከቢድ መጉዳእቲ 4 ፎክስ መጉዳእቲ ድማ 10 እዩ ነይሩ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 81,500 ናቕፋ ዝግመት ዕንወት ተመዝጊቡሎ ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ መጠን ሞት ኣይነበረን ከቢድ መጉዳእቲ 2 ፎክስ መጉዳእቲ ድማ 4 ተመዝጊቡሎ ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 175,500 ናቕፋ ዝግመት ዕንወት እዩ ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ እንሰግር ድማ ከምዚ ኣብዚ ንዕዘቦ ዘለና ዘጋጠመ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና ከምዚ ኣብዚ ተዘርዚሩ እንዕዘቦም ዘለና እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ ሕጂ እውን እቶም ዝለዕሉ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ ብቁፅሪ ምስ እንዕዘቦም መስመርካ ዘይምሓዝ 13 ሓደገኛ ኣመራርሓ 22 ቀዳምነት ዘይምሃብ 21 ብዘይ ኣገባብ ንድሕሪት ምምላስ 19 ርሕቐትካ ዘይምሕላው ድማ 12 ሓደጋታት ዝኸተሉ ጠንቅታት ነይሮም ገለ ካብቶም ኣብዚ ተጠቕሲ ዕለት ዘጋጠሙ ሓደጋታት ብመልክዕ ስእሊ ክንዕዘቦም ምስ እንፍትን እዚ እንዕዘቦ ዘለና ቦታ ኣብ ከባቢ ገጅረት ዝርከብ ሴማፎሮ እዩ ኣብ ሴማፎሮ እዚ ብዕለት 26 ወርሒ 6/2026 ዘጋጠመ ሓደጋ ነይሩ ኩሉ ግዜ ኣብ ሴማፎሮ ኣብ እናኣትወሉ እዋን ኣብቲ ቦታ ዘሎ ሕግታት ወይ ከዓ መምርሒታት ፖሊስ ትራፊክ ክንሕሉ ይግባአና እዩ ብኡ ምስ እንጓዓዝዩ ድማ እቲ ውሑስ ዝኾነ ትራፊካዊ ምንቅስቃስ ዝረጋገፅ ድሕነትና ድማ ብኡ መንፅር ዝረጋገፅ ምናልባት ኣብ ዝተፈፀመ ጥሕሰት እንታይ ዓይነት ክሳራ ኣጋጢሙሎ እቲ ኣብኡ ዘጋጠመ ሓደጋ እንታይ እዩ ዝመስል ተኸታቲልና የንመለስ

0: ከምዚ ክንዕዘቦ ዝፀናሕና ናይ ሰከንድታት ክትሕሉ ብዘይምኽኣልካ ወይ ድማ ቁሩብ ሰከንድ ተፀቢኻ ክትሓልፍ ብዘይምኽኣልካ ጥራይ ከጋጥም ዝኽእል ዕንወት እዚ ክንዕዘቦ ዝፀናሕና እዩ። ምናልባት እቲ ጠንቂ እንታይ እዩ ዝመስል፣ እንታይ ዓይነት ሸለልትነት ስለ ዝረኣና ኢና እዚ ዓይነት ሓደጋ ከጋጥም ክኢሉ ምስ ሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል ኢሳያስ ብርሃነ ዘካየድናዮ ቃል ምሕተት ኣሎ ናብኡ ከብለኩም።
1: ሓደ በዓል መኪና ብኤክስፖ ንሕርሻ ሚኒስትሪ ሕርሻ ዝወስድ ጎደና እዩ ዝኸይድ ነይሩ። ሓደ በዓል ብሽክለታ ከዓ ብፍያት መፅኡ ንጎዳይፍ ገፁ ንባርጅማ እዩ ዝኸይድ ነይሩ። ሕጂ ከምዚ ብዚ ንሪኦ ዘለና በዓል መኪና ቀጠልያ ተወሊዓትሉ ከላ እዩ ዝሓልፍ። በዓል ብሽክለታ ቀያሕ ከለው እዩ ዝሰግር። ኣብዚኣ ልክዕ ኣብ ሰንተር ምስ በፅሐ ምስቲ በዓል ብሽክለታ በዓል መኪናን ይጋጨው። እዚ እቲ ብበዓል መኪና ዝመፀሉ መንገዲ በዓል ክልተ ኣንፈት እዩ። መንገዲ ማርሻ ቤት ብክልተ ዝመቅል በዓል ሓደ ኣንፈት እዩ። እቲ በዓል ብሽክለታ ዝመፀሉ በዓል ክልተ ኣንፈት ኮይኑ ካብ ፍያት ንጎዳይፍ ዝኸይድ መስመር እዩ። በዓል ሽክለታ ገና ናብቲ መስቀላዊ መንገዲ ወይ ናብቲ መንገዲ ቀንዲ ምእታው ቀያሕ እያ ነራታ መንገዲ። እዛ ቀያሕ እዚኣ ልክዕ ኣብታ ናይ መንገዲ ኣጋር ክበፅሕ ከሎ ከምዚ ምስሊ ንሪኦ ዘለና ልክዕ ኣብታ መንገዲ ኣጋር ክረግፅ ከሎ ቀያሕ ወሊዓትሉላ። እቲ በዓል መኪና ገና ናብቲ መስመር ከይመፀ ከሎ ኣቀዲሙ ቀጠልያ ተወሊዓትሉላ። ልክዕ ብዝመፁ ቀጠልያ ተወሊ

0: ዓትሉ ክሓልፍ ኣብታ ማእኸል እዮም ተራኺቦም ዝበዓል ብሽክለታ ተጋጭዮም ናይ ሞት ጉድኣት በፂሑ ዘሎ። እዚ ደው ክብል ነይርዎ፣ ነዚ ቀይሕ እዚ ከኽብሮ ነይርዎ። እንተኾነ ግን ሕጊ ንሕጊ ሸለል ብምባል ናብ ማእኸል መንገዲ ብምእታው ነቲ ቀጠልያ ዝተዋህበቶ መንገዲ ዕንቅፋት ብምፍጥራ ናይ ኣብ ልዕሊ ነፍሱ ናይ ሞት ጉድኣት ከብፅሕ ኣኽኢልዎ። እዚ ከቢድ ዋጋ ኣኽፊሉ ዘሎ ሰኣን ንእሽተይ ግዜ ምፅማም ዝፈጠረ እዩ ሂወት ሰብ ወሊዑ ዘሎ። እዚ ኩሉ ግዜ ከዓኒ ሰኣን ንእሽተይ ምፅማም ወይ ሰኣን ሕጊ ምኽባር ዝመፅእ ሳዕቤን እዩ። እዚ ሳዕቤን እዚ ከዓ ነፍሲ ወከፍና ካብዚ ተማሂርና ክንጥንቀቕ ከም ዘለና የ ክነግር ዝደሊ። ቀጠልያ ኣለኒ ኢልካ ምሕላፍ ዋላ እኳ መሰል እንተኾነ ክጥንቀቕ እውን ይግባእካ እዩ። ወይ እውን ናይ ኣእምሮ ፀገም ዘለዎም ብሰኸር እውን ክመፁካ ስለ ዝኽእሉ ነዚ ህወት እዚ ንምድሓን እቲ ምስ ኣእምሩኡ ዘሎ ዝጥንቀቕ እቲ ምስ ሙሉእ ኣስተውዕሉ ዘሎ ክጥንቀቕ ምተገበአ።
1: ዝኸበርኩም ተኸታተልትና ከምዚ ክገልፆ ዝፀንሐ ኣብቲ ከባቢ ሴማፎሮ ናይ ገጅለ ዝነበረ ዘይምጥንቃቕ ዘስዓቡ ሓደጋ እዩ ኢሳያስ ክገልፀና ፀኒሑ። ምናልባት ኣብኡ ናይ ሞት ሓደጋ ኣጋጢሙሎ ናብ ከባቢ ሸል ዕቁባ ሃይለ ናብ ዘጋጠመ ኣብ ሴማፎሮ ዘጋጠመ ሓደጋ ምስ ንዕዘቦ ድማ ኣብዚ ቦታ እዚ ዋላ እኳ ናይ ሞት ዕንወት እንተዘይረኣና ዋላ እኳ ዕድል ገይሩ እቲ ሰብ ክወፅእ እንተኸኣለ ሸለልትነት ዘስዕቡ ሓደጋ ክሳዕ ክንደይ ከቢድ ምዃኑ ግን ኣብዚ ዝስዕብ ቪድዮ ተኸታቲልና ንመለስ።

0: ከምዚ ክትዕዘብዎ ዝፀናሕኩም ኣዝዩ ኣስካሕካይ ሓደገኛ ሓደጋ እዩ። ኢስያስ ብዛዕባ እዚ እውን ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ኣብዚኣ እዚ በዓል ዓባይ መኪና ንየማን ይኽጥወ ቀያሕ ከላ ንየማን ናይ ምጥዋይ መሰል እውን ኣለዎ፣ ቀጠልያ ከሎ ናይ ምጥዋይ መሰል እውን ኣለዎ። ክልቲኡ መሰሉ እዩ። እንተኾነ ግን ቀጠልያ ከላ ባቀያሕ ከላ ክሓልፍ ኣይደለየን ደው ኢሉ ተፀቢሎ፣ ልክዕ ቀጠልያ ምስ ተወልዐት ፍረቻ ወሊዑ ክሓልፍ ምስ ተበገሰ በዓል ሞተር ቻርጀር ብየማኑ መፀሉ። ኣብዚኣ ብየማኑ ዝመፀ ዘሎ በዓል ሞተር ቻርጀር እቲ በዓል ቦጥ እናተጠውየ ከሎ እዩ ዝረኸቡ ዘሎ። ብስፔክዮ ክሪኦ ነይርዎ ከይንብል እታ ማኪና ዓባይ ኮይና ስፔክዮኣ ኣብ ብርኽ ዝበለሎ፣ እታ ሞተር ሳይክል ከዓ ለጠቕ ዝበለት እያ። ድሮ ከዓ ኣብ ትሕቲኡ ኣትያላ ኣብ ጫፍ ማዕኮር በፂሓላና ኣብታ ጫፍ ማዕኮር ናይታ ማኪና በፂሓላ። ንየማን እናተጠወኸ ሎ በዓል ሞተር ሳይክል ክሓልፍ ቀጥታ እዮም ዝጋጨው ዘሎ ኣብታ ኩርና። ኣብዚ እቲ በዓል ሞተር ሳይክል ንቀጥታ ዝሓልፍ ብፀጋም እዩ ክቅድም ነይርዎ ወይ ብፀጋም ክሓልፍ ነይሩ። ኣዋጅ 154 ናይ 26 ዓንቀጽ 36 ሓደ ብየማን ምቕዳም ኩልኩል ይብለና። መዓስ ጥራኢና ብየማን ንቕድም? እታ ቅድሜና ደላ ተሽከርካሪት ንፀጋም ክጥወ ምኳና ምልክት ኣብ ተርኤልና ንየማን ክንሓልፍ ንኽእልና። እንተዘይኮይኑ ግን ብየማን ምቕዳም ብመሰረቱ ክኸውን ደይነበሮ እዩ። እዚ በዓል ሞተር ሳይክል ሓደ ብድሕሪት እዩ ዝመፅእ ዘሎ። እታ ቦጣ ቀዲማ ኣብኡ ነዊሕ ደው ኢላ ፀኒሓ ቀይሕ ኮይኑዋ ቀጠልያ ክትውልዕ መጀመረት እዩ ኣብ እቲ በዓል ሞተር ሳይክል ዝመፅእ ዘሎ። ስለዚ እናተጠውየ ከሎ ንየማን ከዓ እቲ በዓል ሞተር ሳይክል ስለ ዝኣተዎ ብየማን ከዓ ስለ ዝቅድም ዘሎ እዚ ግጭት ዘጋጢሙ። ስለዚ በዓል ሞተር ሳይክል ብክልተ ኣጋጣሚ በቲ ሓደ ብየማን ክቅድም ኣይነበሮን፣ ኣብ መስቀላዊ መንገዲ እውን ክቅድም ኣይነበሮን። ክልቲኡ በዚ ክልቲኡ እዚ ናቱ ጌጋ ነይርዎ። እቲ በዓል ቦጥ ልክዕ ኣብ ማእኸል ሒዙ ኣሎ። እዚ ዓባይ መኪና ስለ ዝኾነት ከም ንእሽተይ መኪና ፀግዒ የማን ሒዙ ክጥወ ዘለዎ ተኽእሎ ፀቢብ እዩ። ምክንያቱ ዓባይ ስለ ዝኾነት ክጥወ ከሎ ነዊሕ ቦታ ይወስደሉ እዩ። ስለዚ ዛሒዝዋ ዘሎ ልክዕ ቦታ እያ ክጥወ ዘሎ፣ ምክንያቱ ዓባይ ስለ ዝኾነ። ቀያሕ ከላ ናይ ምጥዋይ መሰል ኣለዎ ንብል ኣለና። እዚ መሰል እዚ ግን መጀመርያ ነቶም ቀዳምነት ዝወሃቡ ቀጠልያ ዝወላዕ ኣሎ ንዕኦም ቀዳምነት ሂቡ እዩ እምበር ማዕረቶም ቀጠልያ ዝተወላዕ ኣሎ ማዕሪኦም መሰል ኣለዎ ማለት ኣይኮነን። ነፃ ኣብ ዝኾነሉ ሰዓት ጥራእዩ ክሓልፍ ዘለዎ። ኣብዛ ቦታ ኣብዛ ግዜ እዚኣ ዝኾነ ተሽከርካሪት ቀጠልያ ንየማን ክጥወ ዝዕንቅፎ ዋላ ሓንቲ ነበረን ክጥወ ክእል ነይሩ። እንተኾነ ግን ኣይገበሮ ደይምግባሩ ከዓ ደቕፅዖ ኣይኮነ። ተተጠውዩ ኣይቕፅዖን እዩ፣ ተዘይተጠውየ እውን ኣይቕፅዖን እዩ። ቀያሕ ከላ ስለምንታይ

0: ክሰተ ኸይ ትብሉና ቀያሕ ከላ ክጥዎ ከሎ ምስቲ ቀጠልያ ዝተዋህበቶ ግጭት እንተጋጢሙ ወይ ምጭቕጭቕ እንተጋጢሙ ጥራይ ኢኻ ትቆፅዖ ቀዳምነት ዲሃበ ኢልካ ምክንያቱ ቅድሚኡ ካልእ ቀዳምነት ዝግብኦ በዓል ቀጠልያ ስለ ዘሎ ስለዘይሓለፈ ከዓ ቀያሕ ከላ ክሓልፍ ዋላ ይንበር ከዓ መኪና ዘየልዋ ስለምንታይ ሓለፍካ ኢልካ ከዓ ክትቀፅዖ ዘገድድ ሕጊ ከዓ የለን ክልቲኡ መሰሉ እዩ ስለዚ ኣብዚኣ ከምዚ ዝበልካዮ ሰብ ብሽክለታታት ፀግዒ ይሕዙ እዮም እሳቶም መሰሎም ዘይምፍላጥ እዩ መሰሎም ዘይምፍላጥ ከምዝኾነ ተሽከርካሪት ኔማን ክጥወ ተኮይኑ ቀይሕ ከላ ክጥወ ክእል እዩ እንድሕ ቀጥታ ዝኸይድ ኮይኑ ኣብ ማእኸል ዶ ምባል ደዲ መፃ ብደዲ ሕሪኡ ማካይን ዝኾነ ተሽከርካሪት ደው ኢላ ብደዲ ሕሪኡ ትስራዕ ከምዝኾነ ተሽከርካሪት ዝኾነ ሰብ ኔማን ዝጥወ ብዝመፆ ኔማን ቀዳምነት ሂቡ ነተን ቀጠልያ ሂቦን ዘሎ ቀዳምነት ሂቦም ኔማን ክጥዎ ይኽእሉ ኣሎም እቶም ቀጥታ ዝሓልፉ ግን ኣብ ማእኸል ልክዕ ከምዛ ቦጥ ደው ኢላ ታደላ ኣብቲ ማእኸል እዚ የማን መስመር ክገድፍዎ ክኽእሉ ኣለዎም ነተን ብየማን መፅን ፀግዒ መፅን የማን ድጥወያ ክገድፍሎም ክኽእሉ ኣለዎም ዝኾነ በዓል ብሽክለታ ዝኾነ መራሕቲ ኣሽከርካሪ ማለት እዩ
1: በዘይ ካዚ ዝነበርኩም ተኸታተልትና ኣብ ከባቢ ፑሽኪን እውን ዋላ እኳ ትዕንወቱ ውሕድ ዝደበለ መጠን ሞት ዘይነበሩ ሓደጋ እንትኾነ ኣብኡ እውን ፀጋም ክትዕፀፍ ኣብ ዘይግባኣካ ቦታ ኣብ እዋን ሴማፎር እንተ ክትዕፀፍ ክኢልካ ክጋጥም ዝኽእል ሓደጋታት ዝገልፅ ኣብነት እውን ሒዘልኩም ቀሪብ ኣለኹ እዚ ንዕዘቦ ዘለና ኣብ ከባቢ ፑሽኪን ዝርከብ ቦታ እዩ እዚ መራሒ ተሽከርካሪት ናይዛ ንዕዘባ ዘለና ተሽከርካሪት ንፀጋም ክዕፀፍ ኣብ ዘይግባኣሉ ቦታ ክዕፀፍ ብምኽኣሉ ንዕዘቦ ዘለና ሓደጋ እዩ ብዛዕባ እዚ ዝገልፅ ሓበሬታ እውን ኢስያስ ክህበና እዩ ናብኡ ከብለኩም
0: ኣብዛ ናይ ፑሽኪን ሓደ በዓል መኪና ብሞኖፖልዮ ኢድ ወርድ ኣሎ ንባዶ 9 ገፁ ሓደ ኣጋር ብባዶ 9 ንሞኖፖልዮ ገፁ እዮም እዮም ዝኸዱ ዘለዉ ስለዚ እዚ በዓል ኣጋር ነቲ በዓል መኪናን ብማዕረ ክልቲኦም ቀጠልያ ተዋሂብዎም ምክንያቱ ይቋራረፁ ዘይኮኑስ ትኺሎም መስመሮም ሓልዮም ስለ ዝኸዱ ንክልቲኦም ቀጠልያ ተዋሂብዎም እንተኾነ ግን እቲ በዓል መኪና ንፀጋም ኩልኩል ናብ ዝኾነ መንገዲ ክጥወ ምስቲ በዓል ኣጋር ቀጠልያ ዘለዎ ተራኺቦም እዚ መሰረቱ ክኸውን ዘይነበሮ እዩ እዚ ጥሕሰት እዚ ንፀጋም ብምጥዋዩ ናይ ዘጋጠመ ጥፍኣት እዩ እዚ ከዓ ብኣዋጅ 154 ናይ 26 ዓንቀፅ 16 2 ጥሕሰት ንፀጋም ምጥዋይ ዘቕፅዕ እዩ ኣጋጣሚ ፅቡቅ ኣጋጣሚ ኮይኑ ቀሊል እዩ ተሓደጋ እቲ ከምዚ ንሪኦ ዘለና ብ ስእሊ እቶም ሰብኣይ መኪና ምስ መፃቶም ብኢዶም ደጊፎም እዮም ክሕዝዋ ዝረኣዩ እቲ በዓል መኪና እውን ናሃሪ ይነበሮን ቀስ ኢሎም እዮም ብማዓኮሮም ኮፍ ኢሎም እዝታቤላ እዚ ደይዛረብ ግን ትራፊክ ፖሊስ እዩ ትራፊክ ፖሊስ ደው ኢሉ በዚ ትኽል እንድሕር ዝብለካ ኮይኑ እዚ እውን ተተኺሉ ዝፓሎ እዚ 24 ሰዓት ኣብ ዝፓሎ እዚ ተተኺሉ በዚ ትጠወ ይብለና ኣሎ ስለዚ ነዚ ሕጊ እዚ ክነኽብሮ ጥራእዩ ዘለና
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሰለስተ ቦታታት ናይ ሴማፎሮታት ወይ ድማ ናይ ትራፊካዊ መብራህቲ ዘጋጠመ ሓደጋታት ከም ኣብነት ብምውሳድ ኢና ኣብ ሴማፎሮ ዘሎ ሸለልትነት እንታይ ሳዕብን ከም ፃልና ከም ዝኽእል ክንዕዘብ ፀኒሕና ምናልባት ከምዚ ኣብዚ ንዕዘቦ ዘለና ዋላ እኳ ጉድለት እንተሃለወ ተሓላሊና ክንከይድ ኣብ መወዳእታ መምርሒታት ፖሊስ ትራፊክ እቲ ዕላማ ሂወት ሰብ ንምድሓን ውሑስ ዝኾነ ትራፊካዊ ምንቅስቃስ ንምህላው ክሳብ ዝኾነ ወላ እውን ከምዚ እስያስ ዝገለፆ ወላ እውን ተቐዳምነት ናትና ኣብ ዝኾነሉ እዋን ወላ እውን ቀጠልያ መብራህቲ ተዋሂብና ኣብ ዘሎ እዋን ወላ ኣብ ዝኾነ ትራፊካዊ ምንቅስቃሳትና ቀዳምነት ናትና ወላ እውን እንተኾነ ከባቢና ተዓዚብና ክንሰግር ድማ በዚ ኣጋጣሚ መልእኽቲ ከመሓላልፍ ይደሊ ምክንያቱ ናይ ኣእምሮ ፀገም ዘለዎም ቦትኦም ስሒቶም ክኣትዋ ክእል እዮም ተሽከርካሪት ዝኣብየቶም ብሽክለታ ዝኣብየቶም ቦትኦም ስሒቶም ክኣትዋ ክእል እዮም ስለዚ ዝዘንግዐ ሰብ እውን ክኣትወካ ስለ ዝኽእል ኩልና ኣብ ፅርጊያ ብንጓዓዝ ዘሉ ቀዳምነት ናህና እንከሎ ንሕና እውን ከባቢና ተዓዚብና ኩነታት ናይ ከባቢና ተዓዚብና ክንሰግር እውን በዚ ኣጋጣሚ ለቦዋይ ክሕልፍ ይደሊ ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል ሰላም

0: ብድሕዳሸቶም ኣብ ሙሉእ ሓይሎም ኣብ ምክልኻል ብምግባር ብመልሲ መጥቃዕቲ ከዘንግዕዎም ዝወጠኑ ፈርዖናውያን ኣብ መበል 67 ደቕ መደቦም ሰሊጥዎም ብብሉፅ መልሲ መጥቃዕቲ ብመንገዲ ሙስጠፋ ዚኮ ሸቶ ደጊሞም ንኣርጀንቲናውያን ካብ ዝውድር ዝገለፍዎ ኣመሲሎም ክቐርቡን ክሳብ ፀወታ ክውዳእ 11 ደቕ ዝተርፎ ድማ በዚ ውፅኢት ክቕፅልንዮም ተራእዮም ነይሮም። እንተኾነ ኣብዚ ውድድር ሃገራት ኣፍሪቃ ኣብ ምዕቃብ ሸቶም ኣዝዩ ፀገም ከም ዘለዎን ዝተረእየሉ ኣጋጣሚ ብዙሕ ሓሊፉን ትማል እውን ተደጊሙን ኣርጀንቲና ብተኣምረታዊ ምልሶት ኣብ 79 ደቕ ሜሲ ዝሰርሓ ኩዕሶ ሮሜሮ ምስ ሰኪዐት ክራኸባን ከሎ ኣይፀንሐን ድማ ክኸብ ኩዕሶ እግሪ ሊዮነል ሜሲ ኣብ 83 ደቕ ኣብ ውሽጢ ልዳት ኣትሌሮ ዝሃርማ ኩዕሶም ሸቶ ብምቕያራን ፆታ ማዕረ ክኸውና ኽኣሎም። ብድሕሪ 9 ደቕ ኣርኪቦም ተወሳኺ ግዜም 7 ደቕ ምስ ተዋህባም ተመክሮ ማዕረ ክንደይ ዋጋ ኣለዎ ኣርጀንቲና ንግብፂ ምሂራም ኣብ ካልኣይ ተወሳኺ ደቕ ብመንገዲ ኤንዞ ፈርናንደዝን ንመጀመርያ ግዜ መሪሕነት ተትሕዛ ሸቶም ርኺባን ንዝተረፋ ግዜ ብግቡእ ኣመሓዲራ ድማ 3-2 ብምዕዋት ተዘካርን ሸታ ሓሊፋ ናርዕ ፍጻመ ሰጊር ኣላ። ንተዘካሪ ግጥም ተኸቲሉ መዛዛም ፀወታ ዙር 16 ንሃገራውያን ጋንታታት ኮሎምብያን ስዊዘርላንድን ከራኸበንን ከሎም ዘንተማ ሳለ መዐቀነ ዘለዎን ሃገራት ድማ ብዝበዝሐ መዐየሪ ማዕረ ብምውፃእ ክሳብ 120 ደቕ ብዘይዝኾነ ሸቶ ክጓዓዛን ኣብ ፍፁም ቅላዕ ድማ ስዊዘርላንድ 4-3 ተዓዊታም ኣብ ርዑ ፍጻመ ኣንጻር ኣርጀንቲና ዘራኸባ ትኬት ቆሪፃን ትርከብ። ኣብዚ ብዙሕ ዝጥቀስ ፍጻመ ዘይነበሮ ፀወታ ግዜ ኣርኪብዎን ናብ ፍጹም ቅላዕ ምሳ ምርሓም ኣብ ዝነበረ ድራማ ሳንቸዝ ካብ ኮሎምብያም ኣቐዲሙ ንኽዕሶም ዝዕለዋይ ዓንዲ ኣጋጭዮም ቀዳማይ ሳሕተ ፀወታይ ክኸውንን ከሎም ከምኡ ተኸላኻሊ ኣካንጂ ድማም ካባኻይ ሓምቕን ብምባል ንላዕሊ ከሳፍራዩ ተራእዮም። ብድሕሪዚ ዝቕርቡ ሃረምቲ ግን ብዘይካ ናይ ኮሎምብያ ሄርናንደዝ ብምልኦም ንኽዕሶም ስክዕት ከረኸብዋ ብምኽኣሎም ስዊዘርላንድ 4-3 ተዓዊታ ድሕሪ 1954 ንፈለማ እዋን ኣርብዕ ፍጻመ ክትረግጽ ክኢል ኣላ። ዙር ፈረንሳ ምትማል ሰልስ ብናይ ረብዓይ መድረኹ ቀጺሉ ኣብ ዝውዕለሎም ተቐዳደምቲ ካብ ካርካሶን ናብ ፎክስ ብምጓዓዝ 181 ኪሎ ሜትር ክሽፍኑን ከለዉ ኣብ መንጎ ተሪር ምንቃዓር ዝነበሮ ዓቐብ ክሓልፉ ዝግደዱ ብምንባሮም ድማ ኣብ ዝተፈላለየ ጉጅለት ተመቓቒሎም ዝያዳ ናይ ምሕኳር ዓቕሚ ዘለዎም ተቐዳደምቲ ክረብሑላ ከም ዝኽእሉ ርዱ እዩ ነይሮም። ናብዚ ውድድር ምስ ሓዳስ ክለቡ ኤንኤስኤን ቀሪቡ ዘሎ ቢንያም ግርማይ ኣብ መንጎ ኣብ ዝነበረት ናይ ኢንተርሚድየት ውድድር ንመዋድርቱ ፊሊፕሰንን ፔደርሰንን እናኸቲሎም ቀዳማይ ብምውፃእ 25 ነጥቢ ክኸስብን ከሎም ኣብ ዝቐጸለ ኪሎ ሜትራት ግን ቅርፂ መሬት ይሓገዞን ምስ ዓባይ ጉጅለም ክተርፍ እዩ ተራእዮም። ምዘኑ ማድስ ፔደርሰን ድማ ብዙሓት ተቓደምቲ ምዛሕተት ንእሸ ጉጅለ ኮይኑ ነዝተር ዓቐበት ብብቕዓት ትሕሪ ምውፃእ ክልተ ደቂ ጋንቱ ኣሰኒሞ ኣብ ዝተገብረ ቅፅታ ውድድር ብውፁእ ብቕዓት ክዕወተሎ ብምኽኣል ነጥቡ ብድምር ናብ 103 ደይቡም ኣብ ቀጠልያ ማልያ መሪሕነት ተረኪቡሎም። ቢንያም ግርማይ ድማ ብ39 ነጥቢ ኣብ ሻድሻይ ደረጃን ተቐሚጡ ናብ ዘነሎ ምትካየድ ክዕወተላ ልዕል ፅቢ ተነቢሩሉ ዘሎ ሰጣሕ ጎልጎል ዝቕርፃ ውድድር ኣትኢሎም። ብኣዝዩ ገፊሕ ፍልልይ ክሳብ 13 ደቕ ዝተቓረበ ድሒራ ምስ ዝመፀት ዓባይ ጉጅለ ዝነበረ ታዲ ፖጋቻር ድሕሪ ናይ ሓንቲ መዓልቲ ምልባስ ብጫ ማልያም ኣሕሊፉ ንናይ ኡኖ ኤክስ ተቐዳሚ ትራይን ከረክቦን ከሎም ካብዚ ዕውቱ 7 ደቕን 53 ካልኢትን ድሕሩ ድማ ናብ 4ይ ደረጃ ወሪዱሎም። ዙር ፈረንሳም ሎም ረቡዕ ናይ 158 ኪሎ ሜትር ፎኮስቲ ኩርባታት ሒዛ ካብ ላነመዛን ናብ ፓውት ሽፍኖ ናይ ቀጠልያ ማልያ ተወዳደርቲ ምሒዞሞ ቀሪቦም ዘለዉ ብቕዓት ብንጹር ዘርእዩላ መዓልቲ ክትከውን እዮም።
1: ባርከ ዝኽበርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

0: ሰብዓን ኣርባዕተን እትሳተፍሉ መደብ መልሳ መስመር ንጀሚርና ኣለና። ቅድሚ ብዚ መስመር ኣእቲ ዘሎ ናብ ቅድሚ ምኻድና ግን ኣብ ናይ 12 ሰነ መደብና ሓንቲ ሕቶ ሓቲትና ነርና ምስ ጋዜጣ ሓዳሲ ኤርትራ ተኣሳስር ኣማኒኤል ሃብተ ሚካኤል ካብ ደቂ ሻሓይ ኣቲ ነይሩ ከምዘይመለሳ ኢና ንሕና ነጊርናዮ። ግን ብዙሕ ርእቶታት መፂና ተሪርኩምሞ ዝበዝሐ ክፋላ መሊሱ ስለዝነበረ ሽልማት ትግቡእ እያ ዝብል ርእቶታት መፂና። ስለዚ በዚ መሰረት ናይ ርእቶ ናይ ተኸታተልትና ነታ ሽልማት ክንሰደሉ ኢና ከምዝመለሳ ሓሲብና ማለት እዩ። እቶም ርእቶታትኩም ዝሃብኩምና ኣብ ደንደን ሚድያ እውን ርእቶ ወይ ኮመንት ዝፅሓፍኩምልና ኣዚና ነመስግን። ስለ ተገዳስነትኩም ተሳትፎኹም ከዓ ይፈለየና። ኣብ መስመር ሰብ ኣለና። ሄሎ
1: ሎ
0: መርሓባ። መን ክብል?
1: መሓመድ ዓብደላ።
0: መሓመድ ዓብደላ ካበይኻ? መሓመድ ካበይኻ? መሓመድ ኣብ ኣስመራ። ሓራይ መሓመድ ኣብ ቀዳማይ ደረጃ ቁፅሪ ምረፅ። ቁፅሪ ክንደይ? ዓሰርተ። ሓራይ ፅቡቅ ዕድል ምንኤልካ ቀዳማይ ደዋሊኢኻ ተስፋ ግብር ትዕወት። ስፖርት ከመይ ኢኻ?
1: ስፖርት ድሓነ ትነ።
0: ኣራይ እዚ ዋንጫ ዓለም ትከታተሎ ኣለካ ዶ?
1: ኣራይ
0: ምስ ምትእሳር ኣለዋ። ነዛ ሕቶ ንክትምልሳ ሰለስተ ዕድል ክህበካ የ ልክዕ ቁፅሪ ግን ከተምፃ ኣለካ። ኣራይ ገነም ብባይና ብምክንያት ብዝሒ ሱታፌ ሃገራት ዋንጫ ዓለም 226 ንክንደይ መዓልታት ክቕፅል እዩ? ሸሞንተ ኣይኮነትን። 48 ኣይኮነትን። ትውድድር ብጠቕላላ እስክንደይ መዓልታት ክገብር እዩ ማለት እያ ተሓቶ ተረዲያት ካላሃከይ? ኣይኮነትን። ሓንቲ ዕድል ተሪፋ
1: ንላዕሊ ወለምታት
0: ካበየነይቲ ንላዕሊ ካብታ 32 ንላዕሊ ካብታ 48 ጋር ንታሕቲ ሓንቲ ዕድል እያ ተሪፋትካ ትጠንቀቕ።
1: ወርሒ እንዲያ ታ ውድድር ምሽ
0: እዋ ንዓባ ሕታ ነይራ ሓትት
1: ኣራይ 39
0: ቁኑዕ መልሲ 39 ካብቲ ናይ ዝሓለፈ እዋን ተወሲኮ ማዓልቲ ማለት እዩ። ናብ ካልኣይ ደረጃ ንኸይድ ኣራይ ቁፅሪ ምረፅ። ዓሰርተ ሕጁ ሕጂ እውን ምስ ዋንጫ ዓለም እትእሳር ዘለዋያ ከም ብበልካ እየ። ኣብ ግጥማት ዋንጫ ዓለም እታ ዝቐልጠፈት ሸቶ ዘመዝገበ ተፀዋታይ መን እዩ? ኣብ ታሪክ ማለት እዩ።
1: ኣራይ ክሓስበላ ንስተ
0: ኣራይ ሓንቲ ደቂቃ ኣላትካ ካብኣይ ተንዋዓ
1: ናይ ቱርኪ ተፀወታይ ደኹም?
0: ናይ ቱርኪ እወ ስሙ ከ ቁርብ ዝክረሮ
1: ሽሙ እንዲ ቁርተ
0: ወቅዲ ላዓቃ ቱርካዊ ምዃኑ ግን ፈሊጥካ ኣለካ። መዓስ ነይሩ ዋንጫ ዓለም? መዓስ
1: ዕለት ማለት
0: ማለት መዓስ ዓመተ ምህረት?
1: ዓመተ ምህረት
0: ኣብ ክንደይ ከየትዋ እቲ ግዜ ከም ዝመለስካዮ ንክነ ሓስፋስ ካብዚ የንገለ
1: ራእዋ ኣብ 30 ገለ ሰከንድ
0: ኣይኮነን
1: 16 ገለ
0: 16
1: ሰከንድ
0: ምስ መን ፀዋት ነይራ ታ ቱርኪ? እንታይ ዳ ክንገብራ ኢና ወደ እዚያ
1: ተሰበልና መርያ
0: ታ ክንገብር ኢና ውዕል መስለካ ሕጂ እዚኣ ከም ንመለስካ እንተ ሓሲብና እያ ሳልሰይቲ ሕቶ ግድን ክትኣተዋ ኢኻ። እንተ ሳልሰይቲ ሕቶ ዘይመለስካ እተ መሊስካ እያ ኩሉ ሽልማ

0: ክንበካ
1: ኣዋ
0: እንተ ዘይመለስካያ ከዓኒ ዋላ ታ 110 እውን ኣይንበካ ተዋፃካ ደ
1: ቅድሚያ ግን ምስ ጋንታ ናባ ክፍትን ካብ ኤሮፓ ድያ ዋላ
0: ፍትን ሕረ
1: ተፃወተት ካብ ምንታይ ነበር ገላ ንፈት ሂብካኒ ካብ ኤሮፓ
0: ካብ ኤስያ
1: ኤስያ ኣራይ ደቡብ ኮርያ ትኾን
0: ደቡብ ኮርያ

0: ከመልስ ምልእቲ መልሲ ኢና ንፅበ።
1: ኣራይ
0: ኣራይ እዚኣ ንክትምልሳ ክልተ ዕድል ክህበካ የ ተጠንቂቕካ መልስ ከም ብበልካ የ። ቁፅሪ 1 ሳልሳይ ደረጃ ቁፅሪ 1 ንፈለማ ግዜ ናብ ርብዒ ፍፃመ ግጥማት ዋንጫ ዓለም ዝሓለፈት ኣፍሪቃዊት ሃገር መን እያ?
1: ሞሮኮ።
0: ኣይኮነትን ተጠንቃቕ፣ ሓንቲ ዕድል እያ ተሪፋ ደላ።
1: ጋና።
0: ኣይኮነትን ተወዲያታ ግዜ
1: ሓንቲ ዕድል በኒ መጨረሻ
0: ዋ ሓንቲ በላ ሕራይ ቀልጥፍ
1: ዓመተ ምህረት ከምዓት ነይሩ ማለት እዩ
0: ኣራይ በል ሽዕን 99 ነይሩ።
1: ሴኔጋል
0: ካሜሮን እያ። 110 ግን ተዓዊትካ ኣለኻ መሓመድ ዓብደላ። ኣዚና ነመስግነካ ስለ ተሳትፎካ ይቕኒልና። ናብ ካልእ ደዋሊ ክንሰግር ኢና። ሄሎ ሄሎ፣ ምስ መልሳ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ። ሄሎ
2: ሄሎ፣
0: መርሓባ። መልሳ መስመር መን ክብል?
2: ኤሌና ማን እዩ?
0: ኢሌና ሃይሊ። ኢሌና መን?
2: ኤንኤል ኣማኒኤል።
0: መን?
2: ኤንኤል ኣማኒኤል።
0: ሰሚዐ ይፈልጥኒ ዘስም
2: ዳሻ
0: እንታይ እያ ትብል ኢልክኒ እስ ስፐል ግበርለይ።
2: ኤንኤል ኣማኒኤል።
0: ኣማኒኤል ልሽም ኣቦኺ በል ኣማኒኤል ክብለኪየን ግዜ ሓራይ ቁፅሪ ምረፅ ብዘይካ ቁፅሪ 10
2: ቁፅሪ 9
0: ሓራይ ኩዕሶ ትከታተል ኢኸ
2: ዋይ ዝሓኒ
0: ሓራይ ከም ብበልክ የበሊ ምዝ ቕንያት ናይ ዋንጫ ዓለም ናይ ምስ ስፖርት ተኣሳሰረ ሕቶታት ኣብዝሓ ኣቢልና የለና ሎሚ ከም ብበልክ የ። ኣብ 6 ውድድራት ዋንጫ ዓለም ሸቶ ዘመዝገበ ናይ ፈለማ ተፃዋታይ መን ይበሃል? ታሕቱ እንተና ዘይነፅረትል ከም ብበልክ ኽእል ክደግመልክ ኽእል ከነፅረልክዎ ይኽእል እየ። ኣብ 6 ውድድራት ዋንጫ ዓለም ሸቶ ዘመዝገበ ናይ ፈለማ ተፃዋታይ መን ይበሃል?
2: ሮናልዶ።
0: ሮናልዶ ቆንዕ መልሲ። ፅቡቅ ሓራይ። ናብ ካልኣይ ደረጃ ንስገር። ቁፅሪ ምረፂ። ቁፅሪ ምረፂ። ሄሎ ሄሎ
2: ሄሎ፣
0: ኣለኹ ዶ?
2: ኣለኹ።
0: ኣራይ እታ ቴሌቭዥን ድምፂ ኣዝሐላ ኣብልያ ወይ ርሕቕ በለ ካብ ኣስኺ እንተዘይኮይኑ መቓልሒ ስለ ትገብር ኣይ ክንሰማማዕኒ ኢና። ቁፅሪ ምረፂ። ቁፅሪ ክንደይ ኣብ ካልኣይ ደረጃ?
2: ቁፅሪ 9
0: ኣራይ። ቁፅሪ 9 እጅን ምርጫ እንድያ እዚኣ ሓንቲ ዕድል እያ ዘላትኪ ከም ብበልክ የ። ንፈለማ እዋን ሃገራዊ መዝሙር ዘተኣታተወት ሃገር መን እያ? ሀ ጀርመን፣ ለ ኢጣልያ፣ ሐ ቻይና፣ መ ዓባይ ብሪጣንያ። ሓንቲ ዕድል እያ ዘላትክ ተጠንቀቂ።
2: ሓንቲ ሰባን ሓተላ ግዜ ዘና ንእሽ
0: ሓንቲ ደቂቃ ኣላትኪ። ጴንኤል እዩ ሽምኪ? ተፃሒፍ ኣለ። ፅቡቅ። እንታይ ማለት እያ?
2: ቅዱስ ቦታ።
0: ስም ቦታይ። ንፈለማ እዋን ሃገራዊ መዝሙር ዘተኣታተወት ሃገር መን እያ? ያታ ሕቶ ጀርመን፣ ኢጣልያ፣ ቻይና፣ ዓባይ ብሪጣንያ። ኣራይ ተኸደክል ላታ ግዜ ንመንደ ክታሓቲ ዘለኸ
2: ሓወይ ኣለው።

0: ከከም ግደለ ይትኽእልዶ?
1: ሰለስተ እኒአንታን ሕቶ እተን ምርጫ ሰለስተ ኢና ይነጉድለን ኢና ሰለስተ ካብ ሰለስተ እታ ግዜኻ ትኸደ ክላ ፍርቂ ዳ ተሪፉ ክሎ ሰላሳ ካሊት ሞታ ግዜ ትኸይድ ኣላ ህያብ ያብ ምረፅ በለ ለ ኣፍ ዓበት ባፅዕ ሰገነይቲ ኣይ ኮነትን ኣፍ ዓበት ባፅዕ ዓዲ ቀይሐ እያ ስለዚ 11 ኮይና ትልክላ ህያብ ተሳትፎ ክ ኣይፈለየና ይቀኒልና ናብ ካል ደዋሉ ክንሰግር ኢና ሄሎ
0: ሎ
1: መርዕባ መልሳ ኣብ መስመር መን ክብል
0: ሄለን ይበሃል
1: ሄለን መን
0: ሄለን ብየነ
1: ካበይ ከ ሄለን
0: ካብ ኣስመራ
1: ሓራይ ሄለን ቁፅሪ በል ምረፂ ኣብ ቀዳማይ ደረጃ
0: ዘይከደይ ክንደይ ዘሎ
1: ቁፅሪ 2-9-10 የለዋን
0: ቁፅሪ 4
1: ኣራይ ቁፅሪ 4 ከም ብበልክ የበል ምስ ስፖርት ምትእሳር ኣለዋ ኣብ ስፓኛ ዝካየድ ናይ ግራንድ ቱር ውድድር ብሽክለታ እንታይ ይበሃል
0: ኣብ ስፓኛ ዝካየድ
1: ናይ ግራንድ ቱር ውድድር ብሽክለታ እንታይ
0: ይበሃል ቮልታ ስፓኛ
1: ቮልታ ስፓኛ ቆኑዕ መልሲ ቆኑዕ መልሲ ናብ ካልኣይ ደረጃ ክንከይድ
0: እዎ ንኺድ
1: ምረፂ ኣራይ ትዕወት ተስፋ ገብር ከም ብበልከ ነዛሕቶ ክትምልስ እያ ሰለስተ ዕድል ክበኬ ኣብ ዓለም ብምፍራይ ወይ ምዕዳን ወርቂ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ
0: ኣብ ዓለምሽ
1: ምዕዳን
0: ወርቂ ቀዳማይ ደረጃ ካብ ሓፅብ ቁሩ
1: ኣራይ

0: ካብ ስቱድዮ ዜና ኤሪቲቪ ዕዙ ሰላምታና ተቐበሉ ዝኸበርኩም ተዓዘብትና ከመይ ኣምሲኹም ሰዓት 9 ተኣኺሉ ንሎሚ ረቡዕ 8 ሓምለ ዝተዳለወ ዜናታት ውሽጢን ወፃእን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም ፊልሞን ዞምየ ብቕንዲ ርእስተ ዜና ፍለም ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ። ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ። ንግዳያት ፊስቱላ ዝግበር ሓገዛት ብዝተወደበ መገዲ ክድፋእ ኣሉ ሰብ ሞያ ጥዕና ዘኻኺሮም። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ፀጥታ ንምውሓስ 50 ቢልዮን ዶላር ክስልዓ ምዃነን ሓቢረን። ሆላንድ ንዩክሬን ተወሳኺ ቀጥታዊ ወታደራዊ ደገፍ ክትገብር ከም ዘይትኽእል ሓቢራ። ኣሜሪካ ምስ እስጳኛ ፀንሓ ኩሉ ንግዳዊ ንጥፈታት ክትስርዞ ፕረዚደንት ዶናልድ ትራምፕ ኣዚዙ። ዝርዝር ዜና ንትግባራዊ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ። ካብ ህዝባዊ ርክባት ኮሚሽን ባህልን ስፖርትን ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ስቴፋኖስ ግርማይ ካቕርቦ እዩ።
1: ብምትሕብባር ኮሚሽን ባህልን ስፖርትን ኤርትራ ቤት ፅሕፈት ትካል ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ኣብ ምብራቕ ኣፍሪቃን መንግስቲ ጃፓንን ዝተወደበ ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ውርሻ 2003 ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ብ6ሽ 7 ሓምለ ኣብ ኣስመራ ተኻይዶም። ኣብቲ ክኢላታትን ወከልትን ባህሊ ኣብ ዞባታት ሃገራዊ ቤተ መዘክር ኣፅናዕትን ተመራምርትን ረቂቕ ባህላዊ ውርሻ ከምኡውን ኣባላት ክፍሊ ባህል ስፖርትን ዝተሳተፉ ዓውደ ዘተ ንመሰረታዊ ኣምራትን መትክላትን ውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ ትሕቲ እቲ ውዕል ዝርከብ ምዝገባታት ተመክሮ ኤርትራ ኣብ ምፅናዕ ምስናድን ምዕቃብን ረቂቕ ባህላዊ ውርሻ ምልላይን ምዝገባን ህፁፅ ዕቃበ ዝደልዩ ውርሻታት ምድላው ሰነድ ምዝገባ ኣብ ዩኔስኮ ከምኡውን ተሳትፎ ሕብረተሰብ ኣብዚ መስርሕ ዝምልከት መግለፂታት ምስናይ ግብራዊ ኣብነታቱ ቀሪቦም። ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል ምዕቃብን ምትሕልላፍን ባህላዊ ውርሻታት ንኤርትራውያን ኪኖ ታሪኻዊ ኣገዳስነቱ ኣብ መስርሕ ምምፃእ ናፅነትን ህንፀት ሃገርን ኣገዳሲ ተራ ከም ዝነበሮን ከም ዘለዎን ብምግላፅ ረቂቕ ባህላዊ ውርሻታት ብዝግባእ ተፀኒዖን ተሰኒዱን ካብ ወለዶ ናብ ወለዶ ንኽመሓላለፍ ብኣተክሮ ይስራሓሉ ከም ዘሎ ኣብሪሆም። ኣምባሳደር ጃፓን ኣብ ኤርትራ ሂዳኪ ማቱሶ ብወገኑ ንሃብታምን ብዙሕነት ዘለዎን ባህላዊ ውርሻታት ኤርትራ ብምጥቃስ ሃገሩ ኣብዚ መዳይዚ ምድግጋፍ ከም እትገብር ገሊፆም። እቲ ዓውደ ዘተ

0: ወኪል ቤት ጽሕፈት ዩኔስኮ ኣብ ዞባ ምብራቅ ኣፍሪቃ ሚስ ጁዲስ ኦጋናን ክኢላ ናይዚ ዓውዲ ዶክተር ላሞር ማዝቢኮን ተመሪሖም ኣወሃሃዲት ትካል ሕቡራት ሃገራት ኣብ ኤርትራ ሚስ ናህላ ቫሊጂ ኣብ ዝሃበቶ መዛዝም ቓል ኤርትራ ኣብ ዓውዲ ዕቃምን ምስግጋርን ባህላዊ ውርሻ ንእተካይዶ ዘላ ጻዕሪ ድሕሪ ምምጓስ ብወገን ዩኔስኮ ኣብ ስልጠና ምልውዋጥ ተመክሮን ግብራዊ ናይ ወፍሪ ዕዮን ዘድሊ ምድግጋፍ ከም ዝግበር ቃልኣት እያ ኤርትራ ንውዕል ዕቃብ ረቂቕ ባህላዊ ውርሻ 2003 ኣብ 2011 ካብ እትፈርመሉ ንድሓር ዝተፈላለየ ስልጠናታት ከም እተወደበ ልዕሊ 50 ባእታታት ረቂቕ ባህላዊ ውርሻ ኣብ ሃገራዊ መዝገብ ከም ዝሰፈረ ከምኡ ውን ኣብ ዝተፈላለየ መድረኻት ናይቲ ውዕል ከም ዝተሳተፈት ዝፍለጥ እዮም
1: ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ንምዕዋት ኣብ 12 መደበራት ፈልሲ ልዕሊ 2 ሚልዮን ፈልስታት ተዳልዩ ከም ዘሎ ተገሊጹ ወኪል ኤርና ፊልሞን ተካቦ ዘዳለዎ ጸብጸብ ኣሎ ይስዕ
2: ኣብ ዞባ ደቡብ ለዘበን ክራማት ንዝሰላሰል ናይ ምግራብን ዳግመ ምግራብን መደባት ንምዕዋት ልዕሊ 2.3 ሚልዮን ፈልስታት ተዳልዩ ከም ዘሎ ሓላፊ ዕቃበን ልምዓትና ግራብ ኣቶ ዕቑባ ሚካኤል ሰሎሙን ሓቢሩ እቲ ኣብ 12 መደበራት ፈልሲ ዝተዳለወ 27 መወቀላዊ ዝርከቦ 50 ዓይነታት ፈልሲ ኣግራብ ብተምሃሮ ኣባላት ሓይልታት ምክልኻል ውልቀ ገረብትን ከምኡን ክትከል ምዃኑ ብምግላጽ እቲ ዝበዝሕ ኣብ ቀላጥ ቦታታት ሕዛእትታት ኣብያተ ትምህርትን ናይ እምነት ቦታታትን ከም ዝትከል ኣብርሂቡ ኣብ ዝሓለፈ ዓመታት ብውልቀ ገረብትን ከምኡን ኣብ ሕዛእትታት ዝተተኽሉ ፈልስታት ኣግራብ ጽቡቅ ከም ዝተሰኑ ዝሓብር ኣቶ ዕቑባ ሚካኤል ኣብቲ ዞባ ንቓሕቲ ሕብረተሰብ ኣብ ዕቃበ ኣግራብ ብምዕባዩ በተሓደ ንዘይ ሓላፍነታውያን ኣብረስቲ ዝውሃብ መቕጻዕቲ ብምሕያሉ ኸበት ካልእ ኩነታት ኣግራብ ናብ ንቡር ይምለስ ከም ዘሎ ገሊጹ ኣብ መወዳእታ ሕዛእትታት ብምስፋሕን ሓደስቲ ኣግራብ ብምትካልን መደባት ዳግመ ምግራብ ንምዕዋት ከም ዝከኣል ብምጥቃስ በብዓመቱ ዝትከል ፈልስታት ጸዲቑን ዓብዩን ኣብቲ ዝድለ ደረጃ ንኽበጽሕ ብደረጃ ምሕዳር ከባቢ ግቡእ ሓለዋን ክንክን ክግበር ኣዘኻኺሩ
1: ንግዳያት ፌስቱላ ዝግበር ሓገዝ ኣብ መስርሕ ሕውየትን ኣገዳሲ ስለ ዝኾነ ብዝተወደበ መገዲ ክስራሕ ሰብ ሞያ ጥዕና ዘኻኺሮም ወኪል ኤርና ዘርኣይ ብርሃነ ዘዳለዉ ዜናዊ ጸብጻብ እልልቲ ሃብተ ማርያም ከተቕርቡ እያ
3: ኣብ መንደፍራ ኣብ ዝተደኮነ ማእከል ተሃድሶን ሕውየትን ፊስቱላ ንዝተዓቕባ ግዳያ ዝግበር ምብፃሕን ምትብባዕን ኣብ ኩሉንትናዊ ሕውየትን ልዑል ተራ ስለ ዘለዉ ብዝተወደበ መንገዲ ክድፍኣሉ ሰሞያ ጥዕና ኣዘኻኺሮም ብቦርሃማድኤ ንዞባ ደቂ ኣምሓረ ተወዲቡ ብ7 ሓምለ ኣብ ዝተኻየደ ንግዳያት ፊስቱላ ናይ ምብፃሕን ሓገዝ ናይ ምብርካትን መደብ ክኢላ መወለዳን ዶክተር ኣብርሃም ኣማኒኤል ንጠንቂ ሳዕቤንን ሕለኽለኻትን ፊስቱላ ድሕሪ ምዝርዛር ፍወሳን ሕውየትን ፊስቱላ ኣካላዊ ቅጠባውን ማሕበራውን ሸነኻ ስለ ዘለዎ ተራ ሕብረተሰብ ክዓዝዝ ከም ዝግባእ ኣገንዚቡ ሚኒስትሪ ጥዕና ኣብቲ ማእከል ዝህቦ ካብ መጥባሕቲ ክሳብ ኣካዳማያውን ሞያውን ትምህርትን ስልጠናን ነዚ ዕላማ ዘነመስማር ዝዓለመ ከም ዝኾነ እውን ገሊጹ ክኢላ ሕክምና ማህፀንን መወለዳንን ዶክተር ሃብተ ሃይለ መለኮት ብወገኑ ኣብ ሕብረተሰብና ብሰንኪ ሸለልትነትን ድሩት ንቕሓትን ነፍሶ ጥራት ብዘይ ሓገዝ በዓል ሞያ ኣብ ገዛ ክሓርሳን ግዳያት ዕጉት ሕርሲ ብምዃን ንፊስቱላ ክቃልዓን ከም ዝረኣያ ብምሕባር ነዚ ንምውጋድ ግቡእ ክትትል ቅድሚ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ሚዒዱ ሓላፊት ሃማድኤ ኣብ ንእዞባ ደቂ ኣምሓረ ወይዘሮ ንግስቲ ኣብርሃምን ፀሓፊት ቦርድ ሃማድኤ ኣብቲ ንእዞባ ወይዘሮ ሳራ ስዩምን ብወገነን ንግዳያት ፊስቱላ ንዝግበር ዘሎ ክንክንን ናብየቱን ብምምስጋን ካብ ህዝብን ሰራሕተኛታት መንግስትን ዝተዋፅእ ኣልባሳት ሃለኽቲ ነገራትን ናውቲ ፅሬትን ዘጠቓልል ዋጋ 100,000 ነቕፋ ዓይነታዊ ደገፍን 14,000 ነቕፋን ኣበርኪተን ሓላፊት ጨንፈር ጥዕና ዞባ ደቡብ ዶክተር ኣማኒኤል ምሕረት ኣብ ወገኑ ፊስቱላ ካብ ክትሕክሞ ክትከላኸሎ ከም ዝቐልል ብምጥቃስ መሻርክቲ ኣካላት ኣብ ምብራኽ ንቕሓትን ምውጋድ ሓሳይ ልምድታትን ብውህደት ክነጥፉ ተላብዩ ግዳያት ፊስቱላ ብወገነን ብዝረኽቦ ዘለዋ ሕክምናዊ ኣገልግሎትን ሞያዊ ምኽርን ኣብ ጥዕነአን ርኡይ ምምሕያሽ መጽእ ከም ዘሎ ሓቢረን ብኻልእ ወገን ኣብ ትካል ስፌት ወተሃደራዊ ክዳውንቲ ዝሰርሓ ኣባላት ኣብ ዝሓለፈ ወርሒ ንግዳያት ፊስቱላ ብምብፃሕ ዓይነታዊ ሓገዝ ከም ዝገበራ ካብ መወከሲ ሆስፒታል መንደፈራ ዝተረኽበ ሓበሬታ የረድእ
1: ኣብ ጋሕቴ ላይ ንዞባ ጊንዳ ኣብ ኣገልግሎታት ጥዕና ትምህርትን ማይን ዝረአ ሕፅረት ንምቅላል ብምውሃድ ህዝብን መንግስትን ዝተኻየደ ጻዕሪ ዝምስገን ውፅኢት ይርከቡ ከም ዘሎ ተገሊጹ ኣማሕዳርቲ ሓውሲ ከተማ ተወዘርእሰን ናይ ጋይ ምኒኤሪና ዝሃቦ ሓበሬታ ኣብ ኣገልግሎት ትምህርትን ጥዕናን ተመዝጊቡን ዘሎ ገስጋስ ብምጥቃስ ጽበት ክፍልታት ንምፍታሕ ንዝተወስደ ተበግሶም ወጊሱ نقرب ما يملكيتو دما كاب 2022 كساب 2025 مس ماكلاي بيت صحفت كفلي هاتماي عدهالو زوبان نو زوبان بموحد 300 متر كوب تحز عباي مخزن ماي كم تسرحتن اخول صحيو صعات كم توادادلان بمحبار ابز غزيزي 800 متاويت كاب سدرابيتات بزست زرغح مسمري تقما مهلاون حبيرو ابز وانزين ز ارغنا يحصين شام بقطات شام بقطات ماي ببلاستيكن متكا وفراو صرح يعمم كم زلو زحبره حلف تكنيك من اسي ادريس علي ابر ستي اب زوريا تحوس ختم زرغح زلو شام بقطات ماي اربعه معدل نقطات كم زلو ارديو تساتفت بقريهم تودي بامزة كايدوه معتوطان وفراتات عبايتا وطسي سلز ترغبو بز حي لخمزة اتصل ورقاقيتهم عبكان دمس مراس مرابات ساعتركب حاوس ختماق احتيالاي شدش نميتن سوسان شومونتن سدرابيتات ينبرام زي سعب زيناتات هاقرات وطسي كورات عزبتنا نمكتالكم داقيمنا بغورن عدام ዜናው ጻይ ብሪታንያ ጀርመንን ኢጣሊያን ዝርከብ አናባላት ኔቶ ዝኾነ 12 ሀገራት ዩሮፓ ታናይታ ሀገርን ሙሐስ 50 ቢሊዮን ዶላር ክስላዓ መኻነን ሐቢራን እቲ አብ ውሽጢ 10 ዓመታት ዝትግበር ወታደራዊ መደብ ብቆንዱ ኣብ ምፍራይ ሚሳይላት ዘተኮረ መኻነ ተገሊጹ እቲ ውጥን ኣሜሪካን ሀገራት ዩሮፓ ክትገብሮን ጽንሕጽ ታውን ወታደራዊ ማበር ክቶ ተግድሎ ከም ትኽእል ሕርምእማታይ ስዕብ ዘሎ ሀገራት ኤውሮጳ ግዳማው ተጻቦታትን ምምካት ናይ በዓለን ጥሙር ወታደራዊ ኃይል ቆቆማ ተደጋጋማ ጻውዒት ከቀርብ ንጽንሑ ዝፍለጥ እዩ እቲ ዝቆመ ወታደራዊ ኃይሊ ንሀገራት ኤውሮጳ ካብ ጽጋዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ፈረንሳን ስፓኛን ኣብ ዝሓለፈ ኣርባ ግዜ ንዝኸረ ናይ ርስዓን ጸጥታ ኤውሮጳ ንምውሓስ ልዕሊ 90,000 ወታደራት ኣዋፊራ ዘላ ኣሜሪካ ንቁፅሪ እቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብታ ሃጉር ጸጥታዊ ሃጓፍ ክስዕብ ከም ዝኽእል ክኢላታት ይእምጡ ሆላንድ ንዩክሬን ተወሳኺ ቀጥታዊ ወታደራዊ ደገፍ ክትገብር ከም ዘይትኽእል ሓቢራ ዛጊት ልዕሊ 10 ቢልዮን ዶላር ዝዋግ ወታደራዊ ደገፍ ንዩክሬን ዝለኣኸት ሆላንድ ተወሳኺ ክትሰድድ ዓቕሚ ከም ዘይብለያ ገሊጻ ዘላ ስጳኛ ትርከበን ካልኦት ሃገራት ኔቶ እውን ንዩክሬን ዝግበረ ወታደራዊ ደገፍ ልዕሊ ዓቕመ እናኾነ ይመፅእ ከም ዘሎ ክሕብር ኣጸንሐን ኣለዋ ኔቶ ካብ 2022 ንዩክሬን ልዕሊ 360 ቢልዮን ዶላር ዝግመት ወታደራውን ፋይናንሳውን ደገፍ ከም ዝገበረ ጸብጸባት ይረድኡ ኣሜሪካ ምስ ስጳኛ ዝጸንሓ ኩሉ ንግዳዊ ንጥፈታት ክትስርዞ ፕረዚደንት ዶናልድ ትራምፕ ኣዚዞ ንስጳኛ ኣጸጋሚት ኣባል ኔቶ ክብል ዝገለጻ ፕረዚደንት ትራምፕ ሃገሩ ምስኣ ዝኾነ ዓይነት ንግዲ ክህልዋ ከም ዘይደላ ንጺሩ ኣሎ ኔቶ ኣባል ሃገራት ንዓመታዊ ብፅሒተን ናብ 5 ሚታዊት ክብከብልኦን ዘሕለፎ ውሳኔ ድሕሪ ምቅዋማ ንስ መራሒት ትኺዳን ዝኾነት ኣሜሪካ ከምተፍሓፍሕት ዝዝከር እዮም ብዘይካዚ መንግስቲ ስጳኛ ኣሜሪካ ክለ ኣየር ሃገሩ ተጠቒማ ንኢራን ከተጥቅዕ ንዘቕረበት ሕቶ ድሕሪ ምንጸጉ እቲ ዘይምቅዳዊ መሊሱ ከም ዝኸረረ ይግለጽ ስጳኛ ኣብ ልዕሊ ኢራን ዝካየድ ዘሎ መጥቃዕታት ኣሜሪካን እስራኤልን ኣህጉራዊ ሕጊ ዝጠሕስ ምዃኑ ብምግላጽ ክትቃወሞ ጸኒሓ እያ ብዘይካዚ ስጳኛ ነቲ ኣብ ልዕሊ ወሽመጥቃዛ ዝካየድ ዘሎ ወታደራዊ ወፍሪ ብምቅዋም ምስ እስራኤል ንዝጸንሓ ወታደራዊ ንግዳውን ዝምድና ከም ዝወን ዘፈቶ ጸብጻባት ይረድኡ ኣሜሪካ ንስምምዕ ምቁራፅ ዝተኽሲ ዝጥሕስ ወታደራዊ ስጉምቲ ከም ዝወሰደት ኢራን ከሲሳ እዚ ዝተገልጸ ኣሜሪካ ናብ ልዕሊ ናብ ሎሚ 8 ሓምለ ብዘወግሐ ለይቲ ኣብ ልዕሊ ዝተፈላለዩ ዕላማታት ኢራን ደብዳብ ሚሳይላትን ድሮናትን ድሕሪ ምክያዳ እዩ ማእከላይ እዚ ኣሜሪካ ብዘውፅኦ መግለጺ ስርዓተ መከላኸሊ ሚሳይል ዝርከቦ ልዕሊ 80 ዕላማታት ኢራን ከም ዝሃረመ ፍሊጡ ኣሎ እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ብመጻበቢ ሆርሙዝ ዝሓልፋ ዝነበራ ሰለስተ ናይ ንግዲ መራኸቢ ዘካየደቶ መጥቃዕቲ ምዃኑ ማእከላይ እዚ ኣሜሪካ ብተወሳኺ ሓቢሮም ኣሜሪካ ኣብቲ ማያዊ መስመር ምትእታው ክትገብር ከም ዘይተፍቅድ ዝሓበረት ኢራን ብወገና ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሪ ደብዳብ ከም ዘካየደት ገሊጻ እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ምስ ኢራን ዝተበፅሐ ስምምዕ ከም ዘብቅዐን ኣብ ዘተመፅማድ ግዜኻ ምጥፋእ ምዃን ይገልጹ ብምህላው እዚ ተጀሚሩ ዘሎ ምልዋጥ መጥቃዕትታት ክሰፍሕ ከም ዝኽእል ይእመት ፈረንሳ ኣብ ቡርኪና ፋሶ ንዝፀንሑ ዲፕሎማሰኛታታ ብምልኦም ከም ዝሰሓበቶም ኣፍሊጣ እዚ ስጉምቲ እዚ ሒደት መዓልታት ካብቲ ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ምብታኻ ይስዕብ ዘሎ ፈረንሳ ኣብ ውሽጣዊ ጉዳያት ሃገሮ ምትእታው ክትገብርን ንሽብራውያን ክትድግፍን ከም ዝፀንሐት ብምክሳስ እዩ መንግስቲ ቡርኪና ፋሶ ዲፕሎማስያዊ ዝምድንኡ በቲኹ ነቲ ቡርኪና ፋሶ

ዝወሰደቶ ስጉምቲ በትሪ ዝኾነ ንመንግስቲ ፈረንሳ ሃገሩ ናይ መልሰ ግብሪ ስጉምቲ ከም ትወስድ ምጥንቃቁ ዝዝከር እዩ። ኣቐዲሙ ኣብ መሬቱ ተዋፊሩ ንዝነበረ ሰራዊት ፈረንሳ ዘውፀ መንግስቲ ቡርኪና ፋሶ ምስ ኤውሮጳዊት ሃገር ንዝነብሮ ፀጥታውን ወታደራውን ዝምድና ከምዝበተኸ ይርስዓን። ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ፀንሓ ወታደራውን ዲፕሎማስያውን ፅልዋ እናላሕለሐ ከይድ ከም ዘሎ ፀብጻባት የረድዎም። ፈረንሳን ሶርያን ኣብ ሓያሉ ፅላታት ብሓባር ክስርሓ ክዘኽእለን ስምምዓት ከቲማን። እቲ ስምምዓት ትማ 7 ሓምለ ብሶርያ ምብፃሕ ዝፈፀመ ፕረዚደንት ኢማኑዌል ማክሮን ምስ ፕረዚደንት ሶርያ ኣሕመድ ኣልሻራዕን ካልኦት ሰብ መዝን ሶርያ ብከተማ ደማስቆ ዘካይዶ ዝርብ ተበፂሑ። ክልቴን ሃገራት ንግዲ፣ ፀጥዓት፣ መጓዓዝያ፣ ትሕተ ቅርፂ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ኣብ ዝርከቦም ፅላታት ክተሓጋገዛ ምዃነን ኣብቲ ርክባ ኣፍሊጠን ኣለዋ። ነቲ ስምምዓት ንምትግባር ስሩዕ ናይ ሰብ መዝ ርክባት ከካይዳ ምዃነን ውን ሓቢረን ኣለዋ። ኣብ ወርሒ ግንቦት 225 ኣብ ፈረንሳ ምብፃሕ ዝፈፀመ ፕረዚደንት ሶርያ ኣሕመድ ኣልሻራዕ ኣብ ምምዕባል ዝምድናታት ምስ ፕረዚደንት ማክሮን ከም ተመያየጠ ዝዝከር እዩ። ኣብ 225 መጠንቀቕታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚ ዓመት ክነፃፀር ከሎ ብ6000 ሚታዊት ከም ዝወስኸ ፀብጻባት ውድብ ሕቡራት ሃገራት ሓቢሩ። ብመሰረቶም ፀብጻባት ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም ተካይደ ተፈሊጡ። መጠን ቀጥታዊ ወፍሪ ኣብ ምዕቡላት ሃገራት ብ11 ሚታዊት ኣብ ምዕባል ናይ ዝርከባ ድማ ብ2 ሚታዊት ከም ዝዓበየ ተገሊጹ። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተካይደሎም ምንባሩ ተሓቢሮም። ይኹን እምበር እቲ ዝተመዝገበ መጠን ዕቤት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉ ኣሎ። 226 ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድላዕ ዕብየት ከም መዝግብ ከም ዘይከኣለ ክኢላታት ቁጠባ ኣሚቶም ኣለዉ። ዜናታት ንምዝዛም ኣርእስተ ዜና ክደመልኩም። ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ። ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ምዕዋት ልዕሊ 2 ሚልዮን ፍልስታት ተዳልዩ። ንግዳያት ፊስቱላ ዝግበር ሓገዛት ብዝተወደበ መገዲ ክድፋእ ኣሉ ሰብ ሞያ ጥዕና ዘኻኺሮም። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ፀጥታ ንምውሓስ 50 ቢልዮን ዶላር ክስላዓ ምዃነን ሓቢረ። ሆላንድ ንዩክሬን ተወሳኺ ቀጥታዊ ወታደራዊ ደገፍ ክትገብር ከም ዘይትኽእል ሓቢረ። ኣሜሪካ ምስ እስጳኛ ዝፀንሓ ኩሉ ንግዳዊ ንጥፈታት ክትስርዞ ፕረዚደንት ዶናልድ ትራምፕ ኣዚዞም። ንሳዕት ዝተዳለዉ ዜናታት ተዛዚምሎ ምስ ተረፉ መድባትና ንሓድገኩም ብወገናይ ብሮምሸት።

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ኣውድታት ኮምፒውተርን ፕሮግራሚንን ንዓበይትና ኣሽቱን
1: ሄሎ ኤሪትሪያንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃብ ደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤአይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ሓርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 4 82 ፖሊቴክ ስቴፕ ፎርዋርድ
2: ዘሕጉስ ብስራት ካብ ኢያሱ ትሬኒንግ ሰንተር እንሆ ብስራት ብስራት ካብ ማእዲ ንቕሓት ብስራት ካብ ምንጭ ፍልጠት ብስራት ዘመኑ ዘመነ ቴክኖሎጂን ዕቤትን እዩ ዘመኑ ዘመነ ፍልጠትን ንቕሓትን ነባሪ ስራሕ ሰሪሕኹም ብኽብርን ብታሪኽን ንወለዶታት ዝመሓላለፍ እዮ ክትዓዩ ተሓልሙዶ ብፍቕሪ ሞያ ተጸሚድኩም ብዓያይነት ክትብልጽጉ ትስፈው ዶ ብልከ ሕልሙኹም ክገሃድ ሓሳብኩም ክሰምር ተስፋኹም ክውን ክኸውን እንታይ ክገብር ናበይ ክኸይድ ኢልኩም ኣይትጨነቑ ናብ ዓወት ዘብጽሓኩም ክውን ሓቂ ኣብ ምርጫኹም ኣሎ ኢያሱ ትሬኒንግ ሰንተር ብዓይነቶምን ውፅኢቶምን ዝተራቐቑ ብእዋናውነቶምን ክውንነቶምን ዝበልጸጉ ዝተፈላለዩ ሥልጠናታት ሒዝና ጆባ ኣርሕቡ ተፈደሉ ንብለኩም ሥልጠና ኮምፒውተር ስነ ሕሳብ ኣካውንቲን ተንቀሳቐስን ደረቕን ስእሊ ቪድዮን ፎቶግራፍን ጽገና ኤሌክትሮኒክስ ምዝርጋሕ መስመር ማይ ድራውሊኮ ኢንጂነሪንግ ግራፊክስ ከምኡውን ጽገና ኮምፒውተር ኤሌክትሮኒክስ ኣካቲትና ኣሎና ብቴክኖሎጂ ዝተራቐቑ ዋናውን ፍሉይን ፍልጠት ዝዓጠቑ መምሃራና ብናይ ነዊሕ ዓመት ናይ ስራሕን ሥልጠናን ልምዲ ዝዋሕለሉ ብሉፃት ምዃኖም ክትምስክሩ ሓጺር ጊዜ እዩ ዘድሊ ኢያሱ ትሬኒንግ ሰንተር ዋጋና ርትዓዊ ትሕዝቶና እዋናዊ እዩ ኣድራሻና ፊት ህንፃ ቦሊን መዛናግዒ ማእከል ወይ እውን ፎቶ ሄቨን እዩ ንዝያዳ ሓበሬታ ብቕፅሪ ቴሌፎን 11 38 25 ደውሉልና ንዑ ብፅሑና ንዓለም ብረቂቕ ዓይኒ ብጥበባዊ ልቢ ዘርኢ ፍልጠት ቀሪብና ኣሎና ናይ ዕቤትን ሓይልን ምስጢር ኢያሱ ትሬኒንግ ሰንተር

ቅንያቱ ድምቕምቕ ዝበለ እዩ። ምህርቲ ትምህርቲ ዝሕፈሰሉ እዋን ነፍሲ ወከፍ ተመራቒ ወለዲ ኣለይትን መምህራንን ነፃማ ንምፅምባል ላዕልን ታሕትን ይብሉ። ኣብ ነፍሲ ወከፍ ካልኢት ናይ ደስታን ሓጎስን ምንቅስቓስ ይንጸባረቕ። ዘለናዮ ቦታ ቀፅሪ ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ እዩ። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ኣስመራ ንመበል 19 ግዜኡ ንዘምሃሮም ተምሃሮ ብወግዒ ንምምራቕ ዘድሊ ምድላዋት ኣጻፊፉ ይጸኒሕና። የንቲ ካሜራና እውን ነቲ ክንበብ ዘይከኣል ስምዒት ደቂቕ ክስንኦ ኣብ ዝጀመራ ሓደ ሓቂ ይበርልና። ከምቲ መንግስቲ ትምህርቲ ንኩሉ ኣብ ኩሉ ብምባል ከም ኣካል ማሕበራዊ ፍትሒ ዝሰርሐሉ ዘሎ መደባት ልምዓት እቲ ካብ ግዜ ናብ ግዜ ዝድለብደሎ ተመክሮ በቲ ሓደ ንስሳን ቁፅሪ ምሩቓት ድማ በቲ ካልእ ነቲ ኣብ መደባት ልምዓት ብሓፈሻ ኣብ ገስጋስ ዕቤት ሃገር ድማ ብዝተፈለየ እዙዝ ግደ ዘለዎም ዓውድታት ብዘተኣማምን መገዲ ክስራሐሉ ከም ዝከኣል ኣያካትዕን። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ብቐዳም 4 ሓምለ 226 ንመበል 19 ግዜኡ ኣብ ዝገበሮ ስነ ስርዓት 47 ሚእታዊ ደቂ ኣንስትዮ ዝርከቦም 118 ብዲግሪን ዲፕሎማን ናይ መመረቕታ ፅምብል ስነ ስርዓት ብውዕ መንፈስ ኣብ ከተማ ኣስመራ ተኻይዱ።

እቲ ስነ ስርዓት መመረቕታ ሚኒስተር ዜና ኣቶ የማነ ገብረ መስቀል፣ ሚኒስተር ቱሪዝም ወይዘሮ ኣስካዋል መንቆሮስ፣ ፈጻሚ ዳይረክተር ላዕለዎት ትካላት ትምህርትን ምርምርን ዶክተር ሃይለ መህፁን፣ ዲናት ላዕለዎት ትክምቲ፣ ላዕለዎት ሰበ ስልጣን መንግስትን ግንባርን መምሃራን ወለዲ ተመረቕትን ኣብ ዝሰረሕብሉ ናይቲ ዕለት ተመረቕቲ ብእልልታን ጣቕዒት ኣብ ዝተመደበሎም ቦታ ምስ ሓዙ ልክዕ ሰዓት 9 ፈረቓን ቅድሚ ቐትሪ እቲ ስነ ስርዓት ብዝክረ ሰማዕታት ተኸፊቱ።

0: ተቐኒልና ንበሩ
1: ዝርዝር ትሕሶ ናይቲ መደብ ምስ ሰነበኻ ፈጻሚ ዳይረክተር ሃገራዊ ላዕለዋት ትካላት ትምህርትን ምርምርን ዶክተር ሃይለ ምሕፁን ብናይ እንቋዕ ብድሓን መጻኹም ዝብል ሓጺር መልእኽቲ ሕሪ ምፍላሙ ዲን ኮሌጅ ዋኒን ማኅበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሃብተሚካኤል ኣብ ዘስምዖ መደረ
2: ዮር ኤክሰለንሲ ኣቶ የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን ደዚግኒ ኦፍ ሂዝ ኤክሰለንሲ ኣቶ ኢሳያስ ኣፈወርቂ ቻንሰለር ኦፍ ኢንስቲትዩሽንስ ኦፍ ሃየር ኤጁኬሽን ኢን ኤርትራያ ኤንድ ፕሬዚደንት ኦፍ ዘ ስቴት ኦፍ ኤርትራያ ዮር ኤክሰለንሲ ዶክተር ሃይለ ምሕፁን ኤግዘክቲቭ ዲሬክተር ናሽናል ሃየር ኤዱኬሽን ኤንድ ሪሰርች ኢንስቲትዩት ኦነረብል ሚኒስተርስ ዲንስ ኦፍ ኢንስቲትዩት ኦፍ ሃየር ኤዱኬሽን ጋቨርንመንት ኤንድ ፒኤፍዲጄ ኦፊሻልስ ሪሊጅስ ሊደርስ ዲስቲንግዊሽድ ገስትስ ፓረንትስ ኮሊግስ and the stars of today, the graduating class of 2026. First of all,
1: Dr. Stephanos Amadaru, ንተመረቕቲ ወለድን ተሳትፍቲ ናይቲ ጽምብል እንኳ ኣብ ጽሓኩም ድሕር ምባሉ ሎም ዓመት ካብ ናይ ዝሓለፈ ዓመታት ዝበዝሐ ቁፅሪ ምምራቖም ታሪኻዊት ዕለት ምዃና ብምሕባር ናይ ለዘበን ቁፅሪ ተመረቕቲ 47ታዊ ደቂ ኣንስትዮ ዝርከቦም 536 ብዲግሪ 482 ድማ ብዲፕሎማ ዝተመረቑ ክኾኑ ከለዉ እቲ ዝተምሃሩ ዓብድታት ድማ ኣተሓሕዛ ሓሳብ ምህደራ ዋኒን ምህደራ ህዝቢ ስነ ቁጠባን ፋይናንስን ቋንቋ እንግሊዝ ታሪክ ሕጊ ቤተ መጻሕፍትን ስነ ሓበሬታን ስነ ሕብረተሰብን ስነ ሰብን ማሕበራዊ ዕዮ ባንክ ፋይናንስ ቱሪዝም ምህደራ ሆተል ክኾኑ ከለዉ ብቕፅሮም 18 ምዃኑ የብሮሞ ዶክተር እስጢፋኖስ ትምህርቲ መወዳእታ ስለ ዘይብሉ ካብ ናይ ትምህርቲ ሓዲድ ከይተኣለኹም ኣብ ልምዓት ሃገርኩም እጃንኩም ከተበርክቱ እላቦ ክብል መደርኡ ዛዚሙ። ብድሕር እዚ ንኽቡር ፕሬዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ ስነ ስርዓት መመረቕታ ቃል ዘስምሐ ናይ ክብሪ ዕዱም ከዓ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል እዩ ገሌ ካብቲ ዘስምዖ ቃል
3: ዝኸበርካ ዶክተር ሃይለ ምሕፁን ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዝኸበርካ ዶክተር እስጢፋኖስ ሃይለ ማርያን ዲን ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ዝኸበርኩም ሚኒስትራት ላዕለዎት ሓለፍትን መንግስትን ግንባርን ዝኸበርኩም ምምህራን ዝኸበርኩም ወለድን ተመረቕትን ፈለማ ናብዛ ዕዝዝቲ ናይ ሓጎስን ፍሳሕን ዕለት እንቋዕ ኣብፅሓና ንተመረቕቲ ብፍላይ ትምህርትኹም ንምዝዛም ዝገበርኩምዎ ዘይሕለል ፃዕሪ ፀማ ረኺቡ ኣብዛ ኣብ ጉዕዞ ሂወትኩም ኣገዳሲት ናይ መቐይሮ ዕለተ ምረቓ ምብፃሕኩም ዮሃና እንቋዕ ደስ በለኩም እብል ክቡራት ወለዲ እውን ደቅኹም ኣብ ምዕባይን ምክስኳስን ዘፍሰስኩምዎ ፀዓት ከምኡ ውን ነዛ ናይ ሎሚ መዓልቲ ክብርን ዓወትን ንክጓና ፀፉ ዝገበርኩም ወፍሪ ኣብ ብሱል ፍረ በፂሑ ኣሎሞ ዮሃና ዝኸበርኩም መምሃራን ብዲስፕሊን ዝተሃንፁ ብቓትን ተወዳደርትን ተምሃሮ ንምምራቕ ግዜኹምን ሞያዊ ፍልጠትኩምን ወፊኹም ዝረኣኹምዎ ትግሃት ኣካል ናይቲ ብቑዕ ወለዶ ንምህናፅ ዝካየድ ኩልንትናዊ ሃገራዊ ወፍሪ እዩ እሞ እንቋዕ ፅፍረ ፃዕረኹም ኣርኣያኩም ክብል ክብሪ እስምዓኒ ዝኸበርኩምን ዝኸበርክንን ኩላትና ከምእ ንግንዘቦን ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ዝሓለፈ ፅምብል በዓልና ፅንሕ ዳግም ከም ዝገለፆን ትግባሪ ዕቱብን ኣድማዕን ፕሮግራም ንምዕባል ፀጋ ሰብ

ካብ ቀንዲ ሕመረትን ቀዳምነትን ልምዓታዊ ፖሊስ መንግስቲ ኤርትራ ኮይኑ ፀኒሑ ኣሎ። ንገስጋስ ሃገራዊ ልምዓትና ኣራባሒ ብዓለም ደረጃ ኣመዓራራይ ከምኡውን ውስንነት ዘይብሉ ዘይንፀፍ ጎነታቱን ባህርያቱን ርዳኣት ስለ ዝኾኑ ከምቲ ኣቐዲሙ ዝተጠቕሰ መንግስቲ ኤርትራ ንትምህርቲ ከም መሰረታዊ ሰብዓዊ መሰልን መሰረት ሃገራዊ ህንፀትን ገይሩ ስለ ዝርዮ ኣብዝሓለፈ ናይ ናፅነት ዓመታት ኣብዚ ፅላት እዚ ገዚፍ ወፍሪ ገይሩ እዩ።

ዝተኸስቱን ዝቕፅሉ ዘለውን ግዳማዊ ተፃውቕታትን ሽርሕታትን ምዃኑ ምግንዛብ የድሊ። ዝኸበርኩምን ዝኸበርክንን ኣብዝሓለፈ 35 ዓመታት ብዝተገብረ እኩብ ወፍሪ ቁፅሪ ትካላት ቅድመ ትምህርቲ ብ544 ሚታዊት ቁፅሪ ኣብያተ ትምህርቲ መባእታ ብ288 ሚታዊት ማእከላይ ቁፅሪ ማእከላይ ደረጃ ብልዕሊ 720 ሚታዊት ካልኣይ ደረጃ ድማ ብ520 ሚታዊት ዓብዩ ኣሎም። ቁፅሪ ትካላት ላዕለዋይ ትምህርቲ እውን ካብ ሓንቲ ዩኒቨርሲቲ ናብ 6 ኣድማዕቲ ኮሌጃት ክብክብል ከሎ ቁፅሪ ተመረቕቲ ብመንፀር ካብ ዓመት ናብ ዓመት ብተዓፃፃፊ እናወስ ይኸይድ ኣሎ። ናይ ሎሚ ዓመት ቁፅሪ ተመረቕቲ ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ድማ ናይዚ መርኣያ እዩ። በዚ ኣጋጣሚ እዚ ነዚ ዕማም እዚ ንምፍፃም ብኢንስቲትዩት ላዕለዋይ ትምህርትን ምርምርን ከምኡውን ኩለን ኮሌጃት ብዝተፈላለዩ ውዳቤታትን መድረኻትን ንዝተካየዱ መደባታትን ፃዕርታትን ኣመስግን። ክቡራት ተመረቕቲ፣ ከምቲ ብዘይሕለል ፃዕሪ ትምህርትኩም ብዓወት ትዛዝቡ ዘለኹም ንዕቤት ሃገርኩምን ህዝብኹምን ውፉይ ኣበርክቶ ከም ትገብሩ ፅኑዕ እምነተ እዩ። ኣብ መደምድምታ ኣብ ሃገራዊ ልምዓትን ህንፀትን ሃገርን ዘለኩም ግደ ብንቕሓት ተወፋይነት ዕቱብነትን ትጋትን ከትዕዝዙ ንቐሲምኩምዎ ዘለኹም ሞያ ከዓ ብቐፃሊ ፃዕርን ምርምርን ከትዕብዩ እላቦ ዓወትን ሓፋሽ ይቐኒሀለይ።

0: ወኪል ተመረቕቲ ኣብ ዝሓለፈ ናይ ትምህርቲ ዓመታት ዘካየድዎ ፃዕሪ በቲ ሓደ ህዝብን መንግስትን ዝገበረሎም ደገፍ ድማ በቲ ካልእ ብምዝርዛር ከምዚ ዝስዕብ ክብል ቃል ኣስምዑ።
1: ሎሚ ንመምሃርተይ ወኪለ ቃል ኩላትና ክስንዕ ኣብ ቅድሚኹም ዶ ምንባለይ ብዘይ መጠን ዓሚቕ ሓበን ይስማዓኒ። ሎሚ መወዳእታ ናይ ሓደ ምዕራፍ ላዕለዋይ ደረጃ ትምህርቲ ንፅምረሉ ጥራሕ ዘይኮነ እንተላይ ምስግጋር ካብ ደረጃ ተምሃራይ ናብ ሞያን ፍልጠትን ዝዓጠቐ ሓላፍነታውያን ዜጋታት ኮይንና ኣብ ህንፀትን ምዕባላ ሃገርን ተራና ብተወፋይነት ንምግልጋል ድልውነትና ንህዝብናን መንግስትናን እንረግልፀላ ዕለት እያ። ስለዚ ኣብ ቅድመይ ክጥምት ከለኹ ኣካዳምያዊ ቆቢዕን ናይ መምረቕታ ክዳንን ጥራይ ኣይኮነን ዝረኣየኒ ዘሎ። እዞም ዝሓለፉ ዓመታት ትምህርቲ ከቢድ ፃዕሪ ዝገበርናሉን ሞያን ፍልጠትን ንምዕጣቐን እዮም ነይሮም። ከምኡ ውፅኢቱ ድማ ሎሚ ናብ ዝርዝር ኣስማት ናይ ኮሌጅ ምሩቓት ምሁራት እናኣተውሉ ዕለ ስለ ዝኾነ ፍሉይ ሓጎስ እስማዓኒ። ታሪክና ታሪክ ህዝቢ ኤርትራ ዘረጋግፀልና ሓደ ሓቂ እንተሎ ንምዕባለን ሓርነትን ክተረጋግፅ እቲ ዝዓበየ መሳርሒ ትምህርቲ ምዃኑ እዩ ዝሕብረና። ህንፀት ሃገር ቁም ነገር ኣይኮነን ዘሎን ዝነብርን ዕዮ እዩ። ልክዕ ከምቲ ፕረዚደንት ሃገር ኢሳያስ ኣፈወርቂ ኣብ ሓደ መግለፂ ዝበሎ ህንፀት ሃገር መጀመርታን መወዳእታን ይብሉን ናይ ኩሉ ወለዶታት ድማ ሓላፍነት እዩ ዝበሎ። ንሕና ድማ ነዚ ወኒናዮ ዘለና ትምህርትን ክእለትን ተባላሕትነትን ኣብ ሃገርና ኣፍሲስና ነቶም ብዘይትካእ ትንፋሶም ሂቦም ሓደራ ዝሃቡና ኣቦታት፣ ኣዴታት፣ ኣሓትን ኣሕዋትን ሕድሮም እናሓለና ዓይና ኣብ ሃገርና ኣብ ዝላዕለ ደረጃ ንክትበፅሕ ብተወፋይነት ክንሰርሕ ድልዋት ኢና። እንኳዕ ሓጎሰኩም የቐንበ።
0: ኣብ መወዳእታ ኸዓ ልዑል ነጥቢ ንዘምፅኡ ተምሃሮ መደላታት ተዓዲሉ

0: ብጣዕሚ ትሕጉሰካ መዓልቲ እያ። ምክንያቱ ፍረ ፃዕሪ ክሕፈስ ከሎ ብዘይ መጠን ሓጎስ ዝፈጥር ህሞት እዩ። ብውልቀይ ክዛረብ እንድሕር ኮይነ እቲ መንግስቲ ዝገበረልና ዕድላት ብግቡእ ተጠቂምና ኣብዚ ደረጃ እዚ ክንበፅሕን ከለና መጀመርታ እስኻ ከም ሰብ ነቲ ዕድል ብምጥቃምካ ተረባሓይ ናይቲ ዕድል ብምዃንካ ሓበን ክስማዓካ ኣለዎ ከም ተመረቃይ ማለት እዩ። ቀፂሉ ድማ እቲ ኩሉ ምሳኻ ኣብቲ ጉዕዞ ክጓዓዝ ዝፀንሐ ካብ ስድራ ጀሚርካ ካብ ኣሕዋትካ መሓዙትካ መምሃራንካ ብምልኦም እቲ ዝገበርዎ ፃዕሪ ወይ ድማ ኣብቲ ልዕለካ ዝነበሮም ተስፋን እምነትን ፍሪኡ ክሪኡ ከለዉ ብጣዕሚ ሓበን ይስማዓኒ ወይ ድማ ክስምዖም እውን ዝገብር ዕለት እዩ። እንተ እቲ ነዚ ዝቕፅል ዕድላት ከመይ ጌርና ክንጥቀመሉ ኢና ነዚ ህዝቢ እውን ይኹን ነዚ መንግስቲ ይኹን ዋላ ንስድራና ከመይ ጌርና ክንክሕስ ኢና ንዝብል ሕቶ ከም ሕቶ እንድሕር መፅኡ ድማ ብመጀመርታ እስኻ ነፍስኻ ብምኽኣልካ ጥራይ ኩሉ ሰብ ዕጉብ እዩ። ሓደ ሰብ ነፍሱ ብፅቡቅ እንድሕር ክኽእል ክኢሉ ዝበለፀ ነገር እዩ። ቀፂሉ ድማ ሓደ ንዓሰርተ ከም ዝበሃል ንስኻ እኹል ብቑዕ ምሁር ክትከውን ከለካ ኣብ ከባቢካ ዘለዉ ጥራይ ዘይኮነ ብዛዕበየ ሽፋን ክትፀሉ ስለ ትኽእል ክትሕግዝ ትኽእል ክተበርክት ትኽእል የብሓቂ ቀሊል ኣይኮነን ቀሊል ዓወት ኣይኮነን። ኩሉ ሰብ ድማ ካባይ ጀሚርካ ብንቕሓት ክንጓዓዝ ነዚ ዝመፅእ ዘሎ ደረጃ ናይ ሂወት ብንቕሓት ክንጓዓዝ ብፍልጠት ብብቕዓት ክንጓዓዞ ድማ ይላቦ ኣነ ድማ ተስፋ ይገብር ማለት እዩ።
1: ወስ ኣነ ስሚ ሓሰን እስማ ንብሉኒ ብልቓት ናይ እንግሊሽ ኣትመምኮ ማለቱ ዲብ ኮሌጅ ኣድቀሕ እዚ ኬንንጎይ ዝተለና ማለት ምንሕሜግሌላ ሕሜግሌ ጀዲድ ማለት መስክ ሕሜግሌ መስከብ ጀዲድ ንብልና ማለት እክና ንብል ዘለና ኬንስ ለዓልና ሓያት እዘለለና ኬንስ ዓቲ ኮኒኒ ለጥፋናተ ደረጃት ማለት በዲት ነብረ ዓልካ ዘለለካ ኬንስ ምነለለካ ሓያት ዲብ ካሊእ ስ ሓላፍኒና ማለት ካሊእ ኬን ናይ መድረሳት ላዓለ ግሊና ክባት ለበለሲ ምንሳዋ እንዳንባት ናብ እስክ ዘለለና ሲ ኣብላቃለት ገበይ ብላቃለት ብሰር ረከብናሁ ኢሎም ወደ ማለት ካል ከኒ በለባፅ ሓሙን ልከኒ ሽክረ ንግል ይበል ፈት ማለት
2: መጀመርታ ሽመይ ፔርስ ግርማይ ፋሲል ይበሃል። ዝተማሃርኩሉ ወይ ድወዳእኩሉ ዓውዲ ድማ ቢዝነስ ማኔጅመንት ኤን ፓብሊክ ኣድሚኒስትሬሽን ብዛዕባ ምሕደር ኣዋኒንን ህዝብን ኮይኑ ነዚ ዕለት እዚኣ ክገልፃ ንከለኹ ፍረ ፃዕሪ ድኻም ናይ 4 ዓመት እዩ። ኣብዛ መዓልቲ እዚኣ በዛ መዓልቲ እዚኣ ከዓ ዮሃነ ክብሎም ዝዘሊ ኣብዛ ዕለት እዚኣ ኩሎም ተመራቑ መጀመርታ ካልኣይ ነዚ ከይደኸምና ኢሎም ፅዒሮም ኣብዚ ደረጃ ዘብፅሑና ብምልኦም መምሃራትና ካብኡ ሓሊፍና እውን ንኩሎም ስድራ ቤት እንቋዕ ሓጎሰኩም ክብል ይደሊ። ሃገርና ድማ ኣብዛ ሎም መዓንቲ እዋን ጀሚርና ኢና ኣጆኺ ኣለናልኪ ካባናት ፅበዮ ብዙሕ እሞ ንሕና ድማ ክንኮነልኪ ኢና ንብላ ኣለና። ናይ 4 ዓመት ጉዕዞኮ ሓቂ ዘረባ ኣዝዩ በዳሀ እዩ ነይሩ። ግን እንተኾነ ነዛ መዓልቲ እዚኣ ስለ ትፅበያ ነዚኣ ና ማዕድካ ኢካ ኩላ ትቕፅላ ማለት እዩ። ኣብታ ሜላታ ተፀናንዓ ይኹን ካልእን ድማ ዕላማን ሸቶ እንተለካ ራእ እንተለካ ዘይትበፅሖ ዘይትኸዶ ነገር ይብል። ስለዚ ንኩላቶም ዋላ ሕጂ ኣብዚ ነዛ ሕጂ ዝምነይዋ ዘለዉ ነብሶም ፈሊጦም ኣፀናንዖም ኣፀቢቖም እዚ ነገር እዚ ብርግፅ ክበፅሖ ከም ዝኽእሉ ይዛምን።
3: ትምህርታ ምሉእ ስመይ ኣርያም ብርሃነ ወልዳይ ደዝናዕክሉ ትምህርቲ ድማ ዓውዲ ስነ ሕሳብ ኣካውንቲን ማለት እዩ። እዛ ዕለ እዚኣ ፍለይቲ ዕለት ኣይ ክብለ ንኽእል ምክንያቱ 4 ዓመት ጥራይ ዘይኮነስ ወላ ቅድሚ እዩ ዝነበረ ጉዕዞ መፈፀምታ ዝለኣናላ መዓልቲ ዝኾነስ ፍለይቲ መዓልቲ እያ። ሓቂ ንምዝራብ ኣዝዩ ከቢድ ሓለፈ እያ ተሰክመና። ምክንያቱ ምውድእ ጥራይ ዘይኮና ዘለና ስካል ዓብዪ መድረኽ ኢና ንጅምር ዘለና። ምክንያቱ ነቲ ብጥሩሑ ወይ ከዓ ብነፃ ዘምሃረና መንግስትናን ህዝብናን ክንክሕሰሉ ኣለና። ካልኣይ ድማ ወለድና ድማ ኣዝዩ ልዑል ፃዕሪ ስለዝነበረ ኣብዚ ንብፃሕና ንወለድና ድማ ክንክሕሰሉ ቃል ናኣትወሉ መዓልቲ ዝኾነስ ኣዝዩ ረዚን ሓላፍነት ተሰክመና ዕለት እያ ይብል
4: ስቅዲያ ኒኸ
5: ማይ ቅዱሳ ንበሃል ኣዲኣን ኣርያም ብርሃነ ማለት እዩ። ኣርያም ካብ ሕጂ ደይኮነ እቲ ዓወት ካብ መዋእሊ ፀነታ ትሒዛ እቲ ዓወት ካብኡ ትሒዙ እዩ። ብጣዕሚ ዕውቲ እያ ከምኡ ኢላ ቅፂላ እውን ኣብ ኩሉ ዕውቲ እያ ነይራ ካብዚ ደረጃ ዝበፂሓ ኣላ።
6: ሽመይ ብርሃነ ወልዳይ ገብረ ይበሃል። ኣቦ ኣርያም ብርሃነ ተመራቂት ናይ ኣካውንቲንግ እወ መንግስቲ ህዝቢ ብልዑል ወፃኢ ብነፃ ኣምሂርዎም እቲ ፅቡቕ ነገር ግን ሰሙን ፅቡቕ ዓስቢ ሂቦምና ኣዝና ተሓጒስና ፅዒሮም ደኺሞም ንነፍሶም ኮይኖም ንኣና ክኾኑ ከዓ ንሃገሮም ክኾኑ ትስፋት ኢና እወ ሃነፅቲ ክኾኑ ዓረይቲ ክኾኑ ሰሙሉ ተስፋ ኢና። ትምህርቲ ኣብ ሃገርና ካብ መባእታ ክሳብ ዝለዓለ ደረጃ ብናፃ እዩ። ፅቡቅ ነገር ቁፅሪ ኮሌጃትና እንዳወሰኸ ቁፅሪ ተመረቕትና እውን እንዳወሰኸ መፅኡ ኣብ ሓደ መዓልቲ ልዕሊ ሻሕ ካብ ሓደ ኮሌጅ ነመረቕ ኣለና። ሕጂ ካልኦት 4-5 ኮሌጃት ካ ኩን ዶ ከመረቕ ኣለና እየን። ስለዚ ኣብዚ ሃገር እቲ ሞያዊ ዓቕሚ ሰብ እንዳዓበየ ይኸይድ ኣሎ።
4: ይሚጋዕ ኢማን ኣሕመድ መሓመድ ዮካን እደቕሪ ዲፓርትመንት ል ቢዝነስ ማናጅመንት ኢን ፓብሊክ ኣድሚኒስትሬሽን ኣካርሒን ካፈሌል ማዕና ተግለፅ መንጎ ሕደን ኣለዮ ማዕና ልቓኽ ተግለፁ ሂን
7: ኣኖ ኢማን ኣባክዮ ኣሕመድ መሓመድ ኣሕመድ ዮኳን ካፊ ልልዕ መንጎ ፈራሕ ልዮ እሽ የደዲ ሱግቴ ደርሲ ኣራሒ ጎምናን ናስሪ ሃበሰ ልልዕ ኪነም ሂሰበታ መንጎ ዓፋድ መንጎ ሕድ ልዮ
8: ኣራይ እስከ ስኸኸብዎ ግንከ ኣዲ ኣዲ መን ይኽሽምኪ እንታይ ዝብልና
9: ኣነ ከድጃ መሪሓ ይበሃል ኣዲ ኢማን እየ አልሐምዱሊላህ ንዝብፅሐኒ ጎይታ ካ ረቢ አልሓምዱሊላህ ይብል ማለት እዩ። መጀመርያ የመስግን ንረበ የመስግን እንደገና ከዓ ነዚ መንግስቲ እዚ ንዘይ ገንዘብ ኣብዚ ዝፅሑ ነዚ መድረክ ዘብፅሐና እውን ከመስግን ይፈቱ ንሰን ከዓ ንህዝቡ እዞም ተምሃሮ ከዓ ንዓናን ንህዝቦምን ንመንግስቶምን ክኾኑ ተስፋ ይገብር እንሻ ኣላህ።
10: ኣነ ሙሉእ ሽመ ኣርሴማ ኣብርሃለይ ገብረ መድህን ይበሃል። ኣብዚ ዕለት እዚ ከዓ ብላይብራሪ ኤንድ ኢንፎርሜሽን ሳይንስ ማለት ብስነ መፅሕፍትን ሓበሬታን ዝብል ዓውዲ ተመሪቕ ኣለኹ። በዚ ዕለት ሓቂ ዘረባ 2 ዲግሪ እያ ክብሎ ዝኽእላ ንረኪበ የ ዘለኹ እግዚኣብሔር መስገን። ማለት ከምዚ ትሪእኒ ዘለኹም ምስ ጓለይ ጓ 6 መዓልቲ እያ 2 ወርሒ ገይረ ዘለኹ ኢቨን ኣይተጠመቕኩን ብዙሕ ክትወፀ ገለ ግን ድሌት ናይ ትምህርቲ እንድሕር ኣለካ ዕላማ እንድሕር ጌርካ ትወፅሐ ኢኻ
11: ኣብ ትምህርቲ ክያ ካልኸ ክንዶቲ እንትን ሓርሰን ትመርዓን
10: እወ እዚ ክብለካ ከለኹ ኣብ ትምህርቲ ዓለም ከለኹ ኣይኮንኩን ማለት ሰርቪስ ምስ ወፅኸ ቃል ኪዳን ኣሲረ ተመርአ ኣብ ሰርቪስ ሞት ከለኹ ከዓ እዛ ቆልዓ ማለት እዩ ተጠኒሳ ተወሊዳ ቁሩብ ክብድ ብል ስፔሻል ነብሰ ፀር ኬንካ ሰርቪስ ኣብ ከረን ሮራ ቤት ትምህርቲ ሃይ ስኩል ተመዲበ ከም መምህር ማለት እዩ ናይ ቴኒስ ግሬድ ነብሰ ፀር ኬንካ ቁሩብ ክብድ ብል እዩ ግን ብደገፍ ናይ ክብርቲ ወላዲተይ ከምኡ ድማ ክቡር በዓል ቤተይ ክቡድሆ ክኢለ እግዚኣብሔር መስገን ከዓ ነዚ ብቅዕኒ
12: ነቢያ ተማረ ድሓኖም ይበሃል ኣብ ጅዳ ስዑድ ዓረብ ይቕመጥ ሎም ዓንቲ ድርብ ውራይ እዚ ኣጋጢምና ዘሎ ናይ ሎም ዓንቲ ኮለጅ ናይ ጓለይ 4 ዓመት ኮለጅ ወዲኣ ኣርሴማ ኣብርሃለ ትበሃል ማለት እዩ። ኣዝያ ንፍዕቲ ተማሃሪት እያ ብልፅ ተማሃሪት እያ ዳርጋ ኩሉ ግዜ እውን ብልጫ እናወሰደት እያ ትኸይድ ነራ እዛ ተማሃሪ እዚኣ ኣብ ሳዋ እውን ብዙሕ ዋጋ ከፊለ ኣብ ዝበፅሐ ምክንያቱ ዝኾነ ፀገም ኣጋጢምዋ ነይሩ ናይ ሕቁ ሕማም ንዕኡ በዲሃ ሓሚማ ከላ እዚ ዓብይ ነጥቢ ኣመዝጊባ ማለት እዩ ብዓብኢ ከዓ ወርሒ 7 ዕለት 20 ኣመርዐያ ማለት እዩ 2025 ኣመርዐያ ሕጂ ከዓኒ ኣብ ዓመት ከዓ ንሪኢካ ከዓ ምስጓላ ከዓ እዚ ድርብ ዓወት እዩ ማለት እዩ ካብ ዝዓባ ዓወት የለን
10: ኩላና ከም ንፈልጦ ካብ ኤርትራ ወፃኢ ዘለዋ ሃገራት ወላ ኣብ ኤሌመንታሪ ይኹን ስፔሻሊ ከዓ እሞ ኮሌጃት ኣሸሓት ሰማየት ገንዘብ እንዳኸፈልክኻ ትምሃር ንሕና ግን መንግስትና በዚ ኣጋጣሚ ከየመስገንኮ ክሓልፍ ኣይደልን እየ ጌና ሄልና ካብ ኣዝየለ ጀሚሩ ክሳብ ዩኒቨርሲቲ ንውድእ ኩሉ ብናፃ እዩ ኢቨን መግብና ኣብ ካምፓስ ብናፃ ዋርሳይ ከኣለ ሰባ ከድና መግብና ገዛና ዓራትና ኩሉ ትምህርቲ ብናፃ ዳት ዋይ ከዓ ንብምሉእ 9 ብሄራት ዓሌት ባህሊ ከይፈለየ ብምሉኡ ብሓባር ይሳተፍ ማለት እዩ ከምኡ ስለ ዝኾነ ከዓ ብጣዕሚ ናይ ኤርትራ ትምህርቲ ሲ ብሉፅ ፍሉይ እየ ክብሎ ዝኽእል ኣነ በዚ ኣጋጣሚ ንክቡር ፕረዚደንት ኢሳያስ ኣፈወርቂ መንግስትና ብጣዕሚ የመስግን ንልምዓት ሃገረይ ድማ ብዕቱብ ክሰርሕ በዓልቲ ምሉእ ተስፋየ
13: ተመረቕቲ ሓደ ዕማም ፈጺሞም ናብቲ ሰፊሕ ካብ ክልስ ሓሳብ ናብ ግብሪ ዝሰጋገረሉ መድረኽ በጺሖም ኣለዉ። ቅድም ንገዛእ ርእሶም ድሕሪኡ ድማ ነቲ ብናፃ ዘምሃሮም ህዝብን መንግስትን ብስራሕ ክኸሱ ጽቡቕ ናይ ስራሕ ዕድል ንምነ

0: ኣብቲ ኣጋጣሚ ንገሌ ካብቶም ተመረቕትን ወለድን ኣብዘዘራርብና ኣለኻ።
1: ሽመይ ያነይት ጊላ ይበሃል። ዝተመረቕኩሉ ዓውዲ ድማ ዓውዲ ሕጊ እዩ። ነዚያ ዕለት ከም ብጣዕሚ ዘሐጉስ ካብ ኩሉ ዓወታት ናይ ኩሉ ህይወትና እቲ

ኣብቲ ናይ ዓይኒ ይኹን ናይ ተኽሲ ከውሊ ዘይብሉ ሰጥ ዝበለ ጐላጉል ሰምሃር ብላዓሊ ሕሮርማ ፀሓይ እናለብለበና ብታሕቲ ጨው እናበልዓና ፍጡር ክኣምኖ ዘይክእል ቅያ ሰድሕና ኣብቲ መዋፆ ዘይብሉ ኣዋጣሪ ሕሞት ንፅንዓት ብፅንዓት ምስ ሞት ተፋጢጥናይ ና ተሰውኢና ፅንዓት ተጋደላይ ንጸላኢ እውን ኣስደሚምዎ እዩ ሳሊና ግን እምነትን ተወፋይነት ደቁ ፈቲኑ ሃገራዊ ፍቕርን ፅንዓትን ኤርትራውያን መርሚሩ መብረት ኮይኑ ተጋደላይ ድማ ኣብኡ ተሳሒሉ ግን ሓሊፍካ ተሪፍካ ዝብል ናይ ኣካዳሚ ፈተና ዘይኮነ መተክእታ ዘይብሉ ክቡር ህይወት እዩ ሓቲቱ እዚ ኸዓ ተወፋይነትን ቅያን ተጋደላይ ኣብ ሳሊና ዘጉልሕ ጽንዓት ሓቦ ንሕ ብጻይነት ዘንጸባርቕ እዩ።

0: ስለዚ እዩ ድማ ሳሊና ኣብዚ ኽርእቲ ብሕሰም ዝተፈተነን ፈተኑኡ ዝሰገረን ተጋዳላይ ጥራይ ዘይኮነ ኣብ ውሽጢ ልቢ ንሳሊናን ዘይረአዮን ዘይወዓሎን ኩሉ ኤርትራዊ ዜጋ እውን ዝኽሪ ሳሊና ኣሎ።
1: እቲ ኣብ 1977 ዘይሰለጠ ስርሒት ኣብ ርእስና ገዚፍ ዝኽሪ ነይርዎ። ዓዲ ዓዲ ፈንቅል ግን በቲ ዝወሰዶ ቕኑዕ ሕርያ ብፈንቅል ሕሰብ መግዛእ ትፈናቒሉ።
2: ውዕሎ ፈንቅል ቤን እሞ ክጅምሮ ንዕኡ ዝገልጽ ጥበብ ካበይ ክረኽቦ? ኪኖ ስነ ፍልጠት ዝደርዐ ፍልጠት ብዅሉ እንትንኡ ደረት ኣልቦ ጥበብ ውዕሎ ፈንቅል ነታ ሃልሃል ታሪኽ ገልጽ ነቲ ተወፋይነት ነቲ በዓት ተጋራላይ ዶ ኽዕልል ነቲ ቕብጸት ናይ ባሕሪ ዶ ኺጅምር ዋላስ ናይ መሬት ሬድ ኣረው ዶ ኽብል ሚላን ፋጎት ነቲ ውዕሎ ዶ ኽዝርዝር ዋላ ነቲ ንድፊ ብረሽራሽ ዶ ኺጅምር ብመድፍዕ ኣባ ዳህሪ ብጀላቡ ዶ የሓይሽ ወይስ ብታንኪ? ቤን እሞ ኽፍልሞ ናይ ፈንቅል ትእምርቲ ጭላፍ ናይ ታሪኽ ግን ጽንጽንታ ሰሚዕ ኣለኹ ጕጅምታ ናይ ዝባሕሪ

0: መስተንክራዊ ስርሒት ፈንቅል ተደቢስና በሰላታ ሳሊና ዘይወፃሉ ተጋደላይ እውን እሙንተይ እዩ ብፈንቅል ከም ዝቐስል
1: ዓደይ ዓዲ ፈንቅል ወለዶታት ዝኾርዓሉ ውሁድ ቅያ
2: ውሁድ ቅያ መለለይ ኤርትራውነት
1: ኤርትራውነት ዓንዲ ሃገራዊ ሓድነት
2: ሃገራዊ ሓድነት ድርዒ ማሕበራዊ ፍትሒ
1: ማሕበራዊ ፍትሒ ቀንዲ ዕላማ
2: ቀንዲ ዕላማ ዓደይ ዓዲ ፈንቅል
1: ኣብ ኩሉ መዳይ ክትፍንቅል
2: ዓደይ ዓዲ ፈንቅል
1: ዓደይ ወ ዓዲ ፈንቅል
3: ዓደይ ዓዲ ፈንቅል ቀላሲ ቁኑ ሕሪ

ነጠብጣብ ዝናብ ኣብ ምድሪ ዓሊቡ ነቲ ባዲሙ ዝነበረ መሬት ሕብሩ መሊሱ። መሬት ቀጠልያ ሕብሪ ምስ ለበሰ ጥሪት ኣብ ማእከሉ ኣትየን ይምገባ እሞ ንጉስነትና መሮር ዝወፈር ቆልዑ ጠለት ጥሪቶም ንምኳን ጠለበጊዖም ከብኪቦም ንረጓገፆም ይወርዱ። ዕባራኽት ወዲቐ እዚ ክገጥማዩ ኣብ ዘይብሉሉ እዋን ኩልነት ፀጊበን ኣሕምባሕ ከም ዝበላ ምስ ረጋገፁ ጥሪቶም ስዲ ሰዲዶም ካብ ከባቢአን ከይረሓቑ ብዝለመድዎ ፀወታ ክዛነዩ ኣብ ሓደ ይእከቡ። ብፍላይ ኣብ ግዜ ክረማት በርቂ ነጉራን እናሰማቕርካ ዝሕለፍ ናብራ ጉስነት ዝናብ ኣብ ዝባንካ እናዓለበ ምስ ዓርከ መዘና ተኣኪብካ ዝካየድ ፀወታ ፍሉይን ተዘካርን እዩ። ኣብ ግዜ ቆውዒ እውን እንተኾነ ዕምባባ ሸዊትን ሕሾኻ እናበላዓካ ምኽዳን ምህርትን ኣብ ግዜ ጥሪ ፀወታ ጓይላን ዝላን ኣብ ግዜ ሓጋይ ፀወታ ቐርሳ ሻውኪ ያህለለ መልጢ ትኽሎ በትሪ ኣሰባር ቁቓሕ መወዳእታ ዘይብሎም ባህላውያን ፀወታታት ይካየዱ። ኣብቲ ብመንእስያት ህፃናት ጎራዙ ዝመልአ እናምርዑ እውን እንተኾነ ፀወታ ኣዳራራስ፣ ፀወታ ሸተቶ ኣቀራቓር፣ መንሰብኣይኪ፣ ፀወታ ዒምን ካልእን ይዝውተሩ። ኣብ ዝተፈላለዩ እዋንን ግዜን ዝፅወቱ ከም ተካላ፣ ዕንቆ፣ ቅልስ፣ ቡቻ፣ ኣስቲ፣ ቅጫ፣ ርጓጉድ ዝኣመሰሉን ካልኦትን ባህላውያን ፀወታታት ኣብዚ ግዜ እዚ ዝውታርኦም እናጎደለ እዩ ዝመፅእ ዘሎ። ነዚ ተገንዚብና ናብ ንኡዞባማዮም ነብስራ ሓብ ዝተንቀሳቐስናሉ ንገለ ባህላውያን ፀወታታት ክንስነድክኢልና እዞም ፀወታታት ዝውታርኦም እናጎደለ ይመፅእ ብምህላው ንሌላ ክኾኑና ገለ ካብቲ ፀወታታት ክነላለየኩም ኢናም።

0: ሻውኪ መብዛሕትኡ ግዜ ኣብ ግዜ ሓጋይ ፀወት ፀወታ ኮይኑ ጓሶት ሩባ ወሪዶም ኣብ መጥለጥ ጥሪቶም ምስ ገበሩ ኣብ ደበንገረ ኣዋም ዝዓለበ ቦታታት ኮፍ ይብሉ እሞ ዝተኣከቡ መንእሰያት ፀወታ ንፃወት ይበሃሉ። ክልተ መንእሰያት ወፂኦም ድማ ፀወታ ይመርሑ። እቶም ዝተረፉ ድማ ስምተሰይሞም ብምምፃእ ተመሓራርዮም መምድቦም ብምፍላይ ንፀወታ ድልዋት ይኾኑ።
1: ድሕሪዩ ክልተ ኣንፃር ጋንታ እን ዝኾና ክልተ ኣንፃር ጋንታ ክትከውን ከሎ ሕጂ ኣብቲ ፀወታ ልክዕ እታ ኩዕሶ ከዓ ኣይተጀመረትን ክጅመር ከላ ኩዕሶ ሕጂ ማይካዳ ሓጋይካ ትብል ማይካዳ ሓጋይካ ኢልካ ሓንቲ ንእሽቶ እምኒ ፅፍሕ ዝበለት ጡፍጣፍ ድዩ ወይ ማይ ትገብረላ እሞ ናብ ሕፃ ተልክፋ ኣብ ሕፃ ምስለኸፈት ሕጂ እታ ብጡፍጣፍ ኣብ ሕፃ ዝለኸፈት ማይ ማለት እዩ እታ ናፃ ዘለካ ሓጋይ ማለት እዩ ማይካዳ ሓጋይካ ኢልካ ብማዕረ ንላዕሊ ሰዲድካ ሓር በታ እምኒ ዝዓለበታ ዕሶ ነቶም ማይ እንተ ዝበሉ ተኮይኖም ናብ ማይ እንተ ላዕሊ ተኮይናታ ማይ እቶም ማይ ዝበሉ ኩዕሶ ይሕዝዋ ታጋንታ ፀወታ ትጅምር። ኣብዚ ፀወታ እዚ ክጅምር ከሎ ሕጂ ምልክዕ ኩሉ ግዜ ኣብ ፀወታ ኣብ ስምዒት ኢኻ ተኣቱ በብናትካ ከዩ ስምዒት ዝፈጥረልካ። ስለዚ ሓደ ዘቕልዕ እቶም ካልኣት ካሸቀልት ኣሎ ሕጂ ንዋሓቱ ብዘየገድስ ካብ ናብ እንዳኖ ዝበሃል ኣሎ ዝቆልዕሉ ቦታን እቲ ዝበፅሕሉ ቦታ በፂሖም ዝምለሱሉን ርሕቀቱ ዋላ ብውሕዱ ንበሎ ናይ 30 ሜትሮ ክኸውን ይኽእል እዩ። ኣብዚ ሕጂ እቶም ዝቆልዑ ዘለዉ ኩዕሶ ክትቅላዕን ከላ እቲ ዘቕልዕ ንኸይሃርምዋ ይህርገሎም እቶም ዝቆልዑ ከዓ ንኸጣዕዕመሎም ኣብ ሕጂ ይሰሓቦ ኣጥዕመለይ ኣይተሃርጎለይ ይበሃሉ። ኩዕሶ ተቐሊዓ ምስ ከደት ኣብ ኒኦም ዝሓለፈት እቶም ዝሽቅሉ ዘለዉ የምፅዋ ሕጂ ምስሓዝና ያብሉ ተሃሪሙ ዝኸደ ናብ እታ ላዕላይ እንዳኖ ምስሓዝናያ ኩዕሶ ምስሓዝናያ ምስሓዝዋ ጥልል ይምለስ ኩነታት ርሕቀታ ርእዩ ክምለስ ዝኽእል እተኮይኑ ምለስ ዘይምለስ ተ ኮይኑ ከዓ ኣብኣ ኣብታ እንዳኖ ኣትዩ ዝቕበል ድሕሪ ኩዕሶ ክትድርበ ከላ እቲ ሓላዊ ወይ ከዓ ወፊሩ ዘሎ ክድርብያ ከሎ ሂለን ክንድኩለን ካብሎ ነቲ ዘይቀልዐ ዘሎ ሪጋ ሕጂ ዘሎ እንድሕርወስ ተዳ ኢልዋ ሓንቲ ዓይኒ ቆሊዑ ነይሩ ሞ ሓንቲ ተተሪፋቶ ሓንቲ ዓይኒ ካብቲ እንታ እነ ማለት እዩ ክንድኩለን ትብል ቃል እንታይ እያ ክልተ እዩ ዝቐልዕ ነተን ክልተ ተጠቃለል ስለዝኾነት እዚ ይመስል ናይ ዕሶ ሻኩ ማለት እዩ።

ተወሰጥ እዚ ዓይነት ፀወታ ብተመሳሳሊ ኣብ ግዜ ሓጋይ ፀወት ኮይኑ ብፍላይ መርዓውቲ ጥሪ ተመርዒም ኣብ ግዜ ሕፅኖቶም ኣብ ኣጋምሸት ፀሓይ ጠለስ ምስ በለት ክሳብ ፀሓይ ዕራባብ ዘሎ ግዜያት ዝፅወት ፀወታ እዩ።

እታ ሜዳ መጀመርያ ኣብ 3 ያ ትዕቀን ናብነት 14 ሜትሮ እንተዳ ኢልናያ እዛ ሜዳ እዚኣ ኣብ ማእኸላ ሓንቲ ጨርሕ ላታ እቶም ተፃወቱ ድሕሪኦም መሊሶም ክፃወቱ ከለዉ ክተሃራርሙ ከለዉ እቲ ወዲ ጋንታ ናይቲ ድሕሪ መሊሱ ዘሎ ተሃራማይ ከዓ ኩዕሶ ከይተሓልፎ ብጥቂ ብኣኽራርነት ከምዚ ገይሩ ቆሊቡ ይሕዛሞ ኣብታ ፍርቂ ሜዳ ኸይዱ ነቲ ምፃርጎ ጋንቱ ይሃርሞ እዚ ምስ ሃርሞ ሕጂ ተስሒትዎ ውን ተመሳሳሊ ማለት እዩ እንተዘይሃሪምዎ እሞ ተንፃር ጋንታ ዘሎ ተቆሊቡ ከዓ ኣብታ ማእኸል ንሱ ኣብታ ድርብያ ፀንሐ ኣብ ኣኸሉ ተሸኪሉ ንሱ ይህረም ኣብዚ ሕጂ ሕግታት ኣለዎ ቁራዕ ርእሲ እተዳእ ተተሃሪማ ቁራዕ እንተዳ ኢልካ ኣይትኸውን እንድሕር ቁራዕ ተዘይልካ ግን ዋላ ርእሲ ህረም ኣብ ዝኾነ ነብሲ ሃሪምካ ዋላ ሓንቲ መጀመርያ ግን ከም ሕጊ ዘውፅኦ ሕጂ ናብቲ ቅዲ ወይ ከዓ ፋሽን መፃወት እዩ ትሕቲ ማዓጥቕ የለን ሰለፈ ይሕሰብኒ ርእሲ ከዓ ይሕሰብኒ እዚኦ ከዓ ብሕጊ እውን ይቆውሚ መብዛሕትኡ ግዜ ግን እታ ዓይነት ፀወታ እንታይ እዩ እታ ቁራዕ ትብል ከም ሓንቲ ዝውትርቲ እያ ርእስኻ እንተሃሪምካ ርእሲ እንተዳሃሪምካ ከምዘይሃርምካ እዩ ቁራዕ ዝብል ቃል ኣቐዲሙ እተቐዲምካ ማለት እዩ ኣብቲ ተወሰጥ እታ ጋንታ ተሳዒራ እታ ሓንቲ ጋንታ እታ ዝሰዓረት ጋንታ ትሰርር ሰሪራ ሓጂ ካብ ናብ ምስ ወዲ ጋንታ ኩዕሶ ትቋላለፍ እታ ኩዕሶ እንተዳ ዘይወዲቓ

0: ያህለለ ኣብ ፍሉይ ግዜ ካብ ወርሒ ግንቦት ክሳብ ሰነ ኣብ ዘሎ ግዜ ዝፅወት እዩ። ናይ መወዳእታት ፅድያ ሓሊፉ ንክራማት እቶእቶ ምስ ኮነ ገባር ዝናብ ክራማት ምስ ዝድንጊ ያህለል ተማህለል እናተባህለ ዝናብ ንምምራሕ ዝዝውተር ዓይነት ፀወታ እዩ። ከም ባህሊ እውን ዝናብ ከይሰርብ ምስ ዝሕንገድ ያህለል እኳ ዘይፃወቱ ዘለዉ ይበሃል እዩ።
1: በትሪ ኣሎ ብቐንዱ ንእሽቶ ከዓ ብክልተ ጫፋ በላሕ ታ ያህለል ትበሃል ባያም ፃወትላ ጉድጓድ ትኩዓት እታ ጉድጓድ ከዓ መሸንቅር ኣለዎ ናታ መልዓል ማለት እዩ። ብኣ ሸንቂርካ እትዮም ከዓ እቶም ጋንታ ዘለዉ እንታይ ገብሩ ከይተሓልፍ ይሃርምዋ ብበትሪ ገይሮም በትሪ ገይሮም እንተ ዳሃሪሙማ ሕጂ ዓዊርካ ሓንቲ ክልተ ሸንቂሮ ሓንቲ ተዝሓይታ ሓንቲ ዓይነ ክልቲአን ተሸንቂረን ክልቲአን እተ ተሃሪመን ከዓ ክልቲአን ዓይንኻ ኣውያን እዚ ይበሃል ማለት እዩ። ስለዚ እዚ ዓይነት ፀወታ እዚ ሓያል ፀወታ እዩ። እንተ ደኣ ክልቲኡ ዓይኒ ወፂኡ ከዓ እታ ያለለ ትሽከል ሞ ኣቀናኒዑ ይሃርማ መሕለፍ ቦታ ከ ኣለዋ ርሕቀት ቦታ ሕጂ ምስ ሃርማ ነታ ድንክል ናይ መሕለፍ ቦታ ኢሎም ዝሓሰብዋ ንዓ እንተ ሓሊፋታ ድሕሪዩ ዓሰርተ ግዜ ከም ዝገሩ ይሃርማ እንዳሃረመ ኣብ ርሑቕ የብፅሓሙ ኣብ መበል ትሸዓተ ናብ ዓሰረይቲ ዘላ ሕጂ ብልክዕ ኣጣዓሙ ይሃርማ ድሕሪቶም ጋንታ ሰሪሮም ይምለሱ እዚ ዓይነት ፀወታ እዚ ሕጂ ይሃለለ ይበሃል ማለት እዩ።

0: ካብ ግዜ ጽድያ ክሳብ መጀመርታ ናይ ወርሒ ሓምለ ክረማ ዝፅወት ፀወታ ኮይኑ ጠለይ ብጊዕ ካብ ትምህርቲ ፀገባ ካብ ዝርእዮን ከይርሓቕካ ዝፅወት ፀወታ እዩ። ኣሳብራ ቁቓሕ
1: ሕጂ እምኒ ትተክል ኣንጻር ጋንታ ኮይንካ እምኒ ተኽልካ ብኣንጻርነት እምኒ ተኽልካ ነታ እምኒ ዝተተኽለት ትወቕዓ እሞ እንተዳ ወቂዕካ ኣውዲእካያ ንስኻ ትገልብ ናብ ርሑቕ ብእግርኻ ጠለይ ጠለይ እናበልካ ትበርር ከምናትካ ፍኹሰት ኣካላት ማለት እዩ። ባላንስካ እተ ትሕሉ ትኮንካ ወይ ባላንስካ ትቋፀር እተ ኮይንካ ነዛ ንርሑቕ ጎይኻ ብሓንቲ እግርኻ ካብኡ ሒዙ ንስኻ ኣስሪሩ የምፃእካ። እዚ ዓይነት ፀወታ እዚ ከዓ ኣሳብራ ቆቃሕ ይበሃል። ከምኡ ውን እንታይ እዩ ጨማት ዲኻ ይጨማትን መሰረታዊ ናትካ ሕጂ ጨምቲ ከምቲ ኣፉ መዛቅኒዕና ናብ ፀላእ ተኪስካ ፀላእ ተውድቕ እዚኻ ብእምኒ ጌርካ ብእምኒ ዘርባ ትወቅዕ ዲኻ ማለት እዩ። እቲ ተተኺሉ ዘሎ እምኒ ልክዕ ኣስዮም ወይ ከምዚ ዓይነት ፀላእ ንሕሰቦ እዚ ነዚ እንተዳ ዓሊኻዮ ምልክዕ ኣብቲ ዕልፀኻ ተዓዊትካ ኣለኻ ማለት እዩ። እዚ ዓይነት ፀወታ እዚ ከምኡ ዓይነት ተመሳሳሊ ማለት እዩ። ስለዚ ኣሳብራ ቆቋሕ ባሂሉ ይፅዋዕ። እምኒኻ ብቁፅሪ ኢኻ ትደርቢ ብክልተ እንተ ኮይና ብክልተ ውዕል ኢኻ ትገብር ብሰለስተ ተኮይኑ ብሰለስተ ከምናትካ ናይታ ጋንታ ክፃወት ከለካ ሜዳ ክትወርድ ከለካ ዝሰምዓኸ የስምዕኻ እዩ ዝውስነካ።

0: cose.
1: ኣብ ሕብረተሰብና ብቐንዱ ብናይ መርዓውቲ ፀወታ እዩ ዝፍለጥ ውፅእፅእ

0: መርዓዊ ኣብ ፋስጋ ቅልዕ ይኸይድ እንጂ ቅልዕ ምስ ከደ ድሕሪ ሳልስቲ እንታይ ዝገብር? ምስቱ ዘሎ እቲ ገዛ ዘሎ ይቃላዕ። ምስ ተቓሊዑ ዓር እሞ ፃበል ባይቶ ዘውፅኡ ይበሃል። ከምዚ ሜዳ ንብሎ ዘለና ሕና ሜዳ ኩዕሶ መፃወቲ ባይቶ ከ ኣሎ መፃወቲ ናይ መርዓውቲ ኣብኡ ትወፅእ ኩዕሶ ሒዞም መፁ መንእሳያት መጋሚዶ ናይ ተዓዲ ኣብኡቲ መርዓውቲ ሰብኡት ጓል ማለት እዩ ኣብኡ ዝኸዱ ሳይ ዝበሃል ፋስጋ እትዋት ዝኸዱ ንሶም ሕጂቶም እትዋት ዝኸዱ መርዓውቲ ኣብኡ ንሶም ተሓዊሶም ምስቶም ዓዲ እንታይ ይገብሩ? ውፅእ ፃወቱ ውፅእ ክፃወቱ ከለዉ ሕጂ ኣብ እምኒ ይኾኑ ቁመት ማዕረ ክንደይ ሰብኣይ ጎል ይከለ ክንደይ ብርቲ እዩ ከምዚ ንገለፅ ናይ ሓይሊ ናይ ፍኹሰት ኣካላት ተቋፃፂሩ ዘላሊ ንፉዕ ኢልካ ክግለፅ ኣብኡ ፀወታ ዝጀመሩ ድሓር መጀመርያ ባይታ ጀምርዎ ፀወታ መጀመርያ መንኩብ ድሕሪ መንኩብ ከዓ ዘየሎም ይኮኑ ዘየሎም መስከዱ ሽዑ እቶም ኣብቲ ዓዲ ዘለዎ መንእስያ ንዖም ንክጉምጉም ኢሎም እምኒ ንእሽተ እምኒ ይውስኹላ ብራኸ ማለት እዩ ኣብታ ብራኸ ምስ ተወሰኸት ሕጂ ኣብኣ ትስቀል ኣብኣ ምስተሰቐለ ነጢርካ እያ ትኸይድ ኣብኣ ምስተሰቐለ ነጢርካ እያ እንተ ኸድካ ሕጂ ናይ ባሓቂ እንታይ እዩ ከምዚ ሰብኣይ ጓል ይከለ እዚ ከመይ ዝመሰለ መንእሰይ እዩ ፈጣን መንእሰይ በቃ ክንዝኣክል ዘልዩ ኸይድ ከምዚ ገይሩ ንዕኡ ዘርክቦ ተሳኢኑ በቃ ኣብ ፀወታ ምስስእ
1: ህግለወብ ሰጋር ንጉሴ ሳርካ ከይትዕተ ደንበ ከይትጥሕሴ ገለ

ተቐንድኡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና።

0: መሚእቲ ፒስቶ ማለት እዩ። እታ ሸርቶ ቤንዚን ተሓደ ከዓ ትሪምርክ ከዓ ናፍታ ነይሩ። ዝያዛ ንብድሕሪኡ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ።
1: ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦም ስቓን ፊጂ እንተተኺሉሉ እዩ ዘለዉ ውግ ዋላ ሓደ ሰብ ቀየለ ንሕና ከ ፋዕፋዒልና ስለ ዝነበረ እቶም ኩነታት ምስ ተበለ ግን ክንቋፀር ንብረት ናንጥረነፍ ገለልና ተበልና ከምዚ ገረ ውረድነታ ጥራሕ ብሎ ናትና ኣባላት መሲል እንታይ ኮንኩማታ ውረድ ንቐልጥፍ ላምፓዲና ከምዝተወላዓወቡ ቀጠልያ ዝተኸድኑ ክልተ ወታደራት
2: እዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፈምቦ
3: ዕዲ ድሕሪ ምቁፅፃርና ፀላኢ ኣቓልቡኡ ተሳሒቡ ኣብ ዕዲ ዝፀንሐ ሓድሽ ሓይሊ እዩ ነይሩ ዋላ እውን እተን ዝወረዳ ታንክታት ኣብቲ ቀረባ መዓልትታት ዝመፀ የን ነይረን ቅልጣፈ ናህና ጥራሕ እዩ ቁሩብ ሃሲዎ ዕድላይ ሃቦን እቲ ምርጫ ፀላኢ ካልእ ሓይሊ ደሪቡ ንምጥቃዕ መደብ ስለ ዘለዎ ግስጋሴኹም ንምዕንቃፅ እቲ ተኽእሎ እንታይ ክኸውን እዩ ተባሂሉ ምቕፃል ድዩ ወይሲ ምምላስ ወዲእታይ ከምዚ ዝብል መላእኽታት መፅኡ ስለ ዘሎ በዛ ባሕሪ ተዓፅውልና እንትኾንኩም ደሰክፍ ነገር እተደየሉዩ ካብዚ ንዓሰብ ኣዝዩ ነዊሕ ገማግም እዩ ዘሎ ተጠዊ ዘስጋኣና ነገር እንትደየሉ እዩ ብመሬት ክንቅፅል ዝብል ነይሮም ብባሕሪ ወላ ሓንቲ ኣይትሰከፉ ንዓነ ረጊፁ ዝሓልፍ የለን ክንዓፅወና ክንዓግቶና ተጠዊ ናይ ወገን ኣህብታት ዝሃርም የለን ኢና እዚቲ ኮይኑ እምበኣር ንኸይድ ተባሂሉ በርዓሶሊ ንሓይሊ ባሕሪ ገዲፍናዮ ኣለና ብል ማለት እዩ
4: ሕጂ ካብ ምሳና መን ንማላእ ሃንደሳን ናይ እስትሬላ እዚኦም ፀረ ነፈርቲ እዮም ምሳና ተማሊእናዮም ዕዲ ሕጂ ክስፈር ስለዘይትኽእል ንንጠጣዕ ቀፅሉ ተባሂልና ዕዲ ሓሊፍካ ኣብ ንጠጣዕ ሕጂ ኣብ ኣቐኒና ኣብ ኣኻ ናይ መሻርፍና ዝነበረት ጃልባ ነፋሪት ታርማ ኣሕፋ ሓደ ሰብ ኣብኣ ይውጋእ እታ ጃልባ ከዓ ኣብቲ ከውሒ ተላቲማ ኣሕፋ ሒላ ሕጂ ኣብኡ ኣሸጊረናና ነፈርቲ ሓር እዚ ፀሊም እንታካትብሎ በርኒሽ ኣምፅሉና ኢድና ነተን ጃላቦ ፀሊም በርኒሽ ለኺነ እቲ እምኒ ኣብኡ ዘሎ ከምኡ እዩ ዝመስል ኣብኡ ከሎ ፀግዕ ተብላ ኣግራብ ዝበሃል የብሉ ምርጫ ኣይኮነ ጠጣዕ ሓሊፍካ ኣለዋ ክልተ ዘሴታት ኮረሸርያታ መሕቤትና ዝነበረ ኣታ ጥቕእን ኣብኣ ከዓ ንውዕል ንቕኒ ንሱ ሕጂ ዓበይቲ ካውሒ ኣለዎ ኣብኡ ብትካውሒካ ፀግዕ ዓቢልካን ገለመለ ጨርቂ ረሳሕ ገለመለ ናይ ክዳውንትካ ነተንፀባርቕ ሽፍና ኣቢልካ ነቲ ሞተር ኢካ ትውዕል ሕጂ እቲ ተኣጋር ናበይ ደይቡ ንኣፋንቦ እዩ ደይቡ
3: ብላዕሊ ንሶም እዘን ናይ በዓል ኣርዓኖ ጓላጉል ኣብኡ ዝነበረ ፀላኢ ንምጥቃዕ ቢልካ ከዓ ንበዓል ዋደ ንምግስጋስ መደብ ወፂኡ ናባና ናይ ሃንደሳን ገለ ናይ ስለያ ኣባላትን መፅኦምና ኣብ ካብ በርዓሶሊ ኣጠዋ በርዓሶሊ ካብ በርዓሶሊ ናይ 4 ኪሎ ሜትር 5 ኪሎ ሜትር ናይ ትኸውን ያ ንእሽተ ፍጀት ነይራ ኣብ ኣውሪድናዮም ምሸት ቀትሪ ከፅንዑ ውዒሎም ርኢናየት ኩነታት ውሕድ ዓቅሚ እዩ ነይርዎ ኣብ በርዓሶሊ ካብ ሓደ ሻለቃ ዝበዝሕ ኣቕሚ ይነበሮም ዋላ እውን ኣፅዋር ኣይነበሮም ሓደ ምሸት ኢና ንሕና ኣጥቂዕናዮ ብድሕሪኡ ሃድሚ እዩ ከማ መሊቑ እዩ ከይዱ ክበሃል ይከኣል
5: ንሕና ወይ ካብዚ ናይ ኣቋረፅና እተን ታንክታት ሓይሊ ባሕርስ ገና ኣብ ስራሕ ኣለዋ ድሕሪ ሰሙን ናይ ጥዕዮ ንዕድ እቲ ተበግሶ እውን ንዕድ እዩ ቀፂሉ ኣብዚ መገዲ እዚ እውን ንሕና ኢናቶም ተሓንቲ ኦረዲ ገዲፍና ኣለና እተን ሰለስተ ጉዕዘአን መስአን እዮን ቀፂለን ናይ ዕዲ እውን ሓፂር ኩናት እዩ ነይሩ ብገምገም ባሕሪ ተሓቢአን ዝፀንሓ ፈረብ መረፍ ቅሩብ ተኽሱ ነይሩ ናይ ደቃቕቲ እምበር ታንክ ብታንክ እዩ ዳርጋ ተወዲኡ ናይ ዕድ ንሕና ኣብኡ ቀፀልና ኣብኡ ኢና ንሓለ

0: ዋ ኣብቲ ዕዲ ኮፍ ኢልና ቶም ታንከኛታት ሓይሊ ባሕሪ ኣውኢና ኮፍ ኢልና
1: ምሕራር ኣፋምቦ። ድሕሪ ምሕራር ዕዲ ግስጋሴ ህዝባዊ ሰራዊት ብገማግም ባሕሪ ፊት ንፊት በዚ ናይ ሕጂ ሓድሽ ፅርግያ ናብ ዓሰብ ገፁ እንተዝቕፅል ናብታ ካብ ዕዲ ኣስታት 7 ኪሎ ሜትር ካብ ዓሰብ ድማ ኣስታት 120 ኪሎ ሜትር ርሒቓ ትርከብ ብርዓሰለ ማእተወም እንተኾነ ኣብ መንጎ ዕድን ብርዓሰለን ዝርከብ ሰፊሕ መሬት ብውፅኢት ናይ እሳተ ጎመራ ዝነደደ መሬትን ኣኻውሕን ተረግሪጉ ንኣጋር ይኹን መካናይዝት ክትሰግር መስመር ስለ ዘይነበሮ ኣዝዩ ኣፀጋሚ እዩ። ብምኽንያት እውን ጸላኢ ናብ ኣፋምቦ ገጽኡ ክሃድም ተራእዩ። ወገን ድሕሪ መጥቃዕቲ ዕዲ ደድሕሪ ጸላኢ ብምስዓብ ንኣፋምቦ እዩ ኣጥቂዑ። እንተኾነ ኣብ ኣፋምቦ ዝነበረ ጸላኢ ከየትከለ ቀልጢፉ ንዓሰብ ገጹ ስለ ዝሃደመ ህዝባዊ ሰራዊት ንኣፋምቦ ብዘይውግኡ ተቆጻጺርዋ
2: ቀፂሉ ዝመፅእ ማለት እዚ መጥቃዕቲ ንኣፋምቦ ንቐፅል ተባሂሉ ኣፋምቦ ንሕና እውን ኣብ ጢዑ ተሪፍና ስለ ዝነበርና ተን ዝተረፋ ታንክታትን ክሳይን ሒዝና ኣብ ግምግም ዝተባህለት ቦታ ተራኺብና ጸላኢ ምናልባት ንዓና ንምቕፃይ እዚ ደ ይበሃል ነፈርቲ ደብዳብ ኣካይድልናብኡ ጎልጎል እዩ ምሕቢ የብሉን ሰጣሕ ጎልጎል ይረኺብና ኣብዚ ነፈርቲ ድለይቲ ክገብርኦ ድኽእላ ገይረን ግን ኣይተዓወታን ብዙሕ ክሳዳታት ኣይሰዕበልና ንኣፈምቦ ንበገስ ኢልና ብግስ ተበልና ከዓኒ ኣብ ፅርግያት ናይ ኣፈምቦ ፈንጅታት ገይርሉ ፀኒሐ ፈንጅታት ስለ ዝገበደ መጀመርታታ ናይ በዓል ወዲ መምሪ ሒዞም ማድኸዱ ነበሩ እታ ፈንጂ ምስተሃድመት ካብ ባልዕቡይ ካብ ዓባልዕቡይ ንኣፈምቦ እንተ ፍንጅታት ገይሩ ዓፂ ወሊ ኮይኑ ከይዳ ንኽእልና መጀመርታ ሃንደሳ ፈቲሾም ክረጋግፅዎ ኣለዎም ኢልና ናብ ባልዕቡይ ትበሃል እዛ ባልዕቡይ እዚኣ ናይ ተጋላ ሓርነት ኤርትራ ማዓስከር ዝንበት እያ ብርቱዕ ኣግራብ ኣለዋ ብርቱዕ ማይካ ኣለዋ ብጣዕሚ ከዓናኣና ምስ ዝቐነነ ማለት ዝጓዓዞ ዝነበርና ኩነታት ሰራዊትናስ ዳርጋ መስተርሆሩ ሂቢእካ ትብል ኩሉ ማይ ተሓፂቡ ታንክታትን ኩሉ ፅዋራትን ዓሽጉ ጸላኢ ነዚ ነዛ ቦታ ኣበይ ከምዝኣተና ይፈለጠን ኩላ ዳሃሲስዋ ብነፈርቲ ዋላትን ሄሊኮፕተራት ዳርጋ ካልዕኻ ይደልያ ኣብዚ ክረኽበና ኣይከኣለን ሰሙን ጌርና ድሕሪ ሰሙን ሃንደሳ ማለት ስጋ ብኣፈምቦ ሓንቲ ከምዘይብሉ ጸላኢ ከዓ ገዲፍዎ ኮይዱ ኣለዉና ንሕና ከዓ ተጠሪፍና ንኣፈምቦ መፂና ማለት እዩ
3: ነቲ ቦታ ኩሉ ፈንጂ ዘርእሉ ዩ ኮይዱ ማለት እዩ ብተወሳኺ ከዓኒ ሄሊኮፕተር ከዓ ኣብዚ ደብዳብ መፅአን ከዓኒ ክልተ ውጋኣት ከዓ ካብ ሜካናይዝ የሃርማልና ማለት እዩ ስለምንታይ ጎልጎል እዩ ገሌ እዩ እቲ ደብዳባት ከዓ ናይ ሄሊኮፕተር ቀፃሊ ከም ዝነበረ ማለት እዩ
4: ካብ ዕድና ኣፋምቦ ገፅና ኣበልዕቡይ ኣብልና ኣፋምቦን ኣነ ዝዝክር ሓደ ካብቶም ዓበይቲ ሰቦት ኣበልዕቡይ መሓመድ ገብሩ ዝበሃል ሰብይ ናይ ዓዲ ሓመድ ንቀቢላዊ ናቱ ሹም ናቱ ዓብዪ ሰብይ ና ኣፋምቦ ዘሎ እንታይ ሽሙ እዞም ዕጡቓት ንክኸይድ ንክረኽቦም መልእኽትና ከበፅሕ ተረዳዲና ምሶ ክብገስ ካሎ ኣዝክር ይረየኒ ኣሎ እቲ ሳብ ሽዑ ሽዑ እና ኸደ ካሎ ነፋሪት መፅ ኮሎሊላ ኣብላ ግን ር መካ እዩ እቲ ሰብ ሓያል ከም ምኻኑ ወላ ሓንቲ ኣይተመለሰን ከይዱ ይ ሃረማቶም ናይ ብዓኪ ከይዱ መላክ ተብፅሑ እቶም ኣብዙ ነበሩ ኣቦስቶ ገይርዎም ኣይ ዘበለ ኣይነበረን ስለዚስ ናይ ብሓቂ ኣነ ኣብቲ ግዜ መሓመድ ገብሩ ዝበሃል ዓብዪ ሰብኣ እዩ ዳርጋ ብዙሕ ኣይተዋግና ናብ እንታይ ሽሙ ኣይተዋግና ዋዲሙ ሰራዊት ወዲ መምህር ብእንታይ ሽሙ ኣቢሉልና ክቀልጥፍ ኢሉስ ክሓሊፉና ሰብ ሓደ መስሜር ካለናስ ፍንጂ ናይ ቀዳም ድዩ ናይ ሽዑ ድዩ ኣይፈለጥና ግንድና እዚስ ብቲ ደረጃ ነይሩ ኣለዉ ከማን ካልኦት ደርደር ደርደር እሱ ኣሕመድ ደርደር ናይ በልዕቡይ ሓዊ ዓብደላ ኣሕመድ ምስ ምልክት ካብ በልዕቡይ ኣትሒዙ ክሳብ ዓሰብ ረድዮ ከተኽሉ ምሶም ነይሩ ጋሕሊ ስሩዓሊ ሓዊ ስሩዓሊ ሕመድ ቤታ እዞም ናይ ብሓቂ ዓብዪ ሓገዝ ገይሮም ኩሉ ሓበሬታ መንገዲ ዓዶም ከባቢኦም እዩ እቲ ማካል ደንካልያስ ኩሉ ካብቶም ሚሊሽያት ሕጂ ምሳነ ዘበሉ ሕመድ ጋሕሊ ሸምበል هم طوالي بس أبرعانو دحرتي كنات مسانا تصنبيرو.

0: ምዝ የማናይ ፅርግያ ፅርግያ ዝኸዱ ዝነበሩ ንሕና ወይና ተራኺብና ካብኡ ምብጋስ በልዕበይ ኣፋንቦ ይፅናሓና በልዕበይ ውን ንዓና ምስ በለ ሃዲሚ ይኸይዱ ሓንቲ ግን ንዓና ዘጋጠመት ናብኣ ሓንቲ ስራሕ ነታ ጉይ ኣብ ሓንቲ ናይ 100 ሜትሮ ዘይተኣክል ዘይተኣደነ ነታ ጉይ ናይ መካይ ፀኒ እዮም ተፍትሽ ገርና ምስከና ሓሙሽተም ሰው ፃእና ኣዕሪፍና ኣስቤዛ ሒዛሃልና ትመፅእ ዝነበረት ኦራል ናኸና ትህረብ ምስተሃርመት ሰለስተ ሰብ ገልታት ኣብውግኦና ሕጂ እንደገና ከይተመሳሕና ነፍተፍትሽ ንጀምር ኢልና ምስ ጀመርና ክርከባይክእል ማይ እዩ ሽዑ ከምዚ እኽሊ ትጉምሮ ከምዚ እናገመርና ኢና ረኺብና ድሕሪኡ ካ 6ዱሽተ ፈንጂ ረኺብና 11 ኣብዛ ናይ 100 ሜትሮ ገልታት ደይተኣክል 11 ፈንጂ ኣብኣ ወዲኢታይ ካብ በልዑበይ መኪና ገርበይ ንምለስ ጋብ ሰዓ 3 ኢና ፈትሽና ንሕና ኩሉ ነብስና ፀለሎ እዩ ድመስል እቲ ድንጋፂን ገልታት ንረኣያን ዋይ ደቀ ኢሉ እዚ ናይ ታኒካ ብሽኮቲ ገልታት ሂብና ኣዕርፉ ገልታት ኢልና ሕጂ ቁሩብ ግን ፀላኢ ናይ ብጢዖ ከይበትኽ ናብኡ ኣንፈትና ክንገብር ኢና ገልታት ኢሉ ከይዱ
1: ግን ኣፋንቦ ምሳእተና እቲ ቦታ ካብዘይምፍላጥ እቲ ከባቢ እስትራተጂ ቃምጦ ካብዘይምፍላጥ ፀላኢ ብዕዲ ገይሩ ብበራዕሰሎ ገይሩ ገምገምገምገም ባሕሪ ንዕዲ የኳልመልና ኣሎ ወይ ከ የኳልመልና ሓበሬታት ፅንፅንታ ኣለና ድብል ካብ ኣፋንቦ ግምግም ተመሊስና ኣብ ግምግም ዝተመለስና ግን እቲ ወረ ሓሶት ምዃኑ እዚ መገዲ መኪና ኣይኮነን ካብ በራዕሰሎ ንዕዲ ማለት እዩ መገዲ ሰብ ከማን ከም ዘይብሉ ቮልካኖ ምዃኑ ንስርሒት ምቹእ ከም ዘይኮነ ሓበሬታ ኩሉ ኣረጋጊፆም ግን እንደገና ንኣፋንቦ ተመሊስና ማለት እዩ
0: ሕጂ ዝከረኒ ሓንቲ ናይ እንዳ 96 በጠለንን ንሃና ጋንታን ኣብ ኣፋንቦ ፀኒሕና እቲ ኩሉ ሓይሊ ግን ድሕሪ ተመሊሱ ነ ካብኡ ንሕና ኣብ ተፍትሽ ኢናኣትኢና
2: ኣፋንቦ ካብ ዓሰብ ብወገን ሰሜናዊ ምዕራብ ኣስታት 200 ኪሎ ሜትር ርሒቓ ትርከብ ዓድያም ብራኽያ ካብ ፅፍሕ ባሕሪ 700 ሜትሮ ኮይኑ ብጎቦታት ዓሳ ዓሊ ኣንደድ ዓሊ ዓሳ ኮማ ዓረሊን ዝተኸበበት እያ ክሊማ ኣየራ ካብ ምሉእቲ ዞባ ዝሓሸን እቶም ጎቦታት ድማ ንመጓሰ ምቻኣት
3: ንሓራይ ኣብ ካልኣይ ሳልሳይ መዓልቲ ግን ናይ ኣርዓኑን በራህልን መጥቃዕቲ ተጀሚሩ እጅብኡ ሓደ ሓምሻይ ሞተራይዝድ ዝበሃል ካብ ሃረር መፂኡ ዝብልዎ ዝነበሩ ነይሩ
2: ውግእ ኣርዓኖን በርሓለን ህዝባዊ ግንባር ኣብ በጢዖን ዕድን ዝነበረ ሰራዊት ፀላይ ደምሲሱ ኣፋንቦ ምስ ተቆፃፀረ ፀላይ ግስጋስ ህዝባዊ ሰራዊት ሓርነት ኤርትራ ኣብ ኣፋንቦ እውን ጠጠው ከም ዘይብልን ንዓሰብ ገፁ ንዋድየን በይሉሉን ተቆፃፂሩ ንወደብ ዓሰብ መስመር ዓሰብ ኣዲስ ኣበባ ኣብ ሓደጋ ከውድቕ ምዃኑ ስለ ዝተገንዘበ ወገን ካብ ኣፋንቦ ከይነቐለ ከሎ ንምዕጋቱ ብምሕሳብ ድሕሪ ምሕራር ኣፋንቦ ኣብ ውሽጢ ሓደ መዓልቲ ካብ ከባቢ ዓሰብን ካብ ምብራቕ ኢትዮጵያን ኣጋር ሰራዊትን መካናይዝድ ኣህዶታትን ብምምፃእ ክከላኸል ይወሲኑ 17 ክፍለ ጦሩን ዋላ እኳ ኣብዚ ኣርዓኖን በራሓለን እንተዘይተሳተፈ ካብ ኣስመራ ናብ ከባቢ ዓሰብ ብነፋሪት ኣምፂዎም ጸላኢ ንግስጋሰ ህዝባ ሰራዊት ክዓግተሉ ዝመረፆ ቦታ ካብ ኣፋንቦ ንዓሰብ ገጽካ ኣብ ዝወስድ ናይ ቀደም ሓመድ ፅርግያ ቁርብ ውፅእ ኢሉ ዝርከብ ኣርዓኖን በራሓለን ዝተባህለ ቦታታት እዩ ኣብ መንጎ ኣፋንቦን ኣርዓኖን በርሓለን ጎላጉል ማብራ ኣሎ ማብራ ካብ ኣፋንቦ ምብራቕ ካብ ጎቦ ራምሎ ሰሜን ዝርከብ ብበረኽቲ ጎቦታት ዝተኸበበ ጎላጉል እዩ ጸላኢ ንኣርዓኖን በርሓለን ከም መከላኸሊ ዝመረፀሉ ምኽንያት ጽብብ ዝበለን ማሕንቆታት ስለ ዘለዎ ወገን ጎላጉል ማብራ ሰጊሩ ክሳውዲ ኣርዓኖን በርሓለን እንተሓሊፉ ኣብ ዋድየን በይሉሉን ንምቁፅጻር ለዘየፀግም ብምባል እዩ ኣብዚ ቦታ እዚ በድዩ ክገጥምን ክከላኸልን ዝወሰነ ጸላኢ ኣብ ኣርዓኖን በርሓለን ዘሰለፎ ኣህዱታት ካብ ብሰነት ጸላኢ ዝተረኸበ ሓበሬታ እኳ እንተዘየለ ብመሰረት ድሕሪ ትውግእ ዝተረጋገጸ ካብ ከባቢ ዓሰብን ከባቢ ደሴን ዝሰሓቦም ናይ ሓምሻይ ሞተራይዝድ ክፍለ ጦር 2 በርጌዳት 501 502 ከምኡ እውን ናይ ሓምሻይ ክፍለ ጦር ብርጌድ 26 ትርፍራፍ ሓደ መካናይዝድ ብርጌድ ሓደ ሻለቃ ዝኸውን ናይ ዓፈር ሚሊሻ እዮም ነይሮም ጠቕላላ ዓቕሚ ሰቦም ካብ 4500 ከም ዘይበዝሕ ይግምገም ናይ ተኽሲ ዓቕሞም እቲ ኣጋር ልሙድ ኮይኑ እቲ መካናይዝድ ኣህዱ ግን 24 ታንክታት

0: ስምንተ ኣምፊብያን ክልተ ባትሪ ናይ መዳፍዕን ረሻሻትን እዩ። ኣተሓሕዝኡ ብሸነኽ በርሓለ ክልተ ሻለቃ ናይ 501 ኣብ ማእከልን የማንን ክሕዝ ከሎ፣ ብወገና ርዓኖ ድማ 502 ብርጌድ ብምሉኡን ሓደ ሻለቃ ናይ 501 ከምኡ እውን ተረፍ መረፍ ብርጌድ 26 ምስ ሓደ ሻለቃ ዝኸውን ምልሻ ዓፈር ነይሮም። ኣብ ናይ ወገን ዓቕሚ ምስ ንርኢ ወገን እውን ካብቲ ቅድሚኡ ንዕድን ኣፋምቦን ከጥቅዕ ከሎ ዝነበሩ ዓቕሚ ወሲኺ እዩ። እተን ንዓድዋ ገብረ ሃይል ክከላኸላ ረዳት ናብ ትግራይ ተላኢኽን ዝነበራ 3 በጠሎንታት፣ እተን ክልተ ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 3 መልሳን ብተወሳኺ ካልኦት ካብ ክፍላተ ሰራዊት ዝተዋፅአ 4 ኣጋር በጠሎንታት ስለዝተወሰኻ ዓቕሙ ደልዲል እዩ ነይሩ። ብኣጠቓላሊ ኣጋር ሰራዊት ሀ ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 85 96 ለ ኣጋር በጠሎንታት ናይ ክፍለ ሰራዊት 9 85 61 16 በጠሎን ሃንደሳ ውድብ መካናይዝድ ናይ ተኽሲ ዓቕሚ ወጋን 18 ታንኪ 14 ዙ 23 ሚሜ 4 ፀረ ታንኪ ማለት 2 ሚለን 2 ሬድ ኣረው 4 ናይ 122 ሚሜ ሓደ ናይ 130 ሚሜ እቶም ናይ ኣጋር ከቢድ ብረት ዕጥቅታት 2.4 10 ሞርታራት። እዘን ካብ ዝተፈላለየ ኣህዱታት ተጠራቒመን ኣብ ደንከል ዝወፈራ በጠሎንታት ወገን ኣብ መንጎን ዓቕሚ ሰበን ይኹን ፈኮስቲ ኣፅዋራትን ተዛማዲ እዩ ነይሩ። ቁሩብ እተን ኣብ ከባቢ ራማ ትግራይ ተሳቲፈን ዝመፅ ኣህዱታት ኣብ ሰብኣዊ ዓቕመን ተጓዲለን ነይረን። ሓፈሻዊ ገምጋም ዓቕመን ካብ 200 ክሳብ 250 ነይሩ። ተተኳሲ ዓቕመን ካብቲ ናይ ጢዖ ዝፍለ ይነበሮን። ኩሉ እቲ ዝተወሰኸ ኣህዱታት ኣብ ኣፋምቦ ምስተኣኻኸበ እተን 8 በጠሎንታት ብደረጃ ብርጌዳት ተወዲበን ከክልተ በጠሎኒ ዝሓዘ 4 ብርጌዳት ከም ዘቑማ ተገይሩ። ወገን ሓፈሻዊ ምውድዳባት ኣብ ኣፋምቦ እውን ኣካይዱ።
1: ኣብ መወዳእታ ነቶም ኣብ ስርሒት ደንካልያ ተሳተፉ ኣህዱታት በዓል ወዲ መምህር ኣብ ኣፋምቦ ኢና ርኪብናዮም። ኣብ ኣፋምቦ 167 መዓልቲ ድሕሪ ምዕራፍን ምስቲ ቦታታት ድሕሪ ምልላይን መፅናዕቲ ድሕሪ ምግባርን እተን ኣነ ሒዝየን ዝኮትኩ 3 በጠሎኒ ሓንቲ በጠሎኒ ቋንቁ ከም ዝህቦ ብምግባር ቋንቁ 2 በጠሎኒ ከም ዘመሓድር ኣነ እውን 2 በጠሎኒ ከም ዘመሓድር ጌርና ኢና ተኸፋፊልና።
2: ኣፋምቦ መስኣተና ውጭ ተቐቢልና እምበዓር እዚ በርዓኖን ነብሮን ዝበሃል ቦታ ኣዝዩ ስትራቴጂካዊ ዝኾነ ቦታ እዩ። ፀላኢ ኣውሒ ስለ ዘሎ ነዚ ፀላኢ እዚ ከዓ ግድነት ክንዕንዎ ስለ ዘለና ተባሂሉ መደብ ወፂኡ መፅናዕቲ ኣፅንዑ ተባሂልና ግንባርና ናፅኒዕና ንሕና ኣብቲ ፀጋማይ ግንባርና ተመዲብና። ኣብዚ ኣዋን እዚኣ ሓንቲ በጠሎኒ በዓል ወት ተስፋይ ዝሓዝዋ ትድረበና እዩ ማለት እዩ። 2 በጠሎኒ ይሕዝ ማለት እዩ።
0: ናይ ወገን ሰራዊት ኣብ ኣፋምቦ ዘድሊ ምቅርራ ምስ ገብረ መጥቃዕቱ ዕለት 29 ወርሒ 3 1991 ሰዓት 530 ወጋሕታ ክጅምር ተመዲቡ። ናይ 0 ሰዓት 530 ክኸውን ዝተመርፀሉ ምኽንያት ኣጋር ሰራዊት ካብ መበገስ ቦቱ ሰዓት 1 ባዶ ባዶ ለይቲ ነቒሉ ጸላም ዛሕልን ጉልባብ ተጠቒሙ ክሳብ ኣብ መስመር ተኽሲ ዝበጽሕ ንሃንደበትነት ንምሕጋዝን መካናይዝድ እውን ሰዓት 3 ባዶ ባዶ ለይቲ ተበጊሱ ከርክብ እዩ ተወጢኑ። ክልቲኡ ናይ ኣጋር ይኹን ታንክታት ጉዕዞ እውን ልክዕ በቲ ዝተመደቦ ተንቀሳቒሱን ተኽሲ ጀሚሩን። እንተኾነ ድምፂ ታንክታት ብኣጋ ስለ ዝተሰምዐ ሙሉእ ሃንደበትነት ነይርዎ ክበሃል ኣይከኣልን። ወገን ቅድሚ እቲ ውግእ ምጅማሩ ብዛዕባ ሓፈሻዊ ኣተሓዛ ጸላይ ኣፅዋራቱን መተኣታተዊ ዝኸውን ቦታታትን ንምጽናዕ ክልተ ግዜ ናይ ስለያ ጉጅለታትን ናይ ሓለፍቲ ኮለላን እንተካየደ ሙሉእ ኣይነበረን። እንተኾነ ካብቶም ቅድሚኡ ዘካየዶም ውጋት ኣብ ኣፋምቦ ዝሓሸ ግዜን ዕድልን ስለ ዝነበሮ ክሰርሖ ዝኽእል መባእታዊ መፅናዕቲ ሒዝ እዩ ኣትዩ።
3: ከምኡ ኢልና ከዓ ኣፈምቦ ምሳኣተና ከዓ ሓደ ሻምበል ይፀኒሖም ኣፈምቦ። ኣብ ኣፈምቦ እቲ ሻምበል እውን በዕሉ ይኸይዱኒ ኣርዓኖ ኣብኡ ተን ኣኻታት ድመፃ መፅአናና ሕጂ ኣብዚ ዓቕሚ እዚ ቀሊል ኣይነበረን። ከም ዓቕሚ እዚ ሓምሻይ ሜካ ንባዕሉ 2 ብርጌድ ዳሓዘ 24 ታንክታት ከምኡ 3 ባትሪ ናይ መዳፍዕ ረሽራሻት ዳሓዘ ኣብኡ ነይሩ። ንባዕሉ ናይ ሓምሻይ ኣጋር ክፍሎ ጦር እውን ሙሉእ ብርጌድ ነይሩ።
0: ወገን ብመሰረት ዝነበሮ ገምጋማዊ መፅናዕቲ ነቲ ኣብ ኣርዓኖን በርሓለን ተሰሊፉ ዝነበረ ሰራዊት ጸላይ መቓቂሉ ክድምስሶ ስለ ዝመረፀ ብኸምዚ ዝስዕብ ዓቕሙ ናብ 2 ኸፊልዎ ኣቲ

0: ብወገን በርሓለ ዝተሰለፈ ዓቕሚ 4 ቦጠሎኒ ማለት ሓደ ቦጠሎኒ ከም ሪዘርቫ ኣትዩ 9 ታንክታት 423 ሚሜ ሓደ ጸረ ታንክ። ብወገን ኣርዓኖን ዝተሰለፈ ዓቕሚ 5 ቦጠሎንታት ኣጋር 9 ታንክታት 8 ረሻሻት 3 ጸረ ታንክ። ብመሰረት ኣብ ላዕሊ ዝተጠቕሰ ኣሰላልፋ ኣብ ክልቲኡ ቦታታት ሰዓት 5:30 መጥቃዕቲ ተጀሚሩ። ወገን ነቲ ኣብ በርሓለ ዝነበረ ዓቕሚ ጸላይ ብንግሁ ነቲ ናይ ቅድሚ ድፋዕ ሓለዋ ጉጅለታት ብምጽራግ ነቲ ቀዳማይ መከላኸል መስመር ብምብትታን ነቲ ጸላይ ክሃድመሉ ዝኽእል ዝነበረ መንገድታት ብኣቋራጭ ኣካሊሙ ብምዕጻው ክድምስሶን ክማርኾን ስለ ዝኸኣለ ናይ በርሓለ ዕማም ሰዓት 9 ባዶባዶ ብንግሁ ተዛዚሙ።
1: ብዕለት 25 ተመሊስና ኣፋንቦ ኣቲና ኣፋንቦ ምስኣተና ንኣርዓኖ በርሓለይቱ መጥቃዕቲ ተቢሉ ዕለት 29 መጥቃዕቲ ተወሲዱ። ዕለት 29 ክውሰድ ከሎ እታ ብርጌድና ታቦጠሎና ከም ኣካል ናይቲ ብርጌድ ብፀጋመይ ጀማል ነይሩ። ንሕና ዝተሓበረና ከዓ ኣብ መንጎቲ የማናይ ኣርዓኖ ዝነበረን ኣብ መንጎቲ ፀጋማይ ዝነበረን ምትእሳር ኣብ መንጎ ቆሪፅና ክንኣትዩ እቲ መደብ ተሓቢሩ ንሕና ቦጠሎና ቆሪፅና ኣቲና ጸላኢ ብዙሕ ዘጋጥመና ተኣኸትብሎ ይነበረን ድሓኒ ነይሩ ከፊልናዮ ንየማን ኣቢሉ ፀጋም በዓል ጀማል ስለ ዝሓለዎ ንየማን ስለ ዝቆረፅናዮ ካብኡ ምስቲ ናይ ኣርዓኖ ተሰሊፉ ዝነበረ ኣሃዱ ናብኡ ተፀጊዕና ወዲ መምህር ፀኒሕና ብኡ ተቐቢሉና ኣብኡ ከለና ነቲ ምዕባለታት ኩሉ በዚ ተኣቱ ተባሂሉና ኣቲና ስራሕ ዳርጋ ሙሉእ መዓልቲ ውዕሉ ኣብ ከባቢ ሰዓት 5 ገለ ኮይኑ ተዛዚሙ ተወዲዩ።
2: ስለዚ ዕለት 29 ወርሒ 3 ኣብ ኣርዓኖ በርዓኖ ዝበሃል ቦታታት ኣብዚ ከባቢ ዓሪዱ ዝነበረ ጸላእይ መጥቃዕቲ ወሲድና ጸላእይ ክሳብ ማለት ናይ ድሕሪ ቀትሪ ኣትኪሉ ስለ ዝመከተ ብኣጠቃላሊ ኣብ ከባቢ ሰዓት 3 ኣቢልና ኢና ንጸላእይ ደምሲስና ንከባቢ ዋደ ገጹ ከም ዝኸይድ ጌርናዮ።
3: ከቢድ ነይሩቲ ኩናት ምክንያቱ ቅርፂ ናይ ስትራቴጂካዊ ቦታታት መገዲ ዓሰብ ክትሪኦ ከለካ ከምዝፈሊጥካ መንጎ ንዕርድልካ ዘዳላኻዮ ዝመስል ተረትር ኣለዎ። ከቢድ ተረትራት ኣለዎ። ኩሉ ግዜ ክትከዘ ከለካ ጎልጎል ከይትፅዑ ሞኒ ኣብ መወዳእታ ግዜ ሓሰብካዮ ተኣሳሰረ ሰንሰለት ብዙሕ በሪኽ ዘይኮነ እጀካ እዚ ናይ ነብሮዩ በሪኽ ጎቦ እምበር ተኻልእ ከምኡ ዓይነት ኮጀጅ ዝነበሮ ግን ኣዝዩ ስትራቴጂካዊ ቦታ እዩ ክትሪኦ ከለካ ክትኣቶ ዘፀግመካ እዩ። ዝኾነ እዚ ናይ በርዓሎ ፀጋማይ ክንፊ ኣዝዩ ጎልጎል ዝነበረ ነይሩ ተንሳተን ሒዛ ነበረ ከዓ ክወጀጅቲ ነይሩ ተሃድና ናብኣ ዝኣተወት ቅሩብ ጎልጎል ብምንባሩ ግድነት ከዓ እቲ ስርሒት ክፍፀም ስለ ዘለዎ ብፀቕጢ ነቲ ቦታ ተቆፃፂርና ኣብዚ ተኣሃዱ ብርክት ዝበለ ክሳራ ኣጋጢሟ ልዕሉ ከዓኒ ናይ 4 ሓይሊ መስዋእትን መራሕቲ ሓይልታት ማለት መስዋእትን መጓትን ስለ ዘጋጠሞ ቅሩብ ኣብቲ ናይ መሪሕነት ሃጓፍ ፈጢርላ ተኣሃዱ። ዝኾነ ይኹን ግን ትዕላማ ወቅያ ፋሽቶ ስተሓይዛ እዚ በርዓኖ ዝበሃል ወይከ ክሳድ በርዓኖ ወይከ ክሳድ ናይ ነብሮ ዝበሃል ሙሉእ ሙሉእ ተቆፃፂርና ጸላኢ ንዋደ ዩ ሃዲሙ። ካብዚ ዳሓራይ ኣነ ኣብ ክሳድ ናይ ነብሮ ተሪፈ ካልእ ሃታት ግን ብምልአን ንዋደ ገስጊሰን
0: ነቲ ኣብ ኣርዓኖ ዝነበረ ዓቕሚ ጸላኢ ንምድምሳስ ኣንፈት መጥቃዕቲ ወገን መጀመርያ ካብ ምዕራብ ናብ ምብራቕ ድሕሪ ምቕናዕ እቲ ብፀጋም ሸነኽ ዝነበረ ዓቕሚ ወገን ንየማን እንዳፀፍዐ እቲ ቀንዳ ኣንፈት መጥቃዕቲ ካብ ሰሜናዊ ምዕራብ ናብ ደቡባዊ ምብራቕ ብምቕያር ከም ዝካየድ ተገይሩ። ይኹን እምበር ጸላይ ኣተሓዝኡን ኣሰላልፋ ፅዋሩን ካብቲ ወገን ኣቐዲሙ ሒዝዎ ዝፀንሐ ገምጋማዊ መፅናዕቲ ዝተፈለየ ስለ ዝፀንሐ ከቢድ ምትልላኽ ዘለዎ ውግእ ተኻይዱ። ጸላኢ ካብቲ ሒዝዎ ኣሎ ተባሂሉ ዝነበረ መዛግብ ንቕድሚት ሓሊፉ ድፋዓቱ ብዝተዃዕተ ካነለታት ኣተኣሳሲርዎ ኣብ ርእሲ ምጽንሑ ብዙሓት ታንክታት ኣይቐመጠሉን ተባሂሉ ስለ ዝተሓበረ ጎላጉል ማብራ እውን ዓሪድሉ ጸኒሑ። ብተወሳኺ እቲ ቦታ ክልታዊ መፀግዕ ዘይብሉ ቀላጥን ሰጥ ዝበለ ሜዳን ኣብ ርእሲ ምዃኑ የማነ ጸጋም ናይ ዘን ክልተ ቦታታት ድማ ዓበይቲ ጎቦታት ዘለዎ ካብ ንዘጥቅዕ ንዝከላኸል ዝምችእ ጸላኢ እውን ነቲ ጎላጉል ብዝተዃዕተ ጎዳጉዲ ብምትእሳር ኣጽዒቑ ዓሪድሉ ነይሩ። ንኣተሓዙ ምሕያል እውን ውሑድ ጸረ ታንክ ፈንጂ ተኺሉሉ ነይሩ። ጸላይ ኣብ ጎላጉል ማብራህ 21 ታንክታት 8 ኣንፍምያን ኣሰሊፉ ድፋዓት ንምዕቃብ ኣትሪሩ ክዋጋእ ፈቲኑ ካብ

0: ዳማይ መከላኸል መስመር ምስ ተደፍአ እውን ነታ ማይ ዘላታ ቦታ ንምዕቃብ ኣትሪሩ ተዋጊዩ እንተኾነ ታንከኛታት ወገን ብማእከል ኣትዮም ንታንክታት ጸላኢ ብድሕሪት ምስ ተወተፍዎን እቲ የማነ ጸጋም ዝነበረ ኣጋር ሰራዊት ጸላውን ናይ ወገን ሰራዊት ብጉልባብ ረሻሻት ተጠቒሙ ምስ ሃጀሞ ክባታትን ክድምሰስን ተኻኢሉ
1: ክሳዓብዚ ናይ ዕዲ ውግእ ብለላ ናህና ነይሩ ናይ ኣፅዋር ብፍላይ ካብዛ ውግእ እዚኣ ግን ትቕየራ ኣላታ ጸላዊን ብፅዋሩስ ክዳረገናን ክዕብልለናን ጀሚሩ ማለት እዩ 36 ታንክታት ነይረኖ ቲሞተራይዝ ኣምፊብያን ቢትኣር ገለ መለ እየን ዝበዝሓ ኣርኣኖም በርሃንን ብሎ መዓልቲ ትውግእ ውዒልና ካብ ንጎ ሰዓት ሓሙሽተ ናይ ምሸት ተወዲዩ ጸላዩ ኩሉ ካብ ሞትን ክሳይን ዘምለጠ ምምራኽን ንዋደገ ፅውሃት ይፍልና
2: ታንክታት ወሲኹ እዩ ሓደ ክሳብ 30-35 ዝኾና ታንክታት ኣዳልዩ ብኤምፒ ትበሃል ኣለዋ ረሻሽ እሰን ብሙሉ እንተዳልየን ንሕና ዘለና ታንክታት ተናይ ቅድምናን ናብ ጢዑ ድረኸብናየን ናብ ዕዲ ድረኸብናየን ከዓ ደሪብና ኣለና መዳፍዕና ከዓ ሕጂ ክዳሉ ክእል እዩ ከዚ ረሻሽ ኣሎ እዚ እዚ እቲ ሓበሬታ ግን ተሓድሽ ኣትዩ ዘሎ ኩሉ እንኮላይ ናይ ዓፋር ምልሻ ኣብኡ ብቲ ጎቦታት ዓሪዱ ምስ ኣርዓኖ ብርዓኖ ንድሕሪ ተታሒዛ ካልእ ትኽልክለና ነገር የለን እዚ ዘይበሃል ብርቱዕ ውግኡ ኢሉ ኣጋር ሰራዊት ኢድ ብኢድ መካናይዝ ኢድ ብኢድ ኩሉ ናይ ህወትን ሞትን ሕቶ ኮይኑ ኣብዚ ኣብታ ሁጅም መወዳእታ ኣነ ይውጋእ ርእሳይ ተወቅዐ
3: በቃ ሓያል ደማዊ ዝኾነ ውግእ ግበር ኣብዚ ታንኪ ብታንኪ ካባና ዘይፍለዩ እቶም ኮማንዶ ከዓ ኣርብጂ ከዓ መሊኾም እዮም በቲ ኣርብጂ ገይሮም የቃፅሉ ፀረ ታንኪ ናህና ኣለው ፀረ ታንኪ ገይሮም ከዓኒ ነተን ታንክታት የቃፅልዎን ኣብዚ ሙሉ መዓንቲ ውግእ ክግበር ይውዕል ስለዚ ብወገና ክልተ ስዋኣት ኣርባዕተ ውግኣት ሓንቲ ታንኪ ድማ ተሃሪማ ከምዚ መቀፃል ዘይኮነሲ ተሃሪማ ግን ኣብ ቀፃሊ ውግእ ተዓርያ ምስትኽኻል ተገይርላ ትቕፅል ማለት እዩ
0: ጸላኢ ኣብዚ እዋን እዚ ጥራይ 12 ታንክታትን ክልተ ኣምፊብያንን ብርክት ዝበላ መካይንን ብታንክታት ኣርቢጅን ፀረ ታንኪ ሚሳይለትን ወገን ክቀፅልኦ ከለዋ መዳፍዓት ናይ ወገን እውን ኣብ መምርያ ጸላእን ነቲ ዝሃድም ዝነበረ ሰራዊትን ብፃዕቂ ደብዳባት ብምክያድ ጸላኢ ከምዘይውደብን ሕንፍሽፍሽ ከም ዝኣትዎን ይገብር ነይሩ በዚ ድማ ጸላኢ ሙሉእ ብምሉእ ተደምሲሱ ዝተረፈ ሰራዊቱ ክልተ ታንክታት ኣብ መንገዲ ገዲፉ ዘርጠብጠብ እናበለ ንዋዴ ክሃድም እንከሎ ምስኡ ብዘይካ መዳፍዓት ካልእ ኣየውፅአን ብኣጠቓላለዩ ውግእ ኣርዓኖን በርሓለን ጸላኢ ዝበዝሐ ኣቕሚ ናይ ሰራዊትን መካናይ ዝድና ሰሊፉ ኣብ ክከላኸለሉ ዝኽእል ምቹ ቅርፂ መሬት ዓሪዱ ብምፅናሕ ዝተኻየደ ግጥም ብምዃኑ እቲ ኩናት ካብቶም ቅድሚኡ ኣብ ጢዖን ዕድን ዝተኻየደ ውግኣት እቲ ዝዓበየን ዝሰፍሐን እዩ ነይሮም ወገን ኣብዚ ውግእ እዚ ብዓወት ክወፅእ ምኽኣሉ ቀፂሎም ንዝተኻየዱ ውግኣት ዋዴን በይሉሉን ዓብ ዝተዋፅኦ ነይርዎ
4: እታ ውጊእ ብፅቡቕ ተዛዚማ ተዓዊትና ታንክታት መሪክና ኣብኡ ነብረ ዓሙና ፀላ ስፋፋ ሓቢልና እዩ እቲ ውጊእና ደንከ ብኩሉ መገዲ ክንሪኦና ከቢድ እዩ ግን እንታይ ነይሩ ብልሕን ተዓፃፀፍነት ናይቲ ላዕለዋ መርሕነትን ናይቲ ውድብን ኣብ ታሕቲ ድማ ተብዓትን ቆራፅነት ናይቲ ኣብቲ መደብ ተሳተፍ ዝነበረ ሰብ ነይሩ እዚ ክልቲኡ ተዋሂዱ ነቲ ስሪሕ ናይ ደንከል ኣብ ዓወት ኣብፂሕዎ

0: ኣበባ ኣታ ኣበባ ንኣኸ ንዲ ኣበባ
1: ይህታይ ድሓና እንዲና
0: ኣበየ ኣለውቶም ደቅኸ
1: እንተኾን ከኣኸኸ ተኣከቡ ኢልካና
0: ኣበየ ኣለኹም ሞሳእከብኩም መቸም ዘረባይ ካብ ደይ ሰማሕ ነዊሕ ግዜ ይኮይኑ
1: ወይ እንታ እተይሃለውሉው እዚ
0: ህፁፅ ግዜ ዝህብ ጉዳይ ስለተረኽበ ኩሉ ኣባል ዝስድራ ትተኣከቢ ኢላ ትእዛዝ ኣመሓላሊፈስ በይኒ ክክፀንሐኒ
1: ሃና ኣብ እንዳ ኢንተርነት ኣለኹ መፃኹ ኢላትኒ ሮቤል ከዓ ደቂሲ ፀኒሑ ኣተሲአየና ኣለ መፅእ ፌቨን ትምህርታ ቋሪፃ ተሸቂላ እኳ ትመፅእ ኣላ
0: ሀ ትምህርቲ ክቋሪፅ ክምፅ ኢልክያ
1: እንታይ ደኣ ክገብር ንኩሎ ምሽኢልካኒ
0: ኣይ ምህሮ ዘይምህላው ክሓስብ ኣበባ ኣብዘይ ኣበባ ኣበባ ምህሮ ቋሪፅካሲ ይምፃእ እዩ
1: እሞ ብዘይካ ፌቨን ዘይበልካኒ ወረ ተሸቂላ እያ
0: ወረ ተሸቂላ እያ ተዘሪብለይ ኮይ ወይ ኣነ ጓል ይሓሻካ በጀካ ኮ ኮሎጆ ዝኣተወ ዶ ይብለይ እንታይ ሞ ክትገብር ምህሮ ካብዘይፀገበት ሃደር ተወሊዳ
1: ንሱ ሳይ ንሕሾ ኢና ሓምቆ ንሱ ማ ግደፎ እንታይ ኣፈርኩቡ ኢኸ ተረኺቡ
0: እዛ ኣፈርኩቡ ደይኮነ ጋማርኩቡ እዩ
1: ይ ባባ ድሓ እንዲኹም
0: ወይ ኣነ ጓለ ቦቂፃ ዶም ፅያትኪ ንኣኹ እኮ ዶ ይበልኩ
1: ኢልካ እኒኢኻ መላሓስካ ይትቐይር
2: ድሓ ንሕጂ መፅአ እንዴ እንታይ እዩ ተረኺቡ ይሄ ድሓ እንዲና
0: ንዕስከ ትበርነ እንተሓውኪ ተመሊሱ ደቂሱ ኸይከውን ተስ እዮ
3: በጃኹም ጅዑ ተኸሊስና እኩላና መሃቡና ካልኣይ ክፋል ዶሩምእየ ዶሩምእየ ክንቀትላ
0: ኮፍስ ክበል መን መስ ደቀሰ ኢኻ ክድቅፍ እዛ ጉዳይ እዚኣ ከይተፈትሓት ኖንቸ ድቃስ
4: ሎሚ ኸ ናይ ምንታይ ጉዳይ ተረኺቡ
0: ቢንያም ሓውኹም ድሕሪ ወርሐ ክመፅእ ኢሉ
4: ይህ ሞ ክመፅእ እንተበለ
0: ኣታ ክንደይ ትህወርሕካ ኣውዳ ናባ
2: ኣታ ኣባ ንክመፅእ ሞ እንታይ ኻ ክትምለ ኣላ
0: እሞ ስምዑ ናባ ቢንያም ወደይ ብዘይምምርዓዉ ኩሉ ኣባል ዛ ስድራን ዓፅመ ስጋን ዘይሓመመ የብልና ካብኣነ ሓሊፉሲ በዓል ቤየን ዓርከይ ከማን ድቃሲ ኢኖ
3: ሓቂኻ ባባ ድቃሲ ኢናዎ ብኾፍና ንሓድር ኣለና
0: ድቃስካ ድቃስ ዓባቅጤን ትኹን ብሓፂሩ ቢንያም ወደይ ንሓደ ወርሒ እዩ ዝመፅእ ዘሎ ስለዚ ኣብዘን ሰለስተ መዓልትታት ኩሉ ኣባል እዛ ስድራ ጓል ክትደልየል እያ
3: እንታይ ትኸውን ጓል እያ
0: ኣብቲ ግራት እናትጉልጉብ
3: ኣይ በየ ናይ ግራት
0: ኣብ ርእሲ ዓዲ
3: ኣባ ርእሲ ዓዲ ቤላ ቤላ
2: ኣቶ ኣባ ደቂስ እኮ እዩ ዘሎ ክሳብ ሕጂ ዘይተባራበረ
1: ሓቂ እዩ ሕጂ እኳ ይኣት እዩ ወይ ወደይ ድቃስ እኳ ዘይፀገበ
0: ሶይ ወይ ኣነ ወደይ ካልክ ክፅየልና ዲ ሓዲሩ
2: ዋ ኣታ ኣባ ስቕልካ እንዳቐፅለልና
0: ወዲየ ኩሉ ብዚኣ ዘሎ ንቢንያም ወደይ ጓል ድልየሉ ብላ ኣለኹ
4: እሞ ንቢንያም ሓወይሲ በዓል ሮቤል ሃና ጓል ክደሊሉ
0: እወ ንሕና ንስታ ቤተን ንስኻትኩም ከዓ ንዓኣተን ትፈልጡ
1: ሓራይ ነንፈልጠን ሃየ ንዛርብ
0: ራይ ገርም መበገሱ ክኾነና ብየን ዓርከይ ምብላዕ ምብልዑ ዝብእ ዓድና ይብላዕ እዩ ከመይ ዛኣ ዝመሰለት ጓል ሓወይ ኣላትካ ኮን ተበለኒ ዓሻኻ ዳኣ ድለየ ወደይሲ ዝብኢ ይኮነን ኢለዮ
1: ኣብ ኣፉ
0: ኣሻዲ ሓድ ገንበፍ ብልበይ እምበሪ ኣነ እኮ ግርም ዝብለኒ ንወደይ ጓል ደልየ እሞ ጥዒት ቆልዓ ደለየ ኣለይ እንታይ ኢልካ እዮም ጓለይ ጓል ሓፍተይ ጓል ወዲ ሓወቦይ ኣላትካ እስከ ረእያ እኳ እዮም ዝብሉኻ
2: ብቐረባ ንዝፈልጥዋ እምበር ንመንዳ
0: ንዓይነን ጨዋሳ ብለቆታ ስለምንታይ ደኣ ጓለይ መርዓ ዶንጊዋ እንተይልካ እዮም ወደይ ወይ ከዓ ወዲ ሓወይ ኣለዎ ዘይብሉኻ ብልኣ ትፈልጥዎን ኣለዋ ዶ
2: እሞ ጓለ በይ ፍሳ እዛ ጎረቤትና ኸ
0: ፍሳ መን ፍሳ
3: ፍሳ ኒኖ
0: ኒኖ ዋዕ ንሱ ደኣ በረቀረዩ ዘሎሲ ምሳይ ክዋሰብ
4: ኣታ ባባ ብዛዕባ እታ ቆልዓ ንዛረብ እምበር ኣቦኣ ሰኽራ ምዃኑን ዘይምዃኑን እንታይ የገድሰና
0: ያ ካልእ ዳኣምፁ ጓል ከተምፅእ ኸለኻ እንኰላይ ንስድራ ኢኻ ትምርዖ
3: በቲ ግምጣል ናይ ገዛውትና ዘላ ኣቦኣ ኸማን ቀደም እየ ሞይቶም ኣዲኣ ኸም ዝመስለኒ ሓዳሽ ሽማ ዓባይ ጓሎም ኣብ ካልኣይ ክፍሊ ሞኒተርና እንዲያ ነይራ እው ክትፅብቕ
4: ሓቁሎ ኣነ እውን ፈልጠ እየ ጥዒቱ ቆልዓ እያ
0: ሓዳስ ኣቤት ኣቤት ጭካነ ኣታ ምንታይ ኮይን ውዒሉ ዝወደይ

0: ሕማም ከዓ እኳ ኣይመክሕን እዩ። እዚ ሕማም ድማ ዘሰክፍ ተመሓላላፋይ ኣይኮነን።
1: ሄ ካልእ ዳምፁ ትዕበ ክስዕል ኮላ ኮ ዓዲ ኣትሕድ
2: ሓቁሎ ባባ ብቐዳማይ ብኣብቶቡስ ናብዚ ና መፃና ከለና ኢላ ትስዕል ኣላ። ኩሉ ሰብ ማዕፆ ክፎቶ ክፎቶ ምስ በለ ብፊኒስና ነጢርና ክንወፅእ ቁሩብ ተሪፍና
3: ኣታ ከይፈለጥናዮ ፎቶሪኖ ግዲ ጀሚሩ እዩ
1: ሱ ኣይቁም ነገር እንዳኣሉ ስምዒ ዝገብእ ኣበባ ንምብራቅ መሓዛኺ ሓንቲ ፅብቕቲ ጓል ሓዋላ እንዶ ትብሉ ይነበርክ
0: እፈልጥ እንታይ ነጋር ደልየሉ ንሳ ደኣ ማዓት ፅብቕቲ ጥራይ ወሓለን ለባ ምን ከኣ እምበር
4: ኣቶ ማማ እንታይ ደኣ ሞ ኮለል ተብልና
0: ኖ እሳሳይቲ ኾኖኒ
1: እሄ ዕዋላ ድያ ካል መእሰሪኣ ዝበተ ክትከልቢ ኣልክያ
0: መንኮም ኢሉ እቲ ፀገም ናይ ኣዲኣ እዩ ኣዲኣ ኣይተጥቡን እያ
2: እሞ ኣዲኣ ድያ እንዳ ሳራ ሰረት ክተጡቡ በላ
1: እዚ ኣባሕማ ንብል እያ ኣደ ድኣ ኸማ ክትኾነት እያ እምበሪ ንሱ ክኮነ እዞም ኩሎም ደቀይ ክክልተ ዓመት እንዳጥበኽ ክዕብኽ እዮም ጃሕጃሕ ዝብል ፀባ እዩ ዝነበረኪ
0: ከመይ ደኣ እንህለዉ ድማ በረቡር መስሉ ብቆልዐኦም ከለዉ ኸ ሓንቲ መዓልቲ እኳ ትኹን ርእሰይ ሓሚመ ኢሎም ሕክምና ሒዘዮም ከይደ ይፈልጥ
4: ዋ እንታይ ትብሉ ኣለኹም ካብ ሳይነስ ወፃ ኣባይ ንዛረብ ኣዲኣ እንዳሕዘይተጥቡ ኮይና ንሳይ ተጥቡን እያ ዝበለ መን እዩ ድሓር ድማ ፀባ ዝፈጥሩ ሆርሞን እኳ
1: ኣኽለኪ ነዲኣ ስሕማም ሕርሲ ማሃረታይ ትግበር እዮ እዚ ናይ ሳይንስ ጉዳይ ዘይኮነ ብግብሪ ዝረኣናየ እዩ
3: ቤላ ሓደ ነገር ዘኪረ ጓሎቤይ ኣብርሃ ኸ
1: መን ኣብርሃ
4: ሙሴ ላሓ ወይ ነቶም ጎረቤት ድሓወ ቦይ ተኽለ ዲኻ
3: ብራቫ ሃኒ ሓፍተይ
1: እንታይ ዋ ኣብርሃተን ሰለስተ ደቁሉ ደይተመርዓዋ
3: እዩ ሞ እንተ ዘይተመርዓዋ
1: ኣታ ምበርዶ ቀልብ ኣለኩም እዩ እንታይ ኮይነ እንዴ እንደይተመርዓዋ ስለምንታይ ኣብ ገዝኡ ተኣኪበን ኣለዋ
4: እንታይ ምልከተና ሕራይ እንታ ኮይነን ዘይተመርዓዋ
1: ኣብ ባህርያቶም ወይ ድማ ኣብ ዓፀም ገሊ ኣበር ኣለዎም እምበር ካብአን ዝፅብጥ ኣሎ ድዩ
2: እንታይ ማለት እዩ ዓፅሚ ዳቦ ብርሃ ዓፅሚ ንሓኸለዲና ደሊና
4: ባባ ብኢኸ እውን ኣይትዛረብ ኣነ ከም ዝመስለኒ እታ ቦኽሪ ጓሎም ጥዕና ስለ ዘይብላ ኩሉ ሰብ ከዓ ተዓባይ ኮላ ከመይ ጌርና ነታ ንእሽተይ ክንሓተላ እናበለ ክሳብታ ሕሳስ ልደት ንመርዓ ርኪባ እየ ዝብል
1: እሞ ነቲ ቅጭን ወደእሲ ነታ ቦኽሪ ኢኸ ሓሲብ ኩሉ ዓባይ ከላ ንእምን ኣሳይ ንህብን ተበሉ ኸ እንታ ክንብሎ
3: እቲ ቀደም ዝተረፈ ሕጂ ሃናን ከላስ ንፌበና ይተመርዕዋን ኢኻ ማለት ድዩ
2: እሞ ነቲ ዓባይ ኣነ ዘይምርዓዋ
0: ሓመድ ብላዕ ኣታ ማዓሲኻ ትልብ
2: ለባ ምስ ተምርዓኹ ብኸምኡ እንዲ ዓባይ ኣመርዑኑ ዝብለኩም ዘለኹ ርኢኻ ባባ ሓደ ዓርክና ምዕባይ ምዕባይ ተመርዑ ምሸት ምሸት ኣምሲ ተመፂ በቲ ገጂ ፊኢዳ ደሪዓ ትገድፎሞ ሕጂ ዓንዲ ሕቆ ፀገም ገይሩ ከይፈቶ ብእዋን ኣትዎ ኣለ
1: ንዓኻ ይትረፍ ዶኸ መርዖካሲ ኣብቲ መርዓ ሃውኻ ብንዳ ሓሙና ከይተፅርፈና ሓቢእ ካ ይኽውዕ
0: ብጣዕሚ ዘገርም እዩ ንሕናስ ሓንቲ ካብ ሓንቲ ነማርፅ እነዋዳድርና ኣለና እንዳሓድ ገንበስከ መን ይኣብር ኣልቦ ስድራ ኢልና
1: ዳሃይላት ከ
0: ተናዋልድከ ክመርፃ መሰለ የብለንን
1: እኮ ቤና ዓርከይ ደው ኢሉ ሓደራ ስለ ደወልክዎ ጓራ ክብልላ ኣሎ ማለት እዩ ነታላ ሕማም ጓሉ ዳ ከይብለኒ በል ኣብት ይክደን ሄሎ በይነ ሰምዓካ ኣለኹ ከመይ ውዒልካ ሃይለስጊ ኣን ሃይለስጊ ወፈሊጠ እዮ ውከጓ ታነዋሓ ጓሉ ታ ፈረስቲ በስ ታ ጨጉርርእሳ መቐመጫ ዝበፅሕ ዋ ውከጓ ወ ዋ ኣታበየነ ይይ እንታይ ቲካ ደኣ ኮለል ትብል እታ ፅብቕቲ ንዓኻ ትመስል ፍርቲ ዓይና ደይ ትብለኒ ብረዋ በየነ ሕጂ ግርም ቆርኣ ረኺብካ እታ ኸመላ ዳ ተኸውላትና ነይራ ህዋይ ናትካ ይሕባእካ ክብሉካ ስባሓቆም እዮም የቐኒ ለይበይና ዓርከይ ኣብ ካሕሳኻ ውዕለኒ እወየ ምሸት ኣብታ ንፈልጣ ንራኸብ ሕራይ ብሩኽ መዓልቲ ክብረት ኣበለይ ሕራይ ቻው ቻው ኣበባ ዓልል በይ ኣታ ዓልሊ
0: ሓደ ገንበስ ዓቢትካ ዲኻ ዝፈለጥክዎ ዘይብለይ ሰኣፈይ ከፊታ ዓልል ክብል
1: እኮ እንተበትስ ዓሊል ክለኺ ድሃ ወይ ኣምላኽ ጥዑ ነዚ ወዲይ ዘይትፀቦ ዘይትገፎ ዘይትሓፅሮ ዘይትነውሖ ዘይትቆጥኖ ዘይትረግዶ ማዕቆኑ ቆርዓ ደክሪብና ኣሉ ኣለና
3: ፅቡቕ እሞኒ ቢንያም ሓወይ ንንጎሮ
1: መን ኢሉ እኳ ፍፁም ኣይንነግሮን ኢሉ እዛ ምስጢር እዚኣ ዘውፀ እዛ ምስጢር እዚኣ ዝበተነ ካብ ውርሻ ካኩዕ
0: እሞ እንታ ባባ እንተ ነገርናዮ እንታይ ፀገም ኣለዎ
1: ተዘይ ነገርናዮ ኸ እንታይ ፀገም ኣሎ
4: ናይ ምምርዓዊ መደብ እንተዘይብሉ ኸ

0: ቤት እንታሃለዎ ተኸ
1: ዛዘምፀናሉ ጓል ባህ እንተ ዘይበሎ ተኸ
2: ባባ ደቂ ሰባት ንኸይምርዓዊ ዝእጉዶም ካብዚ ሕጂ ክጥቀስ ዝፀንሐ ካልእ ኣዝዩ ብዙሕ ምኽንያት ኣሎ
3: ቻላቻላ በጀካ ይተዳለኹን ኣይወሰንኩን መደብ ይብለይን ትስሕበኒ ዶ ትደፋእ ንይረኸብኩን ካልእ እንታይ ኣለዎ
2: ኣሎ ውሽጣዊ ሕማም ማለት ስንፈተ ወሲብ ደቂ ኣንስትዮ ናይ ዘይምፍታዊ ሕማም ከም ዘሎ ኸ ኣይትፈልጥን ዲኻ
0: ሙሴ እንታይ ኢኻ ትብል ዘለኻ እንታ ከምዚ ኸሎ ድዩ ሙሴ ኣነ ኻበየኖቶም እየ
3: ሂንታ ኣይትፈቶን ዲኻ
0: እንድዒ ክንፈቱ ከይንፈቱ ኣበይ ምስ መርዓኹም ናሙ ክንፈልጦ
4: ሙሴ ወደይ ነዚ ተፈዊሱ ዶ ተሰሪዶ ዝብልዎ ዲኻ
3: ክላትንበልና ኣበባ ኸዓ ዋ ኣባዕደ ኢሜርካ ኸ ከምኡ ኣሎ ድዩ
2: ፌቡ ናይ ጥዕና ሳይንስ ተማሃሪት እንዲኺ ንዕባሕ ግዝና
1: እወ ስንፈተ ወሲብ ዝበሃል ኣሎን ዶ ኣብ ክልተ ኸዓ ምቀል ሳይኮሎጂካልን ባዮሎጂካልን ሳይኮሎጂካል ዝበሃል ዘይንቡር ፍርሒ መንፈሳዊ ቐይዲ ሕዱር ስምብራት ወዘተ ባዮሎጂካል ዝበሃል ድማ እቶም ኣብ ነብስና ዝርከቡ ሆርሞናት ዘይክህልዉ ወይ ድማ ክውሕዱ ከለዉ እዩ ዘጋጥም
3: በሊ በሊ ትንበሊ ትበሊ ካልእ ከይትውስኺ
0: ፌቡ እሞ መድሃኒት ኣለዎ ዶ
1: ኣብ ዓለም መድሃኒት ዘይብሉ ሕማም ዳርጋ የለን ክበሃል ይከኣል ብዛዕባ እዚ ሕማም ድማ ብዙሕ መፅሓፍቲ ተፃሒፉ ንድዩ ሕጂ ብዚ ኮይና ክንውድኦ ዩ ንኽእል ኢና እቲ ቐንዲ መፍትሒ ግን ንኽልቲኦ መፃምድ ትኸፍ ኣቢልካ ሳይካትሪስት ብዝህቦም ምኽርን ማዕዳን እዩ ዝፍታሕ
2: ብተወሳኺ ናብ ገዛና ሞ ክንምለስ ባባ ናይ ደቂ ሰባት ምርጫ ዝተፈላለየ ስለ ዝኾነ ምርጫና ንዕባህ ክብሎ ስለ ዘይክእል ዋላ ስእላ ደይ ንሰደሉ
5: እንታይ ስእላ ምስ ደዳሊና ሎሚ እኳ ዘመኑ ዘመነ ቴክኖሎጂ ስለ ዝኾነ ብቢሮቻት እንዳተረኣዩ ከምዝረዳድኡ ዘይንገብር
0: ሃና እዚ ኢሞ ቫይበር መሴንጀር ኒበልዮ ገዝካ ኣሸሊሑ ርእስኻ ኣገንግን እንደውፃካ ዳሓር ንዓይ ጎስ ከተቃጥቡን ኢሉ ክማዕተና እዩ
3: ኣቶም ደቂ ክመፅእ እንድዩ ንሰሙን ምስጢር ማዕቋር ክትስእኑ
2: ባባ ፅባሕ ንጎ ብዝኾነ ምኽንያት ኣይደልያን እየተ ኢሉ ንእንዳ ጓል እንታይ ኢኻ ክትብሎ
5: ጓሎም ንወድኻ ከምዝደለኻ እያ ባባ በየነ ነጊርዎም ድዩ
3: እወ ዶብኣማስ መሰብ በለሉሲ ትርሓስ ክምበልዎም ከም ዝበልዎ እንዲ ክነግረን ዝፀኒሑ
1: እንታይ ሓት ገንበስ ሓቆም እዮም ዞም ቆልዑ ንቢንያም ንንገሮ
3: ብፍጹም ኣይትሕሰብዎ ክንደ ግዜ ድኣ ቢንያም ወደይ ሳርፕራይዝ ክገብረኒ ሎምስ ተራያ
0: ሳርፕራይዝ ኣየ ባባ መስተ ትጋብዞ ዘለኻ መሲልካ እዚኣ እኳ ብሊጥ እምበር ቤርሙት ኣይኮነትን
3: ክሳብ መርገም ዝረኸበልካ ከም ደርሆ ብማይ ውዒ ተመለጥ ኢለካ ኣለኹ
0: ባባ ነዛ ደርሆ ስባ ንመርገም ጥራሕ ይጠቀመላ ሓንሳብ ሓንሳብካ ደሮ ዓዲካ ብላዓና ኣብዚ ገዛ እኳ ጨንጭራ ፈረሰኛ ካብለይ ንበል ዓመታት ኮይኑ
3: በላዓይ በላዓይ እህ በላዓይ ከይደ ከይደ

0: ቤን ዓልከ ጽብቕቲ ቈልዓሲ ተረኺባላ ግና ዛውራይሲ ኣብ ኣዳራሽ ዶ ኣብ ገዛ ክገብረ
1: ዓሻ ዲኻ እንታይ ኣተወካ ገንዘብካን ጉልበትካ እንተሃሲ ኣብ ኣዳራሽካ ጌርካ በጥ ዘይትብል
0: መዋእለ ፍቐዱ ዕድመ ሕለብ ነይረሲ ሕጂ ዝኹሉ ዕዱም ሽሻይ ዕድመ ኸይፀሓፈ ኹምኹምኾ
1: ነቲ ብገንዘብ ዘይትመን ጉልበትን ፃዕርን ዘይተኣደነ ናይ እኽለማይ ወፃኢታት ዝትክእሲ ክንደይ ሰብ ይኽመፀካ እቶም ዝመፁኻ ኸ ክንደየም ከፅሑፉልካ
0: እንታይ ሞፈሊጠ ተሃቢኦም ከይፀሓፉ ዝኸዱን ከይሓፈሩ 10 ናቕፋ ደርብዮም ናይ 150 ወፃኢታት ዓንዮምኻ ዝኸዱን ኣጉዲልካ 500 ዶ የፅሕፈለ ይኾኑ
1: ዋላ ሽሕ ይኹኑ በቢ 50 እኳ 50,000 ናቕፋ እዩ
0: ቸቸቸ እዚ ደኣ ዋጋ ተንከብቲ ኮ ዘይኣኸለ
1: ክትፈልጦ ዘለካ ኣብ መርዓ እቲ ዕድመ ዘፅሓፍካሉ ዘይኮነ እቲ ዝበዝሕ ሓድሽ ሰብ እዩ ዝመፀካ ከምዚ እንተኮይኑ ድማ ናይ 50,000 ዕዳ ኣለካ ማለት እዩ
0: ከመይ
1: ምክንያቱ ዕድመ ዘይኮነ ዕቁብ እዩ
0: ንሱስ ሓቂ ኸ ኣዘኪርካ ኒኸ ንዓኻ እውን እኮ ተቀይመልካ ነይረ
1: ይሄ እንታይ ገይረካ
0: ኣነ ኣብ ናይ ሃይለ ወዲኻ 3 ናቕፈ የፅሒፈልካ ንስኻ ግን ኣብ ናይ ድሃብ ጓሌ 15 ኢኻ ደርቢኻ ኣለይከየድካ
1: ኣንታ ሓድገንበስ 12 ዓመት ዝገበረሲ ዘኪርካዮ
0: ኩለ የዝክራ እቲ ናይ እማ ወረቐተይ ኮ ኩሉ ግዜ የዝነቦ ዒድመ ተሊኒኻ ንዑ ተወኪሰ እየ ዝኸይድ ብዘይብኡ ድኣ እንታይ ዝንበብ መፅሓፍ ዶለኒ
1: እዝግሄር ጸሊኢልካ ሰብ እኮ እታ ዘላቶ እዩ ዘፅሕፍ
0: ድሓን ድሓን ንስስ በስ ዝገበርካለይ ገዲፍ እየ ኣለኹ ንኣበባ እሞ መን ይኸርዳእ ኣለ
1: ሰብ ኣይኩን ኣንስ ድኣ ንሰብኡተን ኣምፅእ ወስኽ ድገም እናበላ ተፈሽለን ጥልፈን ወይ ሽፎን ይንቀያይረን ፈጨ

0: ሕጭ እናበላ ትዳስ
1: ሓቅኻ ባዕላተን ከም ዝምልኦ ባ ብልዑልና ዝተይልና ዝጓደለ ክንምልእ ተተባራርን ዕልልልልልል ምባል ዳ ኣሎ ስርሐን።
0: ስለዚ ገጽ ክትባ የብልካ እንታይ ንግበር ወይ እንታይ ሓይሽ ዘይኮነ ትርር ኢልካ እቲ ውራይ ኣብ ሆቴል ክኸውን ኢልካ ሕቑኻ ይብካ ዕዝር ምባል እዩ ንኽትምልሰልካ ኸማን ክትሰምዓ የብልካን ከይደ ዳ ቻው ብሩኽ መዓልቲ ይግበሮ
1: ክእስ ከበለ ብሩኽ መዓልቲ ግበሮ ብሩኽ መዓልቲ ግበሮ። ናበይ ደሊኽንቲ
2: እሂ ባባ ቆፀር ኣለኒ
1: እዛ ስድራብ ቁልውላ ኮላሲ ንስ ከዓ ቆፀራ ወዲ ቆፀራ ተራእኪ
2: እንታይ መዓት ይወደይ
1: ኣበባ ፌበ ሙሴ
3: እይ ተሓጂ ኸንታይ እዩ ተረኺቡ
1: ንዑ ኩሉኹም ተኣከቡ ኣኼባ ኣሎ
4: ኣታ ባባ ካብ ተኣኪብና ንበልዑ እኳ ተኣኪብና ንልፍልፎ በዚሑ
1: ኣኼባታት በዚሑ ከም ዘሎ ኣነ እውን ናይ ሰዓትክዎን
4: ምብዛሕ ጥራይ ድኸ ዒፍ ኢልና እምበር
1: ኣባር ተሰጢሕካ ቢራ ምዕፋርከ ዒፍ ደብለካ ቁም ነገር ዳኣ ንኩሉ ሰብ ካ ይቀልጨውጨው ድብሎ
5: ኣብ ሓንቲ ነገር ሸንኮለል ምባል እምበር ዝፅላኣካ
1: ይ ምሴ ወደ ናይ ሕጂ እሞ ሸንኮለል ዘይኮነ ሕምብሊ ይልክ ንብል ምዓልና እዩ
2: ተስፋ ዘቑርፅ ዘረባ ኣታ ኣባ ኣነ ዘይተርፍ ቆፀር ኣላትኒ በጅኻ ዘረባ ካብቲ ክብትኻ ብሎ
1: ኣነ ዳ በታት ይኽዮ ጎማሚ ደዮ ቀራዲ ደየ እንደ መፅየ ነዲኹም ጥራሕ ተማሓፀንዋ ኩላ ኣብ ኢድ እያ ዘላ
3: ወሪድና ኣበባ ኣነ ዳ እንታይ ባሃሊት ከም ዘረባ ገይሩ ድፅላ ኣንኳ ይብለ
1: ንርኢ ሕጂ ንርኢ
2: በጅኻ ጀምረልና እቲ ግዜ ኳብ ከምዚኢታት ትጠፍእ
1: ከምቲ ዝበልኩኹም ሓዊ ከም ዝመፀሉ ግዜ ቀሪብ እዩ ዕረፍቱ ኣብ ሕፁነት ይኸልፎ ማለት እዩ
4: ስቡሕ ሓሳብ ዝብላዕ ዘረባ ባባ በል ናትካ ደሮ ሕልሚ እንዳ ኮይና ፀኒዓ ኣነ ኣብዛ ሕፁነት ኣብ ኣፍ ደገ ዋርዲ ኣለኹ ደሮ ከይሓዘ ዝመፀት ሰበይቲ ፓስተ ዘይተኸልከሎ መንእሰይ ተንከስ ኢለ ይሕልፎኒ ናይ ብርንጂ ድማ ኣኪበ ኣኪበ ንቢናም ሓወይ ከረደንሳ ክገዛ ኣብለየ
5: ኣታ ግደፈና እስኪ ሕጂ እቲ ውራይ ኣበይን ከመይን ይኸውን
3: ሙሴ እዚ ዳ ኣመርሕና ድና ንውስኖ
1: መንዳኣ ንሕና ጥራሕ ዘይኮነ ሕጂ እዩ ዝውሰን ቢንያም ወደይ ዝተባህሎ ጥራሕ እዩ ዘተግብር
2: ሕራይ ፅቡቅ ንገረና በል
1: በሉ እቲ ውራይ ናይ መርዓ ኣብ ኣዳራሽ ይኸ
3: እስክስክ ድገመለ
2: ኣቲ ማማ ክንደይ ምድግጋም ትፈትዉ ኢኺ እቲ መርዓስ ኣብ ሆቴል እዩ ዝኸውን ይብለክሎ እዚኣስ ንፅርት እንድያ
3: ኣብ ሆቴል ከይተሕመኒ ኣባ ስንክልቲ ድየ ድንስብ ሆቴል ትገብሮ መርዓ ወደይ
1: ኣበባ ኣነ ኳ ሓት ዘይኮንኩ እዚ ዘየ ዘለኹ እዚ ድማ ናይ መጨረሻ ውሳነ እዩ
3: እሞ መይተ እሞ ጓል ሰዓረ ይኮንኩን
1: ጓል ሰዓረ ሰዓረ ኮ ስማበኹ ስለ ድኾነ እምበር ንዓይ ስለ ዝሰዓርክ ይኮነን መፀውዒኹ ኮይኑ
3: ኣተስቕ ዲኹም ትብሉ ትም ትብሉ መርዓ ዝፈትዎ ቢንያም ወደይሲ ኣብ ሆቴል መርዓአን ኣብ ሆቴል ገይሮነ ኢለ ስጋ መሓዙተይ ምንጭት ነይረሲ ውራየ ኣብ ሆቴል ገይረ ድማ ስጋይ ንመንጫ ተኽቦ
6: ደቂ ሰባት ኮ እዚኣ እያ ፀገምና ኣቐዲምና ብዘይምሕሳብናን ምስተውዓልናን ብዝተዛረብናዮ ቓል ኣብ መፃወድያ ንኣቱ
4: ኣብ ኣኽር ድማ ትምካሕ ትምካሕ ኣብ ርእሰኻ ኳሕ ይምሰለልካ
5: እሞ ርእቶ ዶ ክንህብ
1: ንድጋፍ ተኾይኑ ክፉት እዩ
3: ሓድገንበስ ኣነ ፃወት የለኹን
1: እበ ኣነ ደርፍ ኣለኹ
3: ስማዕ እሞ ንዓኻ እውን ትውራይ ኣብዚ እንተኾነ እዩ ዝሕሸካ
1: ከመይ
3: ተዓዲምካ ፍቆዶ ዳስ ቆጭቆጭ እናበለካ ዝኸፈልካዮ ገንዘብ መዓስ ክምለሰካ
5: እዚ ሕልሚ እዩ ዝኸፈልካዮ ዝምለሰካ ሜላ ዘይኮነ መሊሱ ናብ ሓድሽ ዕዳን ዕንድዳን ሸመካ መፈንጠራ እዩ
3: ሙሴ ወደይ ከይጸልኣካ እዛ ጉዳይ ንዅላትና ኸተፈራርደና እያ
4: ኣነ ምስማማ ኣለኹ እንታይ ዝገብር ሆቴል እዩ ተረፍ መረፍ ዘይትረኽበሉ ይዕርኽቱኻ ብቕፅር እምበር ከም ድላይ ካ ዘይትዕድመሉ ይኣኽ ዝቖር መድመድ እዩ
2: ኣነ ድማ ምስ ባባየ እየ ዘለኹ ልዕሊ ዅሉ ዝጽልአካ ወርሑ ሙሉእ ኣብ ቅጫ ስዋ ምስንካት ጹምቃ ሕልፎት መርዓ ሳልስቲ ሓማውቲ ባ ፍጹም እኳ እዩ ዘይውዳእ
4: ምልሶት ሕፁነት ካ ኣሎ
3: ንስኹ እኳ ፈሊጠክ ኣለኹ ትህኪት ይደዛርበክ ደሎ
6: ኣነ ኸዓ ምስማማ ኣለኹ
1: ወዲ ሃይለኸ ፌበ ንስኻ ኸም ኢልኪ
6: እወ ግን ወላ እኳ ምስማማ እየ እንተበልኩ በቲ ንሳ ተሓስቦ ዘላ ኣይኮንኩን ናይ ሆቴል መርዓ ምሉእነት ዘይብሉ ናይ ህፃናት መስተ ዘይሕለወሉ ብብዙሕ ሰብ ዘይትዕድመሉ ዋእ መቀያየሚ ብራዋ ዛጓለይ በዚ ኮይኑ በቲ ትድግፍኒ ኢኽ ዘለኸ
4: ጀዲድ ሓሳብ እሞ ካብቲ ካሶሙ ኣብ ክልቲኡ ዘይትገብርዎ
1: ጉኑፍ ኣብቲ ናብቲ ንዳኸትካ ክትበልዕ ውሰይ ወደይካ እንታይ ርእትኻ
5: ናተይ ፍልይ ዝበለ ርእቶ እዩ ሎሚ ሰብ ጎሪሕ እዩ ዘየድሊ ወፃኢታት ምውፃእ ዕሽነት ምዃኑ ፈሊጡ እዩ ከምዚ ሓደ ሓደ ለባማት ዝገብርዎ ኣብ ዝኾነ መናፈሻ ናይ ቁርሲ መደብ ጌርና ደይንውዳእ
7: ዋ ደይከውን
1: ሙሴ

0: ሆቴልን ካብ ገዛን ምረፅ ኢኻ ተባሃልካ
1: ካብ ክልቲኡ ደኣ ብዓሰርተ ኣፅፊ ናይ ክልቲኡ ወገን ውሕዳት ዕዱማት ጌርካ ኣብ ኣዳራሽ ኹን
0: እኮ እዛ ስድራ ብማዕረብ ክልተ ተገሚዓላ። ስለዚ እቲ ወፃኢታት ኣነ ስለ ዘውፅኦን ኣነ ከዓ ስለ ዝኾንኩ ወሳንን ኣብ ሆቴል ክኸውን ተወሲኑኣሎ።
2: በልዛ መርዓ ብሰላም ክትሓልፍ እንድሕር ደሊኸየ ከምቲ ነ ቦታትናን ናይ ኣዴታትናን ኣብዛ ገዛአት
0: እዚ ሞ ሕልሚ እዩ ፍፁም ከይትሓስብ እዮ።
2: ኣነ ድማ ብሆቴል ተኸይደ ቅዱስ ሚካኤል ኣእጋር ይስበራ።
3: ማማ እዚኮ ምርዳ ኣይፈውሱ ስለምንታይ ትምሕሊ
0: በሊ ሃበይ ሃቢ ሃቢ ትቀምሽ
2: እሂ ታይልካዮ።
0: ኣነ ድማ እዛ ሰረይ ክበክ ሞ ንስኻ ኣቶ ኣበባ ትበሃል ኣነ ድማ ወይዘሮ ሓድ ገንበስ ክበሃል
2: እሞ ኣነስ በቲ ወርሒ ወርሒ ፀበል ዝገብረሉ መልኣኽ ምሒለ የ
3: እስካ ሓንሳብ ብነምሓ ወይ ደው ኢሉ
0: ፌበ ከይትነግረዮ ከይመልቆኪ
2: ፌበን ጓለይ ንገር እዮ ሓደ ኣ ክትወልድ
0: በሊ ድሓን ዘረባ ዲኸም ወስምዒ ካብዛ ውርሻ ክሓከክ እየ።
4: ኣታ ባባ ብዘይካዛ ኣባሓጎይ ዘውረሰካ ገዛ እንታይ ዝውረስ ኣለካ? እዛ ገዛ ከም ዘዋሪት ዋንጫ ከተዙራ ደሊኻ ውላድ ናይ ወላዲኡ ውርሻ ዝፅበ እንተኮይኑ ብደቡብ ከሪቡ ሞይቱ ማለት እዩ።
0: ሰይ ኣብዚኣ በፂሕካ እምበኣር ለቢምካለ ዘይተቀበርካ ኮይንካ እምበርስኻ ደኣ ቀደም ቀደም ቀደም እንዲኻ ሞይትካ
1: እሞ ሰለስተ ብሰለስተ ኻብ ኮና እቲ በዓል መዓልቲ ቢናሓወይ ይተሓተት።
3: ሙሴ ንባባስ ማዕሬና ሓንቲ መንበር ክትቦ ደሊኻ
0: እንጀራ ዝግብል ዕዛ ጓለ እዚ ድማ ናይ መጨረሻ ይግባይ ዘይበሃለ ውሳነ እዩ።
2: ናተይ ውሳነ ዝቕይር ሓይሊ ተተረኺቡ ድማ ንርኢ።
3: ማማ ባባ ናይ ቢንያም ሓዳር ክንምስርት ናትኩም ሓዳር ክንብትን
2: ብትንትን ይበል
0: እቲ 35 ዓመት ዝገበረ ሓዳር ናክብታል
2: መን ኢሉ? ኣነ ነቲ ናይ ሆቴል መርዓ የ ዝበልኩ።
4: ማማ ነታ ብሃን ቆውታ ዝፅበያ ዝነበርኩ ደርሆ ከይተእክልና ደሊኽዲኺ
2: ሽጥ ብኸብዱ ትምበል
0: ትማይብልኒ እዩ ትምበል ንስኸ
2: ትምበል ንስኻ
0: ትምበል ንስኸ
3: ዋ ኣቲ ማማ በቻ ክስቕበል
1: ዋእታ ስቕባበሉ
4: ስቕበል ትምበል ትምበል ስቕበል ስቕበል ትምበል ትብል ዘለኻ ኩላትካ ውስ
2: ኣታ ኸላ ስኻ ኸዓ እሱ ምስ ሞትና ነርክበሉ።
3: ባባ ንሱ ሞ ይፅናሓልና ዓብ ሽግር ተፈጢሩ ኣሎ።
0: ንንታይ
3: ሽግር? ቢንያም ሓወይ ናይ ምምፃእ መደቡ ሰሪዝዎ
0: ወዳይለትከ ሞተዋሪድና ደውሉሉ እስከ ደውሉሉ ማ ኣራኽብኒ
3: ባባ ንስኻ ናይ ዘይምምፁ እየ ዛርበካ ኣሎ ካብኡ ዝዓበየ ሽግር ተፈጢሩ ኣሎ።
0: ካብ ዘይምምፁ ዝዓቢ ሽግር ከ ኣሎ
3: እወ ከምቲ ንስኻ ዝሓሰብካዮ ቢንያም ሓወይ እውን ንዓና ሳርፕራይዝ ክገብረና ኢሉ ዩ እምበር ክምርዖ እዩ ዝመፅእ ነይሩ።
0: ክምርዖ ምስ መን ክምርዖ? መን ደጊሩ መን ኣውፅዋታ ምስጢር
3: ተራ ንዒቱ ጥምተኒ ኣነይ ነገርክዎን
1: ዋላ ኣነይ ነገርክዎን
0: ወንስኻ ኢኻ ነጊርካዮ
5: ኣነስ ቴሌፎኑ ኸማና ይፈልጣኒ
3: ዝነገሮ የለን ቢንያም ስርሑ ሃንደበት ፍቓድ ከልኪሎምሞ እምበር ምስ ሕፅይቱ ክምርዖ እዩ ዝመፅእ ነይሩ ንብለካ ኣለና።
0: ምስ ሕፅይቱ ብፍፁም ኣምለክደ መን ዝመረቀሉ ሕፅይቲ ኣነ ዘይፈልጣ ንዓይ ከይማኸረ ኣይውዕሎን እዩ ኣይውዕሎን ይብለክ ኣለኹ።
3: ውዒልዎ እዩ ሕጂ ድራይ ተቓላጢፍና ገለ ንግበር
0: እንታይ ክገብር ነብሰይ ከጥፍእ ሕጂ ኻ ኸመይ ገረ ንበየና ክነግሮ ሃይለ ዝካኸ እንታይ ክብለኒ እወይ ሓደገ መስተዋሪትካ እወይ ፍሽለት እወይ ውርደት ፌቦካለ ሓሲኸ ኢኸምሽ ሓሲ እባበልኒ ሓሲ እበልኒ ኣታትሚኢልኩም ዲኹም ትርኢኒ ደቂ ሰደየ ዶኣለኹ
3: ኣታ ባባ በስማ እንበል በጃኻ
1: ኣታ ባባ ገለ ትኸውን ኣለኻ
0: ሕማ ኣህልሚ ድሓደምኩስ ትብልኩም ትርኢኒ ዋ ኣታ ኣታ ፀፊዒኩም እንታይ ተባራብርኒ ዋላ ማይ ድጋምንተይ ትግጭውኒ ፌበን ንዕበጃኸ ንበየነ ደውል ክገለ ግበር በልዮ ንዕበጃኸ
2: ሚካኤላ ቦይ ሰማዕን ድዩ ወርሒ ወርሒ እምበር የ ትፀምቀሉ ከመይ ገይሩ ደኣ ክጠልመኒ
3: ክላ ንስኻትኩም ሳክት ኢኹም ብኻ ናብ ቆፀራና ኸይድና
1: ባባ ሕጂ ዶ ሓይሽ ኩላትና መዋጥር እቲኻና
0: ሕጂ ዶ ሓይሽ ምንባል መፍትሒ ይኮነን ምስ ፌበን ተማኺርካ ገለ ግበሩ እዛ ስድራ ኩላ ትጠልመኒ ኣ ዘላ።
6: ሓድ ገንበስ ኣለኻ ዶ?
0: ወይ ወይ ውርደት ኣታ ኣታ በየነ መፅ ኣታ የለን በብሎ ኣታ የለን ደይትብሎ
6: ሓድ ገንበስ
0: የለኹን።
6: ሓድ ገንበስ ድሓን ዲኻ
0: እንዴ? ኣይድሓን ኣይድሓንኩ እንዴ በየነ እንታይ ደኣ መፂኻ ፈሊጥካ ዲኻ?
6: ንስኻ እምበር ሰሚዒካ ዲኻ?
0: ሕጂ ፈሊጠ ሕጂ ጉድ ኮይነ ንስኻ ኸመን ነጊርካ?
6: ንዓይ ደኣ ቦታ ቆልዓ ነጊሩኒ
0: ንስኻ ፈሊጥ ድዩ እንታይ ደኣ ኢልካ?
6: ጎህዩ
0: ይጎህወ ከመይ ዘይጉሂ ኣነ ስሕርኩም ትር እንዲ ኢለት ኣለኹ።
6: ቀደም እውን ኣገዲድና ኢና ነርና መዓልቲ ኣትያ ምስ ተባሃለት ግን ዓርካ ሒዝዋ ተሰዊሩ ናይ ሓድ ገንበስ ኣይተሓዘለይ በልዲልና ካይናበሎ ኢሉኒ
1: ባባ በየነ ነታ መርዓቲ ዓር

0: ሒዝዋ ጠፊኡ ዲኹም ትብሉና ዘለኹም?
1: ወይለይ ንናይ ዳ እዩ ፈሊጠ ክብለን ንፀኒሑ
2: ቢንያም ኣብኡ ዘይንፈልጣ ሕፂኢተ ከም ዝፀንሓቶም ነሪ
1: ኣብኡ ሕፂኢት እንተይ ነራቶ ደኣ ስለምንታይ ንዓይ ጓል ድለየሉ ኢልካኒ
2: ኣነ እንታይ ፈሊጠ ዋላ ሕጂ እውን እኳ ካብ ኣፍ ሰማዕክዋን ፌበን ኢልኒ ስለ ዝበለትና እኳ ኢና ንዓብድ ኣለና
1: እሄ ፌበን ሓቂ ድዩ
3: ሓቅን ፈረቓን
2: ክላ ንስኽ ድማ ትምዳኣ በሊ እቲ ፍርቂ መፅንሓልኪ ሓደ ሙሉእ እኮ ዘይከኣልና እዩ
3: እሞ ቢናን ሓወይ ዝነገረኒ እኳ ይነጊረካ
1: ተመስገን ተመስገን ኣብ መፃኣይ ብምዃነይ ነብሰ የ ክወቅ ዝፀኒሐ ፅቡቅ ኣበሲርኩምኒ ኣብ ቦታ ቆልዓ ገለ ግዲ ዛሪቦ ኣብ ቅንዕናኻ ዝወርደካ ሕማቕ ፍጻመ ናብ ፅቡቕካይ ዝቕየር እኳ ኢሉኒ
3: ብልከ ፅቡቕ ኣባህላ እዩ እንተኾነ ግን እዚ ፍጻመ ዓበ ትምህርቲ ገዲፍልና ይሓሊፉ
2: ኣበባ ኣታ ኣበባ
4: እሂ እታ ተኾንካ ሕጂ ኸ
2: ኣይትኸሪባ እቲ ክብለክ ዝፀናሕ ክኩሉ ተሪፍ እዩ
4: እቲ ብሆቴል ክበሃል ዝፀንሐ ተሪፉ
5: እዎ ተሪፉ ማማ
4: እሂ
5: ባባ ኣብ በረድ ክፅሕፍ ፀኒሑ
4: ናይ ምንታይ በረድ
5: መርዓውቲ ከይሓዙስ ኣዳራሽ ካረይ ኮይኑ ነገሩ
4: ባባ ዘረባይ ጥራሕ ዝሰማዕ እንዲኻ ትብል ኮንካ
5: ሓቀያ ሓንሳብ ስምዑና ተበልናኩም ስምዒትንጠብኩም ትብሉና
3: እወ ርእቶ እንተሃብና ነዲኣስ ሕማምሕርስ መሃረታ ኣልኩም ተባጭውልና
1: ሓቁኹም ዞም ደቀይ ዓዴኻስ ናይታ ብንእሽተኻ ትርእካ ኩሉ ግዜ ቆልዓ ዘለኻ ይመስላ ኮይኑ እምበር ዋላ ልቦና እንተመኩራን ሃልወና ልዕለና ስለተምሃርኩም ልዕለና ከም ትፈልጡ ክስቆረና ነይርዎ
4: ልካ ዓለኻ ብየነ ካብ ምህሮ ኣእምሮ ትብል ምስላ ኩሉ ግዜ ኮነትን ሓቂ ንደቅና ልብና ከፊትና ክንሰምዖም እዩ ዝግባአና
1: ሓድገንበስ ንደቁ ስለ ዘይሰምዐ ሃይለዝጊ ድማ ንጓሉ ክጉዕፅፅ ስለ ዝፈተነይኮ እዚ ኩሉ ፍሽለት ኣጋጢሙ እኽለማይ እንተዝግበር ነይሩ ድማ ዓብ ዕንወት እዩ ነይሩ ሕጂ ግን ኩላትና ስለ ዝተጋገና መለበሚ ኹነና
2: ቤና ዓርገ ኩላትና ንፅቡቅ ኢና ሓሲብና ኣነ ድማ እዛ ሳብራይ ዝብልዋ ክፍትና እንዲ ሓሲበ ግና
3: እዚ እንታይ ይመስለኩም ሳይንቲስት ሓደ ኤክስፐሪመንት ከዳልዉ ከለዉ እቲ ውፅኢት ክፈሽል ስለ ዝኽእል ሓድሽ ምውዘታቶም ኣባናፅ እዮም ዝፍትንዎ
5: በዓል ባባ ድማ ኣብ ሰብ ይፍትንዎ ሞ ተላኻኺምካ ትጠፍእ
1: ዳሓን ዳሓ ክምብል በለንበል ኣይተኸዓወን
2: ወይ ተኸዓወን
5: ኣይተኸዓወን ተዃዒስ ውሑሽ ኮይኑ ክወዘና ቐሪቡ ዕቕንዲና ክንብል ፀኒሕና እዚኣ ምስላ ኣብ ዋንጫ ስዋ ወይ ከዓ ኣብ መለክያ ጥራያ ትሰርሕ

እዚ ሰላምታና ተቐበሉ ፈኖውን ኣብ ምክታል ትኮቡ ዝኸድኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓና ኣኺሉሎ ሎሚ 9 ሓምለ ዝተዳለዎ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም ምስኻትኩም ፀንሕ ሚካኤል ሓድጉ ፈልማ ግን ብቀነጡታቱ እፍለም

0: ኣብ ዞባ ዓንሰባብ ዓመ 2025-2026 ብዙሕ ትካላት ቅድመ ትምህርቲ ብ127 ሚታዊ ተዓብዩ ንትግባር ውዕል ምዕቃብ ረቂቕ ባህላዊ ርሻን ምድላው ሰነድ ምዝገባን ዝምልከት ዓውዲ ዘተ ኣብ ኣስመራ ተኻይሉ ንግድያት ፌስቶላ ዝግበር ሓገዛት ብዝተወደበ መገዲ ክድፋሉ ሰብ ሞያ ጥዕና ኣዘኻኺሮም ኣብ ዜናታት ወፃኢ ኣሜሪካን ኢራንን ዝጀመሮ ሓድሽ ምልዋት መጥቃዕታት ሎሚ 9 ሓምለ ቀፂሉ ኖ ኣብ ፓኪስታን ብምልዋጥ መጥቃዕታት ልዕሊ 90 ሰባት ከም ትቐትሉ ተገሊጹ መንግስቲ ናይጀርያ ብሓደጋታት ዕልቕልቕ ክስዕብ ዝኽእል ክሳራታት ንምቅላል ዝለዕለ ናይ መጠንቀቕቲ ኣዋጅ ኣውፅኡ ዝርዝር ዜና ኣብ ዞባ ዓንሰባ ሎሚ ዓመት ብዝሒ ትካላት ቅድመ ትምህርቲ ብ170 ከም ዝዓበየ ተገሊፆም ብዛዕባ እዝን ካልእ ኣብ ቀዳማይ መንፈቅ 226 ዝተሰላሰለ ልምዓታዊ መረባትን ወኪል ሪና ኣልማዝ ወልደ ገብርኤል ዘዳለቶ ፀብጻብ ይስዕብ
1: ኣብ ዞባ ዓንሰባ ብምውሃድ ህዝብን መንግስትን ብዝተዓመ ስራሕ ኣብ ዓመተ ትምህርቲ 225-226 ብዝሒ ትካላት ቅድመ ትምህርቲ ብ127 ሚታዊት ከም ዝዓበየ ብ78 ሓምለ ኣብ ከረን ኣብ ዝተካየደ መንፈቃዊ ገምጋም ምምሕዳር ዞባ ዓንሰባ ተገሊጹ ኣብቲ ገምጋም ኣብ 224-225 ኣካዳምያዊ ዓመት 134 ጥራይ ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ኣብዚ ግዜ እዚ 304 ከም ዝበፅሐ ቁፅሪ ተምሃሮ ድማ ብኡ መጠን ብልዕሊ ዕፅፊ ክቢ ምባል ናብ ኣስታት 19,000 ከም ዝበረኸ ተሓቢሩ ብዘይካዚ ኣብ ዝሓለፈ መንፈቕ ልዕሊ 65 ሚልዮን ናኣፋ ዝወደአ ህንፀትን ፅገናን ዲጋታት ትካላት ትምህርትን ጥዕናን ከምኡውን ፅርግያታት ዝርከቦ ፕሮጀክትታት ከም ተገብረ ፀብጻብ ህንፃዊ ልምዓት ኣነፂሩ ኣብ መዳይ ጥዕና ብሰብ ሰርሑ ብልሒ ዝተደገፈ ዘመናዊ መነፀሪ ሕማም ቲብን ሙሉእ መሳርሒታት ፊዚዮትራፒ ህፃናትን ኣብ ሆስፒታል ከረን ናይ ኣልትራሳውንድ መመርመር ድማ ኣብ ማእከል ጥዕና ሓመልማሎ ከም እተዋደደ ተሓቢሩ ተሳተፍቲ ኣብ ዝቐረበ ፀብጻባት ድሕሪ ዘካየድዎ ዘይሕጋዊ መሸጣ መሬትን ምስራሕ መንበርን ዕቱብ ቁፅፅር ክግበረሉ እኹል ናይ ጓሓፍ መእከቢ ክቐረብ ኣብ ከተማ ከረን ምሕደራ ቦጣት ማይ ቆላሕታ ክወሃቦ ከምኡውን ምጥርናፍ ዓድታት ብዕቱብ ክስርሓሉ ዝብል ርእቶታት ኣቕሪቦም ወኪላ ማሕዳር ዞባ ዓንሰባ ኮሎኔል ክብሮም ንርኣዮ ኣብ ዘቕረቦ ቓል ንዝተሰላሰሉ ስራሕ ድሕሪ ምምውጋስ ሕፅረታትን ድኸማትን ንምፍዋስ ብዝበለፀ ውህደት ክስራሕ ተማሕፂኑ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብዱላ ምሳብ ወገኑ ሕብረተሰብ ምንቃሕ ምውዳብን ምዕጣቕን እቲ ዝሓየለ መሳርሒ ስለ ዝኾነ ብዝሓየለ ክስራሓሉ ተራብዩ
0: ናብ ካል ዜና ምስንሰግር ንትግባር ውዕሊ ምዕቃብ ረቂቕ ባህላዊ ርሻን ምድላው ሰነድ ምዝገባን ዝምልከት ዓውዲ ዘተ ኣብ ኣስመራ ተኻይዱ ካብ ህዝባዊ ርክባት ኮሚሽን ባህልን ስፖርትን ዝበፅሐን ሓበሬታ መልክዕ ፀብጻብ ተዋሂዱሎ ስቴፋኖስ ግርማይ ከቕርቦ እዩ
2: ብምትሕበባር ኮሚሽን ባህልን ስፖርትን ኤርትራ ቤት ፅሕፈት ትካል ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ኣብ ምብራቕ ኣፍሪቃን መንግስቲ ጃፓንን ዝተወደበ ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ርሻ 2003 ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ብ6-7 ሓምለ ኣብ ኣስመራ ተኻይዶም ኣብቲ ክኢላታትን ወከልትን ባህሊ ኣብ ዞባታት ሃገራዊ ቤተ መዘክር ኣፅናዕትን ተመራምርትን ረቂቕ ባህላዊ ርሻ ከምኡውን ኣባላት ክፍሊ ባህል ስፖርትን ዝተሳተፉ ዓውደ ዘተ ንመሰረታዊ ኣምራትን መትክላትን ውዕል ዕቃበ ረቂቕ ባህላዊ ርሻ 2003 ኣብ ትሕቲ እቲ ውዕል ዝርከብ ምዝገባታት ተመክሮ ኤርትራ ኣብ ምፅናዕ ምስናድን ምዕቃብን ረቂቕ ባህላዊ ርሻ ምልላይን ምዝገባን ህፁፅ ዕቃበ ዝደልዩ ርእሻታት ምድላው ሰነድ ምዝገባ ኣብ ዩኔስኮ ከምኡውን ተሳትፎ ሕብረተሰብ ኣብዚ መስርሕ ዝምልከት መግለፂታት ምስናይ ግብራዊ ኣብነታቱ ቀሪቦም ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል ምዕቃብን ምትሕልላፍን ባህላዊ ርሻታት ንኤርትራውያን ኪኖ ታሪኻዊ ኣገዳስነቱ ኣብ መስርሕ ምምፃእ ናፅነትን ህንፀት ሃገርን ኣገዳሲ ተራ ከም ዝነበሮን ከም ዘለዎን ብምግላፅ ረቂቕ ባህላዊ ርሻታት ብዝግባእ ተፀኒዖን ተሰኒዱን ካብ ወለዶ ናብ ወለዶ ንኽመሓላለፍ ብኣተክሮ ይስርሓሉ ከም ዘሎ ኣብሪሆም ኣምባሳደር ጃፓን ኣብ ኤርትራ ሂዳኪ ማቱሶብ ወገኑ ንሃብታምን ብዙሕነት ዘለዎን ባህላዊ ርሻታት ኤርትራ ብምጥቃስ ሃገሩ ኣብዚ መዳይዚ ምድግጋፍ ከም እትገብር ገሊፆም እቲ ዓውደ ዘተ ብወኪል ቤት ፅሕፈት

0: ዩኔስኮ ኣብ ዞባ ምብራቅ ኣፍሪቃ ሚስ ጁዲስ ኦጋናን ክኢላ ናይዚ ዓውዲ ዶክተር ላብሞር ማዝቢኮን ተመሪሖም ኣወሃሃዲት ትካል ሕቡራት ሃገራት ኣብ ኤርትራ ሚስ ናህላ ቫሊጂ ኣብ ዝሃበቶ መዛዝም ቃል ኤርትራ ኣብ ዓውዲ ዕቃብን ምስግጋርን ባህላዊ ውርሻ ንእተካይዶ ዘላ ፃዕሪ ድሕሪ ምምጓስ ብወገን ዩኔስኮ ኣብ ስልጠና ምልውዋጥ ተመክሮን ግብራዊ ናይ ወፍሪ ዕዮን ዘድሊ ምድግጋፍ ከም ዝግበር ቃል ኣትያ ኤርትራ ንውዕል ዕቃብ ረቂቕ ባህላዊ ውርሻ 2003 ኣብ 211 ካብ እትፈርመሉ ንድሓር ዝተፈላለየ ስልጠናታት ከም እተወደበ ልዕሊ 50 ባእታታት ትረቂቕ ባህላዊ ውርሻ ኣብ ሃገራዊ መዝገብ ከም ዝሰፈረ ከምኡ ውን ኣብ ዝተፈላለየ መድረኻት ናይቲ ውዕል ከም ዝተሳተፈት ዝፍለጥ እዮም።
1: ንግዳያት ፊስቶላ ዝግበር ሓገዛ ብምስርሕ ሕውየትን ኣገዳሲ ስለ ዝኾነ ብዝተወደበ መንገዲ ክስራሕ ሰሞያ ጥዕና ዘኻኺሮም ወኪል ሪና ዘርኣይ ብርሃንን ዘዳሎ ዜናዊ ፀብፃ በልልታ ኣብ ተማርያ
2: ኣብ መንደፍራ ኣብ ዝተደኮነ ማእከል ተሃድሶን ሕውየትን ፊስቱላ ንዝተዓቕባ ግዳያ ዝግበር ምብፃሕን ምትብባዕን ኣብ ኩሉንትናዊ ሕውየትን ልዑል ተራ ስለ ዘለዉ ብዝተወደበ መንገዲ ክድፍኣሉ ሰሞያ ጥዕና ኣዘኻኺሩ ብቦርሃ ማድኤን እዞባ ደቂ ኣምሓረ ተወዲቡ ብ7 ሓምለ ኣብ ዝተኻየደ ንግዳያት ፊስቱላ ናይ ምብፃሕን ሓገዝ ናይ ምብርካትን መደብ ክኢላ መወለዳን ዶክተር ኣብርሃም ኣማኒኤል ንጠንቂ ሳዕቤንን ሕለኽለኻትን ፊስቱላ ድሕሪ ምዝርዛር ፍወሳን ሕውየትን ፊስቱላ ኣካላዊ ቅጠባውን ማሕበራውን ሸነኻ ስለ ዘለዎ ተራ ሕብረተሰብ ክዓዝዝ ከም ዝግባእ ኣገንዚቡ ሚኒስትሪ ጥዕና ኣብቲ ማእከል ዝህቦ ካብ መጥባሕቲ ክሳብ ኣካዳማያውን ሞያውን ትምህርትን ስልጠናን ነዚ ዕላማ ዘነመስማር ዝዓለመ ከም ዝኾነ እውን ገሊጹ ክኢላ ሕክምና ማህፀንን መወለዳንን ዶክተር ሃብተ ሃይለ መለኮት ብወገኑ ኣብ ሕብረተሰብና ብሰንኪ ሸለልትነትን ድሩት ንቕሓትን ነፍሶ ጥራት ብዘይ ሓገዝ በዓል ሞያ ኣብ ገዛ ክሓርሳን ግዳያት ዕጉት ሕርሲ ብምዃን ንፊስቱላ ክቃልዓን ከም ዝረኣያ ብምሕባር ነዚ ንምውጋድ ግቡእ ክትትል ቅድሚ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ሚዒዱ ሓላፊት ሃማደ ኣብ ንእዞባ ደቂ ኣምሓረ ወይዘሮ ንግስቲ ኣብርሃምን ፀሓፊት ቦርድ ሃማደ ኣብቲ ንእዞባ ወይዘሮ ሳራ ስዩምን ብወገነን ንግዳያት ፊስቱላ ንዝግበር ዘሎ ክንክንን ናብየቱን ብምምስጋን ካብ ህዝብን ሰራሕተኛታት መንግስትን ዝተዋፅእ ኣልባሳት ሃለኽቲ ነገራትን ናውቲ ፅሬትን ዘጠቓልል ዋጋ 100,000 ነቕፋ ዓይነታዊ ደገፍን 14,000 ነቕፋን ኣበርኪተን ሓላፊት ጨንፈር ጥዕና ዞባ ደቡብ ዶክተር ኣማኒኤል ምሕረት ኣብ ወገኑ ፊስቱላ ካብ ክትሕክሞ ክትከላኸሎ ከም ዝቐልል ብምጥቃስ መሻርክቲ ኣካላት ኣብ ምብራኽ ንቕሓትን ምውጋድ ሓሳይ ልምድታትን ብውህደት ክነጥፉ ተላብዩ ግዳያት ፊስቱላ ብወገነን ብዝረኽቦ ዘለዋ ሕክምናዊ ኣገልግሎትን ሞያዊ ምኽርን ኣብ ጥዕነአን ርኡይ ምምሕያሽ መፅእ ከም ዘሎ ሓቢረን ብካልእ ወገን ኣብ ትካል ስፌት ወተሃደራዊ ክዳውንቲ ዝሰርሓ ኣባላት ኣብ ዝሓለፈ ወርሒ ንግዳያት ፊስቱላ ብምብፃሕ ዓይነታዊ ሓገዝ ከም ዝገበራ ካብ መወከሲ ሆስፒታል መንደፈራ ዝተረኽበ ሓበሬታ የረድእ
1: ኣብ ዞባ ማእከል ንዞባ ሰንበል ን6ዱሽተ ኣዋርሒ ብቀዳማይ ረድኤት ዝሰልጠኑ 113 ደቂ ኣንስትዮ ዝርከቦም 127 ተምሃሮ ብ8 ሓምለ ተመሪቖም ሓላፊት ሃማመት ኣብቲ ንዞባ ወይዘሮ ኣስቴር ፀሃይ ኣብ ዘስማዕቶ ቃል ንዝተቐስመ ክልሲ ሓሳብ ናብ ግብራዊ ውፅኢት ንምቕያሩ ውህደት ናይ ኩሉ ኣካል ከም ዘድሊ ብምሕባር እቲ ስልጠና ክዕወት ንዝፀዓሩ ኣካላት ኣመስጊና ኣመሓዳሪ ንዞባ ሰንበል ወይዘሮ ፀጋ ኤልያስ ቦገና ዓቕሚ መንእስያትን ተምሃሮ ንምምዕባል ንዝካየድ ዘሎ ኩሉ መድያ ወፍሪ ብምጓስ ሰልጠንቲ ንዝቐሰምዎ ፍልጠት ኣብ ጥቕሚ ሕብረተሰብ ከውዕልዎ ዘለዋ እምነት ገሊጻ እዚ ከምዚ ኢሉ እንከሎ ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተወደበ ክረምታዊ ደገፍ ትምህርቲ ከም መምህራን ንዝነጥፉ ዘለዉ ተምሃሮ ናይ ምስጋና ወረቐት ምስ ኣእምራውን ምዕባላውን ስንክልና ንዝነብሩ ተምሃሮ ድማ መተባብዒ መፅሓፍቲ ተዓዲሎም ዘወርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውኑ ምክትታልኩም ክትቀፅሉ ደግመ ብቕብሪ ዕድም ዜናዊ መሰናዶ ኤር ቲቪ ናቐፅለ እዩ ዝኸብርኩም ተዓዘብቲ ስለ ምክትታልኩም ኣዘየመስግን ዜና ወፃኢ ኣሜሪካን ኢራንን ዝጀመሩ ሓድሽ ምልዋጥ መጥቃዕታት ናብ ሎሚ 9 ሓምላዊ ዘወግሐለይቲ ቀፂሎኖ በዚ መሰረት ማእከላይ እዚ ኣሜሪካ መኽዘን ሚሳይላትን ድሮናትን ከም እውን ፀረ ነፈርትን ኒክሎሳዊ ትካላትን ኣብ ልዕሊ ዝርከቦም 9 ዕላማታት ብዘካይዶ ደብዳብ ሰብኣዊ ንዋታውን ክሳራታት ከም ዝወረደ ሓቢሩ ኣሎ እቲ ስጉምቲ ፀጥታ ብመፃቦ ህርሙዝ ዝካየድ ምንቅስቓስ መራኽብ ንምውሓዝ ተርኡ ልዑል ምዃኑ ማእከላይ እዚ ኣሜሪካ ገሊፆ በቲ መጥቃዕታት ኣሜሪካ ብሕዱ 14 ሰባት ከም ትቐትሉ ናስታት 80 ከም ዝቆሰሉን ሓለዋ ሰውራ ኢራን ኣፍሊጦም። እዚ ከምዚ ኢሉ እንከሎ ኢራን ኣብ ባሕሬን፣ ኩዌትን ቀጠርን ኣብ ልዕሊ ዝርከብ ኣገደስቲ ዕላማታት ኣሜሪካ ከም ዝደብደበት ገሊጻ ኣላ። ኣሜሪካ ብ8 ሓምለ ኣብ ልዕሊ ኢራን መጥቃዕቲ ድሕሪ ምክያዳ ኢራን እውን ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሮ መጥቃዕቲ ከም ዘካየደ ዝዝከር እዩ። ኩናት ብሰላም ምዕራፍ ምስ ኢራን ዝትበፅሐ ናይ ምርዳእ መዘክር ከም ዘብቅዐ ዝገለጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ መጥቃዕታት ክሰፍሕ ምዃኑ ሓቢሩ ኣሎ። በዚ ድማ ብሰላማዊ መገዲ ክዓርፍ ከም ዝኽእል ክእመ ዝፀንሐ ኩናት ኢራን ካልእ ኣንፈት ክሕዝ ከም ዝኽእል ይግለጽ። ኣብ ፓኪስታን ብ8 ሓምላ መንጎ ሓይልታት ፀጥታን ሽበራውያን ዕጡቃትን ብዝተኻየደ ምልዋጥ መጥቃዕታት ካብ ክልቲኦም ልዕሊ 90 ሰባት ከም ተቐትሉ ሰብ መዚ ፀጥታ ፓኪስታን ሓቢሮም። ካብቶም ግዳያት ልዕሊ 50 ሽበራውያን ክኸሉ ከለዉ ልዕሊ 40 ድማ ኣባላት ፀጥታ ምዃኖም እቲ ሓበሬታ ኣብሪሁ። እቲ ክስተት ኣብዚ ዓመት እዚ ኣብ ልዕሊ ሓይልታት ፀጥታ ፓኪስታን ካብ ዝተኻየደ መጥቃዕታት እቲ ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ እዮም ፀብጻባ ዘረድኡ። ድሕርቲ ፍጻመ መንግስቲ ፓኪስታን ምስ ኣፍጋኒስታን ኣብ ዘዳውቦ ከባቢታት ንዘሎ ቁፅሪ ሰራዊቱ ክብ ከም ዘበሎ ኣፍሊጡ ኣሎ። ፓኪስታን ካብ ኣፍጋኒስታን ሰሊኾም ዝኣቱ ሽበራውያን ዕጡቃት ፀጥታዊ ስጋት ከም ዝፈጥሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕታት ከተካየድ ምፅናሓ ይፍለጥ። ነቲ ክሲ ዝነፀገት ኣፍጋኒስታን ናይ መልሰ ግብሪ መጥቃዕታት ከተካየድ ከም ፅንሐት ከም ሳዕበኑ ወተሃደራዊ ምትፍናን ክልቲን ጎረባብቲ ሃገራት ከም ዝኸረረ ይጥቀስ። መንግስቲ ናይጀርያ ብሓደጋታት ዕለቕለቕ ክስዕብ ዝኽእል ክሳራታት ንምቅላል ዝለዓለ ናይ መጠንቀቕታ ኣዋጅ ኣውፅኡ። እቲ መንግስቲ ነዚ መጠንቀቕታ ዘመሓላለፈ ኣብ ዝመፅእ ቀረባ መዓልታት ኣብ ሰፊሕ ክፋል ሃገሩ ከቢድ ክሳራታት ከውርድ ዝኽእል ሓደጋታት ዕለቕለቕ ክኽሰት ተኽእሎ ከም ዘሎ ድሕሪ ዝወፀ ሜትሮሎጂካዊ ግምታት እዩ። እቲ ኣዋጅ ኣብ 28 ክፍላት ሃገር ናይጀርያ ተመሓላለፉ ከም ዘሎ ክፍለጥ ተኻኢሉ ኣሎ። እቲ ዕለቕለቕ ብፍላይ ኣብ ትሕቲ ቅፂ መጓዓዝያን ፅላት ሕርሻን ብቐሊሉ ዘይግምት ክሳራታት ከስዕብ ከም ዝኽእል እዩ ዝሕበር ዘሎ። ኣብ ዝሓለፈ ወርሒ ግንቦት ኣብ ናይጀርያ ዝወቕዐ ብርቱዕ ዝናብ ዘስዓቡ ዕለቕለቕ ሰብኣዊ ንዋታዊ ክሳራታት ከም ዘውረደ ፀብጻባት ይጠቕሱ። ኣብ 2025 ኣብታ ምዕራብ ኣፍሪቃዊት ሃገር ብዝተኸሰተ ተመሳሳሊ ሓደጋታት ልዕሊ 600 ሰባት ከም ዝሞቱ እዩ ዝግለጽ። ብሪጣንያን ጀርመንን ኢጣልያን ዝርከበን ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ፀጥታ ናይቲ ኣህጉር ንምውሓስ 50 ቢልዮን ዶላር ክስርላዓ ምዃነን ሓቢረን። እቲ ኣብ ውሽጢ 10 ዓመታት ዝትግበር ወተሃደራዊ መደብ ብቐንዱ ኣብ ምፍራይ ሚሳይላት ዘተኮረ ምዃኑ ተገሊጾ። እቲ ውጥን ኣሜሪካ ንሃገራት ኤውሮጳ ክትገብሮ ንፀንሐ ፀጥታውን ወተሃደራውን ኣበርክቶ ከተጉድሎ ከም እትኽእል ድሕሪ ምእማታ ይስዕብ ዘሎ። ኣሜሪካ ሕቕሬታ ሃገራት ኤውሮጳ ግዳማዊ ተፃብኦታት ምምካት ናይ ባዕልን ጥሙር ወተሃደራዊ ሓይሊ ከቑማ ተደጋጋሚ ፃውዒት ክቐርብ ምፅንሑ ዝፍለጥ እዩ። እቲ ዝቐውም ወተሃደራዊ ሓይሊ ንሃገራት ኤውሮጳ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ፈረንሳን ስጳኛን ኣብ ዝሓለፈ ቀረባ ግዜ ምዝኻርን ኣይርሳዕን። ፀጥታ ኤውሮጳ ንምውሓስ ልዕሊ 90,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ንቁፅሪ እቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል ክኢላታት ይእምቱ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ዞባ ዓንሰባ ብዓመ 2025-2026 ብዙሕ ትካላት ቅድመ ትምህርቲ ብ127 ሚታዊቱ ዓብ ንትግባር ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውዲ ዘተ ኣብ ኣስመራ ተኻይዱ። ንግዳያት ፌስቱላ ዝግበር ሓገዛት ብዝተወደበ መገዲ ክድፋሉ ሰሞያ ጥዕና ኣዘኻኽሮ። ኣብ ዜናታት ወፃኢ ኣሜሪካን ኢራንን ዝጀምሮ ሓድሽ ምልዋጥ መጥቃዕታት ሎሚ 9 ሓምለ ቀፂሎ ኖ። ኣብ ፓኪስታን ብምልዋጥ መጥቃዕታት ልዕሊ 90 ሰባት ከም እትቐትሉ ተገሊጹ። መንግስቲ ናይጀርያ ብሓደጋታት ዕለቕሎ

ሰዓት ስዕብ ዝኽል ክሳራታት ንምቅላል ዝለዓለ ናይ መጠንቀቕቲ ኣዋጅ ኣውፅኡ። ዝኸበርኩም ተዓዘብቲ ንሎም ቀትሪ ዝተዳለዉ ዜናዊ ምስናውዶ ኣብዚ ይፍፀም ስለምክትታልኩም ኣዝየ መስግን። ዜና ስፖርት ስዒቡ ክቕርብ ብወገነ ግን ሰላም።

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብል ዕድም
1: ዙር ፈረንሳ 226 ትማረቦ ሓምሸይቲ መድረኽ ኣብ ዘሰላሰለሉ ኤርትራዊ ተቓዳማይ ኤንኤስኤን ቢንያም ግርማይ ሻሻይ ኣትዩም ኣብዚ ናይ ለማዕመት ውድር ናይ ፈለማ ናይ ጎልጎል መድረኽ ዝነበረት ሓምሸይቲ ናይ ውድር መዓልቲ ካብ ምፍላም ዛጊት ንዖም ኣብ ዘይጥዕም ቅርፂ መሬት ክዋደሩ ንዝቐነዩ ናይ ሽኳ ተቓደምቲ ናይ ፈለማ ዓድሎምን እቲ ምእምኦምን መድረኽ ነይራ ካብ ምጅማር ውድር ብዝገበሮ መጥቃዕቲ ንበይኑ ንዝነውሐ ኪሎ ሜትር እቲ ውድር ተጓዓ ዘ ተቓዳማይ ኢንተር ማርች ፓፓቲስተ ኣብ መበል 113 ኪሎ ሜትር ንዝነበረት ናይ መንጎ ፀወታ ቅፅበታ ውድር ብዘይተቓፅ ተዓዊቱ 25 ነጥቢ ኸሲቡላ ዓባይ ጉጅለ ተኣኪባ ኣብ ዝገበረቶ ሽኳ ድማ ኣባል ኣስታና ማክስ ካንተር ረቲዕዋ 20 ነጥቢ ወሲዱ ቀጠላይ ማልያ ሒዙ ዘሎ ማርስ ፐደርሰን ቢንያም ግርማይ ያስፐር ፊሊፕሰን ብቀደም ተኸተል ክሳብ 50 ደረጃ ሒዞም ብተኻታሊ 16-14-12 ነጥቢ ወሲዶም ክሳብ መበል 15 ዝኣተው እውን ካብ 10 ክሳብ 1 ነጥቢ ኺቦም ናይዚ ውድር ዝለዕለ ሸፈነ ዝረኽበን ንበይኑ ንልዕሊ 130 ኪሎ ሜትር ተጓዓዘን ፓፓቲስተ ውድር ክዛዘም 14 ኪሎ ሜትር ምስ ተረፎ ብዓባይ ጉጅለ ተዋሒጡ ብዘርኣየ ብቕዓት ግና ናይታ መድረቕ ተቓላሳይ ተቓዳማይ ኮምፓቲቭ ራይደር ክበሃል እንከሎ ቅድሚ ሕጂ ሽሙ ዘይፍለጥ ነበረ እውን ኣዝዩ ክፍለጥ ሓጊዝዎሎም ንፓፓቲስተ ዝወሓጠት ካብ ፈለማ ክሳብ ምዛም ተኣኪባ ተጓዓዘት ዓባይ ጉጅለ በተን ብሽኳ መድረክ ክዕወታ ቀዳማይ መደበን ዝኾነ ጋንታት እናተመርሐት ኣብ መዛዘሚ ሜትሮታት በፂሓ ሆላንዳዊ ተቓዳማይ ዴካትሎም ኦላፍ ኮይ ከዓ ንስሙያት ተቓደምቲ ብሽኳ ረቲዑ ኣብ ቀዳማይ ሱታፊዮ ዙር ፈረንሳ ቀዳሜይቲ ናይ መድረኽ ዓወት መዝጊቦም ማክስ ካንተር ኣስታና ቴሜለር ኩክስቴፕ ሆብ ኣርትስ ሎቶ ኢንተር ማርች ያስፐር ፊሊፕሰን ኣልፐሲን ክሳብ 50 ደረጃ ሒዞም ቢንያም ግርማይ ከዓ ቀጠልያ ማልያ ሒዙ ዘሎ ፐደርሰን በሊፁ ሻሽኣትዩም እዞም ተቓደምቲ ንሰሰርዐ 158.3 ኪሎ ሜትር ብ3 ሰዓት 29 ደቂቕን 7 ካልኦትን እዮም ዛዚሞሞም ክሳብ ዝሓለፈ ዓመት ኣብተን ናይ ጎልጎል መድረኻት ቀዳማይ ዝኣተዎ ተቓዳማይ 50 ካልኣይ 30 ሳልሳይ 20 እናበለ ክሳብ 15 ዝኣተዉ ተቓደምቲ ነጥቢ ወስዱ ነይሮም ለማዓመት ግና እቲ ነጥቢ ወሲኹ ቀዳማይ ዝኣተዎ 70 ነጥቢ ክወስድ እንከሎ ክሳብ መብል 15 ዝኣተዉ ብተኻታሊ 50-40-30-26-24-20-18-14-12-18-18 ነጥቢ ረኽቦም በዚ ድማ ሻሻይ ዝኣተዎ ቢንያም 26 ነጥቢ ኸሲቡ ካብዛ ናይ መወዳእታ ናይ ቅፅበታ ውድር ቦታ ዛጊት በዘን ተኻይደን ዘለዋ 5 መድረኻት ንብጫ ማልያ ኣብ ራብዓይቲ መድረኽ ተቐበላ ተቓዳማይ ኡኖ ኤክስ ሞቢሊቲ ትሮስቲን ትራን ብ16 ሰዓት 32 ደቂቕን 7 ካልኦትን ሒዝዋሎም ሲንኩን 28 ካልኦት ድሒሩ ማትያስ ፋቲች ከ 3 ደቂቕን 50 ካልኦትን ድሒሮም ስዕብዎም ነዛ ማልያ ክዕወትላ ብቐዳሚ ዝጥቀሱ ተቓደምቲ ታዴ ፖካቻን ዩናስ ቪንጌጋርድን ተማሳሊ 7 ደቂቕን 53 ካልኦትን ድሒሮም 40ን 50ን ደረጃ ሒዞም ኣሉ ንቀጠልያ ናይ ቅፅበታ ውድር ማልያ ማድስ ፔደርሰን እዩ ብ143 ብለዊስዋ ዘሎም ትማሊ ኣብ ኢንተርሚድት 14 ኣብ መዛዘሚ 26 ብድምር 40 ነጥቢ ዘኸሰብ ቢንያም ግርማይ ድምር ነጥቡ ናብ 79 ነጥቢ ከባቢሉ ደረጁ ካብ ሻሻይ ናብ ካልኣይ ሕኪርዎሎም ንማልያ ኣንበሳ ዓቐብ ኣሌክስ ባይንደይ ብ13 ነጥቢ ሕዛን ከሎ ንናይ መንእስያትካ ቫቲች ለቢስዎ ኣሎም እዚ ውድር ሎም ሓሙስ ኣብ ሻሸይቲ መድረኽ 186.2 ኪሎ ሜትር ክሽፍን እዩ እዛ ምስ ናይ ዓቐብ መድረኻ ትምደብ ውድር ታዴ ፖካቻ ወይ ዮናስ ቪንጌጋር ክዕወትላ ብቐዳሚ ተሓፂሙ ኣለዉ ኣብ ብጫ ማልያ እውን ፍሉይ ከምፁ ወይ ንዘሎ ፍሉይ ከፅብዎውን ንግመቱ ኣብዛ መድረኽ ግዜኦም ሓልዮም ጥራይ ክዛዘሙ ዝግደዱ ናይ ቀጠልያ ማልያ ተቓደምቲ ማለት ቮላችሳታት ከኣ ኣብ መበል 59 ኪሎ ሜትር ናይ መንጎ ፀወታ ቅፅበታ ውድር ብምህላዋ ንዝለዕለ ንጥቢ ክቃለሱ ትፅኢት ኣሎም ኣብቲ ዝተረፈ ዝነውሐ ኪሎ ሜትራታ ግና ናይ ሓደ ካታጎርን ናይቲ ዝለዕለ ናይ ዓቐም መዐቀኒ ቅድም ብሽከታ ዝኾነ ሆርስ ኮታጎሪ ኤችሲ ስለ ዘሎ ፀወታ በቶም ናይ ጂሲ ተቓደምቲ ክበሓት ዓባይ ክለብ ቅድም ብሽከታ ቪዝማሌይስ ንኤርታዊ ተቓዳማይ ሙቪስታር ናትናኤል ተስፋፅን ኣብ ራዳራ እትያቶም ምህላወ ተሓቢሩ ናትናኤል ካብ ዝሓለፉ ዓመታት ጀሚሩ ምስ ስጳኛዊት ክለብ ሙቪስታር ብምዃን ብሉፅ ብቕዓት ምርኣይ ይርከብ ሎም ዓመት እውን ኣብ ተፈላለዩ ውድራት መሳጢ ቁምና ዘንፅባረቐ ናትናኤል ዝሓለፈ ወርሒ ግንቦት ኣብ ድሮ በዓል ናፅነት ኤርትራ ኣብ ፈረንሳ ብዘካየደ ውድር ናይ መድረኽ ዓወታ መዝጊቡ ነይሩ በዚ ድማ በዛ ብስሙይ ተቓዳማ ዮናስ ቪንጌጋር እትቕለስ ክለብ ቪዝማ ተደሊሎም

ኣቐዲማ ንተቓዳማይ ሬድቡል ጃይ ሃንድለያ ከም እትካታ ሓጢኣቶ ነይራ። እዚ ኣውስትራልያዊ ግና ምስ ክለቡ ክፀንሕ ብምውሳኑ ኣብዚ እዋን ራዳራ ናብ ናትናኤል ኣዚራቶ ትርከብ። ቢዝማ ናትናኤል ብዘለዎ ብቕዓት ኣብቶም ንንዊሕ መዓልታት ዝቕፅሉ ውድራት ኣብ ናይ ዓቐብ ብሓፈሻ ነቶም መራሕቲ ተቓደምቲ ክሕግዞም ከም ዝኽእል ኣሚንያ ጠሚታቶ ትርከብ። ብመንፅሩ ሙቪስታር ንቐፀልቲ ዓመታት ክትጥቀመሉ ስለ ትደሊ ምስ ምዛም ዝዓመት ዝውዳእ ውዕሉ ክተናውሓል ትሰርሕ ኣላ። ብዓብዩ ኣካልቲ ነዊሕ ዓመታት ዝቕፅል ፕሮጀክታ ምዃኑ ስለ ትኣምን ክትለቆ ባህጊ የብላን። ዛጊት ናትናኤል ምስ ክለቡ ኣብ ዝኾነ ስምዕ ስለ ዘይበፅሐ ክወፅድ ወላስ ክፀንሕ ኣብ ዝቕፅሉ ዋርሒ ክንፅር ትፅቢት ኣሎም። በዚ ድማ ጉዳይ ዝወዲ 27 ዓመት ተቓዳማይ ሓደ ካብቶም ዓበይቲ ኣርስታት መስርሕ ምስጋር ተቓደምቲ ዝዓመት ክኸውን ይግመት። ዓቐብ ናይ ምሕኳር ብሉፅ ዓቕሚ ዘለዉ ናትናኤል ወላካ ከምቶም ብሉፃት ናይ ሽኳ ተቓደምቲ ማለት ፒር ስፕሪንተርሳ ይኹን ሽኳ ናይ ምግራ ዓቕሚ እውን ብዙሕ ግዜ ይዕዊትዎ እዩ። ብዘለዎ ብዙሕ ኣማራፂ ዝብቕዓ ድማ ቪዝማ ኣብ ጋንታ ክትፅምብሮ ትደል ዘላ። ናይ ዙር 16 ግጥማ ዛዚሙ ናብ ዝቕፅል መድረኽ ዘጊሩ ዘሎ ዋንጭ ዓለም ደቂ ተባዕትዮ 2026 ሎሚ ሓሙስ ምሸት ቀዳመይቲ ናይ ርብዒ ፍጻሜ ፀወቱ ክካይድ እዩ። ኣብዚ እዋን ካብ ዘለዋ ብሉፃት ሃገራውያን ጋንታት ፈረንሳን ሞሮኮኒን ድማ ኣብዚ ወሳኒ መድረኽ ቀዲመን ክራኸባ። ናይ 2018 ዕውት ዝውድር ኣብ 2022 ድማ ፍጻሜ በፂሓ ብኣርጀንቲና ተሰዓረት ፈረንሳ ኣብቲ ኣብ እዋን ፀወታ ተፃወትን ካልኦት ኣባላትን ድሕሪ ፀወታ ኸ ፖለቲከኛታት ብማዕዱ ተሳትፎ ብዙሕ ዕግርግር ዝነበሮ ናይ ዙር 16 ግጥም ንፓራጓይ ብፀቢብ ሓደ ባዶ ስዒራ ሓሊፋ። ኣብ ዋንጫ ዓለም 2022 ዳብዓይ ደረጃ ብምሓዝ ቅድሚ ሕጂ ብኣፍሪቃውያን ሃገራት ዘይተበፅሐ ታሪክ ሰራሕት ሞሮኮ ከዓ ንሓንቲ ካብ ኣሰናዳእቲ ዝውድ ዝኾነት ካናዳ ገሊፋ ናብዚ መድረኽ በፂሓላ። ኣብ ኩሉ ሸነኻታ ብናይዚ እዋን ዝበለፁ ተፃወትቲ ዓለም ተተኽቲኻ ዘላ ፈረንሳ ብኸይላን ምባፔና ተመርሐት ዋንጫ ክትዓትር ተገሚታ ዘላያ። ሎሚ ግና ካብቲ ናይ ፓራጓይ ዝኸበደ ብድሆ ኣንጻር ሞሮኮ ፅበያ። እንተላይ ዝበዝሑ ኣብ ኤሮጳ ብዝተወልዱን ኣብቲ ኣህጉር ምስተፈላለየ ክለባት ብዝፃወቱ ተፃወትቲ መሊኣ ዘላ ሞሮኮ ካብተን ኣቐዲመን ዘካየተን ሓሙሽተ ግጥማት ወላ እውን ካብታ ኣንጻር ብራዚል ሓደ ብሓደ ተፈላለየታ ናይ ምድብ ፀወታ ሎሚ ዝያዳ ዝበድሀ ግጥም ፅበያ። ኣብ መሳሊ ፊፋ ቀዳሚት ዘላ ፈረንሳ ኣብዚ ናይ ሎሚ ፀወታ ተኸስሮ ካብ ወሰን ተፃወታ የብላን። ምናልባት ኣካፋልያ ኣውሬልዮ ቸሜኒ ትማሊ ምስ ክለቡ ሪያል ማድሪድ ክሳብ ሰነ 2031 ፅንሑ ውዕል ዝፈረመ ቸሜኒ ኣብቲ ንፓራጓይ ሳዕሩሉ ፀወታ ብሰንኪ መጉዳእቲ ከምዘይ ተሰለፈ ዝከር፣ ሎሚ እውን ህላውነቱ ኣጣራጣሪ ምዃኑ ይግለጽ። ናይታ ኣብ መሳሊ ፊፋ ሻሸይ ትርከብ ሞሮኮ ዝዓበየ ዜና ዘይምህላው ዝበለፀ ጥቃዓ ኢስማዒላ ሳይባር እዩ። ንካናዳ ሰለስተ ባዶ ብሳዕርሉ ናይ ዙር 16 ፀወታ ዘይምቹነ ተሰሚዕዎ ኣብ መበል 22 ደቂ ተቐይሩ ዝወፀ ሳይባሪ ሎሚ ከም ዘይስለፉን ኣሰልጣንያ መሓመድ ካሃቢ ገሊጹሎም። ዘይምህላው እዚ ሰለስተ ሸቶታ ዘመዝገበ ኣጥቃዓ ድማ ንቀዳማይ መስመር መጥቃዕቲ ብልሑ ከየጉድሞ ይስጋም። ዘንጋንታት ቅድሚ ሕጂ ኣብ ተፈላለዩ 6 ግጥማት እኳ እንተተራኸባ ኣብቲ ወግዓዊ ውድድር ተራኸባሉ ግና ኣብ 2022 ኣብ ዋንጫ ዓለም ኣብ ፍርቂ ፍጻሜ እዩ። ፈረንሳ 2 ባዶ ስዒራ እውን ናብ ፍጻሜ ምስጋራ ይርስዓን። ካብዘን ኣብ ደረጃ ፊፋ ምስ ቀዳሞት 10 ስራዓ ሃገራውያን ጋንታት ዝሓለፈት ኣብ ፍርቂ ፍጻሜ ካብ እስጳኛን ቤልጅሙን ዝሓለፈት ክትራኸብ እያ። ኣብቲ ኣንጻር ኣርጀንቲና ዘካየደቶ ናይ ዙር 16 ፀወታ ከምቲ ዓመፀት እትገልጽ ግብፂ ኣብ ልዕሊ ማእከላዳኛ ትፀወታ ነበረ ፈረንሳዊ ፍራንኮስ ለተፀርን መሳርሕቱ ምርመራ ክካየድን ስሪ ዝገብሮ ወሰንቲ ጌጋታት ድማ ካብቲ ውድር ክእለዩን ዝጠልብ ሕጋዊ ናይ ጥርዓን ወረቐት ናብ ፊፋ ልኢኻ። ግብፂ ቅድምን ድሕርን ዕፍቲ ብዘመዝገበተን ሸቶታት ክሳብ 79 ደቂቕ 2 ባዶ መሪሓ ምንባር ይርስዓን። ኣብታ ደቂቕ ብተኸላኸልያ ክርስቲያን ሮሜሮ ሸቶ ረኺባ ተስፋ ዝረኸበት ኣርጀንቲና ግና ተኻታሊ ኣብ መበል 83ን 96 ደቂቕ ብመንገዲ ሊዮኔል ሜስን ኢንዞ ፈርናንደዝን ሸቶታት ኣቁፂራ ካብ ድሕሪ ተበጊሳ 3-2 ተዓዊታ ናብ ርዕቢ ፍጻሜ ሰጊራ። ኣብቲ ውሳኔታ ዳኛ ኣካታዓ ዝነብረሉ ግጥም ግብፃውያን ሳልሴት ሸቶ ኣርጀንቲና ቅድሚ ምምዝጋባ ኣብ ሳፁን ቅላዕ መቕፃዕቲ መሓመድ ሳላሕ ብኣርጀንቲና ውጥቃዓይ ጁልያን ኣልቫሬስ ተሓንኪሉ ወዲቆ ክንሱ ፍጹም ቅላዕ ዘይተዋህበቶምን ዳኛ እንተወሓደ ቫር ዘይተወከሰን እዮም ሕርቃኖም ቋፀሮ ዘይከኣሉ። ኣብ ቀዳማይ ደቃይቅ ካልኣይ እብረ እውን ዛጋንታ ዘመዝገበታ ሸቶ ኣብ እዋን ምህናት ፀወታ ኣብ ልዕሊ ተኸላኸላይ ኣርጀንቲና ሊሳንድሮ ማርቲነስ በደል ተፈጺሙ ተባሂሉ ብሓገዝ ቫር ተሰሪዛታያ። ኣርጀንቲና ንኦስትሪያ 2 ባዶ ኣብ ሰዓትሉ ናይ ምድብ ፀወታ ቅድሚ ቀዳሚት ሸቶ ኣብ ምምዝጋባ ተጻዋታያ ማካሊሰር ኣብ እዋን ምህናት ፀወታ ኣብ ልዕሊ ኦስትራያዊ ተጻዋታይ በደል ፈጺሙ እንከሎ ቫር ተዓዚባ ሸቶ ክስርዛ ዘይምኽኣላ እውን ከም መርትዖ ግብፃውያን ይዘረቡ ኣለዎም። ኣብቲ ናቶም ጉዳይ ግና ቫር ጣልቃትያ ንሸቶኦም ብምስራዛ ኣይተዋሕጠሎምን። ድሕርቲ ብዙሕ ዕግርግር ተረኣየ ፀወታ ድማ ዓላም ሃገራት ጋንታ ግብፂ ሑሳም ሓሰን ኣብ ማሕዳር ኩዕሶ እግሪ ዓለም ማለት ፊፋ ንሜሲ ኣብዚ ውድድር ክፀንሕ ከም ዝደልዮ ብምግላጽ እዚ ጉዳይ ናይ ገንዘብ ጥራዩ ናይ ዝሓለፈ ዓመት ሻምፒዮን ኣርጀንቲናን ሜሲን ክፀንሑ ደልዮሞም ንሕና ዝበለፅና ነርና እንተኾነ ኩዕሶ እግሪ ፍትሓዊ ይኮነን ፀወታ ብውሽጥን ብደገን ነገራት ተጸልዩ ኣንጻር ሻምፒዮን ዓለም ፀዋት እንተሊኻ ኩዕሶ እግሪ ፍሉይ ነገራት እዩ ዘጋጥም ክብል ኣምሪሩ ንፊፋ ነቒፉ ሸቱ ዝተሰረዘቶን ካልእቲ ሸቶ ግና ዘመዝገበ ሙስታፍ ዚኮውን ዳኛ ፍትሓዊ ይነበረን ካብ ፈለማ ፀወታ ፍትሓውነት ኣይነበረን ንኣርጀንቲና ብናይ 2-0 መሪሕነት ክስዕራ እኹል ኣይኮነን ምክንያቱ እዚ ውድድር ኣቐድ

0: ምተሃንደሰ ብምዃኑ ክብል እሱ እውን ነቐፌታ ስዒቦም ናይ ቅድም ተፃዋታይ ዛጋንታ መሓመድ ኣብ ጥሪቃ ድማ ኣንጻር ኣርጀንቲና ሜስን ፊፋይና ገጢምና ክብል ፊፋ ፀግዒ ኣርጀንቲና ምዃኑ ነቒፉ ኣብዚ ፕሬዚደንት ፊፋ ጂያኒ ኢንፋንቲኖ ካብ ፕሬዚደንት ኣሜሪካ ዶናልድ ትራምፕ ደወል ተቐቢሉ ብቀይሕ ንተቐፅዐ ተፃዋታይ ኣሜሪካ ናብ ፀወታ ክምለስ ዘፍቀሉ ዋንጫ ዓለም 226 ብዙሕ ምትእታውን ኣካታዕቲ ውሳነታት ትረአዩ ኣሎም ብዙሓት ደገፍቲ እውን እዚ ስዊዘርላንዳዊ ናብ ኣርጀንቲናን ሜስን ከም ዝወገነ ንቕፍዎ ኣለዉ ይኹን እምበር ፊፋ ወይ ኢንፋንቲኖ ነዛ ናይ 222 ዕውቲ ዋንጫ ዓለም ከም ዝድግፉ ንፀወታ ብዝደልዎ ከም ዘመሓድሮን ብልሽውና ከም ዝፈፀሙን ዘርኢ ጭቡጥ መርትዖ የለን ዛጊድ ፊፋ እውን ነዚ ናይ ግብፂ ሕቶ መልሲ ይሃበሉን ሎሚ ፈረንሳ ኣንጻር ሞሮኮብ ተካይዶ ወሳኒ ናይ ርብዒ ፍጻሜ ፀወታ እውን ንፀወታ ዝመርሑ ካብ ቀዳማይ ክሳብ ራብዓይ ዳኛ ኩሎም ኣርጀንቲናውያን ብምዃኖም ንፈረንሳ ንምትራፍ ብዕላማ ፊፋ ኣርጀንቲናውን ከም ዝመደበሎም ዝገልፁ እውን ኣለዉ ገለ ቀለልቲ ወገናት ድማ ኣብ ናይ ርብዒ ፍጻሜ ፀወታ ፈረንሳ ኣንጻር ሞሮኮ ቤልጅም ኣንጻር ስጳኛ እንግሊዝ ኣንጻር ኖርዌይ ስዊዘርላንድ ድማ ኣንጻር ፊፋ ክብሉ ፊፋ ንኣርጀንቲና ከም ዝድግፍ ክቕልሉ ጀሚሮም ኣለዉ
1: ባርከ ዝኽልኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብ ዝኽዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ

0: ኣብ ኩሉ ኩናዓት ዓለም ብምዃን ታሪኻዊ ውድድር ፍልጠት ጉያ ምዕዛብ ትርከቡ ዝኸበርኩምን ዝኸበርክንን ተኸታተልቲ ከመይ ትኾኑ? በቢ ዘለኹሞ ሰላምን ጥዕናን እንዳተመነና ምስ ናይ ሎሚ መደብና ከላለየኩም። ኣብ ዝሓለፈ ሳምንታት ምስ ሰራሕተኛታት ኮርፖሬሽን ዘራእትን ጥሪትን ኤርትራ ናይ ቀዳማይ መድረኽ ውድድር ኣካይድና ነርና። ንሎሚ ድማ ከም መቕፅልቱ ካልኣይን ዛዛሚ መድረኽን ሒዝናልኩም መፂና ኣለና። እዚ መደብ እዚ ብሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ምስ ምትሕብባር ኮርፖሬሽን ዘራእትን ጥሪትን ኤርትራ ዝካየድ ዘሎ መደብ እዩ። ክሳብ መወዳእታ ክትከታተሉ ብክብሪ እንዳዓደምኩ ናብቲ መደብ ከብለኩም። ክልተ ተወዳደርቲ ሓደ ዓይነት ነጥቢ ብምምፃእ ብ15 ነጥቢ ተደሪቦም ስለ ዘለዉ እዞም ክልተ ተወዳደርቲ ናብ መድረኽ ዓዲመ መፈላለዪ ሕቶታት ክህቦም እየ። ካብኦም ዝሓለፈ ድማ ናብ ካልኣይ መድረኽ ክሓልፍ እዩ ማለት እዩ። ኣስመሮም ፀጋይ፣ ኣማን ሩደይ፣ ባዕድሓን መፃኹም ፋልማ ኢና ንራኸብ ዘለና። ሕራይ ናይ መፈላለዪ ሕቶታት ኣለዋኹም። ካብ ቁፅሪ 1 ክሳብ ቁፅሪ 10 ብጀካ ቁፅሪ 5 ምረፁ ሓንቲ ሕቶ። ኣስመሮም ብኣኻ ክንጀምር ዶ? ቁፅሪ ምረፅ።
1: ቁፅሪ 1
0: ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤኡ ኣበይ ተኻይዱ? ግዜኻ ተጠቂምካ ሕስብ ኣቢልካ መልስ።
1: ኣብ ሱዳን።
0: ሕራይ ኣብርሃ ኣብላስካ ግዜኻ ተጠቀመሉ?
1: ኣብ ሃገረ ሱዳን ኮይኑ ኣብ ከሰላ ፖር ሱዳን ኣበይ ኣደላ ግን ሕ
0: ግዜኸ ተወደድከላ ፈትን
1: ካርቱም
0: ኣይ ረኸብካያን ኣለኻ ኣስመሮም። ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤኡ ኣብ ኣር ዝበሃል ቦታ ዶብ ቀሮራ ሱዳን እዩ ተኻይዱ ማለት እዩ። ካልኣይ ተወዳዳሪ ናባኸየ ቁፅሪ ክትመርፅ።
1: ቁፅሪ 2
0: ኣብተን ዝተሓረራ ከተማታት ህዝባዊ ግንባር ሓርነት ኤርትራ ትምህርቲ ብምንታይ ቋንቋታት ይህብ ነይሩ?
2: ብኩሉ ቋንቋታት ብቋንቋ ደ ማለት እዩ። በብቲ ዝነበሩ ዓድታሲ በብቋንቋ ደ ማለት እዩ።
0: ብንፁር ሕጂ በየኖት ቋንቋታት ማለት እዩ?
2: ሕጂ ኣብ ከበሳ እንተኮይኑ ብትግርኛ ኣብ

0: በብና ተማሪት በባንቋ
1: ከተብራሃ ለካ መስለኒ ዲያኑ ንጽርነት መታን ክህቡ ቢቦቱ ዘይ ኮነስ ብፉሊ እንታይ ቋንቋታት ይውሃብ ነይሩ ትምርቲ
0: አረብ ትግርኛ ትግሬ
1: ሞሎ መልሲ ረከብካ ያለሃ አብተን ስተሐረራ ከተማታት ህዝባው ግንባር ሐርነት ኤርትራ ትምርቲ ብቋንቋ ትግርኛ ትግረ ዓረቢው ዝውሃብ ነይሩ ስለዚ ናብ ካልኣይ መድረኽ ሓሊፍካ ኣለኻ እንኳ ሓጎሰካ ሕራይ ባርኩ ብራ ተኸታተልቲ ሕጂ ናብቲ ናይ ካልኣይ መድረኽ ውድድር ከብለኩም እ ደጊመ ደጋጊመ ክሳብ መወዳእታ መደብና ክትከታተሉ ብክብሪ የድም ሕራይ እምበኣር ብዝለዓለ ነጥቢ ብምምፃእ ካብ ቀዳማይ መድረኽ ናብ ካልኣይን እዛዛምን መድረኽ ዝሓለፉ ተወዳደርቲ ናብ መድረኽ ክፅውዐ ኣማን ሩደይ ብ15 ነጥቢ ናብ ካልኣይ መድረኽ ሓሊፉ ኣሎ መርሃዊ ተወልደ ካብ ባናቶም ብ16 ነጥቢ ጋይም ኣላይ ካብ ምዝሓል መኽዘን ብ16 ነጥቢ ራሄል ምሕረት ኣብ ካብ ቬተረናሪ ሳይንስ ብ16 ነጥቢ እንኳ ሓገሰኩም። ቀዳማይ ተወዳዳሪ ኣማን ሩድ ኢኻ ዘለኻ ምናልባት ስማ ቦካ ፍሊት ወይ ከዓ ሰሓቢት ኮይና ፀኒሓትን እሞ ገለስከ በለና ብዛዕባ
0: ርኦይ ማስ ረዳእየይ ማለት እዩ
1: ግርም ኣስተውዕል በል ቀዳመይ ትሕቶ ኸያ ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትካ ኣውስትራልያዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል?
0: ሮድሎስ
1: ሙሉእ መልሲ። ኣውስትራልያዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል? ሀ ፍረድ ሀለውስ፣ ለ ዓብዱራህማን ባቡ፣ ሐ ሮይ ባትማን፣ መ ዳን ኮነል። እዚኦም ኩሎም ኤርትራዊ ዜግነት ዝነበሮም ኣይኮኑን ግን ኣብ ሰውራ ኤርትራ መሓዙትናን ሕዋትናን ኮይኖም ኣብ ጎነና ዝነበሩ እዮም ማለት እዩ። ፍረድ ሀለውስ ከዓ ካብኦም ፍሉይ ክሳብ ሳሕል እናወረደ ኣብቲ ሕክምና ዓይኒ ዓብ ኣበርክቶ ነይርዎ። ኣብዚ ሕጂ እዋን ከዓ ብዙሕ ብስሙ ላቦራቶሪ፣ ብስሙ ስም ጎደናታት፣ ብስሙ መዋል ህፃናት ኣለዎ ኣብ ከተማ ኣስመራ። ካልኣይ ተወዳዳሪ መርሃዊ ተወልደ ክሓጎሰካ
2: ሓጎሳብኪ
1: ፅቡቅ ዕድል ምንኤልካ ቀዳሜይቲ ይሕቶ ኸያ ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ መን እዩ? ሀ ህዝባዊ ግንባር ዲሞክራስን ፍትሕን፣ ለ ማሕበር 7፣ ሐ ህዝባዊ ሓይልታት፣ መ ኤርትራን ኤርትራውያን።
2: ሐ ህዝባዊ ሓይልታት።
1: ሙሉእ መልሲ። ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ ህዝባዊ ሓይልታት እዩ ነይሩ። ብድሕሩ ድማ ነዊሕ ታሪክ ከምቲ ትፈልጦ ከምቲ ኣብ ዝሓለፈ መባትና እውን ዝጠቐስናዮ ድሕሪ ብዙሕ ክብን ለጠቕን ኣብዚ ሕጂ ናይ ህዝባዊ ግንባር ዲሞክራስን ፍትሕን ንብሎ ዘለና ቅርፂ ሒዙ ማለት እዩ። ሳልሳይ ተወዳዳራይ ጋይም ኣላይ ከመይ ትኸውን?
3: ፅቡቅ።
1: ከመይ ኣለ ውድድር?
3: ፅቡቅ።
1: ብምሉእ ነጥቢ ኢኻ ናብ ካልኣይ መድረኽ ሓሊፍካ ሞ ኣብ ፃዕሪ ዶኸውን ኣብ ዕድል ዶኸውን ወላ ኩሉ ምሎ
3: ኩልቲ?
1: ኣብ ታሪክ ከመይ ተገዳስነትካ?
3: ድሓኒ ፅቡቅ
1: ግርም። እዛ ስምካ ከዓ ታሪካዊ ትመስል ሓቂ እንታይ ትርጉማ?
3: ታሪካዊት እኳ ኣይኮነትን ግን ጋይም ማለት ከምዚ ምስማር ማለት እዩ ምኳን ወይ ፅላል ፅላል ማለት
1: እዩ። ፅቡቅ እምበር ኣብ ዝበዝሑ ታሪካውያን ሰባት ስለ ዝሰምዓ እየ ማለት እዩ። ቀዳሜ ትሕቶ ካ የበል ንዓኻ እውን ኣስተውዕል። ብሕዳር 1970 ብተጋደልቲ ተጋድሎ ሓርነት ኤርትራ ኣብ ባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ መን ይበሃል?
3: ተሸመ እርገቱ ለ
1: ሙሉእ መልሲ። ሙሉእ መልሲ። ብሕዳር 1970 ብተጋደልቲ ተጋድሎ ሓርነት ኤርትራ ኣብ ባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ ዝነበረ ሀ ጀነራል ጠላሁን ክፍለ፣ ለጀነራል ተሾመ እርገቱ፣ ሐ ብርጋዴር ጀነራል ሑሴን፣ መ ብርጋዴር ጀነራል ተስፋዬ መኮነን እያ ነይራ። ካብዚኦም ኩሎም ድማ ረኺብካዮ ኣለኻ ጀነራል ተሾመ እርገቱ እዩ። ኣብዚ እዋን እዚ ተጋድሎ ሓርነት ኤርትራ ብዙሕ ደብዳባት ወይ ከዓ ስራሓት የካይዱ ነይሮም ብጀካ እዚ እውን ኣብ

0: ኣብ ሓጋ ዝነበራ ብዙሓት ባቡራት ብፀላ ዝውነና ዝነበራ ማለት እዩ የቃፅሉን የፅድፉን ነይሮም እዮም። እዚ ከዓ ናብ ዓወት ካብቲ ባብ ዘርሓወ ነይሩ ማለት እዩ። ናይ መወዳእታ ተወዳዳሪት ረሂል፣ ከም ዘስተውዓልክዎሲ ኣብዚ ቦታ ካብ ንመፅእ እዘን እንስሳታት ክሳብ ሕጂ ምብላዕ ኣይቋረፀን። ከመይ ዩ ጉዳይ ኣማጉበን ሓሲበን ባዕለን ፀጊበን ክገድፎ መደብ ኣለዎ ንዲ ወላስ ብሰዓታት ኢኻ ባዕልካ
1: ፀጊበን ጎድፎ እንዴ? ግን ሰዓታተን ከዓ ኣለዎ። ከንቲ ጉቡእ ንሰብ ምሽ ቁርሲ ምሳሕ ድራር ኣሎ ከምኡ ከዓ ኣለዎን።
0: ሕጂ ዳ ምቐነየ እኔን ወሲደን ማለት እዩ። ግርም በሊ ናብ ቀዳሜ ትሕቶ ኮይና ናትኩን ምረፅ ስለ ዝኾነት ኣስተውዕላ ኣቢል ክመልሲ ካብዘን ዝስዕባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት ፍለይ ሀ ተሰነይ፣ ለ ሰገዴቲ፣ ሐ ጊንዳዕ፣ መ ደቂ ኣምሓረ፣ ረ ቅሮራ። ህዝባዊ ሓይልታት ዘይተሓረረት

0: ኪንዳ
1: ኣይ ረኸብ ኪያን ኣለኺ ካብዘን ሰባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት እያ ትብል ነይራ። እሳ ድማ ተሰነ እያ። ተሰነይ ብተጋድሎ ሓርነት ኤርትራ እያ ናፃወፅያ ተንካሎት ኩለን ብህዝባዊ ሓይልታት እየን። ተጋድሎ ሓርነት ኤርትራ ብጀካ ተሰነይ ንዑማ ሃጀር ኣብ ጥሪ ንዓዱ ኳላን መንደፈራ ናብ ናሓሰ ንኣቑርደት ድማ ኣብ መስከረም ሓር ኣውፅያ ነይራ። ክልተን ወገራት ኣብቲ ሓቢረን ዝሰርሓሉ ዝነበረ እዋን ድማ ብከምኡ ዝበዝሐ ክፋል ኤርትራ ሓራ ወፂኡ ነይሩ ማለት እዩ። ቀዳማይ ተወዳዳሪና ናብኻ ተመሊሶ ኣለኹ ኣማን ኣጆኻ ወርሕን ዓመተ ምህረትን እያ። ስርዓት ሃይለ ስላሴ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ሙሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ጥቐስ። ግዜ ኣለካ እስከ ግዜኻ ተጠቀመሉ።
2: ወርሒ መስከረም
1: ኣይ ረኸብካያና ኣለኻ። ሳልሰይቲ ናይ መወዳእታ ዕድል ኣላትካ ግዜ ኸይ ኣኸለት
2: ኣጆኻ 1953
1: ኣይ ረኸብካያና ኣለኻ። ይቕሬታ ስርዓት ሃይለ ስላሴ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ሙሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ብወርሒ ሕዳር 1962 እዩ ነይሩ። ኣብዚ እዋን እዚ ብሓደ መዓልቲ ድፈረሰ ፌደሬሽን ኣይኮነን ማለት ቀስ ብቐስ እቲ ሓቀኛ ዕላማታቱ ይረኣየሉ ነይሩ እዩ። ንኣብነት ኣብ 24 ታሕሳስ ኣብ 58 ባንዴራ ኤርትራ ወሪዳ፣ ኣብ 17 ግንቦት እቲ መንግስቲ ኤርትራ ዝበሃል ዝነበረ ኣብ ሱሳ ማለት እዩ ናብ ምምሕዳር ኤርትራ ተቐይሩ፣ ኣብ መስከረም 1960 እውን እተን ሃገራውያን ቋንቋታትና ዓረብን ትግርኛን ዝነበራ ብኣምሓርኛ ተተኪዩ። መወዳእትኡ ከዓ ኣብ ሕዳር 14 ምስ በፅሕና ጠቕላላ ፈሪሱ ማለት እዩ። ካልኣይ ተወዳዳሪ መርሃዊ ናባኻየ ናብ ካልአይቲ ሕቶኻ ኢና። እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ መን እያ?
3: ከተማ ቃሮራ።
1: ሙሉእ መልሲ ሙሉእ መልሲ መርሃዊ። እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ ቃሮራ እያ ትኸውን ደላ። ድሕሪ ቃሮራ ስዒባ ናፃ ዝወፀት ናቕፋ እያ ነይራ። ትኽክል ጋይም ናባኻየ ካልአይቲ ሕቶኸያ። ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቅዓሉ ምስ ምሕራር ኣየነይቲ ከተማን መዓስ ዕለትን ወርሕን ዓመተ ምህረትን ነይሩ? ሕስብ ኣቢልካ መልስ። ካብ ኦዲየንስ እውን ድምፂ ከይስማዕ
4: መወዳእታ ዝወፀት ማለት ድዩ ወይ ከመይ እያ ተዓቱ?
1: ተሕቶ ዝተውዕለላ ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቅዓሉ ምስ ምሕራር ኣየነይቲ ከተማን መዓስ ዕለት ወርሒ ዓመተ ምህረት ነይሩ?
4: ዝወዳእሉ 26 ወርሒ 5 ዓሰብ ግን እቲ ቀንዲ ንኽሳይ ዝነበረ ግን ናይ ባፅዕ ናይ ፈንቅል እዩ። ናፅነት ቀንዲ ደራኽ ዝነበረ ናይ ፈንቅል እዩ። 10

0: ናባኻ ክመፅአ ኣማን ምረፅ እያ ኣብ ዓመተ 1979 ዝተኻየዱ ወራራት ደርግ ዓይነት እዮም ሀ ካልኣይ ክሳብ ሓሙሻይ ሐ ሳልሳይ ክሳብ ሓሙሻይ ሐ ራብዓይን ሓሙሻይን መ ሳልሳይን ክሳብ ሻድሻይ
1: ለሳልሳይ ክሳብ ሓሙሻይ
0: ሙሉ መልሲ ሙሉ መልሲ ኣማን ብትኽክል ኣብ 1979 ዝተካየደ ወራራት ሳልሳይ ራብዓይ ሓሙሻይ ነይሩ እቲ ቅድሚኡ ዝነበረ ቀዳማይን ካልኣይን ወራር ኣብ 78 እዩ ነይሩ ስዕቡ ድመፀ ከዓ ፀላይ ኣዝዩ ስለዝተዳሃለ ድሕሩ እዩ መፅ እዩ ኩሉ ወራራት ካ ፈሽሉ እዩ ካልኣይ ተወዳዳሪ ናባኻ መፂና ኣለና መርሃዊ ሳልሰይቲ ሕቶ ከያ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት ኣብ ልዕሊ ፀላይ ቅድሚኡ ኣጋጢሙ ብዘይፈልጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘሰዓበ ንውድቀት ሃይለስላሰ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ኣበዩ ሀ ካብ ዓላኬብ ክሳብ ኣልጌን ለ ግንባር ሓልሓል ሐ ግንባር ጌንዳዕ መ ግንባር ደንከል
2: ካብ ዓላኬብ ክሳብ ኣልጌን
0: ተዓወት ሙሉ መልሲ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት ኣብ ልዕሊ ፀላይ ቅድሚኡ ኣጋጢሙ ብዘይፈልጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘሰዓበን ንውድቀት ሃይለ ስላሰ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ካብ ዓላኬብ ክሳብ ኣልጌን እዩ ነይሩ ሳልሳይ ተወዳዳሪ ጋይም ናባኻየ ከመይ ኣሎ ፀጋ ሞራልካ
3: ፅቡቅ ኣሎ
0: ሓራይ ሞ ክንቅፅል ዶ ከም ኣካል ወተሃደራዊ ምዕባለታት ሓይሊ ባሕሪ ኤርትራ ኣብ ንኡስ ተመክርኡ ኣባፅዕን ከባቢኡን ዘካየዶም ስርሒታት ዓመታት መልክዕ ናይቲ ኩናት ዘግሃደሉ እዋን መዓስ ነይሩ ሀ 9

0: ኣብቲ ፖለቲካዊ ጥልዋ ጎዲሉ ስለነበረ ናቱ ማለት እዩ። ካልኣይ
1: ቃጆኻ
0: ካልኣይ እቲ ህዝቢ ብምሉእ እቲ ክስታይ ናብ እቲ ቁጠባ ናይቲ ሃገር ናብ ሰራዊት ስለ ዝሰጋገሮ እቲ ህዝቢ ብጥሜት ትሞይቱ ስለነበረ ጥሚጥ ነይርዎ ማለት እዩ።
1: ግዜ ኣኺላ ኣላ ሓንቲ ነጥቢ ረኺብካ ኣለኻ ኣማን ሕቶኻ ንጉስ ሃይለስላሴ ብ11 መስከረም 1974 ብዕልዋ ስርዓት ደርግ ካብ ስልጣን ክወርድ ካብ ዝነበሩ ደፋቲ ምክንያታት 4 ጥቐስያ ነይራ። ነዊሕ ድሕረ ባይታ ዝነበሮ ኣድማ ተምሃሮን መምሃራንን ኣድማ መራሕቲ ታክሲ ናይ ህዝቢ ቁጣዐ ዝፈጠረ ከቢድ ጥሜትን ዓፀቦን ኣብ ኢትዮጵያ ከቢድ ክሳራ ካልኣይ ክፍለ ጦር ሰራዊት ኣብ ሰሜናዊ ሳሕል ዝፈጠሮ ኣድማን ዕግርግርን ኣብ ሰራዊት እዩ ነይሩ። ሕራይ መርሃዊ ተወልደ ናይ መወዳእታ ሕቶኸያ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ዝነበረ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ ዓድታት 4 ስመ
2: ወክ ድባ ኣቶ ቆንፂ ኣልሽዕብ ኣይምን
1: ግዜኻ ተጠቀመሉ መርሃዊ ኣጆኻ
2: በዓል ዖና ዝተፈላለየ ዓድታ ዝተቃፀለሉ
1: ሕራይ ቀፅል ኣጆኻ ግዜ ኣኺላላ መርሃዊ ሓንቲ ነጥቢ ረኺብካ ኣለኻ ሕቶኻ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ነይሩ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ

0: ከተማታት ወክዱባ፣ ዓዲ ንፋስ፣ ሕርጊጎ፣ እሙ ሓጀር፣ ኣቑርደት ክትቀሳ ይኽእላ። ጋይም ናባኸይና ኣብ ኣሃዱ ካብ ትሰርሓሉ ኣብ ምዝሓል ምኽዘን ማለት እዩ። እቲ ኣዝዩ ኣገዳሲ ኩሉ ግዜ ክሕሎ ዘለዎ እንታይ እዩ ትብል?
1: እቲ ኢንዳስትሪ ብጋዝ እዩ ዝሕል። እቲ ጋዝ ከዓ ንኢንቫይሮንመንት ይኹን ንግሎባል ዎርሚን ኣዝዩ ከቢድ ስለ ዝኾነ ከይነፍስ ዝኾነ ሊከጅ ይህሉ ሞ ንኢንቫይሮንመንት ከይብክለልና ወይ ኣብ ሰብ እውን ዝኾነ ሓደጋ ከይምፃእልና ዓብዪ ጥንቃቐ ንግብሩ
0: ኣብ ጥንቃቐ እዩ። ምስቲ ዕቤቱ ኣረኣይካ ካ ክትግምተውን
1: ዋላ ብዋጋ እውን ንዕኡ ተደ ነፊስካ ክትምልኦ ዓብዪ ኮስ ይኸ ተቀመጥ
0: እቲ ሰብ ዝሰርሖን ሰብ ዘይሰርሖን ኣካላዊ ብከለ ወይ ከዓ ፀገም ንብሎ የቃልዓካ ማለት እዩ እቲ ሰብ ዝሰርሖ ግርምበል መተውን መዝሓሊትን ክትኮነካ ኢለ ናይ መወዳእታ ሕቶኸያ እዚኣ ህዝባዊ ግንባር ጎኒ ጎኒ ወተሃደራዊ ቃልሲ ኣብ ማሕበራዊ ኣገልግሎት ካብ ዘሰላስሎ ዝነበረ ንጥፈታት ኣርባዕተ ጥቀስ።
1: ፅርግያ ኮንስትራክሽን ማለት ናይ ህንፃ ናይ ፅርግያ
0: ሓራይ
1: በዓል ቡድሆ ማለት እዩ ናይ ትምህርቲ ናይ ሓፂን እውን ናይ ፅርበት ነሩ ኣብ ሜዳ እዩ
0: ሓራይ ኣጅኻ ግዜ ኣለካ ቅፅል
1: ትምህርቲ እውን ነይሩ ትምህርቲ ፅርግያ ትምህርቲ ኮንስትራክሽን ናይ ክዳን ናይ መስርሒ ጫማ ሕክምና ክትቀስካሊ
0: ሙሉ መልሲ። ህዝባዊ ግንባር ጎኒ ጎኒ ወተሃደራዊ ቃልሲ ኣብ ማሕበራዊ ኣገልግሎት ካብ ዘሰላስሎ ዝነበረ ንጥፈታት ኣርባዕተ ጥቀስ እያ ነራ ሕቶኻ። ሓደ ምኽፋት ቤት ትምህርቲ ሰውራ፣ ክልተ ዝርግሐ ሕክምናዊ ኣገልግሎት፣ ሰለስተ ምስራሕ ፅርግያታት፣ ኣርባዕተ ምድልዳል መሬት፣ ሓሙሽተ ምምስራት ማሕበር ረድኤት፣ ሽዱሽተ ክፍሊ ዝተፈላለዩ ዕዮታት ከም ምስራሕ መንዲል ንጽህና፣ ጫማ፣ ጣሓኒት ወዘተ ማለት እዩ። እዚ ኩሉ እዩ ዝካየድ ነይሩ። ካብዚ ኻ ዝበዝሓ ርክብካ ስለ ዘለኻ ሙሉእ ነጥቢ ኣምፂኻ ኣለኻ። ራሄል ናይ መወዳእታ መድረኽ፣ ናይ መወዳእታ ተወዳዳሪት፣ ናይ መወዳእታ ሕቶ ኸያ ከመይ ስማዕ ክሎ?
2: ፅቡቅ።
0: ናይ መወዳእታ ሕቶ ክበልያ ዝተውዕሊ ፅቡቅ ዕድል ምነኤልኪ።
2: ቴንክዩ።
0: ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሒለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ እንታይ ዝብል ተቐይሩ? ኣብ እንታይ ዝብል ተልእኮ ኸ ክሰርሕ ተበጊሱ?
2: ስማ ናብ ህዝባዊ ግንባር ሓርነት ኤርትራ ተቐይሩ። እቲ ተልእኮ ከዓ በብቕሩብ ህዝብን መሬትን ሓራ ምግባር።
0: ሙሉ መልሲ ሙሉ መልሲ ረኺብኪ ኣለኺ። ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሒለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ ምንታይ ዝብል ተቐይሩ? ኣብ ምንታይ ዝብል ተልእኮ ኸ ትሰርሕ ተበጊሳ እያ ትብል ነራሕቶኺ? ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ስማ ተቐይሩ። እቲ ተልኡኻ እውን ህዝብን መሬትን በብቕሩብ ሓራ ምውፃእ ዝብል ወተሃደራዊ ሜላ ሓንፂፃ ተበገሰት። ኣብዚ እዋን እዚ 43 ዝኣባላታ ማእከላይ ሽማግለ መሪፃ፣ 12 ዝኣባላታ እውን ፖለቲካዊት ኦፊስ መሪፃ። ብተወሳኺ ኣብዚ እዋን እዚኣ ሩሙዳን መሓመድ ኑር ጅግና ሓርበኛ ከም ዋና ፀሓፊ፣ ኣብዚ እዋን እዚ ፕረዚደንትና ዘሎ ክቡር ፕረዚደንት ኢሳያስ ኣፈወርቂ ድማ ከም ምክትሉ ዝተመረፁላ ማለት እዩ። ሕራይ እምባ ክቡራትን ክቡራንን ተኸታተልቲ፣ እዚ ኣብ ሓልሓል ዞባ ደቡብ ምስ ሰራሕተኛታት ኮርፖሬሽን ዘራትን ጥሪትን ከነካይዶ ዝቐነና ውድድር ኣብ ዝተዛዚሙሎ ስዒቡ ዝመፅእ ስርዓት ምዕዳል ሽልማት እዩ። ሰና ፅንሑ። ቀፂልና ነዚ ክካየድ ዝቐነየ ውድድር ሽልማት ዝዕድለልና ክቡር ዋና ኣካያዲ ስራሕ ኮርፖሬሽን ዘራትን ጥሪትን ኤርትራ ሜጀር ክብራብ ኣብርሃም እዩ። ሜጀር ክብራብ ብክብሪ ናብ መድረኽ ይዕድም። ቀፂልና እምበኣር ሳልሰይቲ ኮይና ዝተዓወተት ራሄል ምሕረታብ ካብ ሕክምና እንስሳ ሓልሓለ ብ28 ነጥብያ ራሄል ናብ መድረኽ። እንኳ ሓጎሰኪ ራሄል ምሕረታብ። መፃረይት ማይ ተዓዊት ክለኺ ራሄል፣ እንኳ ሓጎሰኪ።

ካልኣይ ኮይኑ ዝተዓወተ መርሃዊ ተወልደ ካብ ፋብሪካ ባናቶም ኣለቡ ብ29 ነጥቢ። መርሃዊ ተወልደ እንኳ ሓጎሰካ መርሃዊ። ሽልማትካ ሞባይል እያ። እንኳ ሓጎሰካ። ኣብ መወዳት ኣምባር ነዚ ን4 ሳምንታት ዝኸደ ካብ ኩሎም ጎብለል ኮይኑ ዝተዓወተ ጋይም ኣላይ ካብ መዝሓሓሊ ምኽዘን ብ32 ነጥቢ እዩ። ጋይም ኣላይ እንኳ ሓጎሰካ። ጋይም ሽልማትካ ዕብ ዝበለት ብልፅ ዝበለት ታብለት እያ። እንኳ ሓጎሰካ። እምበኣር ንሎሚ ዝበልናዮ መደብ ኣብዚ ዛዚምና ኣለና። ኣብ ድመፅእ እዋን ብካልእ መደብ ምስ ካልኦት ተወዳደርቲ ኣብ ካልእ ቦታ ይኸውን ምርኻብና። ክሳብ ሽዑ ሰሰናዩ።

Thank you.

Hop, il est...

0: عبد الله عنبل عنبل
1: Gracias.

0: ከፊን ሓድሂና ባ ግዳላዩ ግሪገርኣይቶሊክ የልእቲ ግዳላዩ ተማራጅና
1: በሪ
0: ታከበ ሕለይ ቂታ ተወይ ጠጎራይ ሕለይ ሌጥታ ተኒክ ሌጥ እጉራ ሌጥ ጠከላ ጠክምኖ መሊ

አቡበከር ግን ይፈይሮ ምስማን ኮፍሪ ሑራ ገለማታ ከምዶ ዒሴ ባታባሪ ሰላ

ا

0: ሰንበት በዓሉ ይተመነ ከበዮ ታሚት አብ ሁኑም ኩመጋ ሐናይ ረሂመኑ ከሀበዩ
1: ኢንሻአላህ
2: لا إله إلا الله.

سنان تذكر انها قد ايه؟ بودا نمان. اللهم صل على

حبتي. لا إله إلا الله. أنا ننتي إنك حركي.

0: ዒሳይ ነሲበና ዓዳል ገዴ ኣካ ኮሴረ ማህሊ ከ ቡዳመራህነን ያነማ ክሁማነ ሂናክ
1: ማሕካድጋ ንጎላኒ ማንዮ መሓ
0: ዮሊተኒ ማድጊ ኮሴረ መካ ማዓንዳለ ገዴጋ ሚያድጊ ኩክዮ ወሪስ
1: ንማ እንዳኪ ዓብደላ ያብይነ ከማ ጎርዝ ነበረ ጎርዝ ነን እንዴ
2: ከይሩሲን ከተሓየዋ ዳዕዋት ሂናክ ኣማ ጎራማ ኳብኖ ነክ ሓበ ዳዕዋት ከተ ጎራማ ኳብነክ
3: ኣባዶንኪዮ ዓምበልታ ኣክሳር

0: ይከታይሰዋ ኣኪዋይ ተመተኒኪ ኣብዚ ታይ ከታይሰዋ ኣብሽራ
1: በት ከደመ
0: ከታይሰዋ ኣብዋን ኣንተኒካ ኣኪዋይ ተመተም
1: ኣኪዋይና ኣኪዋይታ ኣብዋን መሃከት ተከመተ እስሳሚገይትካ የኑኒ ሳሚገዩ ንሲቢ ያብተክኪንኪን ናይ ሆመካሲሲን
0: ይከታይሰዋ ንሲቢ የሊ ፈሪ ባርቴታ ሃባሃ ወይትንቴህ ናመበረ ሃዳጊቴት

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 11 ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳልዮም ካብ ዘለዉ ቀንዲ ዛዕባታት ድማ ሓደ ብዛዕባ እዞም ቀጻሊ ብኣርቲፊሻል ኢንቴሊጀንስ ወይ ብኤኣይ እንዳተቐየሩ ዝመፁ ዘለዉ መተግበሪታት ወይ ሶፍትዌራት ኣብ ከመይ ደረጃ ይርከቡ፣ እንታይ ከክንገብር ኣለና፣ ብኸመይ ክንጥቀመሎም ኣለና ዝብል ምስ ገለ ኣብነታት ንሎሚ ሒዘ ቐሪበ ኣለኹ። ኣብቲ ካልኣይ መደብና ድማ ብዙሕ ግዜ ብፍላይ ኣብ ዘቐነያት እዚ ካብ ተኸታተልቲ መደባትና ክመፅእ ዝቐነየ ሕቶታት ዝምልስ ክኸውን እዩ። ኣብዚ ሓፈሻዊ ዘለና ርድኢት ዝዕቢ ብወገን ተምሃሮ ብወገን ወለዲ ክግበር ዘለዎ ኣብዚ ናይ ክረምታዊ ሞያዊ መሰልጠኒ ትካላት ወይ ማእኸላት ዝካየድ ዘሎ ስልጠናታት ንእሱ ዘለዎ ኣወንታዊ ተራታት ብወገን ወለድን ተምሃሮን ከ እትዝወስድዎ ኮርሳት ከመይ ዝበለ ክኸውን ኣለዎ፣ መን ክመርፆ ዘለዎ፣ ኣብ ምምራፅ ዝግበሩ ጌጋታት እንታይ እዮም ዝምልስ ክኸውን እዩ ማለት እዩ። ስለዚ ናፍቲ ተዳሊ ዘሎ ፈለማ መደብ ናኸብለኩም እየ። ሰናይ ምክትታል። ኣብዚ ቕንያት እዚ ንኣስታት 5 ኣዋርሕ ክመሃሩ ዝቐነዩ ናይ ኤኣይ መተግበሪታት ወይ ሶፍትዌራት ዝተምሃሩ ተምሃሮ ኣብ ዝሓለፈ ሰሙን ተመሪቖም ነይሮም። እዞም መንእሰያት እዚኣቶም ብዛዕባ ኣብ ኤኣይ ናይ ሶፍትዌራት ተጠቂምካ ዝግበር ብፍላይ ዚ ኮንተንት ክሪኤሽን ወይ ዝተፈላለዩ ስራሓት ዝተፈላለዩ መደባት ምድላው ዝምልከት ዝተምሃሩ ኮይኖም እዚኦም ዘዳለውዎ ከዓ ብዙሕ ነገራት ክንምሃር ክኢልና ወይ ብዙሕ ነገራት ክንርኢ ክኢልና ኢና። እዞም ሰልጠንቲ ካብ ዘዳለውዎ ካብ ዝተሰርሐ ስራሓት ኣዝዩ ካብቲ ቅድሚ ሕጂ ብኤኣይ ዘይብሎም ሶፍትዌራት ተጠቂምካ ዝስርሑ ዝነበሩን ሕጂ ኤኣይ ምስ መፀ ምስ ምምፃእ ናይ ኤኣይ ሶፍትዌራት ዝግበሩ ዘለውን እቲ ለውጢ ኣብ ሃገርና ክሳብ ክንደይ ብዓብ ደረጃ ተኣታትዩ ከም ዘሎን ብዙሓት ክመልክዎ ክኢሎም ከም ዘለውን ዘረኣየ እዩ ነይሩ። ብሓፈሻ እምበኣር ናይ ኤኣይ መተግበሪታት ወይ ሶፍትዌራት ብኸመይና ንኸፍሎም ወይ ብኸመይና ንመቃቐሎም ንዝብል መጀመርያ ሓፂር መእተዊ ክገብረልኩም። ኣብዚ ኤኣይ ክንብል ከለና ብዙሕ ግዜ ከነስተውዕለሉ ዘለና ኤኣይ ሞዴላት ኣለው፣ ኤኣይ መሳርሒታት ከዓ ኣለው። ስለዚ ናይ ኤኣይ ሞዴላት እንድሕር ድኣ ክንብል ኮይና ናይ ኤኣይ ሞዴል ዝተኣታቶ ብዓበይቲ ካምፓኒታትን ብመንግስታትን ክኸውን ከሎ፣ ናይ ኤኣይ ሶፍትዌራት ወይ ናይ ኤኣይ መሳርሒታት ወይ ኤኣይ ቱልስ ዝበሃሉ ከዓ ዝኾነ ሰብ ክጥቀመሎም ዘለዎ ወይ ክጥቀመሎም ዝኽእል ወይ ከማዕብሎም ዝኽእል ወይ ማዕቢሎም ምስ መፅዎ ከዓ ክጥቀመሎም ዝኽእል እዩ። ዓበይቲ ሞዴላት ናይ ኤኣይ ክንብል እንተደኣ ኮይና እዞም ማልቲ ሞዳል ዝበሃሉ ብስእሊ፣ ብፅሑፍ፣ ንሪሰርች ወይ ንመፅናዕትታት፣ ንስእሊ፣ ንቪድዮ ጀነሬት ወይ ክሰርሑ ዝኽእሉ ክኾኑ ከለዉ እዚኦም ዓበይቲ ዘብሎም እንታይዮም እቲ ዘውፅዎ ዋጋታት ንኣብነት ኣብ መጀመርያ 2021 2022 ኣብ መወዳእታ 2021 ኣብ መጀመርያ 2022 ዝወፁ ሞዴላት ነይሮም። እዚኦም ቻትጂፒቲ ኢሉ ምስ ጀመረ ብድሕሪ በዓል ጀመናይ መፅኦም ኮፓይለት መፅኡ ናይ ማይክሮሶፍት እዚኦም ብመን እዮም ዝስርሑ ዘለዉ እንተደኣ ኢልና ብኣዝዩ ሚልዮናት ብኣማኢት ሚልዮናት ዝቁፀር ገንዘብን መፅናዕትን ዘድልዮም ክኾን ከሎ ድሒሩ ብቻይና ዝማዕበሉ እውን ነይሮም እዮም። እዞም ኩሎም ሞዴላት እንተዳ ርኢናዮም ዓበይቲ ሞዴላት እዮም። ኣብ ውሽጦም ከዓ ማልቲ ሞዳል እዮም ዝበሃሉ። ኣብ ውሽጦም ከዓ ብዙሕ ነገር ክገብሩ ዝኽእሉ እዮም። ሕጂ ናይ ኤኣይ ሞዴላት ምምዕባል ክንብል እንተደኣ ኮይና ኢድ ናይ

ዓበይቲ ትካላት ከም በዓል ማይክሮሶፍት ዝኣመሰሉ ከም በዓል ሜታ ዝኣመሰሉ ክኾኑ ክእሉ እዮም። እዚኦም እቶም ዓበይቲ ሞዴላት ንምዕባል ዝበልናዮም እዮም። እንተ ደኣ ቱልስ ወይ መሳርሒታት ክንብል ኮይና ግን ንኣብነት ጉግል ኩላትና ንጥቀመሉ መሳርሒ እዩ። ንኣብነት ጉግል ቅድሚ ሕጂ እንታይ እዩ ዝገብር ነይሩ? እዚ ኩሉ ዓመታት እንታይ እዩ ዝገብር ነይሩ እንተ ደኣ ኢልና ኣብ ጉግል ሓደ ነገር ሰርች እንተ ደኣ ጌይርካ ንኣብነት ብዛዕባ ኣሰራርሓ መግቢ ወይ ኣሰራርሓ ፓስታ እዚኣ ደለየ ኢልካ እንተ ደኣ ሰርች ጌይርካ እንተ ደኣ ደሊኻ ንኣሰራርሓ መግቢ ዝሕብራ ወይ ዘለዎን ትካላትን ዌብሳይታትን ዝርዝር ህበካ 100 ክኾና ክእላ 250 ክኾና ክእላ 500 ዝርዝራት እዩ ድህበካ ነይሩ። ንስኻ ካብዚ 500 ዝርዝራት ሓንቲ ትወስድ ኣብኣይ ረኸብካያን ናብ ካልእ ትኸይድ። እቲ ሰርች ኢንጂን ዝበሃል ነዊሕ ዓመታት ከምዚኡ ክኸውን ፀኒዑ። ኣብዚ ሓለፈ 225 ብፍላይ ጉግል ግን እንዳተቐየረ ክመፅ ፀኒሑ። ሕጂ ኣብ 226 ጉግል ሰርች ኢልኩም ኣብ ተኣትውሉ ግዜ እቲ ናይ ሰርች ኣገባብ ተቐይሩ እዩ። ንኣብነት ብዛዕባታ ትደልያ ዘለኻ ቀጥታዊ መልሲ እዩ ድህበካ። ስለዚ ናብ ምንታይ ተቐይሩሎ ማለት እዩ? ናብ ናይ ኤኣይ ዝተሓገዘ ኮይኑሎ ድሌታትካ ተረዲኡ ቅድሚ ሕጂ እንታይ ኻ ትደሊ ነርካ ዝምባሌኻ ፈሊጡ ወይ ንዓኻ ተረዲኡ ዘድልየካ ሓፂር መልሲ ይህበካ። ስለዚ እንታይ ተቐይሩሎ ማለት እዩ? እቲ ኢንተርፌስ ንብሎ እቲ ኣቀራርባ ጉግል ምስ ሰባት ዝገብሮ ዝነበረ ኣቀራርባ ከማን ተቐይሩሎ ማለት እዩ። ስለዚ እዚ ንድሕር ዳኣ ተቐይሩ ካልኦት ብምሉኦም ዳርጋ ክበሃል ከኣል ሶፍትዌራት ተቐይሮም ኣለዉ ማለት እዩ። ንኣብነት ፎቶሾፕ ንድሕር ዳ ኢልና ፎቶሾፕ ከም መሳርሒ ቅድሚ ሕጂ ክንጥቀመሉ ዝፀናሕና ንነዊሕ ዓመታት እንተዳርእናዮ በዓል ናይ ኤዲቲንግ ሶፍትዌራት ፕሪሚየር ፕሮ ንበሎም ካልኦት ንበሎም እንተዳርእናዮም ሎሚ ዝወፁ ዘለዉ ግን በዳርጋ ብትእዛዝ ጥራይ ምስ ኤኣይ ኢንኮርፖሬት ኮይኖም ወይ ተሓዊሶም እዮም ዝመፁ ዘለዎ ማለት እዩ። ስለዚ ዝኾነ ይኹን ሶፍትዌር ብሰርሕ ቅድሚ ሕጂ ንጥቀመሉ ዝነበርና ዝኾነ ናይ ኣካውንቲን ይኹን ናይ ኢንጂነሪን ይኹን ናይ ኣርት ይኹን ኣብዚ ሰዓት እዚ ብኤኣይ እንዳተተክኡ ይመፁ ምስ ምህላዎም ኣብዚ ሕጂ ግድን ብኤኣይ ዝሰርሑ ሶፍትዌራት ከመይ ገይሮም ዝሰርሑ ዝኾነ ተጠቃማይ ክፈልጦም ከድልዮ ወይ ከገድሶ እዩ ማለት እዩ። ብሓፈሻ እቲ ዝነበረ ስነ ስርዓት መመረቕታን ኣብቲ መደብ ብተምሃሮ ዝቐረቡ ዝተፈላለዩ ስራሕትን ኣብ ዝመፅእ ዘሎ መደባትና ከነቕርቦ ኢና። ንሎም ማዓንቲ ብፍላይ ኣተኪረ ክገልፃ ደልየ ዘለኹ ምስ ዘለናዮ ቅንያት ናይ ተምሃሮ ናይ ሳዋ መመረቕታ 38 ዙርያ ዝምለሱሉ 39 ዙርያ ምስ ዝኸዱሉ ምስ ምህላው ግን ስነ ጥበብ ንበል ስነ ጥበብ ንኣብነት ስነ ጥበባውያን ደረፍቲ ክኾኑ ክእሉ፣ ዘየምቲ ክኾኑ ክእሉ፣ ገጠምቲ ክኾኑ ክእሉ ናይ ኤኣይ ቱል ምጥቃም ክሳብ ክንደይ ረብሓ ክህቦም ከም ዝኽእል እዚ እውን ብኮርስ ደረጃ ክኸውን ንኽእል ዋላ በዚ መደባትና ደረጃ ክኸውን ንኽእል በብቕሩብ ክተኣታቶ ዘለዎ ኢለ ስለ ዝኣምን በብቕሩብ እንዳምፃኸዎ ክኸይደ። ንሎም ማዓንቲ ሓንቲ ካፍተን ኣብዚ ቀሪባ ዝነበረት እሞ ናባኹም ከብላ ደልየ ዘለኹ እዛ ክትሰምዕዋ ኣዳለያ ዘለኹ ቪድዮ ክሊፕ እ እዛ ቪድዮ ክሊፕ እዚኣ ናይዚኣ ፍሉይ ዝገብሮ እንታይ እዩ? ንኣብነት ንኩላትኩም ነዛ ግጥሚ እዚኣ ትሰምዑ እቲ ኣብኡ ደሎ ትሕዝቶታት ናይቲ ግጥሚ እንድሕር ዳ ርእናዮ እቲ ግጥሚ ንሓደ ብሰናይ ዝተወከለ ንብምሉኦም ናይ ሳዋ ኣባላት ዘለዉ ተዓለምቲ ብሕጂ ዝዕለሙ ክኾኑ ክእሉ ቁም ነገር ኣብ ሳዋ ዘሎ ጅግንነት ኣብ ሳዋ ዘሎ ተዓላማይ ናይ ኣቦታት ክወስድ ከም ዘለዎ ወዘተ ኢላ ትገልፅ እያ። እቲ ኣብዚ ዝገረመኒ ነገር እንታይ እዩ? እቲ ግጥሚ ክመፅእ ከሎ ዳርጋ ኤኣይ እዩ ሰሪሕዎ ክበሃል ከኣል ገለገለ ምትዕርራይ ጌርናሉ ኢና። ግን ኤኣይ 75 ሚኢታዊት ናይቲ ትሕዝቶ ናይቲ ደርፊ ክህበካ ከሎ ክትርኢ ከለካ ክሳብ ክንደይ ኣብ ታሪክ ህዝቢ ኤርትራ ዕምቆት ዘለዎ ትሕዝቶታት ኣብ ከብሕታት ናይ ሞዴላት ናይ ኤኣይ ከም ዘሎ ክርዳእ ክኢለ ኣለኹ ማለት እዩ። ምክንያቱ በብቕሩብ እንዳማዕበለ መፂ እዩ ኦፍኮርስ፣ ግን ክሳብ ክንደይ ትሕዝቶታትና ዓሚቑ ከም ዘሎ ዘረዲኡ። ስለዚ 75 ሚኢታዊት ናይቲ ግጥሚ ብኤኣይ ዝተሰርሐ እዩ። 100 ሚኢታዊት ናይቲ ዜማ ብኤኣይ ዝተሰርሐ እዩ። ኣብዚኣ ፍሊት ትገብራ እንታይ እዩ? እዚ ቀደም ኣይነበረን። ቀደም ክብል ከለኹ ቅድሚ 226 ኣይነበረን። ኣብ 26 ዝተኣታተወ ብሜታ ታግስ ዝፍለጥ ነቲ ደርፊ ነቲ ዜማ ክዝይም ከሎ ድላይካ ተእትወሉ። ንኣብነት ባራም ባም ባም ባም ኢሉ ኣብ መንጎ እቲ ግጥምታት ክእቱ እንድሕር ደሊኻ ወይ ንሓደ ነገር ክደግሞ እንድሕር ደሊኻ ወይ ንሓደ ነገር ወዲ ፀኒሑ ሓደ ብዙሓት ኣወዳት
ጓል ኣዋ

0: ድሕሪ ክትሕውሰሉ ደሊኻ ድምፂ ወዘተ ዝግበር ሜላታት ጌራ ዝተሰርሐት እያ። ኣጋጣሚ እዚኣ ንፈተነ ውን ክትከውን ስለ ትኽእል ሙሉእ ብሙሉእ ባዕለይ ዝሰርሕ ክዋ ግጥምን ዜማን እያ ብኤኣይ ተጠቂመ ማለት እዩ። ከም ዝብለኩም ዜማ ሙሉእ ብሙሉእ ኤኣይ እዩ፣ ግን ክትመርሖ ክትክእል ኣለካ። ፕሮምቲን ዝበሃል ኣብዚ ከምዝግበር ኣብዚ ድገም ክትብሎ ክትክእል ኣለካ። ስለዚ እሱ ክትፈልጦ የድልየካ ማለት እዩ። ስለዚ ሓደ ናይ ኤኣይ መሳርሒታት ዝፈልጥ ሰብ ክሳብ ክንደይ ደራፋይ ውን ክኸውን ይኽእል። ኣብዚኣ ብፍሉይ ዝተጠቀምኩላ እንታይ እያ፣ ነቲ ናይ ኤኣይ ሞዴል ድምፀይ ስለ ዝመሃርክዎ ወይ ድምፀይ ኣብ ሓደ 2 ደቂቕ ዘይኣክል ሓፂር ግዜ ድምፀይ ስለ ዝመሃርክዎ ብድምፀይ ተጠቂሚ እዩ እቲ ደርፊ ዝካየድ ኣሎ። ስለዚ ኣነ ኣብ ስቱድዮ ኣተይ ኣይደረፍክዎን ኣብ ስቱድዮ ኣተይ እቲ ዜማ ኣይሃብክዎን፣ ግን ድምፀይ እዩ ዝመስል ኢልካ ከምዚ ሓደ 2-3 ከምዚ ሕጂ ዝዛረቦ ዘለኹ ድምፅኻ ምሰላለኻዮ ሙሉእ ብምሉእ ንዕኡ መፅናዕቲ ብምግባር ብድምፅኻ ከም ዝድረፍ ይኸውን ማለት እዩ። በዚ ጋጣሚ እዚ ንኹላኹም ንኹልኹም ስነ ጥበባውያን ኤኣይ ክሳብ ክንደይ ንስራሕኩም ናይ ኤኣይ መሳርሒታት ክሳብ ክንደይ ንስራሕኩም ንቅድሚት ከሰጉም ዝኽእል መሳርሒታት ወይ ትሕዝቶታት ከም ዘለዎ በዛ ስራሕ እዚ ኣቢለ ገለ ክገልፀልኩም ምደሊ ብዓብዩ ንኹልና ማለት እዩ። ቅድሚ ሕጂ ሳዋ ዝበፃሕኩም ሕጂ ኣብ ሳዋ ዘለኹም ነዞም ብሕጂ ንሳዋ ትመፁ ከዓ በዛ ታሪክ እዚኣ ኣቢልና ኣቦታት ጅግነት ኣቦታትና ምኳኑ ክንፀንዕ ከም ዘለና ብዙሕ ነገራት ክንሰርሕ ከም ዘለና እውን በዚ ዘመናዊ መሳርሒታት ተሓጊዙ ክመፅእ ክትሪኦ ከለካ ቀሊል ስለ ዘይኮነ ኣብ መወዳእታ ነዛ ክሊፕ እዚኣ ዝገበርናያ ነገር እንተሎ ነቲ ሙሉእ ዳርጋ ዝበዝሐ ስራሓቱ ናይ ኤኣይ ዝኾነ ንፉዓት ሳዕሳዕቲ ደቂ ሰባት ሳዕሳዕቲ ኢና ተጠቂምና ብዚ ሰባት ሳዕሳዕቲ ምፂና እውን የእቲናዮም ኣለና ማለት እዩ። ንዑ ከዓ ሳዕሲዖምላ ትደርፊ እውን ናይ ባዕቂ ደሳዕስዕ እዩ ማለት እዩ። ስለዚ ሕጂ ናፍታ ደርፊ ወይ ናፍታ ክሊፕ ከብለኩም እየ። በዚ ኣጋጣሚ እዚ ንኩልኹም ተመራቕቲ መበል 38 ዙርያ እንቋ ሓገሰኩም እንዳበልኩ 39 ዙርያ ከዓ ፅቡቕ ናይ ምብጋስ ግዜ ክኾነልኩም ይምነ። እዛ ደርፊ እዚኣ ከዓ ንዓኹም ብፍላይ 38 39 ዙርያ ዝተወፈየት ደርፊ እያ ማለት እዩ።
1: ህይወት ይፀሓይ ኣብ ቆርበትካ ከምዘቃፅል ዝፈልጥ ኣለኹ ኣብ

እሞ ስነ ጥበባውያን ተዓዘብቲ ብሓፈሻ ልዕሊ ኩሉ ከዓ ሰብሳዋ ደርፊ ከመይ ረኪብኩማ? እንተ ደኣ ተጠቃምነት ናይ ኤኣይ ሶፍትዌራት ክኢልካ ኣነ ደራፋይ ክኸውን ምናልባት ዘይሓሰብኮ ክኸውን ክእለ ከምዚ እንተ ደኣ ኮይኑ እሞ ምስምዕ ምዕባል ናይ ኤኣይ ሶፍትዌራት ግን ዝኾነ ሰብ ኣብ ዝኾነ ሞያ ክኣቱ ከምዝኽእል ደረድእ ስራሕ እሞ በዚ ጋጣሚ እዚ ደጊመ ንኩልኹም ተመረቕቲ መበል 38 ዙርያ እንኳዕ ኣብ ዝብቃዓኩም ክብል ደሊ። ካብዚ ቀፂሉ ዘሎ ከዓ ብዛዕባ ኣብ ሞያዊ ኣስተምሮታት ወይ ሞያዊ ስልጠናታት ኣብ ዝወሃቡ ሞያዊ ስልጠናታት ብሓፈሻ ዘሎ ናይ ምምራፅ ብፍላይ ብወገን ወለድን ተምሃሮን ዘሎ እያ ክገልፅ። ኣብዚ ምናልባት ሓደ ዝተኻየደ መፅናዕትሎ ኣብ ኤሮጳ ዝተኻየደ መፅናዕትሎ ኣብ ህንዲ ዝተኻየደ መፅናዕትሎ ምክንያቱ ነቲ ሓፂር ሞያዊ ትምህርቲ ዝበሃል ካብ ዝጥቀማሉ ሃገራት መብዛሕተን ከም በዓል ሃገረ ጥልያን ዝርከበአን ሃገራት ኤሮጳን በዓል ህንዲ ካብ ህንዲ ጀሚርካ ርሑቕ ምብራቕ ዘለዎ ሃገራትን ኣብ ሓፂር ሞያዊ ስልጠና ኣዝን ዝኣምና ብኡ ብዙሓት ክኢላታት ዘፍርያ ከም ምዃነን መጠን ሓደ ካብኡ ዝተወስደ መፅናዕቲ። ካልኣይ ኣነ ንባዕለይ ንምስ ዘለን ተመክሮ ናይ ሞያዊ ስልጠናታት ክኸውን ይኽእል ካልእ እውን ኣብዚ ዝገበርክዎ ምስ ጨንፈር ሚኒስትሪ ትምህርቲ ዞባ ማእኸል ጨንፈ ምክትታል ሞያዋን መሰልጠን ማእኸላት ብዘካየድክዎ ዕላል ኣቢለ እምበኣር ኣብዚ ኣብ ክራማት ዝወሃብ ብፍላይ ዝተፈላለዩ ስልጠናታት ናይ ቋንቋ፣ ናይ ሙዚቃ፣ ናይ ፅገናታት ወዘተ ክኸውን ይኽእል ዕድላት እውን ስለ ዘሎ መንግስቲ ዝኸፈቶ ሰፊሕ ዕድላት ስለ ዘሎ ኣብዚኣ ብወገን ተምሃሮን ወለድን እንታይ ክንገብር ኣለና ተን ብዝያዳ ዝግበራ ጌጋታት ንኸይድገማ ንምዝኽኻር ብዙሓት ሕቶታት እውን ስለ ዝመፀን ነዚአን ንምምላስ ዘዳለኽዎ መደብ እዩ። ብሓፈሻ ሞያ ክበሃል ከሎ ሞያ ምህላው ወይ ትምህርቲ ምህላው ወይ ፍልጠት ምህላው ማለት ብዘለካ ሞያ ፍሉይ ክእለት ተጠቂምካ ንሕብረተሰብ ኣገልግሎት ምሃብ ማለት እዩ። እንተ ደኣ ሞያ ኣለካ ወይ ትምህርቲ ኣለካ ወይ ፍልጠት ኣለካ እሞ እንተ ደኣ ኣገልግሎት ሂብካሉ ንሕብረተሰብካ ከዓ እቲ ብኡ ዝመፅእ ከዓ እቲ ክፍሊት ትኸውን ማለት እዩ። ስለዚ ነብስኻ ዘኽእል ካብ ሰብ ተፀባይ ዘይገብረካ ኣታዊታት ከም ዝህልወካ ዝገብር ማለት እዩ። ስለዚ ክኢላታት ብሓፈሻ ንሞያ ኣብ ሰለስተዮም ድመቕልዎ ሓደ ብትምህርቲ ዝመፅእ ሞያ ክበሃል ከኣል እዚ ትምህርቲ ኤዱኬሽን ንብሎ ክሳብ ፒኤችዲ ማስተርስ ዲግሪ ወዘተደሎ ዓይነት ትምህርቲ ማለት እዩ። ምክንያቱ ተማሂርካ ተምፆ ዓበይቲ ሞያታት ሓደ ክኸውን ከሎ ካልኣይ ከዓ ኣብ ሓፂር ግዜ ዝውሃብ ስኪል ዝበሃል ወይ ቮኬሽናል ትሬኒንግ ዝበሃል ኣብ ሓፂር ግዜ ካብ 3 ወርሒ ክሳብ 1 ዓመት ኣብ ዘሎ ተወስዶም ሓፀርቲ ኮርሳት ተጠቂምካ ትሰርሖ እሞ በዚ ስራሕ እዚ ተጠቂምካ ከዓ ናብ ረብሓ ሕብረተሰብ ተውዕል እንተ ደኣ ንሕብረተሰብ ኣገልጊልካ ከዓ ኣምሳይኡ ከዓ ትረኽቦ ክፍሊት ወይ ኣታዊታት ኣሎ። ስለዚ እዚ ስኪል ንብሎ ወይ ኢደ ስራሓት ንብሎ ኢደ ጥበብ እውን ዝበሃል ማለት እዩ። እቲ ሳልሳይ እቲ ዊዝደም ዝበሃል እቲ ዊዝደም ልቦና ዝበሃል እዩ። ብዙሕ ግዜ ኣቦታትና ብትምህርቲ ከይተማሃሩ ብፍልጠት ወላ ሓደ እዚ ንብሎ ዘለና ሓፂር ሞያዊ ትምህርቲ ከይወሰዱ ልቦና ኣለዎም ወይ ነይርዎም እዩ ኣለዎም ክሳዕ ሕጂ። ልቦና ከዓ ሓደ ካፍቲ ትምህርቲ ክኸውን እንድሕር ደይረኸብካ ሞያ እንድሕር ደይረኸብካ ካብ ዊዝደም ወይ ካብ ጥበብ ካብ ልቦና ዝመፅእ ክእለት እውን ኣሎ። ስለዚ ክእለት ክንብል ከለና ምቐጥቃጥ ወይ ምዕራይ ምፅጋም ካቻይፊተ ምፍታሕ ወይ ምዝራብ ጥራይ ደይኮነ

ካብ ልቦና ዝመጽእ ኣሎ። ብሓፈሻ ግን እቲ ትምህርቲ ዘለካ ሞያ ዘለካ ንኽልቲኦም ዘጠቓልል ግድን ኣብ ነፍሲ ወከፍ ሰብ ክህሉ ዘለዎ ከዓ እቲ ልቦና እዩ ይዕበይናስ ማለት እዩ። ብሓፈሻ ሕጂ ተምሃሮ ኾንካ ናብ ደቅና ናብ ሞያዊ መሰልጠኒ ማእኸላት ክንሰድድ ከለና ንገብሮም ነገራት ኣለዉ። ንኣብነት ወድኻ ከም ወዲ ክስቶ ክኾኑልካ ሞ ቀዳሜይቲ ክንገብራ ዘለና ድብሎ እንታይ እዩ ናብ ሞያዊ መሰልጠኒ ማእኸላት ኣብ ንኸደሉ ግዜ ከምዝበልኩ ኣብ ትምህርቲ ሙዚቃ ክኸውን ይኽእል፣ ስእሊ ክኸውን ይኽእል፣ ቅብኣ ክኸውን ይኽእል፣ ፅገናታት ክኾን ይኽእል ወዘተ ኣብ ንሰደሎም ግዜ መጀመርያ ክንፈልጣ ዘለና ወለዲ ባዕልና ዘይምውሳን እያ። ብዙሕ ግዜ ተጋጥም ወደይ ከምህሮ ደልየ እሞ እንታይ ተምሃርክዎ ይሓይሽ ትብል ኩሉ ግዜ ትመፅእ ሕቶላ። እንታይ ተምሃርክዎ ይሓይሽ ሕጂ መን እዩ ዝመርፅ ዘሎ ማለት እዩ። ንኣብነት ንዓይ ወደይ እንታይ ተምሃርክዎ ይሓይሽ እንታይ ኢልኩምኒ ኣነ ዝፈትዎ ሞያ እየ ክነግረኩም ዝኽእል ወይ ከዓ ሞዛ ሞያ እዚኣ ኣብዚ እዋን እዚ ብዙሕ ጠለብ ኣለዋ ክብል ይኽእል። እንተኾነ ግን እቲ ክመሃሎ ቆልዓ ወይ ተምሃራይ ከ ዝምባል እዩ ከመይ እዩ ቀዳምነት ክሕተት ዘለዎ ማለት እዩ። ስለዚ ብወገን ወለድን ዓበይቲ ልዕሊ 18 ዓመት ዝኾና መንእሰያትን መጀመርያ ክንሓስቦ ዘለና ነቲ ንወስዶ ስልጠና ብግዴታ ክኸውን ከም ዘይብሉ እዩ። ምክንያቱ ወዲ ክስቶ ብዚኣ ተማሂሮ ከምዚ ስለ ዝኾነ ንዓብ ዚኣ ተምሃር ዘይምባል፣ ምክንያቱ ነገራት ብዝምባለ ዝመፁ ምዃኖም ንፉዕ ሙዚቀኛ ክኸውን ይኽእል እንተ ንፉዕ ቴክኒሽን እንተዘይኮነ ንፉዕ ሙዚቀኛ እንተዘይኮነ ንፉዕ ሰኣላይ ክኸውን ይኽእል። ስለዚ ዝምባለ ባዕልና ዝዕበናዮም ቆልዑት ኣበይናይ ዝምባለ ኣለው ክንፈልጥ ስለ ዘለና ግድን ግድን ኣብ ዝምባሊኦም ክኣትዉ ከም ዘለዎም ከነረጋግፅ ኣለና። ብወገነይ ተምሃሮ ሞያዊ ስልጠና ኣብ ክልተ የ ዝኸፍሎም ካብ ዘለኒ ተመክሮ፣ እቲ ቀዳማይ እዛ ሞያ እዚኣስ መዓስ የ ዝመሃራ ክረምቲ ተትኾነለይ ወይ ቀልጢፈ ከምዝተዝውድእ ወይ ዕድመይ ተዝኣክል ኢሎም ዝመሃሩ ተምሃሮ እዚኦም እቶም ሙሉእ ብሙሉእ ውፅኢታውያን ክኾኑ ተኽእሎ ዘለዎም ወይ ዝኾኑ እዮም። እቶም ካልኣይ ከዓ ብናቶም ዘይኮነ ብድፊኢት ወለዶም ወይ ብምሕለፊ ግዜ ወይ ብምስዓርኮም ክኾኑ ስለዝደልዩ ጥራይ ዝኣትዉ ክኾኑ ከለዉ እዚኦም ከዓ ናይ ምዕዋት ተኽእሎኦም ዳርጋ ናብ ዜሮ ዝመፅእ ተምሃሮ ወይ ሰልጠንቲ ጌርና ንወስዶም። ስለዚ ኣብዚ ከም ወለዲ ብፍላይ ንህፃናት ንቆልዑ ንተምሃሮ ካልኣይ ደረጃ ዝውሃብ ስልጠናታት እንታይ ክኸውን ዘለዎን ዝብል ሕቶ ልክዕ ወለዲ ንሕና ከይደፋእና ብዝምባሊኦም ክኣትዉ ከም ዘለዎም እንታይ እንተገበርካ ደስ ዝብለካ ዜን ዜን ዜን ኣማራፂ ኣለዋ እሞ እንታይ ንኣብነት ስኢሉ ዘይፈልጥ ቆልዓ እንድሕር ደኣ ኮይኑ ሙዚቃ ተፃዊቱ ዘይፈልጥ ቆልዓ እንተ ደኣ ኮይኑ ኣብ ቋንቋታት ተገዳስነት ዘይብሉ ቆልዓ እንተ ደኣ ኮይኑ እሞ እተን ዘለዋ ኣማራፂ ካብ ሓደ ክሳብ ሓሙሽተ እዚአን እየን ክኾና ድኽእላ። ስለዚ ካብዚአን እንታይ ተተምሃርካ ሕሸካ ምክንያት ዝምባሊኦም ንሕና ስለ ንፈልጥ። እቲ ተምሃራይ እንተ ደኣ ኮይኑ ከዓ ብልክዕ እንታይ እዩ ዝምባለይኻ ማለት እንታይ ማለት እዩ ከይተኸፈልካ ዓመት ሙሉእ ክትሰርሓሉ ደስ ዝብለካ ሞያ እንድሕር ደኣ ኮይኑ ዝምባለይካ እዩ ማለት እዩ። ብዓይኒ ገንዘብ ደይ ትጥምቶ እንተ ደኣ ኮንካ ምስ ዝምባለ ንወስዶ። ስለዚ ወለዲ ክንገብሮም ዘይብልና ነገራት ኣብዚኣ እንታይ እዩ፣ ቀዳማይ ዘይምግዳድ እዩ። ንኣብነት ኣብ ዝሓለፈ ግዜ ንወደይ ሶላር ከምህሮ ይደሊ እየ ዝበለኒ ወላዲ ነይሩ። ሶላር ከምህሮ ይከኣል እዩ ግን ወዲ 13 ዓመት እንተ ደኣ ኮይኑ ገና ኬሚስትሪ ፊዚክስ ብፍላይ ደይተምሃረ እንተ ደኣ ኮይኑ ወላብ ስነ ፍልጠት ኣብ ሳይንስ ተማሂሮ ክኸውን ይኽእል እዩ። ኣብቲ ኣብ ሻድሻይ ኣብ ሓምሻይ ክፍሊ ግን ብዛዕባ ካረንት ቮልቴጅ ፓወር ብሓፈሻ ብዛዕባ ፀዓት ዘለዎ ሓፀርቲ ካልኩሌሽናት ከይፈለጠ እንድሕር ደኣ ናብ ሶላር ርእቲናዮ እቲ ምልጋብ ጥራዩ ክኽእል ማለት እዩ። ሶላር ምትካል ማለት ንኣብነት ከዓ ካብታ ፓነል ናብ ኮንትሮለር፣ ካብ ኮንትሮለር ናብ ባትሪ፣ ካብ ባትሪ ናብ ኢንቨርተር ዘሎ ኣላጋግባ ምፍላጥ ጥራይ ዘይኮነ ብዓብኡ እቲ ካልኩሌሽን እዩ፣ እቲ ፅዕነትካ ምፍላጥ እዩ። እዞም ገዛ እዚኦም ክንዲዚኦም ደብርህ እሞ ክንዲዚ የድልዮም ኢልካ ከተዳሉ ምክኣል ተቐዳማይ ዘድልዮ እዩ። ስለዚ ክንገብሮ ካብ ዘይብልና ጌጋታት ኣብዘይ ዕድሚ እዩ። ምናልባት ከምኣ ኢሉ ምስ ፀልኣ ንዓመታ ፊዚክስ ክመሃር ምስ መፀ ብኡ ገይሩ ነቲ ፊዚክስ ክፀልኦ ይኽእል እዩ። ስለዚ ዘይምግዳድን ዘይምህዋኽን ቀዳሜይቲ ክትከውን ከላ፣ ካልኣይ ደረጃታቱ ምፍላጥ። ንኣብነት ቪድዮ ኤዲቲንግ ክመሃር እየ ድብል ሰብ መሰረታዊ ናይ ኮምፒውተር ፍልጠት ከይሓዘ እንተ ደኣ ናብ ኤዲቲንግ ከይዱ

ክብርትዖ እዩ። እንተደኣ በርቲዕዎ ከዓ ኩሉ ግዜ ብርትዖ ኮይኑ ክስምዖ እዩ፣ ክፀልኦ እውን ንኽእል እዩ ማለት እዩ። ስለዚ ተቐዳመይቲ ዘይምግዳድ ባዕልኻ ዘይምምራፅ ደረጃ ናይ ትምህርቲ ዘይምሕላው ኣየናይ ሞያ ምስየና ይኸይድ ማለት እዩ። ካልእን ዝዓበየን ግዜ ዝረአ ከዓ ኣብ ገዛ ካብ ዝውዕል ወይ ከምዚ ካብ ዝውዕል ኣብዚ ምውዓል ይሓይሽ ኢልካ ግዜ ንምሕላፍ ምስዳድ ማለት እዩ። እዚ ዕላማ ዘይብሉ እዩ ዝኾውን። ገንዘብካ ግዜ ናይ ተቆልዓ ብሓፈሻ ብኾንቲ እዩ ዝጠፍእ ክበሃል ከኣል። ምክንያቱ ተቆልዓ መሕለፊ ግዜ ኢልካ ዳ ኢኻ ትሰዶ ዘለካ እምበር ኣብዛ ወርሒ እዚኣ ኣብዘን ክልተ ወርሒ እዚአን ተማሂሩ ከምዚኣ ክኢሉ ከምዚ ብውሕዱ ሞያታት ዓመታት ዝወስድ ክኾን ይኽእል እዩ። ግን በብክልተ ወርሒ በብሰለስተ ወርሒ በብወርሒ እውን ክጅምሩ ስለ ዘለዎም ኣብዚኣ እንታይ ተተማሃረ እዩ ዘድምዕ ዳየ ክንብል ዘለና እምበር መሕለፊ ግዜ ኢልና ንሰዶም ደቅና ወላ ሓንቲ ውፅኢት ዘይርከቦ ምዃኑ በዚ ጋጣሚ እዚ መፅናዕትታት ድብሎ ዋላ እውን ካብ ናተይ ተመክሮ ክሕበር ዝከኣል እዩ ማለት እዩ። ካልእ ምስ ካልኦት ዘይምውድዳር ወዲ ክስቶ ኣብዚኣ ተማሂሩ ስለዝዓበየ ስኻ ከዓ ልክዕ ከምናቱ ኣብዚኣ ኺድ ዘይምባል። ካልእ ንስለ ወረቐት እዚኣ ምናልባት ከምዚ መገሻ ስለ ዘለዎ ከምዚ ዕድላት ስለ ዘለዎ ወረቐት ሒዙ ክፀንሕ ተባሂላ ከዓ ትግበር ነገር ኣለዋ። ምክንያቱ ሓንሳብ ከም ገለልካ ኣብ ደይ ትፈትዎ ሞያ እንተ ኣቲኻ ሙሉእ ህወትካ ውን ደጣዕሰካ ደይ ዐውተካ ውን ክኸውን ስለ ዝኽእል ኣብዚኣ ጥንቀቐ። ምክንያቱ ሞያ ባዕልኻ እንዳዕበኻዮ ትኸይድ ወላ ኮፍ ኢልካ ተሓድር ስለ ትፈትዎ ኮይኑ ስማዓናኣነ። ምክንያቱ ድሓር ዳ እዩ ባዕሉ ናብ ገንዘብ እንዳተቐየረ ዝመፅእ እምበር ትፈትዎ ነገር እንተ ደኣ ኮይኑ 24 ሰዓት ኣብኡ ኮፍ ተበልካ እንተዕበኻዮ ዋይ ኣብዚኣ በፂሓላ ሕጂ ናብዚኣ እንተመፀኹ ዘብል ክኸውን ይግብኦ። ካልእ ብፍላይ ብወገን ወለዲ ሓንሳብ ምስእትኻዮም ብድሃይ ዘይምግባር እውን ኣላ። ምክንያቱ እቲ ስራሕ ናብቲ ቆልዓን ናብቲ መምህርን ጥራይ ምግዳፍ ብዙሕ ግዜ ካብ ዝረኣዮም። ስለዚ ፎሎ ኣፕ ወይ ምክህታል ንዘድልዮም ተምሃሮ ከዓ ምክህታል ምግባር። ብወገን ተምሃሮ ከ ብወገን ሰልጠንቲ ኸ ዋላ ኮሌጅ ለቨል ኮንካ ዋላ ዕድሜኻ ዓብ ኮይኑ ሰራሕተኛ ናይ መንግስቲ ኮንካ ሰራሕተኛ ናይ ውልቅኻ ኮንካ ኸ እንተደ ኢልና ሎሚ ነገራት ክሳብ ክንደይ ይቀያየር ኣሎ ንሪኦም ኣለና። ስለዚ ቅድሚ ሰለስተ ወርሒ ዝተምሃርካዮ ትምህርቲ ሎሚ ክትሰርሓሉ ምፍታን ዳርጋ ዘይከኣለሉ ግዜ መፅኡ ዘሎ። ምክንያቱ ኣብ ግዜ ናብ ግዜ ኣፀቢቖም ይቀያየሩ ኣፀቢቖም ይዓብዩ ይፍትሙ ይቕየሩ ስለ ዘለዉ ሓደት ኣፕዴት ዝበሃል ኣፕዴት ገብረላ ወይ ክዕብያ ይኽእል ትብሎ ነገራት ከተዕብዮ ሎሚ ብዙሕ ግዜ ካብ ንብሎ ስልጠና ኣብ ሞያዊ መሰልጠኒ ማእኸል ወይ ኣብ መምህር ጥራይ ኣይኮነን ቀደም ፍልጠት ምስ መምህር ጥራይ ነይሩ ክኸውን ንኽእል እዩ። ሎሚ ግን ፍልጠት ኣብ ኢድና እዩ ዘሎ ኣብ ሞባይልና ኣብ ዲጂታል ላይብረሪታት ወዘተ ኣቲና ክንረኽቦ ንኽእል ባዕልና ነብስና ክነማዕብለሉ ንኽእል ምዃኑ እውን ግድን ከይድካ ትመሃሮ ጥራይ ደይ ክኸውን ንኽእል እዩ ብፍላይ ንዓበይቲ። ካልእ ኣብዚ ግዜ እዚ ከምዚ ይመሃር ኣሎ ብዙሕ ሰብ ሞ እስከ ክፍትና ኢልካ ደይ ምእታዊ። ምክንያቱ ናይ ብሓቂ ፋሽን ኮይኑ ስልጠናታት ዝወስድዎ እውን ብዙሕ ግዜ ኣሎ። ልዕሊ ኩሉ ኣብ ሓፂር ሞያዊ ስልጠና ክንፅበያ ዘይብልና ከዓ ቅልጡፍ ለውጢ ምርኣይ ማለት እዩ። ንኣብነት ክልተ ወርሒ ወይ ሰለስተ ወርሒ እንድሕር ዳኣ ተማሂርካ ናይ ግድን እዩ ክትጅምር ነቲ ስራሕ ነቲ ስራሕ ጀሚርካዮ ክትኣቱ ናይ ግድን እዩ። ግን ድሕሪ ትምህርቲ እዩ ሂወት ዝጅምር ዝበሃል ነገር ኣሎ። ድሕሪ ትምህርቲ እዩ ዕድላት ዝረኣየካ ብድሕሪ እዩ ከዓ ኣብ ጌጋኻን ዓቕምኻን እንዳተማሃርካ ትኸይድ። ስለዚ ሰብ ካብ ጌጉ እዩ ድመሃር ሰብ ካብ ምስ ፈተነ ኣይኮነትን ከመይዳ እያ እዚኣ ይብል ሽዑ ኣብቲ ናይ ብሓቂ ዓለም ናይ ስልጠና ይኣቱ ማለት እዩ። ኣብዚ ከምቲ ኣብ መእተዊ መደብና ዝገለፅክዎ ገለገለ መፅናዕታዊ ወረቐታት ይርኢ ነይረ። ብፍላይ እቲ ብዩሮፒያን ኮሚሽን ኦፍ ቴክኒካል ስታዲ ዝበሃል ዝተኻየደ መፅናዕቲ ሕብሮ እንታይ እዩ? ብዙሕ ግዜ ካብ ዝካየዱ ስልጠናታት እንተዳ ርእናዮም ካብ ዝካየዱ ትምህርትታት እንተዳ ርእናዮም መብዛሕትኡ ግዜ ሓደ ጀማራይ እቲ ዘለዎ ናይ ምዕዋት ክእለት ትሑት ምዃኑ ድሓር 100 ወይ 100 ሚእታዊት ዝበሃል ከዓ ከምዚ የለን። ኣብነት ንሓደ ቴክኒሽን 10 ዝዕረያን ንብረት እንተዳ ሂብካዮ ማኪና ክኸውን ኽእል ሞባይል ክኸውን ኽእል ቴሌቭዥን ክኸውን ኽእል ኮምፒውተር ክኸውን ኽእል ኣነ ብ10 እን ክዕርየ ንኽእል ዝበሃል የለን። ምክንያቱ ንኣብነት ኣብ ኤርትራ ዝተኻየደ መፅናዕቲ

ልባት ኣነ ድፈልጦ ስለዘየለ ከምዚ ክብል ኣይክእል እየ ክግምት ግን ይኽእል እየ ኣብኡ ስለ ዘለኹ ኣብ ህንዲ እቶም ብፅገና ዝፍለጥ ንኣብነት ምዕራብ ምስ ምብራቕ እንታይ ይድፋላለ እንተ ኢልና ኣብ ምዕራብ መብዛሕትኡ ግዜ እቲ ሓይሊ ሰብ ክቡር ስለ ዝኾነ ከዛ ላፕቶፕ እዚኣ ካብ ከተዕርያ ምቕያር ሓይሽ ምክንያቱ ከተዕርያ እንተ ኮንካ ዝወስደልካ ግዜ ክቡር እዩ ዝበሃል ብኸምኡ እዮም ከዓ ዝኸዱ ስለዚ ዳርጋ ዩዝ ኤንድ ስሮው ተጠቂምካ ምድርባይ ይመፅእ ማለት እዩ ኣብ ምብራቕ እንተ ከይድና ግን ዋላ ይድቃቕ ነገራት ኣብ ፅገና ዘተኮረ እዩ ንኣብነት ራም እንተ ኢልና ኣብ ኤርትራ ራም ኣይንዕርን ኢና ክንቅይሮ ይሕሸና ኢና ንብል ኣብ በዓል ህንዲ እንተ ከይድካ ንራም ንዕሪ ኢና ዝብል ኣብ ነገራት ኣሎ ቺፕ ለቨል ኣትዮም ነቲ ናይ ራብ ቺፕስ ኣውፅኦም ብሶልደር ገይሮም ክቕይርዎ ትርኢኻ ስለዚ ሞር ናይ ፅገና ዝለዓለ ሓይሊ ዘለዎን ሃገራት ዝበሃላ ህንድን ቻይናን እየን ብፍላይ ከዓ ህንዲ ብምሉእ ሃገራት ዓረብ እንተዳ ርኢናዮ ናይ ፅገና ትካላት መኒሑ ይዝዎ ደሎ እንተ ኢልና ህንዳውያን እዮም ስለዚ ንሓደ ህንዳዊ ካብ 10 ንብረት ናይ ምዕዋት ዘለዎ ዝዓበየ ተኽእሎ 6 እዩ 10 ሞባይል ተሂብካዮ 6 እዩ ዝዕሪ 10 ማኪና እንተሂብካዮ 6 እዩ ዝዕሪ 10 ኮምፒተር ተሂብካዮ 6 እዩ ዝዕሪ ስለምንታይ ይኸምኡ ዝኸውን ስለ ዘይክእል ድዩ እንተዳ ኢልና ኣይኮነን ምናልባት ንዓይ 3 ሂብኩም ንሓንቲ ጥራይ ክዕርኽ ይኽእል እየ እቲ ነገር ስለ ዘይከኣል ዘይኮነ መፅናዕትታት ከም ዘረጋግፅዎ እንታይ እዩ ካፍተን ኣይከኣለንን ወይ እዚኣ ስኢነላ ሕጂ ኣይዕረን እዩ ክበሃል ከሎ ብዙሕ ተኽእሎታት ኣሎ ንኣብነት ነዚኣ ትኸውን መሳርሒ ዘይብልካ ክትከውን ትኽእል ነታ መቀያየሪት ዝስኢንካላ ክትከውን ትኽእል እዚ 4 ንብሎ ዘለና 6 ጥራይ ዘዕረየሉ ምክንያት ማለት እዩ ሲኢንካያ ክትከውን ትኽእል እታ ፀገማ ኣነ ድሰኣንክዋ ሓደ ካልእ ሰብ ክዕረያ ክእል እዩ ካልእ ሰብ ዝዕረያ ድሰኣና ኣነ ክረኽባ ክእል እየ ሓደ ድሰኣና እቲ ሓደ ክረኽባ ክእል እዩ ኣብዚ ሕጂ እዚ እንታይ እዩ ናይ ከምቲ ኩሉ ግዜ ንብሎ ናይ ነብስኻ ምዕባይ ሕቶ እዩ ኣብ ስልጠና ኩሉ ግዜ ኣብ ክእለት ብሓፈሻ ብዙሕ ግዜ ክንጋግያ ዘይብልና ኮይኑ ስማዕኒ ብዙሕ ግዜ ብዝመፅናዕታት ድብሎ እንታይ እዩ ኣነ እዚኣ ስለዝኽኣልክዋስ ኣነ ጥራይ ድኽእላ ኮይኑ ስማዕኒ ወይ በቲ ዘለካ ሞያ እስኻ ጥራይ ብቕዓት ዘለካ ኮንካ ምስማዕ ምናልባት ጌጋ ኮይኑ ክኸውን ክእል እዩ ምክንያቱ እንታ ኮይነ የ ኣብዚኣ ክኢላ ኮይኑ ዘለኹ እንታ ኮንካ ካብቲኣ ክኢላ ኮንካ ዘለካ እንታ ኮይኑ እዩ ኣብቲኣ ብቕዓት ኣምፅኡ ዘሎ እንተ ኢልና ግዚኡን ገንዘቡን ሓይሉን ኣብኣ ስለ ዝወፈየ ጥራይ እዩ ካልእ ሰብ መፂኡ እንተ ኣብ ክልክዕ ከምናቱ ፃዕሪ ገይሩ ክበፅሓሉ ዘይክእል ነገር የለን ስለዚ እዚ እንተደኣ ኮይኑ እቲ ዝኣብየና ዘሎ እንታይ እዩ ኮይኑ እንተ ኢልና ናብ ካምፓኒታት ናብ ሳምሰንግ ናብ ኤልጂ ናብ ገለ ካብ ዝምለሱ መብዛሕቶም እዚ ሽግሩ ተሳኢኑ ዝበሃል እዩ ስለዚ እዚኣ ኣነ ክዕርያ ይከኣልኩን እንተ ኢሉ ሓደ ቴክኒሽን ፅቡቅ ኣሎ ምክንያቱ ብዓለም ደረጃ ናብ ሳምሰን ካብ ድምለሳ ሞባይላትን ቴሌቭዥናትን ሽግር ተሳኢኑ ተባሂለን እየ እቲ ሽግር እንታይ ኮይኑ ክእል ክኸውን ክእል ሕጂ እቶም ካምፓኒ ዝፈጥርዎ ጌጋታት ወይ ዘየውፅዎ ሽግራት ክኸውን ይኽእል እሶም ጥራይ ክሓብኦ ዝደል እዩ ስለዚ ከምዚ እንተደ ኢልና ሎም ማዓን ተማሂርካ ካብ 11 እንተ ረኪብካ ንዓመታት 2 ትኸውን ድሕሪዩ 3 ትኸውን ድሕሪዩ 4 ትኸውን እምበር ሓፂር ወይ ኣብ ሓፂር ግዜ ውፅኢት ዘይምፅባይ ከዓ ሓደ ካብቲ ብተምሃሮ ክግበር ዘይብሉ ማለት እዩ ብሓፈሻ እምበር ኣብዚ ሕፅር ድበለት ብዛዕባ ምምራፅ ሞያዊ ስልጠናትን ተኽእሎ ትወስዶ ሞያዊ ክእለትን ተኽእሎታት ናይ ምዕዋትን እዚ ካበልና ብሓፈሻ ንኩሉ እቲ መንግስቲ ፈጢርዎ ዘሎ ናይ ስልጠና ዓድላት ክንጥቀመሉ እንተ ደኣ ኮይና እዘን ዝጠቐስኮን መበገሲ ክኾናና ዝኽእላ ብፍላይ ከዓ እተን ጌጋታት ዝበሃላ ክድገማ ከምዘይብለን ወይ ክግበራ ከምዘይብለን በዚ ጋጣሚ ደጊመ ከዘኻኽርፈቱ እምበኣር ከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ንሎሚ ዝተዳለወ መደብ እዚ ክትከታተልዎ ፀናሕኩም ነይሩ ካብዚ ናይ ሎም ማዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኩምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብትሕዝትኡ ፍልይ ዝበለ ብካልእ መደብ ክሳብ ንራኸብ ንሎሚ ስለምክታልኩም ደጊመ የመስግን ሰናይ ቅነ

እዚ ሕጂ እንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መረኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመነን ተቐላቂለን። እዚ ዝኾነሉ ምክንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ ምስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበፃፅሕ ምስተዳህሰሰ እዩ።

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገር የን ምስቲ ዘሎ ውሱን ምዕቆብን ኣብ ውሕድ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራይን ዝጻወታ እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን ብሓጺሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ የን እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ እዚአን ከም ዲዘል ናፍታ በንዚና ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ ዘይቲ ነዳዲ ንዓለም ለኻዊ ናይ ጸዓት ሸቐጥ ኣገዳሲእን ክንሱ ግን ኣዝዩ ሓደገኛ እዩ ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ

ነፍሲ ወከፍ ኣብዛ ናይ ነዳዲ መርከብ ዝሰርሕ ኣባል ዝኾነ ሓደጋ ኣብ ዝመፅሉ ብህፁፅ እንታይ ከም ዝገብርን ብኸመይ ነቲ ሓደጋ ኣብ ትሕቲ ቕፅፅር ከም ዘእትዎን ይፈልጥ እዩ። እዘን ናይ ነዳዲ መራኽብ ላዕለዋይ ክፋለን ፀፊሕ ኮይኑ እዩ ዝስራሕ። መብዛሕትአን ከምዚአን ዝኣመሰላ መራኽብ ካብ 8 ክሳብ 12 መትሓዚ ነዳዲ ዝኸውን ታንከር ኣለወን። ብተወሳኺ እቲ ፅዕነት ውሕስነት ክህልዎ ክልተ ክፍልታት ይውንና። እዚ ነቲ ኣብ ግጭት ኮነ ካልእ ሓደጋታት ኣብ ዘጋጥመሉ ዝረአ ምልሓኹ ነዳዲ ንምቕናስ ክሕግዝ ይረአ።

0: ዝኾነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመጽእ ቅድሚ ዝኾነ ናይ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበጽሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግጽ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግጽ። ነዳዲ ብርቱዕ ናይ ምቅጻል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ ክጠፍኡ ኣለዎም። ምክንያቱ ንሶም እንተ ደኣ ተወሊዖም ንእሸይ ነዳዲ ኣብ ዝልሕከሉ ብቐሊሉ ሓዊ ክፍጠር ይኽእል እዩ። ነዳዲ ናብዛ መርከብ ንምምላእ በብቕርብን ብውሕድን እዩ ዝጅምር። እዚ ማለት ኣብ መጀመርታ ሓንቲ ቦጥ ጥራሕ እዮም ዝመልኡ። ኣብ መንጎ ዝኾነ ዝኸልፍ ወይ ዝዓግት ነገር ንኸይረኽቡ ማለት እዩ። እቲ ናይዛ መርከብ ናይ ፅዕነት ክፍሊ ሙቐቱ ድሓን ከም ዘሎ ምስ ተዓቀነን ኩሉ ኣድላይ ዝበሃል ናይ ድሕነት መሳርሒታት ኣብ ድሓን ኩነታት ከም ዘሎ ምስ ኣረጋግፁ እቲ ሓለቓ መኮነን ነተን ካልኦት ቦታት ብምኽፋት ነቲ ወኪል ብጥንቃቐ ነቲ ናይ ምምላእ ዓቐን ክውስኸሉ ይሕብሮ። ካብ መጀመርታ ክሳብ መወዳእታ መስርሕ ንናይዛ መርከብ ቦታት ንምምላእ ካብ ሓደ ክሳብ 10 ሰዓታት ይወስድ። እዘን ዓይነት መራኽብ ዓበይቲ ሞተራታት እኹል ዝኾነ ንሓዊ ብዝቐልጠፈ ዝከላኸል መሳርሕን ኣብ ውሽጢ ዝርከቡ ንባርዕ ዝገትኡ ናይ ጋዝ መሳርሕታት ነቲ ኣብቲ ናይ ፅዕነት ቦታት ዝፀንሕ ዘይተፃረየ ነዳዲ ዘፅሪ ወይ ዝሓፃፅብ መሳርሒ፣ ነቲ ዘፈፍታ ወይ ዝግታ ዝዕቅብ ስያፍ ኣቃውማ ዘለዎ ቦታት፣ ከምኡ ውን ምናልባት ዝኾነ ካብ መሳርሒ እዛ መርከብ ምስ ዝበላሾ መተካእታ ዝኸውን መዘወርን ናቪጌሽናዊ መሳርሕን የጠቓልላ። ንኹሉ ኣብዛ መርከብ ዝርከብ መሳርሒ ኣብ ንጡፍ ስራሕ ከም ዝህሉ ንምግባር እዞም ክኢላታት ናይ ሓፂን መዓልታዊዮም ዝፍትሽዎን ዘንቀሳቕስዎን። እዞም ኣብዛ መርከብ ዝሰርሑ ኣባላት ሙሉእ ጥዕና ንምውናንን ኣብ ቁመና ንምፅናሕን ኣብቲ ኣብዛ ውሽጢ መርከብ ዝርከብ ጂምናዝየም ብምስታፍን ብኺላታት ስነ መግቢ ዝኾኑ ኸሻኖ ዝስራሕ ጥዕናዊ ትሕዝቶ ዘለዎ መግቢ ምምጋብን የካይዱ። ብተወሳኺ እዞም ኣባላት መመገቢ ክፍልን ቴሌቭዥን ከምኡ ውን ዲቪዲ ዘለዎ ሳሎንን ይውንኑ። እዚ ነንሕድሕዶም ጽቡቕ ገይሮም ንኽፋለጡን ንኽዘናግዑን ይሕግዞም። ገሊአን መራኽብ እውን ናይ ኢንተርነት ቀረብ ኣለዎን። እዚ ነቶም ኣባላት ምስ ስድሮኦምን ኣዕርኽቶምን ንኽራኸቡ ተባሂሉ ዝተገብረ እዩ። እዘን መራኽብ ንናይ ንግዲ ዓለም ጥራሕ ኣይኮናን ዝጠቕማ፣ ንወተሃደራውያን ወይ ንናይ ኩናት መራኽብ ነዳዲ ምምላእ እውን ይጠቕማየን። እተን ነዘን ናይ ኩናት መራኽብ ነዳዲ ዝመልኣ መራኽብ ናይ መመላእታ ነዳዲ ሒዘን ዝጓዓዛ መራኽብ ተባሂለን ይጽዋዓ። እዚአን ነተን ናይ ውግእ መራኽብ ኣብ ማእከል ባሕሪ ኮይነን ይምላኣለን እሞ ናብቲ ወደብ ከይበጽሓ ድማ ስርሐን ይዛዝማ። እዘን ናይ ኩናት መራኽብ ናይ ነዳዲ ቦጣት ዓብ ናይ ፅዕነት ክፍሊ ዝኾነ ንነዳዲ ንድርቕ ንብረትን ናይ ውልቀ ኣቕሓን ክህልወን ኣለዎም።
1: 1 2 3 1 2 3
0: እዚ ኣብ ታሕተዋይ ክፋል ናይተን መራኽብ ዝግበር ምምላእ ናይ ነዳዲ ጋድማዊ ወይ ዝተተሓሓዘ ምምላእ ናይ ነዳዲ ተባሂሉ ይስመዕ። እዚ ኣዝዩ ሓደገኛ መስርሕ እዩ ዘለዎ። ምክንያቱ ክልተ ወይ ሰለስተ ጎኒ ንጎኒ ኮይነን ብናህሪ ዝጓዓዛ መራኽብ ሓደ ዝኾነ ፍጥነትን ሓደ ዝኾነ ጥንቀቐ ዝሓትት መስርሕን ክኽተላ ስለ ዘለዎን። መብዛሕትኡ ግዜ እዚ መስርሕ ካብ 2 ክሳብ 10 ሰዓታት ይወስድ። እዚ ኣብቲ ናይታ መርከብ እትውንኖ ዓቐንን ኣብቲ ፍጥነት ናይቲ ዝጭንጉዕ ዘሎ መሳርሕን

ዝውከል መብዛሕትኡ ግዜ እዚ ናይ ምምላእ መስርሕ ኣብ ራብዓይ ደረጃ እዩ ዝውድእ። እንተኾነ ሓደሓደ ግዜ እውን እቶም ኣባላት ጽፉፍን ዕውትን ስራሕ ንምስራሕ ኣብ ሓምሻይ ደረጃ ይበጽሕዮም።

ካልእ መመላእታ ዝኸውን ንብረት ንምብፅፃሕ ዝጠቅም ድማ እዚ ንትኩል ዝካየድ ምትሕልላፍ እዩ። እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብታ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምረፅ ተነቃፊ ንብረት ከም ኣፅዋር ክሰጋገር ከሎ እዩ።

እንተኾነ ንብዙሕ ዝዓቐኑ ነዳድን ንምስግጋር ኣይምረፅን እዩ። ንኣብነት እዛ ተሸካሚት ነፈርቲ ናይ ኩናት ዝኾነት መርከብ ኩናት ክሳብ 3 ሚልዮን ጋሎን ናይ ነፈርቲ ነዳዲ ክስ ከም ትኽእል። ንከምዚአን ዝኣመሰላ መራኽብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎንጎን እዛ ናይ ኩናት መርከብ ብምቓም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኩሱ ብምዝርጋሕ ኣብ መንጎ ዘን መራኽብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ ዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኽብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ኣዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ ጌጋ ይጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድሚ ነቲ ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጭሎም ብምውሳድ ክምርምርዎዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖሳት ቀሊል ክኸውን ይኽእል እዩ። እንተኾነ እዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሕ ናይታ መርከብ ምስቲ ንመራኽብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃእን ናይ ምፅዓን መስርሕ ምጅማራን ክዘራረብ ኣሎ። እቲ መስርሕ ድማ ብዘይ ዘናኣሽቱ ላቐባ ዝኾነ ጃለቡ ኣይከውን እዩ። እዘን ጀላቡ ብፍሉይ ንመራኽብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይ ዝኾነ ሓገዝ ብገዛ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዜንን ጠቐምቲ

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ ንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ፀገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ፅሙማን፣ ቤት ትምህርቲ ናይ ኣእምሮ ፀገም ዘለዎም ከምኡ ውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይከኣል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘን ኣቐዲመን ክግለጻ ዝጸንሓ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽእን ይኸይድን ኣሎ። ብሕፅር ዝበለ ቅርፅን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተ ደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣግኡ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቂዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ብዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣብ ባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ ንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትፃወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይኑዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ስናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እዮሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ንሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰብን ምስኡ ዝተሓሓዝ ነገራት ምህላው ከነርኢልና ብምሕሳብ ናይ ናጌርና
2: እንታይ ዝብል ኣባህል ኣሎ ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ይኸውዕሎ

0: ምኻዱ ኣዝዩ ምስጋናግቦ ማለት እዩ። መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
1: ኩሉ ሞያ ስነ ናቱ ክብሪ ኣለዎ። ሶሻል ሳይንስ ናቱ ክብሪ ኣለዎ፣ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ። ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝደለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ። ብሂስትሪ ንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና። ብዙሕ ጥቕምታት ኣለዎ። ኢትስ ኤ ቤዝ ኦፍ ኦል ቲንግስ፣ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና። ሕሉፍ ስለ ዘፅናዕና ስናዓናስ እንታይ ጥቕሚ ኣለዎ? ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ፣ ፖለቲካዊ ሓሳብ፣ ናይ ባህሊ ሓሳቦም እንታይ እዩ፣ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕልን ታሕቲ ንብሉ ነይሮም እዮም። ንዕኡ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ። ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ። ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ። ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
2: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነ ፍልጠት እናትና ዓላማ እቲያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ? ማሕበራዊ ስነ ፍልጠት ንማሕበራዊ ዕቤት እያ ትብል ነራ፣ ወይ ማሕበራዊ ምዕባለ እያ ትብል ነራ። እዚ ኸለ እንታይ እናደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና። ሓደ ኣብ ማሕበራዊ ስነ ፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከላይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና፣ ወይ ከለ ክልቲኡ ቢንቶ ምዃኑ ማሕበራዊ ስነ ፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዘለና ናታ ቴማ ተጠቂምና ኣላ ማለት እዩ።
0: መጀመርያ ልምምድ ጌርና ኢና፣ ነዊሕ ግዜ ትሬን ጌርና ኢና። ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክንእዘባ ፀናሕና ቅሪብና ኣለና ማለት እዩ።
3: ኣነ ሒትያ ዝነበርካ ኣርእስቲ ፖለቲካል ሳይንስ እዩ። ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ። ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥኩዎ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና፣ ብዛዕባ ፖለቲካ ዝዛረብ፣ ብዛዕባ መሪሕነት ክዛረብ ንሰምዖ ኢና። ግን ፖለቲካ እንታይ ከም ምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛርብ፣ ብዛዕባ ዝኾነ መሪሕነት ክትዛርብ፣ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከም ምዃኑ ትምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ።
4: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ፣ ዝተፈላለዩ ጨንፈራት ኣለዎ። እዚኦም ድማ ስቴሪዮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሪዮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ። ሊንግዊስቲክስ ብሓፈሻ ሊንግዊስቲክስ ኣሎ፣ ላንጉዌጅ እዚ ኢታት ኣሎ ማለት እዩ። እዚ ክንፈላለዩ ከለና ላንጉዌጅ ማለት ቋንቋ እዩ። ሊንግዊስቲክስ ድማ እቲ መበቆል ቋንቋ፣ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ።
5: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ካ ትፈጥር። ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮናሉ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቶ

እዚ ቀዳማይ ቀዳማይ ፀላው እንታይተና ስድራ ቤት ሓገዝ ዝኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኮይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኮይኑ ወላ ሓንቲ እታ ኢፌክትሲ ሓንቲ እያ ማለት እዩ እቲ ፅቡቅ ውፅኢት

0: ኣስተምሃረ ከነምፅእ እንተኮይና ግ እንታይ ክኾን ኣለዎ ወለዲ እቲ ብቕዓት ናይ ውላዶ ምኳኑ ኣብ ባህርያዊ ስነፍጠት ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠት ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክጣውቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንሱ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመፃእ ከ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ መጀመርቲኡ ማለት እዩ። ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈላላይካ ኣሉ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘሎ ባይታ በበይ ንኸውን ይኽእል እዩ። ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ። ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉ ዶክተር ሃልዩ ከ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ። ሕዚ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህቦ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ሎ ናይ ዶኹማት ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍልጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ። ብዘይብኡ ዝሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ።
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለና ኣብ ስትሪም ምምረፅ ማለት እዩ። እቲ ቀንዲ ዘገድስ ነገር ንዓኻ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል ማለት እዩ ትወሳኒ። ኣነ ብዛ ነብሰይ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ነይ ማይ ነፍሒ ናብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም። ካብዛ ነብሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝረኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣሎ። እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ከኣት ወይና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር እዚ ክንቂሮ ንደሊ ንሕና ዘለና ከ ካብኣተን ዕላማታት እየን ዘን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለዩ ከ ክድምዕ ይኽእል እዩ። ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባ እቶም ካልኦት ከ ድያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽያንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ነኖ እዚ ናይ ሕማቓት ኣይኮነን። ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም።

0: ምክብካባይ ጀሚርካ ማለት እዩ። ስለዚ ነዚ ንክንሕብር ድማ ይሕግዘና ማለት እዩ። ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ። ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሕፍዎ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ። ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ። ስለዚ ድማ ናይ ሕማቓት ኣይኮነ
1: ልክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ። እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና። መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቱ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉእ ናት እዩ። ስለዚ እቲ ዝወዓለ ሲ ፅቡቅ መርኣያ እዩ። ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓት እዮም ኣውፂኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም።

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ ንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝማርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ እውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ እዩ ናቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽንና ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ከምኡ ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምጋስ ይሰርሐ ደሊ
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ጭዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕድን ብዙሕ ስራሕን ካ ይሓትት እዩ ማለት እዩ። እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክመሃር ደሊ ማለት እዩ።
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ንዝምዘርና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንዳሪ ወይ ካልኣይ ደረጃ ቤት ትምህርትታት ብዙሕ ኣይግበርኒ እዩ። ስለዚ ብሕጂ እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይክፍል ዘለዉ እንታይ ፅበዮም ኣለው እንታይ እንታይ ሪኦም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ።
7: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ካ ብዓብዩ ማለት እዩ።

ሰላምታነ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክብራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ናብኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ዘዋርድ ካሜራ ብዛዕባ ተመክሮ ባዮጋዝ ኣብ ሃገርና ገለ ክንብለኩም ኢና። ኣብ ንኡስ መደብና ፍኖተይወት ድማ ካብ ሃገረ ካናዳ ብዛዕባ መንነቶም ባህሎም ልምዶም ክፈልጡ ብምባል ደቆም ኣብዚሕ ዘቦም ዝመፁ ንሓደ ዓመት ዝኣክል ኣብ ንኡ ዘባ ዓረዛ ዝተቐመፁ ስድራ ቤት ምስኦም ዘላለ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ድማ ብዛዕባ ስራሓት ካይላ ፅባቂኡን ዝሓልፎ ከቢድ መስርሕን ብሓባር ክንዕዘብ ኢና። ብዘካዚ ተኸታታይ ድራማ ሳውን ከምኡውን ፋሊ ክሊፕ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከምቲ ወትሩ ንገብሮ ትሕሶ መደብና ብደርፊ ክድፍልሞ ኢና እሞ ናብዛ ተቐፅል ደርፊ የ ከስክረኩም ሰነ ምክትታል

ንስ መደብና ፍኖተ ህይወት ቀፂላ ተቐሪባላ ክቡራትን ክቡራን ተኸታተልትና ሎሚ ፍኖተ ህይወትና ኣብ ንኡዘብ ዓረዛ ገፁ ተንቀሳቂሱ ሲራክ ወረደ ንሓንቲ ስድራ ቤት ከላልየና እዩ። እዛ ስድራ ቤት እዚኣ ባህሊ መንነት ክብርታት ሕብረተሰብ ኤርትራ ንክትፈልጥ ምባል ንሓደ ዓመት ዝኣክል ካብ ሃገረ ከናዳ መፅኦም ኣብ ንኡዘብ ዓረዛ ዝተቐመጡ ስድራ ቤት እዮም። ዝሓለፈዎ ተመክሮ ከመይ መስል ክመፁ ከለዉ ሕጂ ድማ በፂሖሞ ዘለዉ ኣፍልጦ ብዛዕባ ሕብረተሰብ ኤርትራ እንታይ ይኸውን ብሓባር ንከታተል። ብዓብኡ ግን ብዙሕ ዝበለ ስድራ ቤታት ኣብዚ እዋን እዚ ብዛዕባ ባህሎም ክፈጡ ምባል ደቀን ሒዘን ናብ ኤርትራ ገፀን ይመለስ ኣለዋ ሞ ተስፋ ንገብር ድማ ኩሎም ከምቲ ዝሓሰብዎ ክኾንሎም ደቆም ድማ መንነት እንታይነት ክብርታት ኤርትራዊ ፈሊጦም ንዕኡ ድማ ዓቂቦም ብዝያዳ በርቲዖም ንክወፁ ናቶ ትሕሶ መደብ ከብለኩም ሰነ ምክትታል

0: ኤርትራዊ ዜጋ ኣብዝሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ። ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕሩን ዝኽሩን ይውስኽ እምበር ኣይጐድልን እዩ። ብህዝቡን ሃገሩን ዝመጹ ኣይፈቱን እዩ። ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን። ኣመትታ ገዲፍዋ ዝመጸ ሃገሩ ካብ ምግባር ድሕር ኣይብልን። ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ። ነታ ከም ድላዩ ዓንዲሩ ዘይመነወ ሃገሩ ብሓሳቡና ዘከረ ብዝኽሪ ትማሊ ናብ ፍለስ ብሓጎሳ ይሕጐስ ብሓዘና ይሓዝን ኣብ ውዕዩን ዝሑልን ካብ ጎና ኣይፍለን። ዕድልን ዓቕምን ኣብ ዝረኸበሉ ናብ ሃገሩ ይመላለስ። እንተ ኽኢሉ ድማ ንንውሕ ዝበለ ግዜም ኣብ ሃገሩ ንኽሕልፍ ይጽዕር። ክቡራት ተኸታተልቲ መደባትና፣ ንሎሙ እምበኣር 6 ደቃ ሒዛ ንዝተወሰነ ግዜ ካብ ካናዳ ንኤርትራ ሓውሲ ኸተማ ዓረዛ ዝመጸ ሰብ ኢና ከነላልየኩም ሰናይ ምክትታል። ኣኽበረት ገብረ ብርሃን ትበሃል። ኣብ ዓዲ ጉሮቶ ተወሊዳ ዓብያ። ገና ጓል 3 ዓመትን ከላ ሕማም ፖልዮ ስለ ዘጋጠማ ሰንኪላ ኣብ 2009 ናብ ሃገረ ሱዳን ኣምሪሓ። ኣብ ሱዳን ንሓደ ዓመት ድሕሪ ምቕማጥ ናብ ሃገረ እስራኤል ሰጊራ። ኣብ እስራኤል ን7 ዓመት ድሕሪ ምጽናሕ ካብ 2017 ኣትሒዛ ኣብ ሃገረ ካናዳ ትቕመጣላ። ኣኽበረት ኣብ ሃገረ እስራኤል ኣብ ዝነበረትሉ እዋን እያ ኣብ 2012 ምስ ባህታ ቓልኣብ ተመሪዓ ጉዕዞ ሓዳር ኣሃዱ ኢላ ዝፈለመቶ። ማሙቕ ፍቕሮም ዝወለዶ 6 ቆልዑ ድማ ፈርዮም ይርከቡ። ኣኽበረት ኣብ ወርሒ 6/2025 እያ 6 ደቂ ሒዛ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ። ቅድሚ ወርሒ ኸዓ ዓመት መሊኣ። ንኣኽበረት ካብቲ ዅሉ ዓይነት ቀረባትን ጠለባት ህይወትን ይርከቦ እዩ ዝበሃል ቀዳማይ ዓለም ናብ ሃገራ ክትመጽእ ዝገበራ ምኽንያት ግን እንታይ ይኸውን?
1: ኩሉ ግዜ ሲ ስደት ስደት እዩ። ኩሉ ግዜ ሲ ዓድኻይ ዓድኻ ሕጂ ስደት ከዓ ግዜያዊ ይኹን ስደት እምበሪ ውዒልና ሓደርና ዓድና እዩ ማለት እዩ። ዓድና ሃገርና ስለዝኾና ኸዓ እቶም ዝወለድናዮም ውላድ ወይ ባህሎም ዓዶም ስድሮኦም ፋሚሊ ኩሉ ማለት እዩ ብዘርአ ከዓኒ ከፍልጦም መፅ ማለት እዩ። ካልኣይ እውን ኩሉ ግዜ እውን ሃንቀውታ ነርዎም እዩ። ንሕና ዓድና ምስድራና ክንደይ ዓመት ተፈላለዩና ዋሉ ንሳቶም ከማ ንባዕላቶም ሕጂ ኩሉ ግዜ ስቀሊል ስታይ ኮለን ሓቃሕሽ ካብ ስድራኻ ተፈሊኻ ስኒ ኣንኳይ ክንዲዛ ዓመታት ስኒ ንሓንቲ መዓልቲ ከማን ወላ ተፈሊኻ ካብ ስድራኻ ነርካሲ ከመይቲ ወተሓልፎሲ ማለት ከቢድ ሓቃሽ ደቂላዓለ ንባዕሎቶም እቶም ቆልዑ እውን ሃንቆውታ ነርዎም ብፀዓባ ዓዶም ባህሎም ክፈልጡ ስድሮኦም ና ውን ከም ማለት እዩ። ወላ ኣብዓባዓል እስራኤል ሲ ክትወፅእ ስለዘይተኻእለ እምበረ ካብኡ መፅና ዓድና ደቅና ሒዛ ምንፃዕ የብልና ግን ሰይውፃእ ኣምላኽ ዋይድዎካ እግዚኣብሔር ከዓ ሕጂ ማለት እዩ መፅና ንዓድና ማለት እዩ።
0: ኣኽበረት ካብቲ ውልቃውነት ዝዓብለሎ ናብራ ካናዳያ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ። ኣብ ወፃኢ ሃገር ተወሊዶም ካልእ ኣነባብራ ህይወት ሕብረተሰብ ዝለመዱ ናብዚ ዓዲ መጺኦም ምስ ሓድሻ ኣነባብራ ሕብረተሰብ ባህሊ ህይወት ክለማመዱ ክብድ ዝበለ እዩ። ብፍላይ ከዓ ነቶም ዓቕሚ ኣዳም ዘይበጽሑ ቆልዑ።
1: ኣምላኽ መስገን ጽቡቕ እግዚኣብሔር መስገን ኩሉ ማለት እዩ ሲ ሓቃሕሽ ካብቲ ተፀበኾን ላዓል ትፅቢተይ ከማፀኒሕ ምክንያቱ ሲ ኣብ ዓድና ስትናህና ባህል ሲ ግደፎሞ ቤተሰብካ ስድራኻ እቲ ጎረቤት ከይተረፈ እዩ ተከር ዝገብረካ ሕብረተሰብ ማለት እዩ። ሕጂ ምስከም ምኳኑ ከዓ ሞር ኣነ ኳ ዓብየሉ እንዴ ፈልጦ እየ ኣነ ከመይቲ ናትና ሕብረተሰብ ሲ ከመይቲ ባህልና ከመይቲ ሃድና ይፈልጦ እየ። እቶም ደቀይ ግን እሶም ኣብኡ ሃገር እዮም ተወሊዶም ፈልጥዎ ነገር የብሎም ግን ሞር በቃ ንሳቶም ኣብኡ ምስ መፁ ምስ ረኣይዎ ግን በቃ ብጣዕሚ ተገሪሞም ብጣዕሚ ተሓጒሶም ፈትዮም ከማን ሕጂ በቃ ከም ኣምሃራን ቃሻ ዘለዎ ዲያቆን ሓውና ዳይሬክተር ከምኡ ተራ መምህር ኩሉ ሳፖርት ገርዎም ሕጂ ኣነስ ንውልቀይ ይጥራይ ኮንኩን ኣነ ንሳቶም ስለዝሓገዝኒ እቶም ኣምሃራን ትባሃሉ ተዓዲ ተሃገር ንኩሉ ማለት እዩ ማማ ንባዕላ ብዝላ ዓጆ ክሰብ ዝበት ኣብ ኮኒ ኣለዉ ንዳሓሞይ እውን ርሑቕ ዓዲ ሰተቐመጡ እምበር ሰሙን መፅኦም ብግዲኦም ሳፖርት እንዳገብርስ ኣምላኽ መስገን እምበር ሓደ ኢድ ሲ ኣይትኽሎኒ ሓቃሽ ቤንኻ ቆልዑ እሞደየ ልበዓል ቤትካ ምሳኻ ኣብ

0: ማዕዶ ማዕዶ ኮንካ ስኒ ቀሊል ኣይኮነን ሓቂ ሕሽ እቲ ውዶታት ክትሓልፎ ግን ኣብዚ ኩሉ ከምቲ በዓል ቤተስ ከምከም ኮይኖም ካዓ ንሳቶም ሳፖርት ስለዝበልኩም ገበሩኒ ግን ኣምላኽ መስገን እስከ ኣብዚ ነለ በፂሖም ፈትዮሞ ወላት ነጥቦም ከማን ፅቡቅ ኣምፅኦም እቲ ሕብረተሰብ እውን ኩሉ መሲሎሞ ማለት እዩ ወላ ብትምህርቶን እዩ ወላ ብገሊኦም ስኒ ኩሉ በቃ ኣነ ባዕለይ ሓጎስ የብሉን ወሰን የብሉን ሓጎሰይ
1: ናዝሬት
2: ናዝሬት
1: ባህታ ፅቡቅ ዓደ ፈቲናዮ እቲ ሕብረተሰብ እቲ ኣብቲ ከምዚ ሕጉዝካ ብናፃ ብዘይሰልዲ ወዘተ ወዘተ ሸውዓይ
2: ሸውዓይ ክንደይ ትምሃር
1: ሸውዓይ ነ ኤ ኤ ክላስ ዳሓኒና ቆረብተይ ክብድ ዝበለ እምበር ግና ተላመድና ሽዑ ከሊኢናዮ
2: ከልናዮ
1: ብጣዕሚ ተሓጉስና ከምዚኣ መሰለና
2: ማዙ ዝነዊሕ ክገብሪኹም ማለት ሕጂ ክሳብቲ ዓብዪ ገለ ትምህርቲ ክትቅፅብ ዶም
1: እንደይ ንስባ እንደይ ስድራዊት እዮም ዝወስኖ
2: ሰውን ከታይት ስከታይት
1: ኣነ ዳሓኒ ክልተ ዓመት
2: ክልተ ዓመት ከመይ መሓዙ ኣብ ገር ዚ ክመሓዝ
1: ብዙሕ
2: ብዙሓት ገርክ መሓዝ ከመይ ትፃወት ዶ ምስአን ትዕልል ዶ
1: ሕማቐን ፅቡቕ ይምህረኒ
2: ፅቡቕ ንምህራ
1: ትምህርቲ ካብቲ ናይ ካናዳስ ኣብዚ ይቀልል
2: ኣብዚ ይቀልል
1: እቲ መምሃራ ናተረጉመልካ ጋለመለ
2: የረድኻ ናብ ደረጃ ከወልዶ ሓቂ
1: ኩሉ ንዓዲ ባህሊ ፈሊጥናዮ ኣሳርሑ ጋለመለ ስድራቤተይ ከዓ ናብዚ መምፀምካ ብጣዕሚ ተሓጒሰ ብምሎም እቲ መምሃራን ዲረክተር ብምሎ እቶም ስድራቤተይ ገለመለ ከዓ ኣብዚ ስፖርት እናተሓገዙኒ ኢኸ ይተባብዑኒ ኣለው
2: ከመይ መርክካ ሕጂ ዓረ
1: ብጣዕሚ ፅቡቅ ሓንቲ ነገር ጥራይ ተሊፋ እሰያሰፍረክርያ
2: ትርየ ሓደ በዓል
3: ስመይ መምህር ዘረቕብሩክ ገብረ እግዚኣብሄር ይበሃል ኣብዚ መባእታን ማእከላይን ደረጃ እስር ከም ርእሰ መምህር ኣለኹ ማለት እዩ ናይዞም ቆልዕ እዚኦም ክንዛረብ እንድሕር ኮይና ካብ መጀመርቱ ከምዚ ዝኣመሰሉ ካብ ወፃኢ ሃገር ቅድሚ ሕጂኸም ይፀንሐናን ክመፅኦም መስበሉና ሓቂ ሓይስ ክፍታ ነርና እዩ ከመይኦም ክኸድዎ እቲ ካይዳ ቁሩብ ፍልልይ ስለ ዘለዎ ከምቲ ኩልሃና ንፈልጦ ኣብ ደገና ውሽጥን ከመይ ክላሙዲኦም ንብል ስክፍታ ፀኒሕና ነዚ ኮን ንምግባር ቤት ትምህርቲ ሓቋፉ ክኸውን ኣለዎ ካልኦት ውን ከምዚኦም ዳመሰሎ ክመፁ ስለ ዝኽእሉ ንሕና ፅቡቅ ሓጎስ ተቐቢልና ንመምህራንና ኣረዲእና ዮም ቆልዕ እዚኣቶም ኣብ ውሽጥን ኣብ ደገን ማዕረ ኣይኮነን መምህራን እውን ይሓመቑን ብፅቡቅ ተቐቢሎሞም ቆልዑ ግን ኣብ ውሽጢ ኣቲና ምስራኣናዮም ካብ ትፅቢት ንላዕሊ እዮም ኮይኖም ኩሉ ነገር ክፍትኑ ዝደልዩ ባህጊ ዘለዎም ህንጢነት ዘለዎም ኣብዚ ስማእተታዊ ስራሓት ኣለና ከምዝረኣኹሞ ግሪን ክለብ ማየስቲ ክስኩሱ ገለገለ ይገብሩ እዮም ስለምንታይ ኣነ ከዘይሰርሕ ኢሎም ቅድሚ ሰብ እዮም ዝጎዩ ማለት እዩ ስለዚ ኣብቲ ቋንቋ ሓደ ዝሓገዘና ነገር እንድሕር ድኣ ነይሩ ኮይኑ እቶም ስድራ ናይዞም ቆልዑ ኣብቲ ዝቕመጡ ዓዲ ቋንቋኦም ከላምድዎም ፀኒሖም እታ ካናዳሲ ኣብታ ቤቶም ንእሽተ ኤርትራ ፈጢሮም ኣነ ከም ዝረከብኩ ሓበሬታ ዳሕራይ ማለት እዩ ምግባ ዓድና የላምድዎም ቋንቋ ዓድና የላምድዎም ባህላ ዓድና የላምድዎም ስለ ዝፀንሑ እቶም ቆልዕ ኦረዲ ሶሻላይዝ ኮይኖም ፀኒሖም ኣቕክለዉ ማለት እዩ ብረሓቂ ኣብዚ ክመፁ ከኣኒ ፅቡቅ ከይዶም ሕጂ ኣብቲ ቋንቋ ንመምሃራን ብፍላይ እቲ ወዲ እቲ ንእሽተ ቆልዓ ዝረኣኹሞ ሳልሳይ ክፍሊ እዩ ሳልሳይ ክፍሊ ከዓ ኩሉ ብትግርኛ እዩ መምህራን ክድግፍዎ ከም ዘለዎም ኣብዚ እንታይ ኣለና ሕጂ መንግስቲ ዘእተዎ ሚኒስትሪ ትምህርቲ ታረን ቲች ዘ ቻይልድ ኣዘ ራይት ለቨል ዝብል ኣሎ ሱሳ ተምሃሮ ተልዮም ካብ ክላስ ብሱስኦም ማዕረክ ክኸዱ ይክእሉን እዮም ሓምሻይ ክፍሊ ኮይኑ ናይ ሳልሳይ ናይ ራብዓይ ደረጃ ክህልዎ ክእል እዩ መምህራን ነዚኦም ፈልዮም እንታይ ገብርዎም እተን ዝፀገሞኦም ፈዊሶም ማዕረሰቦም ክመፁ ከም ዘለዎም ገ ኣብዚ እውን መምህራን ክሕግዝዎም ከም ዘለዎም ጌርና ኣብ ገዛውን ደገፍ ጌራትሎም ከም ዘለ ወላዲት እውን ሓበሬት ኣላኒ ማለት እዩ እዚን ኩሉ እንተኣኻኺቡ ኣብቲ ካሪክለም እውን እቲ ስርዓተ ትምህርቲ ናይ ክልተ ሃገራት ፍልል ክህሉ ናይ ግድን እዩ እዚ እውን ከመይ ገይሮም ማዕረሰቦም መፁ ገለገለ ምትዕርያት እንዳገበርና ብፅቡቅ ይኸዱ ኣለዉ
4: ኣኽበረት ንዝተወሰነ እዋንያ 6 ደቃ ሒዛ ናብ ሃገራት ዝመፀት ደቃ ንኻልኣይ ዓመት ኣብ ሃገሮም ከተምህሮም እውን መደብ ኣለዋ ኪንዮዚ ናይ ምቕፃል ዕላማ ግን ኣብ ድሌት ናይዞም ቆልዑ ከምዝ

ኒኮስያ ገሊጻ። ብልቡ ኣሚኑ ንዝገብሮ ዋላ እቲ ዝኸበደ ይኹን ንዑ ቐሊል እዩ። ምኽንያቱ ከቢድን ቀሊልን ዝበሃል ኣብ ርእሲ ስለ ዝኾነ መሰናኽላት ክንዲ ዝኸበደ እንተኸበደ ብዕላማ ንትኸዶ መንገዲ እውን ዝጸሉ እንተኾነ ውሽጣዊ ውሕልና ኸበራቢርካ ስንኻ ንኺስካ ኣብ ዕላማ መብጻሕ እዩ ኩነት

0: ድሕሪ ክሰምዑትኾንኩም ድኾን ነገር ግን በቃ እንግሊሽ ተማሃርኩም ዒልኩም ኣለኹም ሕጂ ኣብዛ ደግም ዝኣተኹም ኣብ ገዛ ትግን እያ ተዛሪብና ንብሎ ቀፃሎ ማለት እዩ ሕጂ ስለዝኾነ ምስ ከምኡ ስለዝኾኑ ቀዳም ቀዳም እውን ንሪኢ ኣብቲ ቤተ ክርስትያንና ይመሃር እዮም ኣብዚ ከዓ ሞር ከዓ ምስ ቁርብ ሒዞም መርፀን ሕጂ ኣብቲ ምስ ሕብረተሰብና ከዓ ቀልጢፎም ኣየብሎም ሕጂ ሓደሓደ ግዜ ወርዲ ይብሉ እዮም ይክብዶምሽ ማማ እንታይ እዩ ዝብሉካ እወ ከምዚ ኣይብሎም ሕጂ ሕጂ ኣብ ከምኡ ከዓ ኣምላኽ መስገን ዳሓን እዮም
1: ምልክያስ ማታ ወዲ 9 ዓመተይ ሳልሳይ ይመሃር ሳልሳይ እዋ ተሓጊዘ ብፅቡቅ ተቐቢሎምና ትምህርቲ ከመይ ገረ ትግሪኛ ዝለመድ መዓል ኣዶናይ ዝበሃሉ ንፍዓት እዮም እግዚኣብሔር መስግን ጥቡቅ ፈተዮ
2: ከመይ ተቐቢልካ ዝሰብ ከዚ ሕብረተሰብ ኣብዚ ዘሎ
1: ድሓን ድሓን እዩ ድሓን እዩ ይሕግዝናዮም
2: ኣብ ቤት ትምህርቲ ሕጉዝካ ድዮ መምሃራ
1: ዋ የረድና ፅቡቅ ገይሮም ንፍዓት እዮም
2: እቲ ባህሊ ገለ ባህሊ ገለ ሊትካሎ
1: ዋ ተግሪኛ ክሊፀ መምሃራና ኣቦና ኣዴና ስለዝሓገዙና ሕመዝግኖም ባፅዕ ፈትና እያ

0: ፈነና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉን ሎሚ ሓሙስ 9 ሓምለ ሰዓት 5 ስዳለዎ ዜናታት ሽኖ ፃን ሒዝናልኩም ቀሪብና ኣለና። ምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምሳራ ቤት ቋንቋ ምልክት ታብረት ተወልደ ምኳን ኢና ፈለማ ኣርእሰ ዜና። ኣብ ዞባ ዓንሰባብ 225 226 ብዙሕ ትካላት ቅድመ ትምህርቲ ግትን 27 ሚታዊት ዓብዩ። ሃገራዊ ማሕበር ኣእምራውን ምዕባል ኣንስንኩላን ጨንፈር ዞባ ጋሽ ባርካ ተራ መሻርክቲ ኣካላት ምሕያል ዓውደ ዘተወዲቡ። ንትግባሮ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ መስመራ ተኻይዱ። ኣብ ዜናታት ወፃኢ ምንቅስቓስ ሕዝቡላህ ተቕሊሉ ዕጥቁ ክሳብ ዘውርድ ሰራዊት ብሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሮ። ኣውስትራልያን ህንድን ኣብ ኢንዱስትሪ ኒክሌሳዊ ፀዓትን ብርቂ ማዕድናትን ዘተኮረ ስምምዕ ተፈራሪመን። ሩስያ ዝቤታዊ ዕዳጋ ንምርግጋእ ሰደድ ናፍታ ከምዝውን ዝፈቶ ገሊጻ። ዝርዝር ዜና ኣብ ዞባዓን ሰብ ሎም ዓመት ብዝሒ ትካላት ቅድመ ትምህርቲ 170 ከም ዝዓበየ ተገሊጹ። ብዛዕባ እዝን ካልእ ኣብ ቀዳማይ መፈቅ 226 ዝተሰላሰለ ልምዓታዊ መደባትን ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለቶ ጸብጻብ ቀጺሉ ቀርብ እዩ።
1: ኣብ ዞባ ዓንሰባ ብምውሃድ ህዝብን መንግስትን ብዝተዓመ ስራሕ ኣብ ዓመተ ትምህርቲ 225 226 ብዝሒ ትካላት ቅድመ ትምህርቲ ብ127 ሚታዊት ከም ዝዓበየ ብ78 ሓምለ ኣብ ከረን ኣብ ዝተካየደ መንፈቃዊ ገምጋም ምምሕዳር ዞባ ዓንሰባ ተገሊጹ። ኣብቲ ገምጋም ኣብ 224 225 ኣካዳሚያዊ ዓመት 134 ጥራይ ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ኣብዚ ግዜ እዚ 304 ከም ዝበፅሐ፣ ቁፅሪ ተምሃሮ ድማ ብኡ መጠን ብልዕሊ ዕፅፊ ክቢ ምባል ናብ ኣስታት 19,000 ከም ዝበረኸ ተሓቢሩ። ብዘይካዚ ኣብ ዝሓለፈ መንፈቕ ልዕሊ 65 ሚልዮን ናኣፋ ዝወደ ህንፀትን ፅገናን ዲጋታት ትካላት ትምህርትን ጥዕናን ከምኡውን ፅርግያታት ዝርከቦ ፕሮጀክትታት ከም ተገብረ ፀብጻብ ህንፃው ልምዓት ኣነፂሩ። ኣብ መዳይ ጥዕና ብሰብ ሰርሖ ብልሒ ዝተደገፈ ዘመናዊ መነፀሪ ሕማም ቲብን ሙሉእ መሳርሒታት ፊዚዮትራፒ ህፃናትን ኣብ ሆስፒታል ክረን ናይ ኣልትራሳውንድ መመርመር ድማ ኣብ ማእከል ጥዕና ሓመልማሎ ከም እተዋደደ ተሓቢሩ። ተሳተፍቲ ኣብ ዝቐረበ ፀብጻባት ድሕሪ ዘካየድዎ ዘተ ዘይሕጋዊ መሸጣ መሬትን ምስራሕ መንበርን ዕቱብ ቁፅፅር ክግበረሉ እኹል ናይ ጓሓፍ መእከቢ ክቐረብ ኣብ ከተማ ክረን ምሕደራ ቦጣት ማይ ቆላሕታ ክወሃቦ ከምኡውን ምጥርናፍ ዓድታት ብዕቱብ ክስራሓሉ ዝብል ርእቶታት ኣቕሪቦም። ወኪላ ማሕዳር ዞባ ዓንሰባ ኮሎኔል ክብሮም ንርኣዮ ኣብ ዘቕረቦ ቓል ንዝተሰላሰሉ ስራሕ ድሕሪ ምምውጋስ ሕፅረታትን ድኸማትን ንምፍዋስ ብዝበለፀ ውህደት ክስራሕ ተማሕፂኑ። ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብዱላ ምሳብ ወገኑ ሕብረተሰብ ምንቃሕ ምውዳብን ምዕጣቕን እቲ ዝሓየለ መሳርሒ ስለ ዝኾነ ብዝሓየለ ክስራሓሉ ተራብዩ።
0: ሃገራዊ ማሕበር ኣእምራውን ምዕባል ኣንስንኩላን ጨንፈር ዞባ ጋሽ ባርካ ተራ መሻርክቲ ኣካላት መንግስትን ምሕያል ዝዓለመ ዓውደ ዘተ ብ8 ሓምለ ኣባሩን ተወዲቡ። ሓላፍቲ ጨንፈር መምህር ተክለ ዝግትፋ ማርያም ኣብ ዝሃቦ መግለፂ ምስ ኣእምራውን ምዕባል ኣንስንኩልና ዝነብሩ ወገናት ኩሉ መድያዊ ሙያን ክእለትን ወኒኖም ብሕብረተሰብ ተሓቂፎም ደገፍ ክረኽቡ ምእንቲ ምስ መሻርክቲ ኣካላት መንግስቲ ምትሕባር ፃዕሪ ይካየድ ከም ዘሎ ብምጥቃስ ኮማዊ ሰረት ምትሓዙ ዝበለፀ ክድፋኣሉ ከም ዘድላ ርድዮም። ዋና ዳይረክተር ክፍል ማሕበሩ ኣገልግሎት ኣቶ ፍራንኮ ኩባባ ብወገኑ ኣእምራውን ምዕባላውን ስንክልና ዓሚቕ ፍልጠትን ተፀዋርነትን ዝሓትት ምዃኑ ስድራ ቤትን ኣለይትን ኣብቲ ሕማም ዘለዎም መረዳእታ ብምዕባይ ዝሕገዝሉ ባይታን ምፍጣር ምስ ኣካላት መንግስትን ሃገራዊ ማሕበራትን ብምትሕባር ብዕቱብ ክስራሓሉ ከም ዘድሊ ገሊፆም። ተሳተፍቲ መወዳእታ ኣብ ርሑቅ ከባቢታት ጋሽ ባርካ ምስ ኣእምራዊ ምዕባላውን ስንክልና ዝነብሩ ዜጋታት ክህሉ ስለ ዝኽእሉ ዳህሳስን መፅናዕትን ክካየድን ዘድሊ ደገፍ ክግበረሎምን ንምጥያሶም ዘድሊ ቅጥዕን ሰነዳትን ክዕደል ከምኡውን መምህራንን ኣለይትን ስልጠናታት ክውሃብ ዝብል ርእቶታት ኣቕሪቦም። ንትግባሮ ውዕል ምዕቃብ ረቂቕ ባህላዊ ውርሻ ምድላዊ ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ። ካብ ህዝባዊ ርክባት ኮሚሽን ባህልን ስፖርትን ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ስቴፋኖስ ግርማይ ክቕርቦ እዩ።
2: ብምትሕብባር ኮሚሽን ባህልን ስፖርትን ኤርትራ ቤት ፅሕፈት ትካል ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ኣብ ምብራቕ ኣፍሪቃን መንግስቲ ጃፓንን ዝተወደበ ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ውርሻ 2003 ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ብ6/7 ሓምለ ኣብ ኣስመራ ተኻይዶም ኣብቲ ክኢላታትን ወከልትን ባህሊ ኣብ ዞባታት ሃገራዊ ቤተ መዘክር ኣፅናዕትን ተመራምርትን ረቂቕ ባህላዊ ውርሻ ከምኡ ውን ኣባላት ክፍሊ ባህል ስፖርትን ዝተሳተፉ ዓውደ ዘተ ንመሰረታዊ ኣምራትን መትክላትን ውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ ትሕቲ እቲ ውዕል ዝርከብ ምዝገባታት ተመክሮ ኤርትራ ኣብ ምፅናዕ ምስናድን ምዕቃብን ረቂቕ ባህላዊ ውርሻ ምልላይን ምዝገባን ህፁፅ ዕቃበ ዝደልዩ ውርሻታት ምድላው ሰነድ ምዝገባ ኣብ ዩኔስኮ ከምኡ ውን ተሳትፎ ሕብረተሰብ ኣብዚ መስርሕ ዝምልከት መግለፂታት ምስናይ ግብራዊ ኣብነታቱ ቀሪቦም ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል ምዕቃብን ምትሕልላፍን ባህላዊ ውርሻታት ንኤርትራውያን ኪኖ ታሪኻዊ ኣገዳስነቱ ኣብ መስርሕ ምምፃእ ናፅነትን ህንፀት ሃገርን ኣገዳሲ ተራ ከም ዝነበሮን ከም ዘለዎን ብምግላፅ ረቂቕ ባህላዊ ውርሻታት ብዝግባእ ተፀኒዑን ተሰኒዱን ካብ ወለዶ ናብ ወለዶ ንኽመሓላለፍ ብኣተክሮ ይስርሓሉ ከም ዘሎ ኣብሪሆም ኣምባሳደር ጃፓን ኣብ ኤርትራ ሂዳኪ ማቱሶ ብወገኑ ንሃብታምን ብዙሕነት ዘለዎን ባህላዊ ውርሻታት ኤርትራ ብምጥቃስ ሃገሩ ኣብዚ መዳይ እዚ ምድግጋፍ ከም እትገብር ገሊፆም እቲ ዓውደ ዘተ ብወኪል ቤት ፅሕፈት ዩኔስኮ ኣብ ዞባ ምብራቕ ኣፍሪቃ ሚስ ጁዲዝ ኦጋናን ክኢላ ናይዚ ዓውዲ ዶክተር ላቭሞር ማዝቢኮን እዩ ተመሪሖም ኣወሃሃዲት ትካል ሕቡራት ሃገራት ኣብ ኤርትራ ሚስ ናህላ ቫሊጂ ኣብ ዝሃበቶ መዛዝም ቓል ኤርትራ ኣብ ዓውዲ ዕቃብን ምስግጋርን ባህላዊ ውርሻ ንእተካይዶ ዘላ ፃዕሪ ድሕሪ ምምጓስ ብወገን ዩኔስኮ ኣብ ስልጠና ምልውዋጥ ተመክሮን ግብራዊ ናይ ወፍሪ ዕዮን ዘድሊ ምድግጋፍ ከም ዝግበር ቃል ኣትያ ኤርትራ ንውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ 2011 ካብ እትፈርመሉ ንድሓር ዝተፈላለየ ስልጠናታት ከም እተወደበ ልዕሊ 50 ባእታታት ረቂቕ ባህላዊ ውርሻ ኣብ ሃገራዊ መዝገብ ከም ዝሰፈረ ከምኡ ውን ኣብ ዝተፈላለየ መድረኻት ናይቲ ውዕል ከም ዝተሳተፈት ዝፍለጥ እዮም
0: ኣብ ዞባ ማእከል ንዞባ ሰንበል ን6ዱሽተ ዋርሕ ብቐዳማይ ረድኤት ሰልጠኖም 113 ደቂ ኣንስትዮ ዝርከብኦም 127 ተምሃሮ ብ8 ሓምለ ተመሪቖም ሓላፊት ኣማማትየ ኣብቲ ንኦ ዞባ ወይዘሮ ኣስቴር ፀሃየብ ዘስማዕቶ ቓል ንዝተቐስመ ክልሳ ሓሳብ ናብ ግብራዊ ውፅኢት ምቕያር ውህደት ናይ ኩሉ ኣካል ከም ዘድሊ ብምሕባር ስልጠና ክዕወት ንፃዕሩ ኣካላት ኣመስጊና ኣማሓዳሪት ንኦ ዞባ ሰንበል ወይዘሮ ፀጋ ኤልያስ ብወገና ዓቕሚ መንእስያትን ተምሃሮ ንምዕባል ንዝካየድ ዘሎ ኩሉ መድያዊ ወፍሪ ብምጓስ ሰልጠንትን ዝቐሰምዎ ፍልጠት ኣብ ጥቕሚ ሕብረተሰቦም ከውዕልዎ ዘለዎ እምንቶ ገሊፃ እዚ ከምዚ ኢሉ ከሎ ማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተወደበ ክረምታዊ ደገፍ ትምህርቲ ከም መምህራን ዝነጥፉ ዘለዉ ተምሃሮ ናይ ምስጋና ወረቐት ምስ ኣእምራዊ ምዕባላዊ ስንክልና ዝነብሩ ተምሃሮ ድማ መተባብዒ መፅሓፍቲ ተዓዲሉ

ዝኾርኩም ተዓዘብትና ስዕብ ዜና ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ዜና ውፃኢ፣ ኣሜሪካን ኢራንን ዝጀመሮ ሓዲሽ ምልዋጥ መጥካዕታት ናብ ሎሚ 9 ሓምለ ብዘውግሕለይ ተቐፂለ ንኦ። በዚ መሰረት ማእከላይ እዛ ኣሜሪካ መክዘን ሚሳይላትን ድሮናትን ከምኡውን ፀረ ንፈርትን ኒክሌሳዊ ትካላትን ኣብ ልዕሊ ዝርከብዎ 9 ዕላማታት ብዘካየዶ ደብዳብ ሰብኣውን ዋታውን ክሳራታት ከም ዘውረደ ሓቢሩ ኣሎ። እቲ ሰጎምቲ ፀጥታ ብመፃ ባህርሙ ዝካየድ ምንቅስቃሳት መራኸብ ንምሓስ ተርኡ ልዑል ምዃኑ ማእከላይ እዚ ኣሜሪካ ገሊፆም። በቲ መጥካዕታት ኣሜሪካ ብውሕዱ 14 ሰባት ከም ተቐትሉን ኣስታት 80 ከም ዝቐሰሉን ሓልዋ ሰውራ ኢራን ኣፍሊጦም። እዚ ከምዚ ኢሉ እንከሎ ኢራን ኣብ ባሕሬን፣ ኩዌትን ቀጠርን ኣብ ልዕሊ ዝርከባ ገደስቲ ዕላማታት ኣሜሪካ ከም ዝደብድበት ገሊጻ ኣላ። ኣሜሪካ ብ8 ሓምለ ኣብ ልዕሊ ኢራን መጥቃዕ ድሕሪ ምክያዳ ኢራን እውን ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መሰል መልሰ ግብሪ መጥካዕቲ ከም ዘካየደ ዝዝከር እዩ። ኩናት ብሰላም ንምዕራፍ ምስ ኢራን ዝተበፅሐን ናይ ምርዳእ መዘክር ከም ዘብቅዕ ዝገለፀ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ መጥካዕትታት ክሰፍሕ ምዃኑ ሓቢሩ ኣሎ። በዚ ድማ ብሰላማዊ መንገዲ ክዕርፍ ከም ዝኽእል፣ ክእመት ዝፀንሐ ኩናት ኢራን ካልእ ኣንፈት ክሕዝ ከም ዝኽእል ይግለጽ ኣለዎ። ምንቅስቓስ ሕዝቡላህ ጠቕሊሉ ዕጥቁ ክሳብ ዘውርድ ሰራዊቱ ብደቡባዊ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሮ። ዝተገልፀ እስራኤል ሰራዊታ ካብቲ እቲኣትይዎ ዝፀንሐ መሬት ሊባኖስ ከተውፅእ ከም ትኽእል ፕረዚደንት ዶናልድ ትራምፕ ድሕሪ ምእማት እዩ። ይኹን እምበር ሰራዊት ሃገሩ ኣብ ሊባኖስ ናይ ምፅናሕ ውሳነ ንካልኦት ወገናት ከም ዘይምልከት ዝገለፀ ሚኒስትር ምክልኻል እስራኤል ጋትስ ንመግለፂ ፕረዚደንት ትራምፕ ነፂግዎ ኣሎ። ኣብዝ ሓለፈ ወርሒ ሰነ መንጎ እስራኤልን ሊባኖስን ዝተበፅሐ ፀጥታዊ ስምዕ እስራኤል ተቆፃፂራቶ ከም ዘላ ክፋል መሬት ሊባኖስ ክትወፅእ ዝብል ነጥቢ ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ነቲ ስምዕ ኣብ ተግባር ከምዘይውዕለቶ፣ ብኣንጻሩ ወታደራዊ ህላዊ ኣብ ሊባኖስ ተስፍሕ ከም ዘላ ፀብፀባት ይረድኡ። እዚ ከምዚ ኢሉ እንከሎ እስራኤልን ሊባኖስን ዝመፅእ ሰሙን ኣብ ኢጣልያ ተወሳኺ ዘተ ከካይዳ ምዃነን ይግለጽ ኣሎ። ኣውስትራልያን ህንድን ኣብ ኢንዱስትሪ ንክሌሳዊ ፀዓትን ብርቂ ማዕድናትን ዘተኮረ ስምዕ ተፈራሪመን። እቲ ስምዕ ቀደመት ሚኒስትራት ክልቴን ሃገራት ሎሚ 9 ሓምለ ብከተማ ሜልበርን ኣውስትራልያ ብዘካይድዎ ዝርብ ተበፅሕዮም። መሰረት ስምዕ ህንዲ ካብ ኣውስትራልያ ብብዙሕ ዩራኒየም ክትሽምት ኣብ ዕድና ብርቂ ማዕድናት ድማ ክተሓብራ ምዃነን ተፈሊጡሎ። ብዘይካ ዚ ክልቴን ሃገራት ኣብ ንሓደ ሕደን ዘካይድዎ መጠን ወፍሪ ብዓይነትን መጠንን ከስፍሕኦ ምዃነን ኣብ ትርክብ ገሊፀን። እቲ ስምዕ ኣብ ብድንፋዕ ንግዳዊ ዝምድነአን ሓጋዝ ምዃኑ ዝጠቕሳ ክልቴን ሃገራት ንትግባርኡ ከም ዝፅዕር ሓቢረን ኣለዋ። ኣውስትራልያን ህንድን ኣብ 2025 ልዕሊ 54 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ እዮም ፀብጻባት ዝጠቕሱ። ሩስያ ዘቤታዊ ዕዳጋ ንምርጋእ ሰደድ ናፍታ ከም ዞን ዝፈቶ ትማሊ 8 ሓምለ ገሊፃ። እቲ ስጉምቲ ክሳብ መወዳእታ ናይ ዝወርሒ እዚ ከም ዝቕፅል ዝተቐሰ መንግስቲ ሩስያ ኣገዳሲ ምስዝኸውን ክናዋሕ ከም ዝኽእል ኣሚትሎ። ሩስያን መጠን ሰደድ ናፍታ እናጉደለቶ ክትመፅእ ምፅናሓ ዝተቕሱ ሰብጻባት ብሰንኩ ቱርክን ብራዚልን ዝርከበአን መሻርክታ ብኣሉታ ከም ተፅልዋ ይረድኡ። ሩስያ ቅዲማ ሰደድ ነፈርቲ ዘገልግል ነዳዲ ን6 ዋርሒ ከም ዞን ዝፈቶ ምሕባራት ዝዝከር እዩ። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ ብተካይዶ ዘላ ደብዳብ ፍርያት ነዳዲ ብኣሉታ ክፅሎ ከም ዝኽእል ክእመት ፀኒሕ እዩ። ኣብ ፓኪስታን ብ8 ሓምለ መንጎ ሓይልታት ፀጥታን ሽበራውያን ዕጡቃትን ብዝተካየደ ምልዋጥ መጥቃዕታት ካብ ክልቲኦም ልዕሊ 9 ሰባት ከም ተቐትሉ ሰብ መዚ ፀጥታ ፓኪስታን ሓቢሮም። ካብቶም ግዳያት ልዕሊ 50 ሽበራውያን ክኾኑ ከለዉ ልዕሊ 40 ድማ ኣባላት ፀጥታ ምዃኖም ተሓበሬታ ኣብሪሁ። እቲ ክስተት ኣብዚ ዓመት እዚ ብልዕሊ ሓይልታት ፀጥታ ፓኪስታን ካብ ዝተካየደ መጥካዕትታት ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እዮም ፀብፀባት ዝርድኡ። ድሕሪቲ ፍጻሜ መንግስቲ ፓኪስታን ምስ ኣፍጋኒስታን ኣብ ዘዳብቦ ከባቢታት ንዘሎ ቁፅሪ ሰራዊቱ ክብ ከም ዘበሎ ኣፍሊጡሎ። ፓኪስታን ካብ ኣፍጋኒስታን ሰሊኹም ዝኣቱ ሽበራውያን ዕጡቃት ፀጥታዊ ስጋኣት ከም ዝፈጠሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥካዕትታት ከተካይድ ከም ዝፅንሓ ዝፍለጥ እዩ። ነቲ ክሲ ዝነፀቀት ኣፍጋኒስታን ናይ መልሰ ግብሪ መጥካዕትታት ከተካየድ ከም ዝፅንሐት ከም ሳዕቤኑ ወታደራዊ ምትፍናን ክልቴን ጉረባብቲ ሃገራት ከም ዝኸረረ ይጥቀስ። መንግስቲ ናይጀርያ ብሓደጋታት ዕልቕሊ ክስዕብ ዝኽእል ክሳራታት ንምቅላል ዝለዓለ ናይ መጠንቀቕታ ኣዋጅ ኣውፅኡ። እቲ መንግስቲ ነዚ መጠንቀቕታት ዝመሓላለፈ ብዝመፅእ ቀረባ መዓልታት ኣብ ሰፊሕ ክፋል ሃገሩ ከቢድ ክሳራታት ከውርድ ዝኽእል ሓደጋታት ዕልቕሊ ክኽሰት ተቕሎ ከም ዘሎ ድሕሪ ዝወፀ ሜትሮሎጂካዊ ግምታት እዩ። እቲ ኣዋጅ ኣብ 28 ክፍላት ሃገር ናይጀርያ ተመሓላልፈ ከም ዘሎ ክፍለጥ ተኻኢሉ ኣሎ። እቲ ዕልቕልቕ ብፍላይ ኣብ ትሕቲ ቅርፂ መጓዓዝያን ፅላት ሕርሻን ብቐሊሉ ዘይግመት ክሳራታት ክስዕብ ከም ዝኽእል እዩ ዝሕበር ዘሎ። ኣብ ዝሓለፈ ወርሒ ጉንበት ኣብ ናይጀርያ ዝወቕዐ ብርቱዕ ዝናብ ብዘሰዕቡ ዕልቕልቕ ሰብኣውን ንዋታም ክሳራታት ከም ዝወረደ ፀብጸባት ይጠቕሱ። ኣብ 2025 ኣብታ ምዕራብ ኣፍሪካዊት ሃገር ብዝተኸስተ ተመሳሳሊ ሓደጋታት ልዕሊ 600 ሰባት ከም ዝሞት እዩ ዝግለጽ። ዜናታት ምዛም ኣርእስተ ዜና ክደግመልኩም።
ኣብ ዞባ ዓንሰባብ 225-226 ብዙሕ ትካላት ቅድመ ትምህርቲ 127 ሚታዊ ተዓብዩ ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ጨንፈር ዞባ ጋሽባርካ ተራ መሻርክቲ ኣካላት ንምሕያል ዓውደ ዝተወዲቡ ንትግባር ውዕል ምዕቃብ ረቂቕ ባህላዊ ርሻ ምድላዊ ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ ምንቅስቓስ ሕዝቡላህ ጠቕሊሉ ዓድቆ ክሳብ ዘውርድ ሰራዊቱ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሩ ኣውስትራልያን ህንድን ናብ ኢንዱስትሪ ንፍሌሳዊ ፀዓትን ብርቂ ማዕድናትን ዘተኮረ ስምዕ ተፈራሪመን ሩስያ ዘቤታዊ ዕዳጋ ንምርጋእ ሰደድ ናፍታ ከምዚ እውን ዝፈቶ ገሊፃ ባርከ ዝኾርኩም ተዓዘብቲ ሓፍሻዊ ዜናታት ኣብ ሰዛዝምሎ ምስትርፍ መድባትና ንሓድገኩም ብወገና ሰናይ ምሸት

0: ታይ ፈሊጠ ፀጉሪ ርእስስ ንርኢ ኣለና እምበሪ
1: ብናይ ቀዲምና ሓሊፉ እንታ
0: ታይ ፈሊጠ
1: እዋእዋእዋእ ኢለካ ኳዕ ናይዝጊ ኢለካ ግን ኣይሰምዕን ኢኻ ይሕፊርካና ይሕፍርካ መንሰይ ንመንሰይ ዝመልኦ ጎልጎል ክተምፃኒ ከመይ እጋሪ ዝሰበረ ወደይ ብጀካይን ብጀካ ሃንሲ እስካ ሕጂ መን ኣሎ ኣረጊት ቋንቋን ሰብኣይ እወ ተዛረብ
0: ኦሆ ከምዚ ኣኢልካ ኣይትቕነን እያ ብሃበሎም
1: ኣይትቕነን ወይ ትቕነን
0: እንታ ከመይ ዝበልዋ ጎበዝ ንጎ ንዓቕርብ ቀርብ ምቕረብ ከምዚ ኣኢልካ ኣይትቕነን እያ ብውሕዱ ሽምና ንቐይር ሓዘኒ
1: ብሃበሎምግረምወ
0: ናይ ዝጊልካ ከይትፅዋዕኒ
1: እንታይ ለዳ ክፅዋዕካ
0: መሮን ኢልካ ትፅዋዕኒ
1: መሮን
0: እወ ንዓኻ ከዓ ዕንዱ ክብለካ
1: ኣይደለ ኣይደለ ንዓይ ከዓ እንታይ ኢልካ ፅዋዕኒ መሲልካ ተማስ በልን
0: ተማስ
1: ተማስ ወ
0: እዚኣስ ናብ ተውሳስ ዶ ቀሪባ ትረፈና ሸሽምና ሸና
1: ይሓየሽሸና
0: ሸና
1: ተማስ መረን ኢልካ ከንታይ ኣምፆ
0: ስማዕ ድሓር ከዓ ሽምግልናኻ ኣይትእመነሉ እንታይ ዶ በሊዕና ኣሉ ኢና ብሃበሎም
1: ምብላዕስ በሊዕና ኣላ ኢና
0: ዓልቆ ብላዕ እስክ ርአ እንታይ ንእስነት እንታይ ርኢና ኣሉ ዘይንኣስና ዘይ እንታይ ርኢና ኣሉ
1: ርኢና ኣሉ ኢና ናይ ዝጊ
0: እንታይ ርኢና ኣሉ
1: ርኢና ኣሉ ኢና ኣመስግንካ
0: ስማዕ ንዶ መን ኸ ንምዃኑ መን እዩ ንምዃኑ ሲ ካብ ኣርበዓ ንታሕቲ ጎበዝ ካብኡ ንኒው ሽማግሌ ኢሉ ከም ግራት ሓፁር ዝገበረሉስ መን እዩ
1: ንሱስ ሓቅኻ ናይ ዝጋ
0: እምበርከ እስክርአ ንሕሰብ እስኪ ካብ 50 ዛናብ 60 ዘለዋ 10 ዓመታት ሲ ኣይቁልቁለት እ እንታይ ርኢና
1: ሸታሕታ
0: ኢለ እ ዝኸዳ እንታይ እዩ መንእስያት ኢና
1: መንእስያት
0: ናይ ምሽያብ ሕቶት ኮይኑ ናዕድል እዩ
1: ወበትኽበል
0: ኣፍ ልቢ ንፋሕ ተኽከዓበል እንታይ ኢኻ ጎበጥበጥ ትብል
2: ሃኣቦ ተኻት ገብሩ ዳ መፂኹም ደቅኹም ክትርዮ
3: ኣይባሉን
0: ተምሃሮና ዝሓፍተይ
2: እንታይ ዳ ተፅንዑ
0: ሕርሻ ዝሕርሻ በቃ
2: ንስኹም ከቦ
1: ህንፃ እምበር ካልዳ
0: እንታይ ብይፅኢዝ ትብል ፀዓቐ ስራሕ ይጠውሊ ግና እምበር ኣይመንእስያት እንዲና
1: ኣንታ ጠርጢርሃና ዶ ትኾ
0: እስኻ ጠርጢርካና ኣይትቕረብ ከምዚኦም ቅርብ ክብሉካ ቆልዑስ ኣይትቕረብ እናተፈለጥካ እንታይ ኢኻ ኾንካ እንታ
1: ኣንታ እዛ ሳዋሲ ከተማ ብያ ትቐይራ እንታ
0: ነስመራሲ ቀሪባታ እንታይ ተሪፍዋ
1: ኣታ ክንደይ ወልደፍደፍ ክትብል ኢኻ እንታ ነስመራኻ ሲ ክትቀርባ
0: ወረብ ገለሲ ሓሊፋታ ኣላ መስለኒ
1: ይ ዓቢድካ እንዲኻ ኣነ ኮ ምስ ዕቡድ ምምፀ ይገድል ኣንታ እንታይ ደስሕቐካ
0: ንዓሚ ቅርብ ቅርብ ሃበሉ ወይ ስማዕ እስኪ ብምንታይ ከም ትበልፅ ዶ ክነግረካ
1: እወ
0: እስከ ስማዕ ወርሒ መፀት ማዕፀኻ እናኸሓቑሐ ቢል ናይ ልችን ናይ ማይን ዝድርብልካ ኣለዉዚ
1: ይልዎ
0: ስማዕ እዝጊ ነግራም ከምቲ ጎረቤትካ በዓል ገዛ ወርሒ መፀት ገምገም

0: ናብ በለማዕፆ ክሳብ ዝስበር ናይ ገዛ ክራይ ክፈል ዝብለካ ኣሎምሲ
1: የልቦን
0: ንታይ ደኣ መስቁኢልካ ተዕወጅውጅ መን እንታ ዝርኢ ዘለኹ እንታ ዓይነይ ድዩ ዋላ ታፍላ መስል ኣንታ ተለኺኽካ ዲኻ ኣንታ ትእዝንኻ መርገፂ ዲኻ እትቆመሉ ታፍላ ድዩ ብለካ ኣለኹ ንህለ መፅእ
2: ንፍቕ እንደይ ቢለካ እታኣቦ
3: ኣንተ ኢለን ጓል ኣነኸ በዛ ዓይነይ ክትወፂ በዛ ዓይነይ ክትወፂ
2: እሞ ዳኣዚ ኩሉ መንገዲ ኣኸመይ ጌርካ ኸኢልካዮ
3: ዋ ካብዛዕብ ውራይ ዶ እንታይ የለኒ ተሓጉሸ እንድ ተሓጉሸ ኮ
2: ወቦ እንኳዕ ተሓጎስካ ፎርኮ የምፅኦ ማኣነ
3: ፎር
2: ሙሉእ ማለት እዩ ኤክስ ዘይብለይ
3: ኤክስ ዘይብልክ
2: ወ
3: ኣዋይ ግጥም ቢልከ
2: ወ
3: ሰይ ዛጓለ
0: ታፍላ
1: ታፍላ ድዩ
0: ታፍላ ወ ምስጓል ንህሊ ዕምብባ ሒዝል
1: ተተኸገብር መፅ እዩ
3: ናይ ዝገሃወይ ኣታ ስኻ ዲኻ ኣታ ንስኻ ዲኻ
0: ንሕና ዝተጠራጢርና እንዲና ድሓር ዮ ኣረጋግጭዋ ብሃበሎ ምስ ኢሉ እምበር
3: ናይ ተስፋዮ ወድኻ ኸ እንታይ ኮነ
0: ኣይ ኪድኣ ኪድኪድኪድ እንዶ ታፍላ ጓል ካብ ፋኑ
3: ኣይ
0: ኪድኪድ ኣወ ክንደይ ክምፅእ ክዛ ጓል
2: ይንስኽእዩሉኣምፅኤክስ
3: ባህል
0: ይብላ
2: ፎር ኣምፅኤ ፎር
0: ንፎር ጌርክያ ግርም ዛጓል እያ ንበሲት
1: ፎርኖ ድያ ትብል ዘላታ
3: ኤክስ የብላ
0: ታገለ ሒዚ እየ መፅእ ኪድ ኣ ኺድ
3: ናይ ተስፋይ ወድኻ ግን
0: ዳሓንዳሓን ኪድ ኣ እንታይ ኢልካ ኢኻ ብዛዕባ ሰብ ሒዝና እናዓለልና ብዛዕባ ቅጭን ጓልካስ ብዛዕባ ጎዱፍ ኣይንዕልልና ኺድ ኣፋን
3: ዳሓር ትነግረኒ
0: ዳሓን ኪድ ኣ ኺድ ክጎድአኒ ኮ ይደልዩ
1: ክጎድአኒ ከምኡ ትበል ዶ እንታይ ኮንከ ኢኻ
0: ጓሉ ንፎሩን ሒዙ ዘይከይድ እንታይ ምፅኦ ብዛዕባ ተስፋ ይምልዓል
1: እሞ ወድኻ ኣብዚ ሰባ መፅ ፎር ምምፃእ ዲስኢኑ
0: ኣኻበይ ምፅኡ ኸምፅእ ፎር ኣብ ገዛ ኮይኑ ድኣ ፈሮፈር የርግፈለይ ኣሎ እምበሪ
1: ንዳሃን ፅዋሕ ንጎኸ ኩርዓካኒ ከምኡ ኢሉ ዶ ይነብር ኢልካ ሕጂ ብጮቶር ምርርየኻ ንስኻኒ ቆር ከም ፀልካ ኢዳ ወይ ማሕበር ወይ ማሕበር
0: ወይ ማሕበር ወይ ማሕበር ግና እንታ ብሃበሎ ናትና ናይ ሽማግሌታትሲ ኣይ ናይ ማሕበር ኣለና ስክበል ብጀካ ተንክልተስ እንታይ ማሕበር ኣለና
1: ኣይኖት ከ ተንክልተ ኸ ኣዮኖት
0: ተንክልተስ ኣለዋና ግደ
1: ኣዮኖት
0: ታሓንቲ ታናትካ ናይ ማሕበር ዕቁብ
1: ታናትካ ኸ
0: ታናተይ ከኣታ ማሕበር ሽኮር
1: ኣይ
0: ሰኔን ካልእ ዳ እንታይ ኣሎ ኣታ ሕጂ ደሞ ዝዳንጋ ዝተነፊሐ መንእሰይ ኮይኑ
1: ግረፍ ከም እንዶ ይትበል ግ
0: ኣታ ዝጎባጥ ሕቆዱ ሕጂ ተሳሪሩ ሰጢ ኢሉ ብሃበሎም እየ
1: ኣንታ ግረፍ እንዲ ብለካርሎ
0: ኣንታ ሕጂ ደሞ ቆርበትና ስብስብ ጠቢልና ንድሕሪት ኣሲርና ኤልቢስ ተቐይርና ኢልጋኒ
1: ከላኸላኸላኸላኸላ ኣናይ ዳ
4: ሰላም ኣቦ ማትያስ ሽመይ
0: ሰላም ዝወደ
1: ከመይ ውዕልካ
0: ኣቦኻ ብሃበሎም ባህል ኣነ ከዓ ናይ ዝግበሃል
4: ጎድ ሪኢኹም ንሕና ካብ ወፃኢ ምዞም ብፆተይ ንዓኹም ናባኹም ክንሪአኩም ኢና መፂና ሪኢኹም ከምዝናኩም ክዳን ደስ ይብለና
0: ዋይ ግርም ዝወደ ከምዝናትካ ስታይዶም በለና እዩ
1: ታይዶም በለና እዩ
4: ሶ ጉድ ሪኢኹም ሕጂ ንሕና ካብ ወፃኢ ደርፊ ሒዝና መፂና ከነመስግነኩም
0: ንሕና
1: ከማን
0: ጭራዋጣና
1: ሒዝና ከነመስግነኩም መፂና ኣለና
0: ክነመስግነኩም መፂና
4: ጉድ እሞ ቅድምናትና ክንጅምሮ
0: ፅቡቕ ዝወደይ ንማሳገን
4: ኦኬ ከመለኹም ኣቦታት ኣዴታት ኣሕዋት ኣሓት ብርሃፅ ንልምዓት ብደም ንናፅነት ዘውሓስኩም ንደቂቕ ዘየዕረፍኩም ተምሃሮ ሸቃሎ ኩልኹም ብሓባር ኣብ ልምዓት ኣብ ግንባር ሰላም ሰላም ሰላም ሰላም
0: ሰላም ተኻትጥዓም
4: ሶጉድ
0: ወዳይተኸ ፀላላይናይ ሰጎድ ኣንታ ንዓ ሃበና በጃኻት ጭራዋጣ
1: ሓዝሃበሎሽወ
0: በዚያ ኣውሎ ክንብላ እንታ
1: በቃ ንየስምዑና እምበር የልዩ ታኣትንፋስና ሕፂርና
0: ብየ ጀሚሩ ብየ ወዲእዋ እንታ ደርፊ ምልእትስ የበለለየ ኮይና

0: ከመለኹም ሕዋት ብሓበራ
1: ከማና መንእስያት ብሓበራ
0: ከማና መንእስያት ብሓበራ
1: ሽምግልደልኩም ውን ብሓበራ
0: ሽምግልደልኩም ረግደልኩም ውን ብሓበራ
1: ኣብዝንዘለኹም ብጠቕላላ
0: ኣብዝድነለኹም ብጠቕላላ
1: ብሳላኹም ዓዲ ተተኺላ ዓዲ
0: ሳላኹም ዓዲ ተተኺላ

0: ዘርኒ ንሰብሳዋ ተቕኒ ጥዑማ ጨና ኸመንደሪኒ ኣንዞም ብርሃን መዓይኒ ጥዑማ ጨና ኸመንደሪኒ ንሰብሳዋ ተቐኒ ደኺምና ኢልኩም ዘይሰልችኹም
1: ደኺምና ኢልኩም ዘይሰልችኹም
0: ፅዕርና ኢልኩም ዘይረብረብኩም ንዓዲሓሶት ብጠውያ ምሰውደቕኩም ርኢናዮ ፍረጥ ክብል ናብ ቅድሜኹም
1: ርኢናዮ ፍረጥ ክብል ናብ ቅድሜኹም
0: ርኢናዮወ ትፍቕርኹም
1: ርኢናዮወ
0: ኩዳ ኣተ ጠቕዕ ንዲ ዝኩሉ ከምኡ ግጥም ኢልዋሰ የጠቕዑ እንዲኦም ዘለዎ ዝነኻ ፀሚ ምካንበሪ
2: ኣይንስ

ንስ መደብና ዳሳስና ቀፂላ ተቐሪባላ። ሎሚ ዳሳስና ኣብዚ ዓመት እዚ ብሰብ ዝሰርሖ ብልሒት ሓጊዞም ዝተሰርሑ ርክበታት ብሓባር ክንከታተልና ኣብ ስራሕና ድማ ኣሳልጦን ቅልጡፍ ዓወትን ከምፅኡ ዝኽእሉ እዮ ሞ እንታይ እንታይ ይኾኑ ብሓባር ንከታተሎም።

ሓሳኹ ሃሪ ካብ ዝኣልምዎ ንጥረ ነገር ዝፈሪ ኣብ ከም ብሉፅ ንጥረ ነገር ሃሪ ፍርያት ዝተፈላለዩ ብሉፃት ኣልባሳትን ዝተፈላለዩ ኢንዱስትራዊ ፍርያትን ዝውዕል እዩ። ወዲ ሰብ ብሓሳኻ ሃሪ ዝፈሪ ንጥረ ነገር ሃሪ ኣብ ጥቕሙ ከውዕል ካብ ዝጅምር ኣሸሓት ዓመታት ኣቕፂሩ ይርከብ። ኣብዚ ዘለናይ እዋን መፍሪ ሃሪ ያታ እውን ምዕቡልን ኣገባብ ተኸቲሉ ብዝተረቐቐ መልክዕ ዝፈሪ ፍርያት ኮይኑ ይርከብ። ኣብ መፍሪ ሃሪ ሃገረ ቻይና ዝለዓለ ማለት 80 ሚኢታዊት ንጥረ ነገር ሃሪ ብምፍራይ ቀዳማይ ደረጃ ሒዛ ትፀንሐና። ናይ ሎም መደብ ዳሕሳስና መስርሕ መፍሪ ሃሪ ከምኡ ድማ በፂሕዎ ዝርከብ ደረጃ ምዕባለን ዕላማ ዝገበረ እዩ ክኸውን ሰናይ ምክትታል።

ሓሰኻ ሃሪ ዘፍርዮ ንጥረ ነገር ኣብ ጥቕሚ ወዲ ሰብ ካብ ዝውዕል ናይ ልዕሊ 4,000 ዓመታት ዕድመ ዘቝፀረ እዩ። እቲ መስርሕ ብቐንዱ ኣብ መምያ ብሉፃት ዓይነታት ሓሰኻ ሃሪ ካብ ደረጃ ምፅፋይ ንቃቕሖ ክሳብ እኹል ደረጃ ሓሰኻነት ብዝግበር ምክንኻንን ኣልያን ዝተሰነየ እዩ። ሓሳኹ ሃሪ ፈለማ ካብ ደረጃ ንቃቕሖ ክሳብ ምንጭጫሕ፣ ምቹው መጠን ምቖት፣ ፅሩይ ኣከባቢ፣ ዝሰማምዖም መጠን ጠሊ ምክንኻንን ካብ ዝተፈላለዩ ጎድኣቲ ረኽስታትን ካልእ ጥበባትን ዘጠቓለለ ክንክን ይግበረሎም። እዚ ክንክን እዚ ብሉፅ ንጥረ ነገር ሃሪ ክፈሪ ወሳኒ ረቑሒ ስለ ዝኾነ ሓሳኹ ሃሪ ብፍላይ ኣብ ደረጃ ላርቫ ድሕሪ ምንጭጫሕ ልዕሊ 50,000 ዕፅፊ ናይ ክብደቶም ዝኾነ ዝፈትዎ ቆፅሊ ማልበሪን ስለ ዘህልኹ ቀረብ መግቢ ማልበሪ ምውሓዝ ካብ ቀንዲ ቅድመ ኩነት እዩ። በዚ መንፅር ድማ ዝበዝሐ ክፋል መሬትን ሓረስቶትን ኣፍሬይቲ ሃሪ ዝኾነ ሃገራት ኣብ መፍረ ቆፅሊ ማልበሪ ዘድሃበ። እቲ መፍረ ድማ ንብዙሓት ሓረስቶት ምንጭ እቶቶም ከም ዝኾነ ይግለጽ።

ካብ ዝተፈላለዩ ባልዓት ነፃ ዝኾነ እኹል ንጥረ ነገራት ቫይታሚናትን ማዕድናትን ዝውነን ዓይነት ቆፅሊ ማልበሪ ምቕራብ ብሉፃት ሓሳኹ ሃሪ ክህልው ህላወ ብሉፃት ዓይነት ሓሳኹ ሃሪ ማለት ድማ ብሉፅ ዓይነት ንጥረ ነገር ሃሪ ምፍራይ ማለት እዩ። ሓሳኹ ሃሪ ጠለብ ማይ ካብቲ ትሕዝቶ ማይ ዝርከቦ ቆፅሊ ማልበሪ እዮም ዘማልእዎ። እዚ መስርሕ ብዘይዝኾነ ምጉንዳብ ክሰላሰል ዘለዎ መስርሕ እዩ። ሓሳኹ ሃሪ ብዙሕ ቆፅሊ ማልበሪን እዮም ዘህልኹ። እቲ ቆፅሊ ድማ ሓድሽ ቅንጣብ እንከሎ ጥራዮም ዘህልኽዎ። ግዜ ዝወሰደ ዝደረቐ ወይ ዝነቐፀ ኣይቀርብዎን እዮም። ስለዚ ብሉፅ ሃሪ ከፍርዩ ድማ ይሕግዝ። ን30,000 ዝኣኽሉ ሓሳኹ ንኽትምግብ ከባቢ 500 ኪሎ ቆፅሊ ማልበሪ የድሊ። እዞም ሓሳኹ ንወርሒ መመላእታ ንመዓልቲ 4 ግዜ እኹል መግቢ ይቕርበሎም ማለት ኣብ መዓልቲ ክሳብ 15 ሰዓታት ከም ዝምገቡ ይግበር።

ድሕሪ ዝተወሰነ ግዜ ማለት ሓደ ወርሒ እዞም ሓሳኹ ካብቲ ቅድሚ ሕጂ ዝምገብዎ ዝውሑድ መግቢ ክህልኹ ይጅምሩ። እዚ ካኩን ዝበሃል መስርሕ ክጅምሩ ደልዮም ኣለዉ ማለት እዩ። ነቶም ሓሳኻ ኣኪብካ ንዓኣቶም ኣብ ዝምችእ ከባቢ ብጣውላ ኣብ ተሰርሐ ቦታ ብምቕማጥ ካብቲ ካብኣፎም ዝነዝዕ ፈሳሲ ገይሮም ዓለባ የዳልዉ። ንመላእ ኣካላቶም ድማ በዚ ዓለባ ገይሮም ይሽፍንዎ። ሓደ ካኩን ክሳብ 1 ኪሎ ሜትር ዝበፅሕ ፈትሊ ብከቢብ ቅርፂ ገይሩ የዳሉ። እዚ መስርሕ እዚ ድማ ንካብ 3 ክሳብ 5 መዓልታት ይካየድ። ን1 ኪሎ ዝምዘን ንጥረ ነገር ሃሪ ኣብ ምምስራሕ ክሳብ 6,000 ዝበፅሑ ሓሳኹ ሃሪዮም ዝዋፈሩ፣ ብሉፅ ንጥረ ነገር ሃሪ ድማ የፍርዩ። ድሕሪ 5 መዓልታት እቲ ዝተዳለወ ጡጥ ሃሪ ንምእካብ ናብ ካልእ መስርሕ ይሓልፉ። ብጥንቃቐ ዝዕመ ምስራሕ ድማ እዩ። ምክንያቱ ሓንቲ ንእሽተይ እትመስል ጥቕላል ልዕሊ ኪሎ ሜትር ንውሓት ዘለዎ ሃሪ ስለ ዝኾነት እቶም ጥዕንኦም ሙሉእ ዝኾኑ ሓሳኹ ሃሪ መንገብግብ ብምውፃእ በዓላቶም ንፊሮም ይወፁ። ከም እንደገና እተን ደቂ ኣንስትዮ ነትንቃቕሖ ናይ ምፍራይ ተፈጥሮዊ መስርሕ ይዋፈራ። ዕድመ ሓደ ሓሳኻ ሃሪ ካብ 1 ክሳብ 3 ዓመት ይበፅሕ።

ቀጺሎም ንጹህ ንኽኸውን ኣብ ዝፈልሐ ማይ ብምእታው የጽሪዎ። እቲ ውዒ ማይ ፎኪስን ዘይሰባበርን ማለት ብቐሊሉ እቲ ፈትሊ ካብቲ ጡጥ ንምስራሕ ይሕግዝ። እቲ ፈትሊ ብግቡእ ኣገባብ ንቒጹ ተጠቕሊሉ ንኽዳን ምስራሕ ድልው ይኸውን። ኣብ ገለ ባህላዊ ኣጋ ምስራሕ ሃሪ ዝኽተሉ ሕብረተሰብ ነቲ ዝደለይዎ ሕብሪ ከስቲዎ ካብ ኣትክልቲ ብዝርከብ ባህርያዊ ጥረ ነገራት ገይሮም ዝተፈላለየ ሕብሪ ይገብርሉ። እዚ እቲ ብሉፅ ሃሪ ከም ዝኾነ ድማ ብመፅናዕቲ ተበፂሑ ይርከብ።

ኣብ ገለ ፋብሪካታት ምስቲ ባህርያዊ ዝመሳሰል ብዓይንና ክንፈልዮ ዘይከኣል ብፕላስቲክ ዝተዳለወ ፋረ ተጠቂሞም ኣብ ዕዳጋ ይሸጡ እዮም። ምምስሳል ይሃልዎ ዳ እምበር ኣብቲ ብቕዓቱ ዝተፈላለየ እዩ። እቲ ፍልልዩ ድማ ነቲ ካብ ፕላስቲክ ዝተዳለወ ሓዊ ምስ ኣቃፀልካዮ ጨንኡ ልክዕ ከም ፕላስቲክ ኮይኑ ቅልጥፍ ኢሉ ሽምርር ናይ ምባል ጥባይ የርኢ። ብኣንጻሩ እቲ ባህርያዊ ቀሰይሉ ይነድድን ናይ ዝነደደ ፀጉሪ ዝመስል ጨና ድማ ኣለዎ።

ንኡስ መደብና ዓለም ስነ ጥበብ እያ ቀፂላ ተቓሪባ ዘላ። ሎሚ ዓለም ስነ ጥበብና ብዛዕባ ካይላ ገለ ክትብለና እያ። ካይላ መቸም ኣብ ዘቤታዊ ዕዮና ንጥቀመሉ ኢና። ፀብሒ ኣብ ምስራሕ ድዩ ቡና ምፍላሕ ንጥቀመላ ጀበና ድዩ ከም መመላክዒ ዘቤታዊ መንበሪና ድዩ ብዓብኡ ኣብ ብዙሕ ነገራት ክንጥቀመሉ ንኽእል ኢና። ክሳብ ሎሚ ድማ ኣብ ሃገርና ብርክት ዝበለ ስራሕ ተሰሪሑ ዘሎ ነዊሕ ታሪክ ድማ ዘለዎ እዩ። ካብ ሓመዱ ምምፃእ ጀሚርካ ክሳብ መወዳእታ መስርሑ ድማ ነዊሕን ከቢድን መስርሕ ከም ዝሓልፍ ኣብ ዝተፈላለዩ እዋን ተኸታቲልናዮ ንኸውን ኢና። ኣብ ስራሕ እዚ እትነጥፍ መንእሰይ ካናሪ ተዳሰ ዘላል ትሕሶ መድባሒታት እናቐሪባ ዘላ። እተሓልፎ መስርሕ ከመይ ይኸውን ብሓባር ንከታተል። ፅባቐ ስራሓታ ከ ማዕርክ እንደዩ ንከታተሎ ሰነ ምክትታል

ሓደ ካብ ኢደ ጥበባዊ ስራሓት ዝኾነ ኸይላ ኣብ ሃገርና ካብ ነዊሕ እዋን ዕድመ ዘለዎ እዩ። ኣብዚ እዋን እዚ ዕቤትን ተቐባልነትን ረኺቡ ናብ ዘመናውነት ማዕቢሉ ንጥፈታት ክካየደሉ ጸኒሑን ኣሎን። ብዝተፈላለዩ ቅድታት ካብ ናብ ብዘገርም መልክዕ ክቐርቡ ንዕዘብ ኢና። እዞም ከም መቐረቢ ነገራትን መመላኽዕን ከምኡ ድማ ከም ህያባት እንጥቀመሎም ጥበባዊ

ስራሓት ተጠላብነቶም ብመንፅር ኣገልግሎቶም ልዕል እዩ። እዞም ካብ ግዜ ናብ ግዜ ውሕልነት እናተፀባርቀሎም ዝመፁ ዘለዉ ስራሓት ካይላ ርቀቶም ኣብ ውሕልነትን ጥበባዊ ክእለትን ናይ ስራሕቶም ተወኪሎም ዝቐርቡ ስራሓት እዮም።

ስራሕትካ ኢላ ካብ መጀመርታ ክሳብ መወዳእታ ድኻም ፃዕርን ዘድልዮ ሙያ ብምዃኑ ግዜ ሂብካ ትሰርሓሉ ዓውዲ እዩ። ልዕል ኩሉ ድማ ዓቕልኻ ዝፍትን ስራሕ እዩ። በዚ እውን ብትግሃትን ብዘይምሕላልን ክንሰርሖ ከም ዘለና ሰብ ሞያ ዝመኽሩ። ኣብዚ ዓውዲ ብመንፅር እትኽብደቱ ድለይት እንተሃሊካ ግን ውላው ናብ ዝሸገረካ ግዜ ክትሰርሕ ከም እትኽእል ብግብሪ ዘርእያ እውን ኣይተሰኣናን። ንሎሚ ሰሙን እውን ሓንቲ ካብተን ኣብ ናይ ካይላ ስራሓት እትነጥፍ መንእሰይ ካናር ታደሰ ዘላለመ ደሚና ክነቕርበልኩም ሰናይ ምክትታል።

ካናሪ ካብ ግዜ ንእስነታ ምስ ጭቃ ምጽዋት ትፈቱ ምንባር ያክሊጻልና ነቲ ክቱር ድሌታ ኣብ ግብርን ምውዓልውን ንኣስታት ጨዓት ተውሒ ዝኸውን ኣብ ቤት ትምህርቲ ካይላስ መርያ ተማሂራ ካብዚ ቐፂላ ድማ ከምዚ ንዕዘቦ ዘለና ዝተፈላለየ ቅድን መልእኽትን ዘለዎም ናይ ካይላስ ስራሓት ክተፍርዝ ጀመረት።

0: ኢላ ካብ ካልእ ስራሕ ድፈልዮ ሓደ ብዙሕ ኣይተውፃሉን ኢኻ ገንዘባዊ ዝኾነ ነገር ኣይተወፅን ኢኻ ኩሉ ብናትካ ማስ ኣብ ቀረባ ካብቲ ሓፈሻዊ ትረኽቦ ከባቢኻ ኢኻ መጀመርታ ጭቃ ተምፅእ ካብ ናይ ዲጋ ድበት ማለት ኣሎ ምሽቲ ብታሕቲ ካብኡ ተምፀ ድሓር ኣሊኽካ ሰስተ መዓልቲ ኣሊኽካ ኣማይ ትቕኒ ምስኣለኻ ክባላላዕ ክጅምር እን ድሓር ውፅኢኻ መፅሞቕ መንፊት ጌርካ ተፀምቆ ኣብ ፀሒ ከዓ ክሳብ ዝነቅፅ ማስ ማራ ክነቅፅ ዘይኮነስ ግን ክሳብ ትርር ኢሉ ነንሕድሕዱ ዝተሓስ ትለውሶ ሽዑ ትሰርሓሉ
1: ንኻይላ መስርሒ ዝኸውን ሓመድ ምሩፅን ካብ ናይ ዲጋ ድበትን ጌርካ ከም ዝዳለያ ግሊፅሃልና እቲ ምክንያት እውን ክሳብ ሕጂ ኣብ ፈተነ ዘሎን ፅቡቕ ውፅኢት ዝተረኽቦን ከም ዝኾነ እውን ገሊፅሃልና እቲ ኣብ ከባቢና ንረኽቡ ሓመድ ተመራፂ ዘይኮነሉ ምክንያት ብንፋስ ዝተኣከብ ምዃኑ ንስራሓት ካይላ ዘፀክም ከም ዝኾነ እያ ገሊፅሃልና እዚ ከዓ ኣብ ዝሰራሕ ካሉ ብተደጋጋሚ ምንቃዓት ከምፅእ ስለ ዝኽእል እዩ ኣብ ገለ ከባቢታት ዘሎ ሓመድ ግን ተመራፂ እዩ እዞም ንዕዘቦም ዘለና ስራሓት ናይ ካይላ ብዝተፈላለዩ መንገድታት እዮም ዝዳለው ገለ ካብቶም መንገድታት ከዓ
0: ካይላ ክስራሕ ከሎ ብሰለስተ ፍልፈል ፒንችን ስላብ ዳሓራኻ ትብውል ማለት እዩ ፒንችን ትብኢድካ ትሰርሖ እዩ ብኢድካ እንዳቆምጣዕካ እንዳጨበጥካ ትሰርሖ ድሌትካ ቅርፂ ክሰርሕ ትኽእል ኢኻ ስላብ ካ ንሰጦ ሰጢጥካ ከምዚ ናይ ሳምቡሳ ድገብሮ ከም ሰጢጥካ ድሓር ድሌትካ ቅርፂ እናላገብካ ትኸይድ ዊልካ ማሽንያት ትሕግዘካ እንዳኽበብካ እንዳዘረት ከላስ ንስኻ ሓፍተብል ካልእ ቅርፂ ከዓ ኣሎ ብኖርማል መሳርሒ ብቀረባካ ድርከብ ፒሮ መትሓዚ ርእሲ ገለ ጌርካ ትገብሮ ማለት እዩ

0: ከምዚ ክግለጽ ጸንሐ ስራሓት ካይላ ብሰለስተ መንገድታት እዩ ዝዳሎ ምስ ኣገባብ ኣሰራርሖኦም እውን ከም ዝስዕብ እዩ
1: ሕጂ እቲ ኣንተ ወይ ድፀመቕናዮ ጭቃ ኣብ ፀሓይ ፀሊናዮ ንቕኒ ሞ ከምዚ ኮይኑ ቁርብ ተድባሃር ትርር ክብል ምስ ጀመረ ንለውሶ ነታ ንክተሓሓዝ ፅቡቅ ገይሩ ካይላ ሕጂ ኣብ ሰለስተ ክሰርሕ ከለካ ሓንቲ ፒንችን ሓንቲ ምስጣቅ ሓንቲ ካቦወል ድ ሕ ሓንቲ ካብተን ፒንችን ክርእየኩም እየ እዚ ትቱሉስ እዩ ማይ ኣብ ክንቅርብ ኣለና ስፖንጅ ከዓ እዚከዓ ተን ቱሉስ እየን ማለት እዩ ሕጂ ንለውሶ ቅድሚ የዳውና ማይ ከነተርኩሰለና ምክንያቱ ንቁፅ ከይኮኑ ከይንከዓልና

እዚኣ ሕጂ ብፒንችን እየ ሰሪሐያ ናይ ሽምዓ ኮፍ መበሊያ ማለት እዩ። ጎማ ንገብረሉ ከዓ እንታይ ዝበሃል ከይኮን ምክንያቱ ኣብ ጣውላ ከየላ ገበልና ሞ ከይሒዝ ክንሓፍ ከነብሎ ብታሕቲ ጎማ ንገብረሉ በቃ እዚኣ ክሳብ ሕጂ እንዳኸደና እንዳኸፈትና ክሳብ ትነቅፅ

እዚኣ ክምሃር ከለኹ ብሰራሕ ኮባ እስሎአ ሕጂ እዚኣ ብዊልያ ተሰሪሓ እዚኣ ዋዕቲ ኣብ ውል መጀመርታ ቤዝነት ሕዞ ንታሕቲ ድሓርና ከም ናይ ገዛ መሰረትና ተሓዝካን ላዕልና ደብካ ኣብ ብዊል ትስራሕ እዚ ከዓ ብቅርፂ በዚ ናይ ፒሮ ወይ በዚ ናይ ቅርፂ ናሓኸኽካ ተውፅኦ ቅርፂ እዩ ማለት እዩ እሺ ሕጂ ናይ እዚኣ ከርእኩም እዩ ኣብ ውል ማለት እዩ ጀመርታ ንለውሶ

እዚ ሕጂ መታን ድስጉር እዩ ዘለኹ መታን ኣብ መንጎኡ ሃፋእባ ብኮ ከይርከቡ ሞ ክጥበስ ከሎ ከይትኮስ ማለት እዩ ለበልካ ክትከውን እታ እዚኣ ከዓ ለበል መታን ሓባጥ ጎባጥ ከይከም ለበል በግበሪተ እዚኣ ሕጂ መስ ኩሉ ንለበል መግበር እንዲ

እዚኣ ሕጂ ድሰርሓ ሳልሰይቲ ከዓ ብዛዕባ ምስጣጥ ማለት እዩ ሰጢጥካ ስላፕ ድስራሕ ነገራት እዩ ጭቃ ኣለና እዚኣ መሳርሒት እያ ከምዚ ገርና ሽጥ

ምርጓዶ መቕጣና ከምንደልዮ ክነርጉዶ ተደሊና ነርጉዶ መቕጣና ተደሊና ዝተፈላለየ ዲዛይናት ክትኾነ ወላ ኣላጋጊብካ ከዓ ክትገብሮ ትኽእል ኢኻ ከምዚ ቦክስ ዓይነት ሳንዶቅ ዝኾነ መቸም ተላጋግቦ ግን ሰጢጡ ከምተባሃል ትክድበለ ባዕሉ ከም ፒንችን ኣላጋጊብካ ደኮስ ባዕሉ ቆራሪፅካ ድሌትካ ዲዛይን ጌርካ ትብር ሕጂ ከምዚኣ ገይረ ሰጢጠ ምስ ወዳእኩ ኣብዚ ድሌትካ ዲዛይን ክርፅካ ፈፈለኻ ተቐምጠን ካፈፋሽር እንዳላገብካ እዮም ትኸእል ሕጂ መልመፂት እያ በቲ ሓደኻ ኣብዚ ዘሎ ቡኮታት ከምዚ ሓፍ ትበለ ነውንኪልና መታር ድሓር ተተኪሱ ንፋስ ኣለዎ ሓወፅ ክጥበስ ከሎ ተተኪሱ ከይንቀዓልና ማለት እዩ እዚ ብድሌትና ከም ድሌትና ሳይዝ ጌርና ክንገብሮ ንኽእል ኢና እዚኣ ወገን ውዲእና ኣለና በቲ ሓንቲ ከዓ ንግምጥላ ማለት እዩ እዚኣ ውን ከምኣ ቁርብ ህፍፍ ምስ በለና ናብ ድሌትና ዲዛይን ቆራሪፅና ሸዓ ሓፊፍና ናብቲ ደልዩ ንገብሮ ክንገብሮ ንኽእልና

0: ከምዚ ንዕዘቦ ዘለና ካብቶም ሰለስተ መንገድታት ብሓደ ጌርካ ካይላብ ተዳልወሉ ቀፂሉ ስዕብ ናይ ምጥባስ መስርሕ እዩ። ኣብዛ ኣገባብ እውን ብዘመናውን ባህላውን ኣገባብ ተኸቲልካ እዩ ዝዳሎ።
1: ኣብዚ ከባብ ኣብዚ ፎርኖ ስለ ዘላ ወላ ሓንቲ ብዲግሪ ዓቂንካ ባዕላ ኩሉ ክሳብ ድዝሕል ማስቲ ዲግሪ ጌርካ ክትገብሮ ትኽእል።

ናትራኒኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸተልትና ንኡስ መደብና ዘዋርት ካሜራ ቀፂላ ተቓሪባኣላ። ሎሚ ዘዋርት ካሜራና ብዛዕባ ባዮጋዝ ገለ ክንብለኩም ኢና። ባዮጋዝ ካብ ቀልቀል እንስሳን ሰብን ከምኡውን ካብ ጓሓፍ መሓፍ ኣትክልቲ ዝስራሕ ዓይነት ጋዝ እዩ። ንምምንጨው ኤሌክትሪሲቲ ከምኡውን ጋዝ እዩ ድማ ዘገልግል። ኣብ ዘወታዊ ዕዮ ክንጥቀመሉ ንኽእል ኢና ብባዮጋዝ ዝፍለጥ ማለት እዩ። ተመክሮ ባዮጋዝ ኣብ ሃገርና ከመይ ይመስል ይኸውን ብሓባር ንከታተል። ናብ ሜሪ ኣማኑኤል ከስክረኩም እዩ።

ምህርቲ ንምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለው ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቁፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብየት ኣብ ፍርያት እኳ እንተተርኣዮ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምትካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራኣላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብሩህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

0: ባህርያዊ ጋዝ መፍረ ክትገብር ትኾንካ ተፍሪ ትኾንካ ወይ ትሰርሕ ትኾንካ ተን ቀን ረዋሒታት ቀልቀል ክህልዎ ካለዎ ምንጭ ናይ ቀልቀል ወይ ከዓ ናይ ኣውፅልቲ ካልኣይ ከዓ እቲ ዲዛይን ከዓ እቲ ቀንዲ ነገር እዩ። እቲ ዲዛይን ፈላለዩ ገሊኡ ትሕቲ መሬት ዝስራሕ ገሊኡ ልዕሊ መሬት ገሊኡ ከዓ ፍርቀ ፍርቂ ፍርቁ ኣካሉ ልዕሊ መሬት ፍርቂ ኣካሉ ትሕቲ መሬት ምስ ኩነታት ኣየርን ምስቲ ኩነታት ናይ እቲ ዓይነት ምንጪ ናይ ባህርያዊ ድኩዒ ምስ ከምኡ ዓይነት ይፈላለዩ እቲ ስታይ። ስለዚ እቲ ማተርያል ናይ ዳይጀስተር ይበሃል የድልየካ ቀልቀል የድልየካ ማለት እዩ። ንዑ ዝፈልጥ ከዓ ነቲ ቴክኖሎጂ ዝሰርሕ ክሰርሕ ራን ክገብር ዝኽእል ከዓ ፍልጠት የድልየካ ማለት እዩ።
1: ባዮጋዝ ካብ ዒባ ናይ እንስሳታት ወይ ገፈል ናይ ኣትክልቲ ዝዳለ ካብ ኮነ እምበኣር ሓደ ሰብ ከብቲ ወይ ሕርሻ ዘይብሉ ክንሱ እሞ ድማ ኣብ ከተማ እናተቐመጠ ኣብ ሓደ ንእሽተይ ቦታ ተጠቃሚ ዝፀዓት ማለት ባዮጋዝ ክኸውን ይኽእል ዶ ዝብል ሕቶ ክልዓል ግድን እዩ። ኣብ ከተማ እውን እንተኾነ ካብ ቀልቀል ናይ ሰብ ወይ ተረፍ መረፍ ናይ ክሽነታት ክዳሎ ዝከኣል ከም ዝኾነ እዩ ኣቶ ዮሴፍ ገሊጹልና።
0: ዋላ ናይ ሬስቶራንት ተረፍ ብዙሕ በርበረ ስጋ ብዘይሃለዎ ናይ ሕምልቲ ናይ ቦርድራ ተረፍ ናይ ክሽነ ጉሓፍ ቆፅሎ መፅሊ እዩ

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሀ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበራ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትዩኒ። ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገለ ኢለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ እዩ ዝኸውን ገለ ምስተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ እዩ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እዎ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሪኦም ገለ ምስ በልኮ ንስኸ ኸ ገለ ምስ በለኒ ከምዚ ከምዚ ክትገብሪ ትኽእል ዶ ምስ በለኒ እወ ይኽእሎ ቀሊል እዩ ኢልዮ። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርክዎም በቃ ተሓጒሶም ሽዑ እሞ በቃ ክንሰደልኪ ኢና እዎ ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኺልናዮ ማለት እዩ።
0: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ እትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: እዋ ሕጂ ከም ማንም ኤነርጂ እዩ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ። ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚኻ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ። ኣብ ከባቢኻ ኩሉ ግዜ ኣሎ፣ ቀልቀልሲ ኩሉ ግዜ ኣሎ፣ ድመውት ነገር ኣብ ከባቢኻ ኩሉ ግዜ ኣሎ። በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ። እዚ ዳይረክትሊ ከምዚ ዝረኣናይ ኦቶን ክትጥቀም ትኽእል ኢኻ ካብታ መበላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋዝ ዝሰርሐ ኣለዎ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ። ንድሕሪ ኤሌክትሪክ ፈጢርካ ከዓ ፍሪጅ ድዩ መብራህቲ ድዩ ዝኾነ ምንጪ ፀዓት ኮይኑሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ ሕጂ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶን ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ። ባዕሎም ምስክሩ ክእሉ እዮም እቶም ዝጥቀምሉ ዘሎ ቀልጢፍ እዩ ዘብስለልካ። ትክ የብሉን ጨና እውን ተፃሪ እዩ ዝመፅእ ቀልጢፍ እዩ። ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።
0: ባዮጋዝ ኣብ ገዛና ክንዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣቶ የናስ ዘካርያስ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

መእተዊ ኣሎ መበላልዕ ኣሎ መውፅእ ኣሎ ናይ ጋዝ ካ ኣሎ ኣርባዕተ መእተዊ ናይ ጋዝ መውፅኢ ሰለስተ ኣሎ ምስታ ዳጀስተር ራብዐይቲ

0: ንኣርባዕተ ኣካላት እዚኣ ኣብዛ ቀፃሊ ወይ ከዓ ኮንቲኒቲ ዝህበካ ክረ ናይ ጋዝ ኣርባዕተ ኮምፓርትመንት ኣለዎ።
1: እዚ ክሻ ኣሎ ብዓብኡ እቲ ኮንተይነር ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣለዎ ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ። ሕጂ ኣሎ እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና። እዚኣ መእተዊት ኣላ ሳንኬሎ ኣላ ሕጂ ተራኽቦ ማለት እዩ ከም ክስታይ ከም ዝህበካ ከምቲ ንሱ ድደልዮ ንክፈስስ ንክኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ። እዚ ፓይፕ ከዓ የድልየና እዚ መተኣሳሰሪ ከዓ እቲ ንፋስ ከይዘርቑ ከዓኒ መእሰር ኣለና ካቻቢተ ጌርካ ተኣስሮ ኣብ ውሽጢ ከዓ ኣለና ከምዚ ናይ ዋተር ድሬነጅ ማለት እዩ ማይ ከይሓልፍ እንደገና ክትገጥሞ ከለካ እቲ ቱቦ ከምዚ ክተንቃዕርሮ ኣለካ ምክንያቱ ማይ ሒዙ ስለ ዝወፅእ እቲ ጋዝ እቲ ማይ ክምለስ ኣለዎ። ኣጋጣሚ ኮይኑ እንድሕር ማይ ሓሊፉ ከዓ ኣብቲ ኣብ ውሽጢ ላትና ድሬን ኣብኣ ይገብር ማለት እዩ። ሕጂ እሱ ከዓ ስትሬት ክኸውን ኣለዎ እቲ ቦማ ከምዚ ማይ ድዕቁር ነገር ስ ክትገብሩ የብልካ።
2: ስድራ ቤት ኣቶዮና ዘካርያስ ኣብ ቤቶም ዒባ ናይ ከብትን ደርሁን ብቐረባ ስለ ዝረኽቡ ባዮጋዝ ከየባትኹ ክጥቀሙ ዓብ ብልጫ ኮይንዎም እዩ። ንመዓልታዊ ንጥፈታቶም ዝኾኖም ብኸመይ ኣገባብ ክንዲ ዓቐን ዒባ ከዮም ዘእትዉ ንክንደይ ገደብ ግዜኦም ከ ክጥቀሙ ዘኽእሎም?
1: እቲ ዒባ ኣብ ፀሓይ ተውዕልዮ ኣብ ሳንኬሎ ጌርክት በፅቢፅካ ኣብ ፀሓይ ተውዕልዮ ክመውቕ ኣለዎ። እንድሕር ዝሑል ኣትዎም እቶም ባክቴርያ ኣይ ክሳዮም ዝኾኑ ከምዚ ድቁሳት እዮም ዝኾኑ። ሕጂ ቁሩብ ኣሞቕ ተብል እዩ ኣለኩ ፍሉሕ ደይኮነስ ኣሞቕ ክተብሎ ኣለካ ነቲ ማይ ኣብ ግዜ ክረምቲ ከዓኒ ቁሩብ ነቲ ዒባ ዋላ ማይ ኣውዒኻ ኣፍሊሕካ ደይኮነስ ኣውዒኻ ብኡ ጌርካ ትብፅብፆ። ሕጂ እቲኦም ባክቴርያ እዚ ስርሖም ኣይቋርፁን እዮም ማለት እዩ። ሕጂ እቲ ሙቐት ከዓኒ ንጉሆ ምሸት እንዲኻ ትዕቅኖ ዘለካ ከምዚ ናይ ንጉሆ እዚ 28 ክኾኑ ኣለዎ እቲ ኣብ መንጎ ይብርትዕ መሊሱ ምሸት ከዓኒ ቁሩብ ጉድል ይብል። ሕጂ እቲ ላዕለዋይን ታሕተዋይን ሲ ፕላስ ፎር ኦር ማይናስ ፎር ክኸውን ኣለዎ ማለት እዩ ካብኡ ክብል የብሎም እቶም ባክቴርያስ እዚ ሓደ ዓይነት ሙቐት ክረኽቦ ስክኽእሉ ኣለዎ። እዚኣ ሕጂ ኣብ መዓልቲ ስጋብ 24 ኪሎ መሊእያ ትኽእል እኺ ዒባስ ኣብ ዝረኸብ ክዮ ትመሊእያ ትኽእል እኺ። ሕጂ ከም ተወሳኺ ምግቢ ከዓ ድውስኻ ኣሎ ሓር ደርሆ ኣሎ እዚ ዋላ ከም ፍሩታ ኣሎ ናይ ኮሚደረ ፅማቅ ኣሎ። ሕጂ እንታይ እቲ ፅማቅ ጥራሕ ጢሒንካ ምስ ገበርካ እቲ ፍረ ክተእትዎ የብልካ ምክንያቱ ዝግ ክብል ይኽእል እዩ ናብኡ እቲ ዒባ ምስ በፅበፅክዮ ከዓኒ እምኒ ገለ ክህሉ የብሉን ዳኣቱ ዝግ ክብል ኣለዎ ተእትውዮ ከለኹስ ኩሉ ግልብጥ ኣይተብሎን ኢኻ እዚ ሳዕሪ ገለ ከዓኒ ግጅፍ ግጅፍ ዝበለ ከዓኒ ኣይትእትዎን ኢኻ ተውፅኦ ኣለካ።

0: ወይ 600 ሚሊዮን እዩ እቲ ዝተረፈ ከዓ ካልእ ባእታ እዩ ማለት እዩ። ሕጂ እቶም ቀንዲ ኣገዳሲ ሕጂ ሚሊዮን እዩ ማለት እዩ። እሱ እቲ ሓይሊ ገይሩ ክነድድ ክሳይ ዝገብሩ ማለት እዩ።
1: ኣብ መስርሕ ባዮጋዝ ዝጓሓፍ ነገር የለን፣ ኩሉ ኣብ ጥቕሚ እዩ ዝውዕል። ኣብዚ ሕጂ እዋን ሂባ ብዘለዎ ኣገደስቲ ማዓድናት ኣብ ዝተፈላለየ መዓላታት ኣገዳሲ ተራ ይፃወት። ዒባ ኣብ ሕርሻ ከም ድኹዕ የገልግል፣ ከምኡ ውን ብዘለዎ ትሕዝቶ ፀረ ባክተርያ፣ ፋንጋስን ኔማቶድን ኣብ ምክልኻል ሕማም ኣትክልቲ እውን ልዑል ተራ ከም ዘለዎ ብመፅናዕቲ ተበፂሑ ይርከብ። ኣብ ኢንዱስትርያላዊ መዳይ እውን ብዘለዎ ናይ ምፅራይ ክእለት ናብ ዝተፈላለየ ሳሙና ተመስሪሑ ንመፅረይ ገዛን ሻምፖታትን ኮይኑ ከገልግል ጀሚሩ ይርከብ።
2: እቲ ኣትዩ ተባላሊዑ ዝወፅእ ከዓኒ ስላሪ ንብሎ ወይ ከዓኒ ፈሳሲ ድኩዒ ኢና ንብሎ ናይ ባዮጋዝ እሱ እቲ ዝበለፀ ድኩዒ ማለት እዩ። ዝበለፀ ድኩዒ እዩ። ዝያዳ ናይትሮጅን ዝበሃል ባእታ፣ ፎስፎሮስ፣ ፖታሽየም ካልእ ግሮዝ ሆርሞንስ እውን ኣለው ኣገደስ ባእታታት ተኽሊ ንጥቀመሎም ኢና ማለት እዩ። ንሪኦ ንክእል ኢና ኣብዚ ብጀሪካናት ተመሊኡ ማለት እዩ። ነቶም ናይ ባህርያዊ ሕርሻ ዝጥቀሙ ሕጂ ኣብዚ ሕጂ እዋን ከም ፖል መምርሒ ናይ ሚኒስትሪ ሕርሻ ባህርያዊ ሕርሻ ንምትብባዕ ኣብ ንክደሉ ዘለና ግዜ ኢና ዘለና። ስለዚ እቲ ቀንዲ ምንጪ እዚ ናይ ባህርያዊ ጋዝ ድኩዒ እቲ ዝበለፀ ኣማራፂ ናይ ቅመማዊ ድኩዒ ኮይኑሎ ማለት እዩ። ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬክ ክገብሮ ክእሉ ወይ ከዓ ፊፍ ኣቢሎም ኣብ ቆፅሊ ዝጥቀምሉ ወይ ከዓ ብማይ ሓዊሶም ከዓ ኣብ ስሩ ይህቦ እቲ ዝበለፀ እዩ። ካብቲ ሓድሽ ዝኣቱ ድኩዒ እቲ ተባላሊዒ ዝወፅእ ዝያዳ ኣፍራይነትን ትሕዝቶን ኣለዎ፣ ጨና ከዓ የብሉን። እዚ ጥራይ ዘይኮነ ምስቲ ናይ ዕቤት ሆርሞናት ቀመማት ዘለዎ እንኮላይ ንመከላኸሊ ባልዕን ንሕማማትን ከዓ ኣገዳሲ እዩ። ብኡ ጌርካ ክትመፅእ ከላ በዚ ናይ ባዮጋዝ ፈሳሲ ድኩዒ ማለት እዩ ዝተበላለ ድኩዒ።

0: ከፅግበኒ ቅጫ ሳሞቕላዕ ኮላ ኣይፈልጣ ኢልዋ
1: እሞ ሓሳብ ልበይ ሰሚሩለይ መርዓ እንተገበርኩስ እዩ ሓወይ መዓለይ ካባይ ተፈሊኹ ውዕል
2: ይ ሓዊ ምኳንካ ንክተርትከል
3: እንታይ ወልጠቕሽ ዳር ማለት ዘርኡ ማለት
4: ኸ እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊዒና ንርሕቐናኒ
5: ዋ እንታይ ኹም ኮንክን ከም ጓላ ፀየነታላም ርሕክናኒ ትብለ እንግዲ
6: ዘይትዕቲ ይኽባ
5: ዘይትዕቲ ስንስኽ ንበላ ዋ
7: ኣምታ ደስኸስካ ወደይ ውራይ ጥዕምከ እንታ ኣነረኺበዮ ዘሎ ክሲ
2: ይተኾንካ
7: ቆልዓ ቢፃ
8: ሰብ በዚ ቀሪብና ዳሃይታ ከይገበርና ሳዕረዛ ቐንዘኻ ስቕልና ከይዲ ሕማቅ ተረኺ
9: ኣብዛ ቦታ ዓድናስ እንታይ ደፊንዎም እዮም ከይሰገርዋትም እዩ
10: ሸይጣን ባ ክልል ኣቢልዎም እምበር ርኢኻ በዛ ክሳድ ስትኹ ኢሎም መፂኦም ተዝኾኑ ሲ ምረኸብዋ ነይረ
9: ሓቂኻ
11: ምስ ተንሳና ኣሉኣ ሕንና ክትፈድሕኒ ክትብል እንደርክበላ ግዲ
7: ግን እያ ምበራይ ተሕመቐ ልዝብ ይኹም
3: እቲ መንገዲ ምምራሕ
4: ኣያ በርሀ እንታይ ይብል ንስና
3: ባዕለይ እውን ኮ ከይድ ኽእል
4: ከምኡ እንተ ጌርካ ከዓ እግሪ ስማዕ ኣባ ጉዳይ ዓይኖም ከ ምንታይ ተበፅሐ
10: ሮታ መርዓ ብለይቲ መርዓ ክወርድ ከም ዘለዎ ንገርዎ
2: ሕራይ እስኪ
10: ንተ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ኣሓላፍነት ትሰክር
12: ሳንደይ ብድሓን ክንዲ ክንዳ ክንዲስኩ እያ
13: ብድሓን ሳ
12: ቤት መር ኣሎ
13: ዋላ ቤነ እ
12: ብድሓን ክንዲ ክንሳንደይ
13: ብድሓን እየ ሳንደይ ግዳስ ስምዓንዶ ኣይቦ ክንንድ ኣብ ዛዕባ ክንክዘርቡ ብዝነይ ሰብ እዮ
12: ናይ ቦ ኢገዲፍ ክንተዛረባ ሳንደይ ነዛ መዓልኪ እዮም ከልዮም ምኑ ዘሎ
13: ኣይፋልክነ ሳንደይ ባዕለይ ሰሚዐዮም እናበልኩን ኣቦ ክንሲ ንወያ ውራይ ዳይርካ ሕፅብዮ ክንዝሓስብ ቦስ ኣቋሪፆም እዮም
12: ናይ ኢማን ክንሳንደይ
13: ስጋ ማርያም ዓድና ክምሕለል ክንሳንደይ እመናኒ እወ ባዕለይ እንዲ እዝነይ ፀልዒ ሰሚዐዮም ግዳሲ ዳይር ንወደቐሽ ግድል ይኽቦ ኮይኑ ሲ ኣቕቢፆም እዮም ሳንደይ ኣቕቢፆም እዮም ክፀና ኣ
12: ክንሳንደይ
13: እየ
12: እሞ ዝፅዕን ኢልን ዝቐኒየ ስክበኒለ ይብላ
13: እንታይ ግዲ ክንሳንደይ ማዓረይ ቅሰና ዳ ሓጅ ሲ ግዳ
12: ንሱ ፅሓን ፀገም የለን ሳንደይ ማዓረይ
13: ሓደራ ክንሳንደይ ከይተግድዓንንዓይ ከምዛ ወላ ሓንቲ ነገር ዘይፈለጥ ግን ዝፈለጥ ክኖም ንክርዘይ ንኹም ኮይንክን ኢኹም ትቐርቦ
12: ድሓን ንሱሳንደይ ድሓን ኣጨነቐ
13: እወ ኣቦኹን ሓንቲ ከም ጠንቂ ሒዞም ኣጃወቅዖም ንስያ ነይራ ተጠንቀቓ ሳንደይ
12: ተደቃ ናይ ድሓር ደለ ይኹን እንቋዕ ጥራይሒ ካብ ዝሕስሩ ዝኾነ ዳይር ተናገፍኩ ሳንደይ
13: በቃ ሳንደይ ከም ኣልክን መንፈስ ግን ነብስ ክነርግኣ ሳንደይ ሓደራ ክንደጭኻሳ
12: ጨምዕላ ሒዝ ክንመፅ ይኸን
13: ክሰና ድኣ ኣይ ሂፍ እንዳበልኩ ደ መፅ ከመይ እናልኩ ደ መፅ
12: ግን ፅቡቅ ጌርክ
13: ሕጅ በላኸ እናነበ
14: ስከበልንዓ እሞ ሕዮ ክትከይዲ ኣኺል እኳ ድኻ ነቒልካ
15: ወይስ ነቒል ጀታርፈኒ ያብር
14: ዶ እሞታ
16: ታ ቦታ ታ መንገዲ ኸትፈልጣ ድኻ

0: ረብሓ ዓድና ዶ ከይጠፍአኒ ኢልካዮ
1: ወ ረብሓ ዓዲ ካዳ ኣይጠፍኣካን እንድዩ ግና ኣነ ከዓ ዝያዳ ካ ይፈልጦ ክሕብረካ የ ድሓን ኣነ ዝፈልጦ ኣለኒ እዮም ዘለካ ተን ህወት ኒሄለዋ ከምዚ ብርኽ ኢለን ብትሕትየን ቀላቀል ዝረአ ዘሎ
2: ምስ ገረብ ትረአየን ዘላ
1: ወኖኖኖኖኖታ ሰግረታ ቀላጥ ባቃ ንሳ ቀሊጥካ በታ ቆላቁል ምስ ወረድካ ኣብኻትሪዮ ተክሳድ እንደኒሄትካ
0: ግርም ወታ ጨጓርት እያ
1: ታ ጨጓር ተክሳድ ንዓ ምስ ወረድካ ናብዚኣ ትጥወ ኣብ ኩሎ ጫካ ክውን ኢሉ ሓጓጉማ ኣሎ ኣብኡ ትደሎ ኣብኡ እንተዘይረኺብካዮ ካብ ቦታ ናብ ቦታ ካብ ቦታ ናብ ቦታ ከምዚ ንፋስ እንዳተኣያይረዚ ኣብ ሓደ ቦታ ኣይከውን እዩ ኣብኣ እንተ ስኢንካዮ ትኽልካ ምስ ተሰጠወኻ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡ ኣሎ እንተ ስኢንካየ ግን ትደልዮ መሊሽካ ንኒአ ትኸይድ መሊሽካ ናብዚ ተንቆልቁል እንተ ስኢንካየ ግን ኣነ እታ ኣሰር ኣሰር ኣሰር እንዳኸድኩ ስለዚ ፈልጦ ተመለስ ባዕሊ ሒዘካ ክኸይደ ዝወደ
0: ግርም
1: ወ ሕይኺ ይድሓን
3: ዳ
1: ክትቅድሚ ድኻ ወይሲ ክትምለስ ኢኻ ተሓስብ ዘለኻ
2: ግርም ጥባኸ
1: ዶ ሕራቤር ሃይ ሕይኺ
4: ያበረ
1: ወይ
4: እዮም ገለ ወዲ ቀሺ እንተሓተተካ
1: ክምለስ እዩ በሎ ኢኻ ወዲ ቀሺ ዝናህና
4: ወ ወዲ ቀሺ
1: ወዲ ቀሺ ዳ ናይ ዳሓ
0: መልሲ ሒዝለይ ክመፅ እዩ
1: ንዑ እንኳ ካልካየ መርካ
0: ወንዑ የለዮ
1: ራይ በላሓ ራይ ራይ ክድሓነ ፃዕዳ ፅናሕካ ፅቡቕ መንገዲ ይግበረልካ
0: ራይ ግር
1: እንታ ዳየር ወዳ ብሓንሳቢ ድሕጂ ክንነግረካ ኢና ኢልና ኢና እምበር ግን ግድሓን ድሓን ድሓን ክድበል ድሓን ዝተመለስካ ይነግረካ
4: ከይደ ብሩክ መዓልቲ
1: ብሩክ መዓልቲ ሽ ስከስል ንዑ እንኳ ሕተተ
4: ይ ኣድገይ ኣድገይ ሕሊ ናብ ትብላዕ ስኻኻ እንታይ ዛ ጥርሲ ረዳ ዝባንካ ጨራንዑ በልዖ ንዓድኻ ኣሳዊ ንበልዓ ኣውሸ እንታ ንክሶ መድዮ መላ ፀፀር ኣትዎ ኣውሸ ክላ ናይ ፀፀር ኣይኮነን ዝሲ ከንፊኒ ክራማት ከንፊኒ
3: እንታ ዘምህረት
4: ዕድሩ
3: ሰራ ኮይኑ ኣድ
4: እንታ ንድዕሉ ዝእግሩ ናይ ዝክራማ ተፈንፊኑ
3: ናይ ዘምህረ ስኻ ድማ ይትካነ ኸኑ እንትኸው
4: ነዛ ማይ ንጓርታ ዞም ዳብ ረሓ ሰቲሮም ናቐኒ ፈልስከ ትማንዘኻ ክሕሽዎ ዶ
3: ድሓኒ
4: ተፃዊትሎም እንዲ ተካልሳው
3: ዝገርመከ
4: ፈጣሪ ዳ ይዋዕሉን እምበር ሳው ንዕፉ ኒሩ እንተዝኸውን ስኒ ካልእ ሕሊፈ ይመሃብክዎ
3: እንታይ ምገበርካ
4: ጭጭፍ ጭጭፍ ኣቢለስ ንረዳ ኣድግና መብላዕ ክኾን የር ሓቂ የድብለካ ዘለኹ እንታይ ታኺርና
3: ዘምረት ኣነ ዝገርመን እንታይ ይመስለካ ከም ሰብካ ሰብኣይ ተባሂልካ ትፅዋዕ ምኳን
4: እንታይ ድኣ ሻብካ ግልብጥ ኢልካ ንዳ
3: ሂበካ
4: ዕድሪ
3: መፀባዕኻ ሰብኣይ ተባሂልካ ዝፅዋዕ
4: ድጎይ ከብልዕ ፅቡቅ ናይ ፀናሕኻ ንዳ ሻብካ ግልብጥ ኢልካ ክዳ ኺድ መፅኻ ንድኻ ዋላ መፅካ ኣኮኺድ ክዳ
3: ኣውዮ ግዳ ገለ ስምሒ ወዲ ስምሒ ጌርካ እንበሩ ስኻ ዝ ነገር ኣለካ

0: ተኻ ተኻ ኣለኸ ደ ተኻ
1: ኣለኹ መኒሓ
0: ከመይ ኢልክ ትውዕሊ
1: ወዳእሺ ከመይ ውዒልካ
0: ኣመስግን ከመይ ኢልካ ቀኒኺ
1: መስገን ከመይ ኢልካ ቀኒሓ
0: ንኹ መስገን ዳያር ተሊ ዳ ይትደሓይለይ
1: ወፂ ኣሎ
0: ናበአ
1: ግድ እንድዩ
0: ኣይ መልእኽቲ ነርኒ
1: ወፂ ኣሎ ኣርሒቑ ኸይዱ
0: ቀልጢፉ ክመፅ ድ

0: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላኣ ከወደቕሽ መፂካ ነይሩ በልለይ
1: ሓላይ ክብለይ
0: በል ብረኹ መዓልቲ
1: ረኹ መዓልቲ ሓንዲ ደኣ ሸለ ገለ እቲ ከዓ ዘይትርፍ

0: 靠。
1: ኣይ ቤትና እቲ ዓፂኡ ምስ ፀንሐኒ ከመይ ድ ዝያለ በሽር ብል
2: ንዓፂኡ
1: እንታ ዝብሉ እዚ በረኻ እዚ ደኣ ከመይ ከመይ ለምድ ከ
2: ዘይልመድ የለን ለሚድ እዩ
1: በልስ ክመ ጥዕናኻ ኸ ከመይ ኣለኻ
2: ከማይ ደኣ ዳይር ሓወይ ንዓኻ ክርም ኣለኹ
1: ተቐይርካ ኮ
2: ክርም እኒአ ደለኹ
1: ጣፊእናጣፊእና
2: ንጎይታይ ሰላም ክትብሎ ሞ ኮፍ ኢልና ከዓ ንኣል
1: ረግረ
2: ፀሒኻ መፅኻ ክብ ጎይታ ዳይር ሓወይ ሰላም ክብለካ መፅ
3: ከመይ ኣለኻ
1: ድሓና ግር
3: ድሓንዶ ኣለኻ መንገዲ ከመይ መፅኢኻ
1: መንገዲ ድሓን ግርም መፅ
4: ንዓ ከመይ ሕብዎ ይዕርፍካ

0: አቶምዳ ገበላ አሎምዳ አለ አለ ለምህረቴ ዋ አንተ ሰገሪ
1: አነወ
0: ስድራዳ የለው እንዴ
1: ወጪም አለው
0: እንቂ አውህ ሐሽወዳ
1: መስገን አምላ
0: አቦህ ደኻምና መንገድ ወጪሉ ነው
1: ወይ
2: ኦ እንታ ታይማቲ እንታ
1: ብታ እንዲኻ
0: አንተ ኸመይ ከመይ ኸተብል የዘረባ
1: አቅሊብካ ልድአምበር አነስ ንቡራ ተዛሪበ
0: ዶ
1: ወይ
0: ኦ በታይኖም ካመናጠሉላ አለው ሰሚዕና
1: ምንስ ደለት ዲኻሪካ ትሕዝ ደለ
0: ተቀዘፊ
1: ደልካበ ወረኻብ ከተሸጓሽክ ሒ ትብል ዝፈጦ ዘይብለይ ናዕት ወቕረኒ
2: እንታ ኸመይ ዝበሉ ወይ ትመልሓሳ ወደይ እዚኣ መብረይ
1: ደልካ የኹነልካ
0: ነቦኺ መፅ ነሩ ዘምህረ የትበልለ በርታ ኣበል ክኾነ የረ እዚኣ ጥራይ ካብ ዓዲ ምረዝሕሞቕካ

0: እሞ ብኣኸ ይበካዲ
1: ኣይሃበል ዝገብረሉ
2: ኣነሲ ምሳ እውን ምህላ ወይ ከዓብ ኸ እዩ ስክፍታይ
1: ስንደግደፎ
0: ግዳ ከመይ ፈቲኻ
2: ዓይኖም ዓይኖም እንታ ክወፃ እንታ ዳይ ርሓዊ ግን እቲ ወሽላት ሽማይ ገና ካብ ቁልዕነታ ከላ ባትብለኒ ዓይኒ እዩ ድዛርብ ነይሩ
1: ኣትንደግደፎ ጭርጭር ዓረዶ ዩ ስስ
0: ግዳ ክኸይድ ኣነ ንሳ እውን ከይደ ኹሉ
2: ናይ ሓሳብ ልበኻ ዝብለልካ ብጎይታይ ከዓ ባኽብሎ ሰላም ኢልካ ይበሓል ብኺ ጎይታይ
1: በሉ ጎይታይ ፅቡቕ ጉዒልና ፅቡቕ ሓዲርና ኢና እሞ ጥዑም ሽሻይ ክንከይ
3: ክኸይድ ኢልካ
1: እወ ክኸይድ ደኣ
3: ጠልሕራይ ኣይትጥፋእ ተዛወር
1: ኣሃግረ ሩኽ ምዕልቲ
2: ዳይር ሓዊ
1: ዘሩ
2: ጊድበል ብሩኽ ምዕልቲ
1: ሩኽ ምዕልቲ
2: ኣይትጥፍዕኻ ተዛወረን
3: ዘሩ
2: ኣቤት ጎይታ
3: ናይ ደሓን ዲዳ ተዛዊርካ
2: ደሓንሲ ደሓን ኣብታ ዓዲ ጓል ሓቲቱ ነይሩ መሃብ ከይከልኡ ወየ ሰጊእ
3: ንሕና ከለና መን እዩ ዝኸሎ ከዊት ድያ
2: ዓይኖም እያ ዓይኖም ጓል ኣብርሃ
3: ዓይኖም
2: እሺ ጎይታ

0: ኣይመስለኒ። ወዲኦም ልድዮም ነሩ ሰሚዑ ድኹም
1: እወ
0: በለኣነ ከዓ ክነግረክዶ በዚ ኣጋውላ በቲ ገምጋሜ ንዳየር እዮም ክህብዎ ኢለ ሓሳብ ከመይ ዝብል ለባ ኣብርሃ እዞም እንዳርኣያ ርኢኽየ ክጉብዝኖኦም መሸከሎም እቲ ጉብዝንኡ ርኢኽየ ኸ ሕጂ ምስቲ ኩሉ ግምተ እትዩ ንዕኡ ክባይ ታቆልዓ ከዓ ጓሉ ምስቲ ዘላቶ ከይዳ እንድያ ዘላ ጎቢዛ ዓብያ እንድያ ካብተን ከለው ኢለን ከይደን ዘለዋ እንድያ ሻሕሻሕ ኢላ ክትፈረየሉ ክሕባል
1: ዓይኖም ዋዛ መሲሉካ
0: እንታይ ኸ ነዛ ዓይኖም ዋዛ መሲሉ እኳ ገለደ እንዳበልኩም ላዕሊ ትሰቕልዋ እንታይ ድ ዓይኖ ዓይኖም እኮ ጓልያ ከም ህዝባ እንታይ ደሎ ሓለፋ ክን ኣለዋ ባዕልኽን እኮ ሰማይ ትሰቕልኣ ዘለኽን
1: ኣለዋ ማዓጣኸ ትበተኽ እኳ ክንዳኣ ዝደፍራ ኣሎ ዝዓዲ
0: ክልክሊ በጃ ክኢለ ክስቕል ማዓንጣ ናይ ዝኾነ ማዓንጣ ሰብ ሓደይ ናይቲ ነዊሕ ናይቲ ሓፅር ዝበሃል ነገር የለን ትበተኽ ተብል የብሉ ከም ህዝባ እያ እዛ ሰብ እዚኣ ስቕበልና በጃ ክኢለ ካልና ክብላ ዝፃሕላ ዓጠናዲ ዝበሃል ተኹንኩምኹም ኣንታ ነዛ ቆልዓ በቃ ከም ሓንቲ ኣባይ ንግስቲ ኩዕ ምሉእ ዘፍረሰቲ ክንዲ ዝበታተነ ትገልኩም ተብሎ ጓል ኩነት እ
1: ሓቂ እንዳተዛረ እስኻ ንባዕልኻ ሲ ዓይነኻ መሊእካ ርኢኻ ትፈልጥ
0: ኣበይ ረኺብያ ኣነ ሰብኣይ ምሉእ እንታይ ኣበይ ከመይ ዳ ክትዛረበኒ ኣበይ ረኺብያ ይፈልጥ
1: ጎቦ እንዳይ ትበል ሓቂ እዶተጋብላ እንታይእያ
0: ሓቂ እንተደሊኺ ብዛዕባ ምድፋር ዓይኒ ተውፅእ ሰብ እንድያ ነግረኪ ንዓና ንሰብት ንዓበይቲ ሰብት እንታይ ትብለና ኮይና ግና ክንሪኦ ከለና ሲ ዋ ዳርጋ ነብሪ እያ ትቀትል ዳርጋ ኣንበሳ እያ ትቀትል ዋ እዛ ዓዲ ካብ ዓቐን ንላዕሊ ዓይኒ እያ ተውፅእ ታቆልዓ ሰይጣን እንድያ ሰይጣን እያ ግና ካብ ዓቐን ንላዕሊ ከዓ ንስኽን ከዓኒ ክሳብ ኣንበሳ ቀቲላ ነብሪ ቀቲላ መፅያ ክትብላ ኩቁር ቢ ተሪፍኩም ዘሎ ተቆልዓ ሰብ እያ
1: ማዓንጣኣስ ትበተኸ እያ ካልእ ዶ እንታይ ለ እንኳዕ ጥራሕ ዘይኣመካ
0: ራይዎ ትበተኽ እያ ትበተኽ እያ ብዛዕባ ንስሲ እዩ ወይ ኣለዋ ከ ሓውሲ ስድነት ካ ኣለዋ ዋ ንሰብትካ ይተረፈት እንታይ ድያ ትብለና ዘላ ደር ምድፋር ዳ ደፋር እያ
1: ናብዛ ናተይ ንኳዕ መፃኻ ኣነስ ደይከብኡ ብለካ ፀና እንታይ እያ ንስበል ፅንዐካ ንዓት ቆርስ
0: ተነብል ዶ
1: ናይበል
0: ድሓቀንውን ክስተኽል እዛ ኣነዊት ከዓ ዓንቶ በንዲ ክስተክገብራ ፀኒሕሲ ክደ በርበረ ይበል ድሓን በርበረ ግበርሎ

0: እውን ኩም ሰፁ
1: ዝስራሕ ኣለዎ ምኸውን
0: ኣንታ ወዲ ሰብ እቲ ውራይ ዳ ከመይ ክመት ከለኹ
1: ዋ ሕጂ ሲ ብቦቶ ትሒዝና ኢና
0: ዋይ
1: ሞይ ተራኺብና ነርና ዋ ዳርጋ ኩሉ ጠሊል እዩ
0: ድንቂ
1: ኩሉ ነገር ብቦቶ ሒዙ
0: ድንቂ ሕራይ
1: ደሕውን ብዛዕባ ክንዘራረብ ኢለ መፅ
2: ኣለና ኣለና

0: ክነቀናወርኩዋዕ ድሓን መፃኽን ከዓ ብዛዕባ ዝውራይ ኒና ምስ ብለተ ኣፍና ኣብቲ ሃይብና እይን ምን ክንበሃል
1: ፀኒሕናንሕና ከዓ ብዛዕባኡ ክንማኸር ኢና ናብ ምልእተ መፅእና
0: ግርም ኣርክባ ቢልክናና
2: ናይ ፈጣሪ ከዓ ሓይ ፈጣሪ ንናህለኒ ኩላና ብገርህና ራኺብና
0: ብኣምሆይ ምስያ ምሕፅና እያ ክፈላን ወድቐሽን ኣብርሃም ኮይና ሲ እዚ ውራይ ብጭሎቅ ክንገብሮ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሓሪደ ሲ ዓዲ ሙሉእ ከምስሕ ተሰሚዕና
1: ንስ እኳ ዓቕምካ ፈልጥካ ትገብሮ ስለ ዘለካ ፅቡቅ ዲ እንተኾነ ግና እቲ ንሕግዘካ ከይተሰከፍካ ንገረና ሓቅን ኢል ምልእተይ እቲ ንሕና ክንገብሮ ንክእል ሲ ንግር ዳ ኣብለና ንሕና ካብ ዘይስክፍታ
3: ታይ ደኣ እቲ ሓሳባትኩም እኳ ኣብርሃ ዕሊሎምን እንድዮም ሕይ ከዓ ንስኻ ካብሃለካስ ባዕልካ ንገረን
0: ግርግርግርግ ዝርከብና ሰብት ወራድ መርዓ ክንወርድ ኒና እቲ ጨሊ ሓሳባት ግን ነቶም ሰዓብቲ ሳውን ዝኾኑ ምሳና ከም ዝሰማምዑ ክንገብር ኢና
1: ፅቡቅ
0: እቲ ከዓ ድሮ እቲ መርዓ ተነጊራ ከም በዓልቲ ውራይ ኮይና ከምትውዕል ክንገብር ኢና
3: እስኪ ሕረበል ቀፅል
0: ንበረ ከዓ ድሮታ ምንቃልና ምሳና ፍርቅሊት ከም ዝነቅል ክንገብር ኢና
1: ሕራይ ፅቡቅ ድሓ
0: እወይ ትፈለማ እኳ ኣይተሰማማዕናሉ ነርና ድሓን ግን ኩሉ ምስ ረኣናዮ ከም ዘዋፃና ምስ ፈለጥና ኩላሃና ኣውርዕምና እወይ ብኣ ተሰማሚዕና ኣለና
1: ኣብኡታይ በፅሐ ጥራይ ዝብእስ ክሳብ ዝደልዎ ሓንክስ ድ ዝብሃል
0: እንታይ ዳ
2: እንታይ ዳ እሞ
0: ኩሉ ናይቲ ውራይ ጉዳይ እኳ ናባኽን እንድዩ ግን ክሳብ ዝውራይ መዓልቱ ዝኣክል ሲ ዝኾነ ሰብ ክሰምዕ የብሉ
2: ድሓንድሓን ንሱስ ናባና ብደፎ ኣለና ዶ በዓልና
0: እቲ ዝስራሕ ከዓ ኣብ ቤተይ ኮይኑ ብፀልማት ወይ ከዓ ቤት ዓፂካ ይኸውን ዘሎ
1: ኣዮኻ ብዛዕባ ዝስኽኣይበልኣዮኻ እሞ ክስታይ ደይ ንገብር እንታይ እቲ ናይ ስዋ ተኸፋፊልና ኣብ ቤትና ደይ ንስንክቶ
3: ድንቂ ሓሳብ ካዓ ድንቂ
0: ከምቲ ጥዕመት ንሓንጎሮ ተኣምኖ ሊኢክ ከዓ ስንታይ ተሪፍኒ ትበል ይነበሩ ንሓክን ሒዘ እንታ ከይከውን
2: ናባናሕደጎስትርከምቲ
0: ትፈልጦ ከዓ ትገብራ ንዓክንክር

0: 인트로가
1: 그래? 이사해서
0: 우리 잘생겨.

0: ናትራ ናብ ምክታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝሚና ኣብ ቀፃሊ ብካልእ ትሕዝቶ ብልክዕ ሰዓት ይኮን ንረኸብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርኢቶ ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎን ናዩ ክድውሉና ክንቅበለኩም ገነ ንግረኩም ንብልዋት ኣለና ካብ ቀፅሊ ሚኒስትሪ ዜና ምስ ሰኣላይ እሰይ ሽሻይ ብሞ ኮይንና ምሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና
1: Gabamanai.

ሰላም ሰላም፣ ከመይ ቀኒኹም? ኣብ ውሽጥን ወፃእን ብምዃን መደብና መደብ ፊዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደብ ፊዮርና፣ ከመይ ቀኒኹም? ፅቡቅ። እምበርከስ ፊዮርና ድማ ኣሎም ንዓና ይበቕዑ የዘናግዑ ብዓብኡ ኸ ይምህሩ እዮም ዝበላቶም ትሕሶታት ተዋዲዳ ኣብ ሰዓት ኣደብ ክዳትና ኣላ። ካብኹም ንደልዮ ነገር መደብና ጀሚሩ ክሳዕ ዝውድእ ምስይ ሓቢርኩም ትከታተል እዩ። ፅቡቅ። ምባርከስ ሎሚ ኸ ከም መጀመርቲ ወይ መፈለሚ ትሕዝቶና ሪፅናያ ዘለና ሓንቲ ጥዕምቲ ዜማ ክትኮን እታ ዜማትያ ኸ ተቐቐላ ትብል ክትኮን መቸም ኩላትኩም ክንትፈትዋ ከይተጠራጠርኩ ብቐጥታ ናብኣ ክብለኩም እየ ስናይ ምትታል

0: ሓፍትና ዘብፅሑ ኣብ ምዕራፉ ኣብ ጎላጉል ደንካልያ መሬት ባዳ ኣብ ጎላጉል ሳሕል መሬት ዓይገት ፃዕዳ ሓርበኛ ንምቕሓም ብባሕሪ ጋሪዳ ኣብታ ማይ ዘይነጠባ ደረቕ ምድረ በዳ ብኤሙ ነጊዲእ ከም ነጎዳ ንጅግና ንምጥፋቅ ፍፁም ከም ንበዳ ጅግና ኸሞ ጅግና ኸሞ ንቕ ዘይብል እምነቱ ረመፅ እናትረፋ ኣብ ዝባን ዕርታቱ ምራቁ ወዲኡ ወላ እንተቆርቆሮ ዕንቱ ምንካ ኣጆኻ ኢሉ ወይታ ብዘይካ ፅንዓቱ ኣንፃር መግዛእቲ ዝማሰነ ኣካላቱ ምእንዛና ፅነት ዝኸስካዝ ኣዕምቱ ምእንቱ ልላውነት ሃገር ዝበጀቦ ሂወቱ ግን ግንባሮም እናፍሰሰ ንፀላቱ ንኽቡር ወዲቕ ንኽቡር መሬቱ እወታ ንስ ኻ ዋጋ ሓርነቱ ሕዱ ከይድፈርና ህልዋት ብፀቱ ኩላና ንዘክሮም ኣብዛ ክብር ትዕለቱ ቅሰኑ ቅሰኑ ሰባትና ኣብ ሓመድ ዝበለኹም ምእንቲ ሃገርኩም ሂወትኩም ዝወፈኹም ቅሰኑ ሸጥኡ ወቂዒ ዒላማኹም ዓለም እውን ፈይጣታ ናይታ ባንዴራኹም ሰላም የዝተማቕረሉ ሓቦኛ ህዝብኹም ሰማታት ኤርትራስ ከይዘከሩ ቅያ ፈፂሞም ፅንኩር ድሰገሩ ጥዑም ከይርኣይ ጥዑም ዘበሰሩ ሃየስከ ኺላታት ኣብ መዝገብ ኣጥቁሩ ታሪኾም ከይሃሰስ ወትሩ ክዝከሩ ዘለኣለም ንዘክሮም ሰማታትና በጂ ሓሊፎም ነዘርኣይና ምስቲ ፀኒዑ ዘፅንዐ ሓፋሽ ህዝብና እወ ክብሪ ስመና ካብ ሓርበኛ ምፍጣርና ንህና ህፃናት ናይ ሎም ዕበባ ናይ ፅባሕ ፍረ ኣብዛ ኤረ ምድራባራ ኩላ ነብሳ ፍረ ተካእቲና ምዛና ፅነ ዝወፈረ ኣለና ምስቲ ልእላውነት ዝተረረ ነስተማቕሮስከ ሰማታትና ንዘወረሱና ታሪክ ዝነበረ እንወ በቂና ፍረ ፀጋ ዝሃገር ክንሓፍስ በብእብረ 20 ሰነ መፃት ወርሓት ተኸቲላ ኩሉ ኤርትራዊ ወድዲ ይጋቆላ ሰማታትና ንምዝካር ዝተዋፈርናላ ሕድር ለና ዓመት ከነብዕላ እዎ ነይሮም ብዙሓት በላሕቲ ናይ ስልቲ እዎ ነይሮም ምሁራን ሊቃውንቲ ንኩና ዝመርሑ ብቐትሪ ብለይቲ ሃገር ሓራ ምውፃእ ካብ ዓመፅቲ ህዝብና ንምልቃቅ ካብ መግዛእቲ ደጊም ሃገር ንምክኻል ካብ ወረርቲ ደጊምና ንዘክሮም ኣብዛ ክብር ትመዓልቲ ብፀሎተፍታሕ ሸክ ካህን ሰማቲ ዝኽብርን ክብርን ሰማታትና ዓወት ሃፋሽ
1: ባሕሪ ኣነ መሓዛ ዓሳታት ክሕምብስ ውዒለ ምሕዳሪ ማርሳታት ጨው ዘለዎ ባሕረይ ህዱእ ዝማዕበሉ ኣሸሓት ዓሌታት ዓሳ ዝነብርሉ ካብ ጥንቲ ጀሚሩ ንብዙሕ ዘመናት ባሕረይ ክዘምትዎ ዝኸፈቱ ኪናት ሰለም ከየበሉ እናተጋደሉ ኣፅኒሖም ለይሲ እንሆርኪበሉ ባሕረይ ከም ታሪኺ ዓብዩ ስፍሓቱ ጊሒጥካ ዘይውዳእ ዘይጎድል ሃብቱ ምስ ዓለም ዘራኽብ ክልተ ወደባቱ ጃሕጃሕ እናበለ ቀጻሊ ዝዛሪ ባሕረይ ሉል ኣለዎ ልበይ ካ

ንዘኩሮም ሰማታትና እስከ ንዘኩሮም ሰማታትና በጃ ዝሓለፉ ኣልከትከት ክብሉ ፍጹም ክዕረፉ ምእንዛናፅነት ትሕቲ መሬት ዝተረፉ

ሰባት ከመይ ክንከታተሎ ፀኒሕና ፍትዋት ተኸታተልቲ መደፊዮርና ፈቲኹም ዎዶ ፅቡቅ መቸም ከም ተቐዲሞ ዝበልኩኹም ክትፈትውዎ ክትፍትኖ ገለ ነገር ከዓ ተማሂርኩምሉ ወይ ተዘናጊዕኩምሉ ክትኮኑ ተስፋ ገብር ኣራይ እንቃቑሑሲ ቀስ ብቐስ ብእግራ ትኸይድ ገለ ዝበሃላ ባህላ ሰሚዒኩም ትፈልጥሮ እወ እዚ ማለት ከዓ እንቃቑሑ ምስ ተወለደት ትሕቆፍ ትሓቂፋ ጨቂ ትኸውን ቀስ ብቐስ ከዓኒ ናብ ደርሆ ትምዕብል ማለት እዩ ካብኡ ከዓ ብእግራ ክትከይድ ትጅምር እዚ ባህላ እዚ ንምንታይ ኣምፅኦ መሲልኩም ገለገለ ተምሃሮ ኣብ ፈተና ብዙሕ ግዜ ዘይዓውተና ምክንያት ኣብ መወዳእታ ግዜ ክንገብሮ ንፍትን ወይከዓ ዳሕራ ይርክበሉ እንዳበርና ንነዊሕ ግዜ እቲ መፅናዕትና ድቲ ክንገብሮ ዝግብአና ንጥፈታት ከይግበርና ንፀንሕ ሞ ግዜ ምስ ርክበና በቃ ናይ ዜሮ ሰዓት ገለ ነገር ክንገብር ከነፅንዕ ብዙሕ ነገር ክንሽፍን ንፍትን እዚ ከዓኒ ጠንቂ ናይቶም ብዙሓት ዘይዕውታት ሰባት እዩ ማለት እዩ ስለዚ እቶም ገና ከም መጀመርቱ ግዜና ወሲድና ፅቡቅ ጌርና ዝተዳለናን ዘፅናዕናን ከከም ክሰይና ፅቡቅ ውፅኢት ክንረክብ ተስፋ ግብር እቶም ብዙሕ ከየፅናዕና ወይ ከዓ ኣብ መወዳእታ ከዓ ሽፍን ሽፍን ኣቢልና ክንኣቱ ዝፈተና ኣብ ፈተናና ከዓኒ መቸም ፅቡቅ ክኸውን ተስፋ ንገብር እንድሕር ፅቡቅ ዘይኮነ ከዓ ካብዚ ብዝበለፀ ኣብ ዝቕፅል ግዜ ተዳሊና ማለት እዩ ኣብ ፈተናና ዕውታት ኮይና ክንወፅእ በዚ ጋጣሚ ዚ ፍዮርና ትምዕደና ኣላ ማለት እዩ ፅቡቅ በኣል ከስካብዚ ብምቕፃልካ ሓንቲ ሕፅር ዝበለት መሳገሪት ኣላትኒ ኣነካ ድሕሪያ ክትምለሰኩመ ሰናይ ፃና

ደደዋትና ከመይ ትከታተሉ ኣለኹም ፍትዋት ተኸታተልቲ መድፍዮና ፅቡቅ ትሕዝቶታትና መቸም ዓጊብኩም ትኮኑ ከምኡ ከዓ ብዙሕ ነገር ትምሃሩሉ ክትህሉ ተስፋ ገብር ዋርከስ ሕጂ ከዓ ነታ መወዳእታ መደምና ንሰርዓ ትሕዝቶ ድራማ ይቀሪበልኩም ዘለኹ ናይ ሎሚ ድራማና ርእስታ ከዓ ብጥሙር ዝበል ይኸውን ብዛዕባ ምንታይ ክትምህረና ከተስሐቐና ድያ ከተዘናግዓና ሓቢርና ንከተተሎ ይኸውን ብቐጥታ ናብ ድራማ ንክብለኩም እየ ሰናይ ምትታል

0: ኣይነበርኩም እንድዩ በቃ ፀወታ የለ ምዝንጋዕ የለ ምንባብ ጥራይ
1: ከማና ብጥሙር ክኾነልኩም ጥራስኩም ዘይተቐምጡ
2: እዛ ብጥሙር ዘይነፅና ኢልኩም ትዛርብላ ዘለዎም ዘ ከመ ኢልኩም ኢኹም ተኣማሚትና
3: ዳሓርጋ ዘዘዋፃና ዘይንገብር ንስኹም ዘዋፃኩም ንሕና ዘዋፃና ንስኹም ቅድሚ ሓደ መዓልቲ ፈተና ምእካሉ
2: ብጥሙር ተፅንዖ
3: ንሕና ከ ካብ ዝደራረበና ሕጂ ነፅንዕ ሕጂ እተኾንኩም ትርብሹና ኣለኩም
4: ዳሓር ከዛ ብጥሙር ትብልዋ ዘለኹም ኩሉ ዓይነት ትምህርቲ ኣብ ሓንቲ መዓልቲ ምፅናዕ ማለትኩም ድ
0: እወ
4: ከምኡ ምግባር ግብራቦ ከምዘይኮነ ብኣብነት ክነረድአኩም ኢና ነቢ ኣነ መን ይስመይ
0: ስኽዶ ኤልሃና
4: እዚኦም ከ
0: እዚ ባነ የል ፅሩፌ
4: ፅቡቅ ሕጂ ንሰለስተና ኣብ ሓደ እዋን ሽምና ንድሕር ብጥሙር ፀውዒካና ዛዒሳቅሽና ክበካ
0: ከመይ ማለት እዩ
4: ኣብ ሓደ እዋን ንሰለስተና ንድሕር ብሓንሳብ ሽምና ተፀውዒካና
0: በብሓደ ዶ
4: ኖኖ ብሓንሳብ
0: እዋ ግን ከመይ ገይሩ ርእሰይ ካ እኳ ኮምፒተር ኣይኮነን
4: ርኢኻ ግብራዊ ኣይኮነን ሓሙሽተ ዓይነት ትምህርቲ ነፍሲ ወከፈን 1ሰርተ ምዕራፍ ኣለዎን ብሓፈሻ 50 ምዕራፍ ንሓሙሽኡ ከመይ ጌርካ ቶምቦ ትኽእል
1: ዋው
0: ኣተንታይ ኢኻ ትገብር ዘለካ ክስኻ እጃኻ ንዓና ይስ ክወሰደና
1: ማበይ ክወስደካ ላዓሊ ዝኣሞ ከመይ ገይሮም ክረድኦካ ደሊኻ ኣነ ሳይከድኒ ምስም ከፅንአ ግዜ ከለካ ግዜ ዝፀበዩ ዝበልዎኮ ከምዚ ምስ ረኸቡ እዮ
0: እወይ ኣሻሪኺ
1: ነዞ ዋፃእንዶ የሻሩ
0: ኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ ኣታ ኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ
1: ኪትኪትኪትኪትኪት ክትልክመኒ እንዲ ክሓሲብካ ነርካ ቻው ጥራይ ቦበልሐስ

0: እንደገና ተንቦብኩ ተንቦብኩ ከዓ ወላ እቲ ግዜ ከዓ ሓልፉ ኮይኑ በቃ ክርዳእኒ ይከኣልን ትርድኡና ዲኹም ድሕሪ ማይ
1: ናባዓቲ
0: ነባሓ ወይ ምኸሮ ምኸሮ እንተ ኣበይምካ መከረ ማሃረዶም ከመሲሎሞ እዮም ሕጂ ከዓ ንስኻ ከምታ ተዋፀካ ብሲሰንካ ጌርካ ኣፅንዕ እሞ ብኸመይ
2: ብጥ

በሉ ፍትዋት ተኸታተልቲ ምር ፊዮርና ፊዮርናን ሎሚ ኢላዳልያት እና ዝነበረት ትሕሶታት እዞም ክንከታተሎም ፃሕና እዮም ነይሮም። በዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ከዓ ተማሂርና ክንከውን ተስፋ ንገብር። ባርከስ ምርኻብና ኣብ ዝቐፅል ሰሙን ብዝተፈለየ ትሕዝቶ ይኸውን። ክሳብ ሽዑ ግን

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም
1: ዙር ፈረንሳ 226 ትማረቦ ሓምሸይቲ መድረኽ ኣብ ዘሰላሰለሉ ኤርትራዊ ተቓዳማይ ኤንኤስኤን ቢንያም ግርማይ ሻሻይ ኣትዩ ኣብዚ ናይ ሎም ዓመት ውድር ናይ ፈለማ ናይ ጎልጎል መድረኽ ዝነበረት ሓምሸይቲ ናይ ውድር መዓልቲ ካብ ምፍላም ዛጊት ንዖም ኣብ ዘይጥዕም ቅርፂ መሬት ክዋደሩ ንዝቐነዩ ናይ ሽኳ ተቓደምቲ ናይ ፈለማ ዓድሎምን እቲ ምእምኦምን መድረኽ ነይራ ካብ ምጅማር ውድር ብዝገበሮ መጥካዕቲ ንበይኑ ንዝነውሐ ኪሎሜተር እቲ ውድር ተጓዓዘ ተቓዳማይ ኢንተርማርች ፓፓቲስተ ኣብ መበል 113 ኪሎ ሜትር ንዝነበረት ናይ መንጎ ፀወታ ቅፅበታ ውድር ብዘይተቓፅ ተዓዊቱ 25 ነጥቢ ኸሲቡላ ዓባይ ጉጅለ ተኣኪባ ኣብ ዝገበረቶ ሽኳ ድማ ኣባል ኣስታና ማክስ ካንተር ረቲዕዋ 20 ነጥቢ ወሲዱ ቀጠልያ ማልያ ሒዙ ዘሎ ማርስ ፔደርሰን ቢንያም ግርማይ ያስፐር ፊሊፕሰን ብቀደም ተኸተል ክሳብ ሓምሻይ ደረጃ ሒዞም ብተኸታሊ 16-14-12 ነጥቢ ወሲዶም ክሳብ መበል 15 ዝኣተው እውን ካብ 10 ክሳብ ሓንቲ ነጥቢ ኺቦም ናይዚ ውድር ዝለዕለ ሸፈነ ዝረኽበን ንበይኑ ንልዕሊ 130 ኪሎ ሜትር ዝተጓዓዘን ፓፓቲስተ ውድር ክዛዘም 14 ኪሎ ሜትር ምስ ተረፎ ብዓባይ ጉጅለ ተዋሒጡ ብዘርኣየ ብቕዓት ግና ናይታ መድረቕ ተቓላሳይ ተቓዳማይ ኮምፓቲቭ ራይደር ክበሃል እንከሎ ቅድሚ ሕጂ ሽሙ ዘይፍለጥ ነበረ እውን ኣዝዩ ክፍለጥ ሓጊዝዎሎም ንፓፓቲስተ ዝወሓጠት ካብ ፈለማ ክሳብ ምዛም ተኣኪባ ተጓዓዘት ዓባይ ጉጅለ በተን ብሽኳ መድረክ ክዕወታ ቀዳማይ መደበን ዝኾነ ጋንታት እናተመርሐት ኣብ መዛዘሚ ሜትሮታት በፂሓ ሆላንዳዊ ተቓዳማይ ዴካትሎም ኦላፍ ኮይ ከዓ ንስሙያት ተቓደምቲ ብሽኳ ረትዑ ኣብ ቀዳማይ ሱታፊኦ ዙር ፈረንሳ ቀዳመይቲ ናይ መድረኽ ዓወታ መዝጊቦም ማክስ ካንተር ኣስታና ቴሜለር ኩክስቴፕ ሆብ ኣርትስ ሎቶ ኢንተርማርች ያስፐር ፊሊፕሰን ኣልፐሲን ክሳብ 5ሻይ ደረጃ ሒዞም ቢንያም ግርማይ ከዓ ቀጠልያ ማልያ ሒዙ ዘሎ ፔደርሰን በሊፁ ሻሽኣት እዩ እዞም ተቓደምቲ ንሰሰርዐ 158.3 ኪሎ ሜትር ብ3 ሰዓት 29 ደቂቕን 7 ካልኦትን እዮም ዛዚሞሞም ክሳብ ዝሓለፈ ዓመት ኣብተን ናይ ጎልጎል መድረኻት ቀዳማይ ዝኣተዎ ተቓዳማይ 50 ካልኣይ 30 ሳልሳይ 20 እናበለ ክሳብ 15 ዝኣተዉ ተቓደምቲ ነጥቢ ወስዱ ነይሮም ሎም ዓመት ግና እቲ ነጥቢ ወሲኹ ቀዳማይ ዝኣተዉ 70 ነጥቢ ክወስድ እንከሎ ክሳብ መበል 15 ዝኣተዉ ብተኸታታሊ 50-40-30-26-24-22-14-12-18-18 ነጥቢ ረኽቡ በዚ ድማ ሻሻይ ዝኣተዎ ቢንያም 26 ነጥቢ ኸሲቡ ካብዛ ናይ መወዳእታ ናይ ቅፅበታ ውድር ቦታ ዛጊት በዘን ተኸይደን ዘለዋ 5 መድረኻት ንብጫ ማልያ ኣብ ራብዒይቲ መድረኽ ተቐበላ ተቓዳማይ ኡኖ ኤክስ ሞቢሊቲ ትሮስቲን ትራን ብ16 ሰዓት 32 ደቂቕን 7 ካልኦትን ሒዝዋሎም ሲንኩን 28 ካልኦት ድሒሩ ማትያስ ፍራቲች ከዓ 3 ደቂቕን 50 ካልኦትን ድሒሮም ስዕብዎም ነዛ ማልያ ክዕወትላ ብቐዳሚ ዝጥቀሱ ተቓደምቲ ታዴ ፖካቻን ዩናስ ቪንገጋርድን ተማሳሊ 7 ደቂቕን 53 ካልኦትን ድሒሮም 40ን 50ን ደረጃ ሒዞም ኣሉ ንቀጠልያ ናይ ቅፅበታ ውድር ማልያ ማድስ ፔደርሰን እዩ ብ143 ነጥቢ ለዊስዋ ዘሎም ትማሊ ኣብ ኢንተርሚድት 14 ኣብ መዛዘሚ 26 ብድምር 40 ነጥቢ ዘኸሰብ ቢንያም ግርማይ ድምር ነጥቡ ናብ 79 ነጥቢ ከባቢሉ ደረጁ ካብ ሻሻይ ናብ ካልይ ሕኪርዎሎም ንማልያ ኣንበሳ ዓቐብ ኣሌክስ ባይንደይ ብ13 ነጥ ሕዛን ከሎ ንናይ መንእስያትካ ቫቲች ለቢስዎ ኣሎም እዚ ውድር ሎም ሓሙስ ኣብ ሻሸይቲ መድረኽ 186.2 ኪሎ ሜትር ክሽፍን እዩ እዛ ምስ ናይ ዓቐብ መድረኻት ምደብ ውድር ታዴ ፖካቻ ወይ ዮናስ ቪንገጋር ክዕወትላ ብቐዳም ተሓፂሙ ኣለዉ ኣብ ብጫ ማልያ እውን ፍልይ ከምፁ ወይ ንዘሎ ፍልይ ከፅብዎውን ንግመቱ ኣብዛ መድረኽ ግዜኦም ሓልዮም ጥራይ ክዛዘሙ ዝግደዱ ናይ ቀጠልያ ማልያ ተቓደምቲ ማለት ቮላችሳታት ከዓ ኣብ መበል 59 ኪሎ ሜትር ናይ መንጎ ፀወታ ቅፅበታ ውድር ብምህላዋ ንዝለዕለ ንጥቢ ክቃለሱ ትፅቢት ኣሎም ኣብቲ ዝተረፈ ዝነውሐ ኪሎ ሜትራታ ግና ናይ ሓደ ካታጎርን ናይቲ ዝለዕለ ናይ ዓቐም መዐቀኒ ቅድም ብሽከታ ዝኾነ ሆርስ ኮታጎሪ ኤችሲ ስለ ዘሎ ፀወታ በቶም ናይ ጂሲ ተቓደምቲ ክበሃት ዓባይ ክለብ ቅድም ብሽከታ ቪዝማሌይስ ንኤርታዊ ተቓዳማ ሙቪስታር ናትናኤል ተስፋፅን ኣብ ራዳራ እትያቶ ምህላዋ ተሓቢሩ ናትናኤል ካብ ዝሓለፉ ዓመታ ጀሚሩ ምስ ስጳኛዊት ክሎብ ሙቪስታር ብምዃን ብሉፅ ብቕዓታ ምርኣይ ይርከብ ሎም ዓመት እውን ኣብ ተፈላለየ ውድራት መሳጥቁምና ዘንፅባረቐ ናትናኤል ዝሓለፈ ወርሒ ግንቦት ኣብ ድሮ በዓል ናፅነት ኤርትራ ኣብ ፈረንሳብ ዘካየደ ውድር ናይ መድረኽ ዓወታ መዝጊቡ ነይሩ በዚ ድማ በዛ ብስሙይ ተቓዳማ ዮናስ ቪንጌጋርድ እትቕለስ ክለብ ቪዝማ ተደሊሎም ቪዝማ ከመተካእታ ሳይሞኔትስ ክኾነ ሓፂያቶ ትርከብ ሓደ ካብ ቀንዲ ስራሕተኛታት ቪንጌጋርድ ዝነበረ ሳይሞኔትስ ኣብ ምጅማር ዝዓመት ካብ ኮረሻ ብምሽከታ ሙራውዲ ይዝከር እዛ ጋንታ ኣቐዲማ ንተቓዳማይ ሬድቡል ጃይ ሃንድለያ ከም መተካእታ ሓፂያቶ ነይራ እዚ ኣውስትራልያዊ ግና ምስ ክለቡ ክፀንሕ ብምውሳኑ ኣብዚ እዋን ራዳራ ናብ ናትናኤል ኣዚራቶ ትርከብ ቪዝማ ናትናኤል ብዘለዎ ብቕዓት ኣብቶም ነንዊሕ መዓልታት ዝቕፅሉ ውድራት ኣብ ናይ ዓቐብ ብሓፈሻ ነቶም መራሕቲ ተቓደምቲ ክሕግዞም ከም ዝኽእል ኣሚንያ ጠሚታቶ ትርከብ ትርከብ። ብመንፅሩ ሙቪስታር ንቐፀልቲ ዓመታት ክትጥቀመሉ ስለ ትደሊ ምስ ምዛም ዝዓመት ዝውዳእ ውዕሉ ክተናውሓል ትሰርሕ ኣላ። ብዓብዩ ኣካልቲ ነዊሕ ዓመታት ዝቕፅል ፕሮጀክታ ምዃኑ ስለ ተኣምን ክትለቆ ባሃጊ የብላን። ዛጊት ናት ናይ ልምስክለቡ ኣብ ዝኾነ ስምዕ ስለ ዘይበፅሐ ክወፅድ ወላስ ክትፀንሕ ኣብ ዝቕፅሉ ዋርሒ ክንፅር ትፅቢት ኣሎም። በዚ ድማ ጉዳይ ዝወዲ 27 ዓመት ተቓዳማይ ሓደ ካብቶም ዓበይቲ ኣርስታት መስርሕ ምስጋር ተቓደምቲ ዝዓመት ክኸውን ይግመት። ዓቐብ ናይ ምሕኳር ብሉፅ ዓቕሚ ዘለዉ ናትናኤል ወላካ ከምቶም ብሉፃት ናይ ሽኳ ተቓደምቲ ማለት ፒር ስፕሪንተርሳ ይኹን ሽኳ ናይ ምግራ ዓቕሚ እውን ብዙሕ ግዜ ይዕዊትዎ እዩ። ብዘሎ ብዙሕ ኣማራፂ ዝብቕዓ ድማ ቪዝማ ኣብ ጋንታ ክትፅምብሮ ትድል ዘላ። ናይ ዙር 16 ግጥማ ዛዚሙ ናብ ዝቕፅል መድረክ ዘጊሩ ዘሎ ዋንጫ ዓለም ደቂ ተባዕትዮ 2026 ሎሚ ሓሙስ ምሸት ቀዳመይቲ ናይ ርብዒ ፍጻሜ ፀወቱ ክካይድ እዩ። ኣብዚ እዋን ካብ ዘለዋ ብሉፃት ሃገራውያን ጋንታት ፈረንሳን ሞሮኮኒን ድማ ኣብዚ ወሳኒ መድረክ ቀዲመን ክረኸባ። ናይ 2018 ዕውት ዝውድር ኣብ 2022 ድማ ፍጻሜ በፂሓ ብኣርጀንቲና ተሰዓረት ፈረንሳ። ኣብቲ ኣብ እዋን ፀወታ ተፃወትን ካልኦት ኣባላትን ድሕሪ ፀወታ ኸ ፖለቲከኛታት ብማዕዱ ተሳትፎ ብዙሕ ዕግርግር ዝነበሮ ናይ ዙር 16 ግጥም ንፓራጓይ ብፀቢብ ሓደ ባዶ ስዕርያ ሓሊፋ። ኣብ ዋንጫ ዓለም 2022 ዳብዓይ ደረጃ ብምሓዝ ቅድሚ ሕጂ ብኣፍሪቃን ሃገራት ዘይተበፅሐ ታሪክ ሰራሕት ሞሮኮ ኸ ንሓንቲ ካብ ኣሰናዳእቲ ዝውዱ ዝኾነት ካናዳ ገሊፋ ናብዚ መድረኽ በፂሓላ። ኣብ ኩሉ ሸነኻታ ብናይዚ እዋን ዝበለፁ ተፃወትቲ ዓለም ተተኽቲኻ ዘላ ፈረንሳ ብኸይላን ምባፔና ተመርሐት ዋንጫ ክትዓትር ተገሚታ ዘላያ። ሎሚ ግና ካብቲ ናይ ፓራጓይ ዝኸበደ ብድሆ ኣንጻር ሞሮኮ ፅበያ። እንተላይ ዝበዝሑ ኣብ ኤሮጳ ብዝተወልዱን ኣብቲ ኣህጉር ምስተፈላለየ ክለባት ብዝፃወቱ ተፃወትቲ መሪኣ ዘላ ሞሮኮ ካብተን ኣቐዲ ዲመን ዘካየተን ሓሙሽተ ግጥማት ወላ እውን ካብታ ኣንጻር ብራዚል ሓደ ብሓደ ተፈላለየታ ናይ ምድብ ፀወታ ሎሚ ዝያዳ ዝበድሀ ግጥም ፅበያ። ኣብ መሳል ፊፋ ቀዳሚት ዘላ ፈረንሳ ኣብዚ ናይ ሎሚ ፀወታ ተኸስሮ ካብ ወሰን ተፃወታ የብላን። ምናልባት ኣካፋልያ ኣውሬሊ ቸሜኒ ትማሊ ምስ ክለብ ሪያ ማድሪድ ክሳብ ሰነ 2031 ፅንሑ ውዕል ዝፈረመ ቸሜኒ ኣብቲ ንፓራጓይ ሳዕሩል ፀወታ ብሰንኪ መጉዳእቲ ከምዘይ ተሰለፈ ዝከር ሎሚ እውን ህላውነቱ ኣጣራጣሪ ምዃኑ ይግለጽ። ናይታ ኣብ መሳል ፊፋ ሻሸይ ትርከብ ሞሮኮ ዝዓበየ ዜና ዘይምህላው ዝበለፀ ጥቃዓ ኢስማዒላ ሳይባር እዩ። ንካናዳ ሰለስተ ባዶብ ሳዕርሉ ናይ ዙር 16 ፀወታ ዘይምቹነ ተሰሚዕዎ ኣብ መበል 22 ደቂ ተቐይሩ ዝወፀ ሳይባሪ ሎሚ ከም ዘይስለፉን ኣሰልጣንያ መሓመድ ካሃቢ ገሊጹሎም። ዘይምህላው እዚ ሰለስተ ሸቶታ ዘመዝገበ ኣጥቃዓ ድማ ንቐዳማይ መስመር መጥቃዕቲ ብልሑ ከየጉድሞ ይስጋም። ዘንጋንታት ቅድሚ ሕጂ ኣብ ተፈላለዩ 6 ግጥማት እኳ እንተተራኸባ ኣብቲ ወግዓዊ ውድድር ተራኸባሉ ግና ኣብ 2022 ኣብ ዋንጫ ዓለም ኣብ ፍርቂ ፍጻሜ እዩ። ፈረንሳ 2 ባዶ ስዒራ እውን ናብ ፍጻሜ ምስጋራ ይርስዓን። ካብዘን ኣብ ደረጃ ፊፋ ምስ ቀዳሞት 10 ስራዓ ሃገራውያን ጋንታ ዝሓለፈት ኣብ ፍርቂ ፍጻሜ ካብ እስጳኛን ቤጅሙ ዝሓለፈት ክትራኸብ እያ። ኣብቲ ኣንጻር ኣርጀንቲና ዘካየደቶ ናይ ዙር 16 ፀወታ ከም ዝዓመፀት እትገልጽ ግብፂ ኣብ ልዕሊ ማእከላ ዳኛ ትፀወታ ነበረ ፈረንሳዊ ፍራንኮስ ለተፀርን መሳርሕቱ ምርመራ ክካየደን ስሪ ዝገብሮ ወሰንቲ ጌጋታት ድማ ካብቲ ውድር ክእለዩን ዝጠልብ ሕጋዊ ናይ ጥርዓን ወረቐት ናብ ፊፋ ልኢኻ። ግብፂ ቅድምን ድሕርን ዕፍቲ ብዘመዝገበተን ሸቶታት ክሳብ 79 ደቂቕ 2 ባዶ መሪሓ ምንባር ይርስዓን። ኣብታ ደቂቕ ብተኸላኸልያ ክርስቲያን ሮሜሮ ሸቶ ረኺባ ተስፋ ዝረኸበት ኣርጀንቲና ግና ተኻታሊ ኣብ መበል 83ን 96 ደቂቕ ብመንገዲ ሊዮኔል ሜስን ኢንዞ ፈርናንደዝን ሸቶታት ኣቑፂራ ካብ ድሕሪ ተበጊሳ 3-2 ተዓዊታ ናብ ርዕቢ ፍጻሜ ሰጊራ። ኣብቲ ውሳኔታት ዳኛ ኣካታዓ ዝነብረሉ ግጥም ግብፃውያን ሳልሴት ሸቶ ኣርጀንቲና ቅድሚ ምምዝጋባ ኣብ ሳፁን ቅላዕ መቕፃዕቲ መሓመድ ሳላሕ ብኣርጀንቲና ውጥቃዓይ ጁልያን ኣልቫሬስ ተሓንኪሉ ወዲቆ ክንሱ ፍጹም ቅላዕ ዘይተዋህበቶምን ዳኛ እንተወሓደ ቫር ዘይተወከሰን እዮም ሕርቃኖም ክቋፀሮ ዘይከኣሉ። ኣብ ቀዳማይ ደቃይቅ ካልይ እብረ እውን ዛጋንታ ዘመዝገበታ ሸቶ ኣብ እዋን ምህናት ፀወታ ኣብ ልዕሊ ተኸላኸላይ ኣርጀንቲና ሊሳንድሮ ማርቲነስ በደል ተፈጺሙ ተባሂሉ ብሓገዝ ቫር ተሰሪዛታያ። ኣርጀንቲና ንኦስትሪያ 2 ባዶ ኣብ ሰዓትሉ ናይ ምድብ ፀወታ ቅድሚ ቀዳሚት ሸቶ ኣብ ምምዝጋባ ተፃዋታያ ማካሊሰር ኣብ እዋን ምህናት ፀወታ ኣብ ልዕሊ ኦስትርያዊ ተፃዋታይ በደል ፈጺሙ እንከሎ ቫር ተዓዚባ ሸቶ ክስርዛ ዘይምኽኣላ እውን ከም መርትዖ ግብፃውያን ይዘረቡ ኣለዉ። ኣብቲ ናቶም ጉዳይ ግና ቫር ጣልቃትያ ንሸቶኦም ብምስራዛ ኣይተዋሕጠሎምን። ድሕርቲ ብዙሕ ዕግርግር ተረኣየ ፀወታ ድማ ዓላም ሃገራት ጋንታ ግብፂ ሑሳም ሓሰን ኣመሓዳሪ ኩዕሶ እግሪ ዓለም ማለት ፊፋ ንሜሲ ኣብዚ ውድድር ክፀንሕ ከም ዝደልዮ ብምግላጽ እዚ ጉዳይ ናይ ገንዘብ ጥራዩ ናይ ዝሓለፈ ዓመት ሻምፒዮን ኣርጀንቲናን ሜሲን ክፀንሑ ደልዮሞም ንሕና ዝበለፅና ነርና እንተኾነ ኩዕሶ እግሪ ፍትሓዊ ይኮነን ፀወታ ብውሽጥን ብደገን ነገራት ተጸልዩ ኣንጻር ሻምፒዮን ዓለም ጻ

0: እንተሊኻ ኩዕሶ እግሪ ፍሉይ ነገራት እዩ ዘጋጥም ክብል ኣምሪሩ ንፊፋ ነቒፎም ሸቱ ዝተሰረዘቶን ካልእቲ ሸቶ ግና ዘመዝገበ ሙስታፍ ዚኮውን ዳኛ ፍትሓዊ ነበረን ካብ ፈለማ ፀወታ ፍትሓውነት ኣይነበረን ንኣርጀንቲና ብናይ 2-0 መሪሕነት ክስዕራ እኹል ኣይኮነን ምክንያቱ እዚ ውድር ኣቐዲሙ ተሃንደሰ ብምዃኑ ክብል እሱ እውን ነቐፌታ ኣስዒቦም ናይ ቅድም ተፃዋታይ ዛጋንታ መሓመድ ኣብ ጥሪቃ ድማ ኣንጻር ኣርጀንቲና ሜስን ፊፋይና ገጢምና ክብል ፊፋ ፀግዒ ኣርጀንቲና ምዃኑ ነቒፉ ኣብዚ ፕሬዚደንት ፊፋ ጂያኒ ኢንፋንቲኖ ካብ ፕሬዚደንት ኣሜሪካ ዶናልድ ትራምፕ ደወል ተቐቢሉ ብቀይሕ እንተቐፅዐ ተፃዋታይ ኣሜሪካ ናብ ፀወታ ክምለስ ዘፍቀሉ ዋንጫ ዓለም 2026 ብዙሕ ምትእታውን ኣካታዕቲ ውሳነታት ትረአዩ ኣሎም ብዙሓት ደገፍቲ እውን እዚ ስዊዘርላንዳዊ ናብ ኣርጀንቲናን ሜስን ከም ዝወገነ ንቕፍዎ ኣለዎም ይኹን እምበር ፊፋ ወይ ኢንፋንቲኖ ነዛ ናይ 2022 ዕውቲ ዋንጫ ዓለም ከም ዝድግፉ ንፀወታ ብዝደልዎ ከም ዘመሓድሮን ብልሽውና ከም ዝፈፀሙን ዘርኢ ጭቡጥ መርትዖ የለን ዛጊድ ፊፋ እውን ነዚ ናይ ግብፂ ሕቶ መልሲ ይሃበሉን ሎሚ ፈረንሳ ኣንጻር ሞሮኮ ተካይዶ ወሳኒ ናይ ርዑ ፍጻሜ ፀወታ እውን ንፀወታ ዝመርሑ ካብ ቀዳማይ ክሳብ ራብዓይ ዳኛ ኩሎም ኣርጀንቲናን ብምዃኖም ንፈረንሳ ንምትራፍ ብዕላማ ፊፋ ኣርጀንቲናን ከም ዝመደበሎም ዝገልፁ እውን ኣለዎም ገለ ቀለልቲ ወገናት ድማ ኣብ ናይ ርብዒ ፍጻሜ ፀወታ ፈረንሳ ኣንጻር ሞሮኮ ቤልጅም ኣንጻር ስጳኛ እንግሊዝ ኣንጻር ኖርዌይ ስዊዘርላንድ ድማ ኣንጻር ፊፋ ክብሉ ፊፋ ንኣርጀንቲና ከም ዝድግፍ ክቕልሉ ጀሚሮም ኣለዉ
1: ባርከ ዝኽልኩም ተዓዘብትና ንሎሚ ተዳለ ውዕለታ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ እዩ

0: ሚካኤል የተዋንክ ትበኺለ
1: እንታይ ከዚ ይብክለ እንታዳ ለ በቃ ታ ናይ ኩሉ ግዜ ኣኺልዋ ንሰርያ ተመልሶ
2: ፀገም ደበልካ ፀገም ዳመል እዩ
1: ለኛ ሞ ምሳቂ
3: ናይ ድሓንዳ ስራሕ ኣይትክኒ ኣርማድዮ ገዳ ስራሕ ኩሉ ክርያ
4: ኣነ ሓሳዊ ሰብ ጆን ዓርኪ ሓሳዊ መታለሊ ቀታለ ሰብ ኩሉ ኩሉ በቃ ኩሉ ኣነ
5: ንወድእ እብለካ ኣለኹ ንወድእ
2: እዋ ኣንቲ ካኣል ተተረፈስ ብዛዕባ ውላድካ ከማ ኣይተሓስብን
6: ኣብ ገዛ ከተገይራ ኣብ ገዛ ይተገይራ ሞ ዘይኩሉ መስ ከበ ምሳና ዘይምሳ ያድ ኣለ
1: ኣይተርክበና እንደ
6: ክንደየናይ ዘይተርፍ ዕድመ ናይ መሓዝተያላት ሚኢላ ያ ኸይዳ ምስ መሓውስታ እንተተረኺባካ ኣተካይ ክመፅ

0: እዎ ነጊረዮ ኣጋጣሚ ከማን ሰንበት ኮይኑ መደብ ክሓዘ ፀኒሑ እምበር ግድን ቀዳምን ሰንበትን መፀት ፈፂምካ ክትረኽቦ ዘይትኽእል ግድን ይመርዓ ስለዝበቃ
1: ንስ ክትብል ዳ ንዕምበር ንፍዕ ዝመስል ዝቕልዓ ሓቂ
0: ብጣዕሚ ከምበር ንገዝኦም ንባዕሉ እዳሰርሐ እዩ ዝኣልዮም ሓንቲ ዓባይ ሓፍትላቶዶ ሰብን ብዓቕማ እዳሰርሐ ትሕግዙ እያ ኣዲኦም ነዊሕ ስለዝሓምድ ከቢድ ሓላፍነት እዩ ዘለዎ
1: ኣዲኡ ሕመምቲ ያኖ ግን ከምዞም ካልኦት መንእስያስ ይኮነን ማለት ገንዘቡስ ኣብ ግቡእ መዓላይ ዝውዕሎ ማለት እዩ
0: እዎ ልክዕ ኣለኻ ንኣብነት ሕጂ እቲ ናይ ኣዲኦም መድኒት ማረአዩ ክኽብር ማለት ግን በዚ ኢሎም በቲ ፈፂሞም ወላ ሓንቲ ነገር ኣውድሎም ና ዘይፈልጡ
1: ፅቡቅ እምበር መኻብ ንገዝኡ ሓሊፉ ንኣኹን ግርን ሓዊኢ ኮይኑ ክዘሎ
0: ከም ትኽእሉ ግዜ ዝብለካ እዩ ሄኖክ ምህላዊ ጥራይ ሓዊ ዘይብለ ኢለ ፈፂመ እየ ስማስ ኢለ ዘይፈልጥ ሄኖክ ከምዚኣ ደሌት የለዮ እንኪ ናብዚኣ ከይደሌት የለዮ ንዕናይ ከምዚኣ ሓሲበት የለዮ እዮም መኽረኒ በቃ ብኩሉ ነገሩ ብሓፈሻ ማራ ኢለባ ሄኖክ ኩሉ ነገር ዩናይ
1: እንኳዓ ፈጠረልኪ መኑዕ ዝበቅዕ እንጉደዶ ኣዳሊ ክለኸ
0: ኣዳሌ ትብሉ ካኸ ሎሚ ምሸት ፅቡቅ ገይረ ክሕግሰኩም እየ ተዳልየ ዘለኹ ግን ክሓተካ ኣሎ
1: ሓረ
0: ማለተይ ንሄኖክ ጥራይ ክዓዲምካ እዩ ዘለካ እንዳንሓዊ ቦይ ከማ ዓዲምካዮ
1: ወ ዳንኮ ምስ ዘለዎ ኩነታት ስለዘይጣዕሚ እምበር ነገረ እየ እንዴ ሄኖክ ሓወይ እናበልክዮሞ ክነገርና ናክፈለ ንሱብ ዝምህላው ስሕጉሰኪ ኢለ እዩ ዝሓሳብ ኣይሕጉሰክ
0: ንኖ ብጣዕሚ ምበርቲ ሓጉሰ ክፈልጥ ስለዘለኹ እየ ወይ እሞበል ከይመፀና ከሎ ክንቀራርብ እንታይ ደኣ ክንገብር
1: ኣረ

0: እሞምዓስ ኣኽሓልታ እዩ ክንተይ ግዜ ወዲኡ ብገስ ሓሳብ ሒዝኻ ንገዛ ይመለስ ካብ ናይ ሎም ምሸት ዝምጭ ኣጋጣሚ እንታይ ይፅበሎ እንታይ ይፀግም ካብ ናተይ ስምዒት ንላዕልስ ናይ ዓመታት ምሕዝነትና ገዲስኒ ማለት ድዩ ዘይከውን
1: ንሓኒ ኸይኑግ

0: ትፈልጥ ዲኺ ኣብ ግዜ ሽግርካ ስምዒታትካ ተረድዩ ፀገማትካ ፈሊጡ ድሓ እንዲኻ ኢሉ ዝግደሰልካ ሰብ ናይ ዝኾነ ዓይነት ሕማም ፈውሱ ምዃኑ ትፈልጥ ዶ?
1: ኣፀቢቕ ሰብ ንመኽሰብ
0: ብልክዕ ሕጂ ግን ሓደ ሽግር ኣጋጢሙ ኣሎ።
1: ተሽግሩ
0: ክብድ ኢሉ እዩ፣ ግን ነዚ ኣጋጢሙ ዘሎ ሽግር ብሓደ ኮይና ክፈትሖ ንኽእል ኢና።
1: ፀገም የብ ንክእሎ ጥራ
0: ፀውሉ ኢና ሰሊና
1: ኣነ ሽምዛ ጓል ዘየጠዋዕለ ይምሽለካ
0: እንታ ሓፍተ ቅድም ደ ይሰምዐኒ እንታይ ክብል ደለ እንታይ ትፈልጥ ደ
1: እንታይ ከም ትብል ሞ ፍለጡ
0: ፍናስኪ
1: ይቕሬታ ግበረለ ኣብ መንጎ ኣተይካ ክሰምዓካ ነይሩ እንታይ ትሽግር
0: ፀገም የለ ሰሊና ኣብ ልዕለይ ክትፍፅሞ ዘይነበራ በደል ፈፂማ ኣሎ እዚ ከዓ

0: ብሓንዶ
1: ክሪ ክዳ
2: ሰብኣይ ስኸም ዝኾነ እንበር

0: ተመስሒ መፂኑ ዓሓዘ የደግ ኣብታ ናይ ዕረፍቲ ግዜኡ ድማ ሰላሒ ኢሉ ዝድቅስ በዓልቲ ድወስማምሉ መዓልቲ በዓላት
1: ብጫ ይተምሃር ትመስተይ ተኸንኮለ
0: ብቻ ኢለ ክግረፍና ፅኢልካ ኢናት ናይወት

0: ሕጂ ለይቲ ምድር ስንታት ድብላያ ትብሉ ዘላ
1: ይብርከታኪ
0: ንስኻ ምስማዕ እንዲ ከባቢኻኒ ኣነ እንታይ ይገብር ግን ከርእገር
1: ኣታሃፍተ እምበር ብዛዕባ ስኢልና ንዘራርኩም ዘለና ትፈጢኺ
0: ኣነ ከዓ ሓደና ምረፅ ብለካ ኣለኹ ኣነ ወይ ንሳ
1: ኣይመርፅ ምክንያቱ ክልቲ ክንበበይ ንኽን ንሳ መሓዛ ይ ሓፍተ እያ ንስኽ ከዓ
0: ግደፈ ንበጫኻ ዘረባ ብዘይ ተግባር ጌርካ ክትጥብረ ንበት
1: ለሞ ወድላ ፀጊባ ናይ ሓቃ ኣዛ ነቢና ከድ ሕጂ ወዲ ነዚኣ ከ ኮሪና ሜሉ ሜሉ ዓይነ ከመይ ምሽኺ
2: እንተ መፂድና ሕጂ ሲ እንታይ ክገብረይ እንታይ ምግባር ዳ ሕሸኒ ኣጆኺ ሰሊና ኣጆኺ ትፍዕል ክጥራይ ትደልዩ ኩሉ ሕተት እዮ ውይ መፂኡ መፂኡ

0: ሓንቲ ፋቨር ዳኣ ደይ ትገብርለይ?
1: ኣንቲ ክደይ ክደፍር ኢኻ ገና ሕርቃነይ ከይወፀለይስ ፋቨርካ ክገብረልካ ደለ ትገጠይቶም ብሆሮ
0: ኣሰብሪን ሓፍቲ ተኾንኪ ኢኺ ድሕር ተጋጌ ሞ እንታይ ኣሎ እዩ ድሕር ተጋጌስ እንታይ ኣለ
1: ጌጋ ካብ ተጋጌ ዝእረም ኣይኮነ ዝረርእሲና ሞይታ ነራት
0: ትኾንስስፋፉስ ቅዱስ ውይ ኣታኹን ክትዕማቕ ተሓስቢ ወቲ ተሽካሕ ክፉእ ተሓስቢ ተጋጌ ኮ ኢልክ እንታይ ኢልክ ደ ተጋጌ በቃ
1: ፅባዕ እንት ደግሞ ጌጋ ሞንቲ ክዓብስ እዩ ክሳዕ መዓሲኻ ናይ ቆልዓ ደስ ሒዝካ ክትከይድ እንደ ንምንታይ ፋቨሪካ ክነዳ
0: ኣብ ዘለካ ጨለ ዘረባ እዊ እዚኣ ኒ ክፅብካ መጀመርያ እዚኣ እያ ኖኖ ትከድፍያ እንታይ ድ ክብለ ክደል ሳብሪን ሓፍተይ ሎማዓትሲ ናይ ደራር ዕድመላትኒ
1: ስከማመልካ
0: ገንዘብ ኣለቀሕ ኖኖ ኣይኮነ ደይኮነ ጥራይ እታ ናይ ትማሊ ጌጋ መታ ንኸይትድገምሲ ቀልጢፍ ክትመፅእ ትኾንክስ ክነግረኪ
1: ንምንታይ
0: እወታ ቆፀራ ሳዓ ሸውዓተ ናይ ድራር እንድያ ሕጅስ ቀልጢፍካ ትመፅእ ትኾንክስ ክነግረኩም ቀልጢፍካ ትመፅእ ንምክንያቱ ንማምካ ገዲፍያ ክኸይዳ ክእኒ ኣይደልኒ ካ ይትኸውን ኢኻ
1: እማ ናይ ምሸት ከልኩ ድኻ ቆፀራ ሕዝ ንመፅ ዘሎ ሰሙናይ ንኮ ክኸውን ቆፀራኻ ናብ ኣስጉርኩ
0: እወ ሓቂ ኩቂ ከለኽ ኣይተጋግኽን ሓቂ ከለኽ ፅቡቕ ኣለኽ ሳብሪ ንሓፍቲ ግን እዚኣ ቆፀራ ኣይኮነትን ዕድሚ እያ
1: መን ዓዲምካ
0: ሓባ ንሰሊና እዩ ድራር ዕድመ ገለ ኢልኒ ድኳን ከፊቱ ሲ መመረቕታ ዕድመ ግድን ምፃእ ገለ ኢልኒ ብኸም እየ
1: እናበልካ ንሞ ንትኸለከ ሰዓት ሽዱሽተ ክመፅ ሕጂ ቐልጢፍካ ትምለሳ ክሳብ ሰዓት ሽዱሽተ ግን ምፃእ ትፀንሓ ንነግረካ ኣለኹ
0: ግድን ግድን እውይ እስኺ ናይ ዓለም እታ ዝጣዓመት ሃፍቲ ከማኺ እውይ ደርፊዶ ክስማዕክ ሓዳሽ ኣላ
1: ኣይደልን
0: ናተይ የለ
1: ተበገሱ መስዕታ ኸኢል
0: ናተይ ናተይ ሰላማዳይ ፈትኸ
1: ኣይደልኒ
0: ኣይውልዳዕ ኣይውልዳዕኒ ደንሸላይ ሰኣንኩ

0: ሰሊና
1: እንታይ ዳ ሓሳብ ዳኣ ናበይ ዳ ገሽኪ
2: እዚ ሓሳብኩ ኣለኹ እኮ
1: ዋ ማዕረፍ ንርኡ ባይ ተሓሰቢ ናይ ትምህርቲ ድ
2: ትምህርቲ ዳኣ ሞ ዘይጀመርና ንሕጂ ድ ክንጀምር እንታይ ዳኣ ክስተሓጎስካ ዘይትመስል ሎሚ ስባ ገፅካ ፍትሕቲ ሓብሎ
1: ሕጂ ኸ
2: ቁርብ ጥራይ ወስኸላ መርፂ ማለኻ
1: ከመይማ ማዕባለታት ናይ ስራሕ ከመይ ይረአየ ከሎ
2: ማይክሞ እንታይ ወፅርካ ብጣዕሚ ይንፍዑ እንዲኻ መቸም ፅቡቕ እዩ ጀሚሩ ዘሎ ዝጎደለ የብሉ ይመላ እዩ ዘብል
1: እዋ ይመላ እዩ ዘብል ሰራሕተኛታት ከባን ከምቶም ዝደልዮም ዓይነት ሰባት ይረኽ እቲ ሓደ ንጡፍ ኮይኑ ፅቡቕ ናይ ጣወሎ ኣፍልጦ ዘለዎ ኮይኑ ብደገ ዘዝኣዘዝናየ ዝለኺ እቲ ሓደ ከዓ ንብረት ዘመላለስ ኣዝዩ ፊኖ ንጡፍ ናውስተ ቃወን ክማ ደስ ዝለከ
2: ብጣዕሚ ፅቡቕ እምበር እሞ ዲካ ዲኻ ዋላ ሰራሕተኛታት ትወስኽነካ
1: መድለየ ንባ ምሻለኪ ንጡፍ ኮይኑ ፅቡቕ ኣፍልጦ ናይ ጣዋሉ ዘለዎ ኣብዚ ምሳኽ ዝበሉ
2: ፅቡቕ

0: እሞ ኣነ ዝፈቶ ሓደ ሰብ ኣሎ ከማ ንፍዕ ፈለኛ ሞ ንዕ ዘ ይዛረበልካ
1: የድምዕ ትብል
0: ብጣዕሚ ንፍዕ ሰብ እዩ
1: ፅቡቅ ንፍዕቶ ኮይኑ ግን ከምዞም ቀጠፍቶም ሰባት
0: እዋይ ምስ መፀኻ ባዕልካ ትሪኦ ቀጠፍቶ ዝብልካ ይመስለኒ ጥዑይ ሰብ እዩ
1: እስከምፅ

ናይ ብሓቂ ደ ማዕርኽ ንዝብ ዛዕባ ሚኢሉ ዝሓስብ ዘለኹ ዎ እዚ በይነ ዝኾነ ኣይኮነን ግን ከኣፍሉጥ እዩ እዚ ጉዳይ ምስ ኖ ክሰማምዓኒ ግን

0: ኣትሚኩ ውላዳ እሞ ደይ ፀጋ ፈጣሪ እዩ
1: እሞ ንምንታይ ኣነ ንበይ ነይ ፀጋ ፈጣሪ ዝሕረመኒ ከየ ዝብል ዘለኹ
0: ከምኡ ማለት ኣይኮንኩን ሚኩ ፀጋ ፈጣሪ ካብ ፈጣሪ ጥራሕ ኢና ንረኽቦ ተሳይቲ ቁረፂ ማለት እየ
1: እንይ ነዊሕ እንዲ ሞት ፌቡ
0: ወይ ቅዱስ እንታይ ገይረኩም ደይ ትገድፉኒ ቆሪስኩም ዶ እሞንታይ ዳ ቴሌፎን እናዘረኩ ትርብሽ
2: ማማ ነር እዩ
0: ኣሞኹም ይካለ
2: ኣብ ናሳረባ
0: ስረኽባ
2: ሄሎ
1: ኣስ እዞም ደቂ ድሓንዶ ቅዱሰይ ልሉ ከመይ ኣለኹም ድሓንዲኹም
2: ፅቡቅ
1: ትምህርቲ ከ ትነፍዕሉ ኣለኹም
2: እወ
1: ንፉዓት በሉ ማማ ትዛረበኩም ከለካ ስምዕዋ ሓረይ ከይትርብሽዋ
2: ሓራይ ክዘና ባምፅ
1: ሓራይ ክመፅ ኣውድሰይ ንማማ በላ ረኽበኒ
2: ከማማ ረኽበይ
0: ብፅዕቱ ክዱ ሜኮ
1: ከበይ ክሕሰ ክበለይ
0: ነኖ ድሓን ፀገመ የብሉን እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎልክ ከዓ እዩዘናጋ ብዝኸውን ዘይከውን ግን ኣይትጨነቐይ እጃኺደ ክነብሲ ከይተሰይ
1: ድሓን በቃ እንታይ ክክገብር ኢለ
0: ድሓን ኣጃኺ ኣነ ከዓ ንገዛ ክመፀኪ እየ ሕጂ ግን ሰዓት ኣኺል ምስለ ዘሎ ስራሕ ክኸይድ
1: ሃረፍ ይበይ

0: حرجه
1: حرجه وي جنكت كل جيزين منين فوق

0: ሰሊ ናይ ባዕቂ ድኽነ ዝሚደወድ ገዛትና ትብል ዘለ
1: እዋ ንሱ ይሂዳ
0: ላ እንዳምር ተፃወት ለኸ ተስፋ ትገብር ይስ ገዛ ሓለዎ የ ድዮም ለምኹ ንዕን ፅበቅኦም ሲሉ
1: ውይ ኣታኸም ወዳ ቤይ ክረኽቦ ይስለጠና ጥራይ እምበር ክላስ ገዲፈኩ ዕብ ዝመፅ እየ ዘለኹ ዶንጊዶ ግን ሓቂ ሕጂ ኮ ክፍደስ እዩ ዝግብኦም ነሩ መስለኒ
0: እንታ ሃፍተ ሃለፍታ ገብረት ሎ ንሱዶ ቁፅር ኣለኪ ዶንጊዶ ገለመለ ትብል ኣሎ ድ የለን ኳ ደይፈለጥኪ ንዕምበር እዚ ነገር ጥዕና የብለክን እፀሊል ክሎ
1: ንረብሓና ክሳብ ዝኾነ ምፅማም ጥራያ ተዋፃና
0: ኣንኬድክ ከምኡ እዚ እቲ ጉዳይ የብልክን
1: ኣታ ሄኖክ ማይክ ንእሽተዩ ንፉዕን ሰራሕትና ይደል ኣሎ ካብዘይ ንፈልጦ ከዓ ንፈልጦ ዝሓይሽ ኮይኑ ስለዝሰማዕኒ እየ ንሚል መሪፃ
0: ካልእ ዳ ካልእ
1: ካልእ እሞ እንታይ ክህሉ እዩ
0: እምበር ደኹ ግን ንሚልዮን ፅቡ ገር ክትፈልጥ ክንስኽ
1: ጠባይ እኳ ቀሪበ ይፈልጦኒ ንፉዕ ፍለኛ ምምኳኑ ግን ይፈልጥ እ ማይክ ከዓ ከም ዓይነት ሰብ ይደልዩ ኣሎ መቸም ነዚ ክነቕርበሉ ሓሲብና ዘለና ናይ ስራሕ ዕድመ ይነፅጎ ኢሉ ይሓስብኒ ይነፅጎ ኢሉካ ትሓስብ
2: ዋ

0: ንምንታይ ክምዓርፍኒ ዝዓቕሊ ክተፅቢ
1: እምበር ዝሕጉስ የረኺበ ዘለኹ ክቐስን
0: ኣነ ኸም ማለት እዩ ኣይኮነ ግን እዚ ጓኒፉ ደሎኮ ንኩላት ናይ ዝስማዓነ ንዓ ክትረአ ኣይኮነ ድሓርካ ትድካኣለና ጌርና ኢና እንታይ ደ ገበርና እዩ ክደሊኽ
1: ክንገብር ዓቕምን ክእለት እንተዘይብልና ምስ ዕድለየ ማህር ምበርቲ ኢና ክገብር
0: ምስ ዕድል ክድሕር ከተማሃር ጀሚርክ ኮ ነቲ ዝተረፈ ክካልእ ዕድላት እውን ተፀልምት የለኹ ማለት እዩ
1: ወንተ ይ ክገብር ትክገብሮ ዘለን ስከንገረኒ እንታይ ክገብር
0: ህድእ ሞ በሊ ቅድሚ ምርዓውና ኣብ ዕርክነት ከለና ዝክርሉ
1: ኣነቕም ነገር እዩ ዛረብ ንስኻ ኣላግፅ ተራእካ ምሽ ንስኻ ክትዝክር ተራእካ
0: ኣላገፅ ኳ ይኮንኩ ደሎ ሓደ መዓልቲ ዝክርዮ ተኾንኪ ሙቪ ክንርኢ ኢልና ሲነማት ኢና ሸኣብቲ ሙቪ እቶም ኣብ ነበሩ ፋሚሊ ብሰንኪ ውላድ ደ ምርካቦም ክጫቃጨቡ ርኢና ሽዑ ድበልናዮ ዝክርዮ ዶ
1: ንስኻ እንታይ ገድሽዎም ደ ሰባምዕቶ ኮይኖም ዘይፈላለዩ ኢልካ ኣሎ
0: ርካ ንስኻ እንታይ ክመሊስ ክል ስ ኣይዘክርክዮም ካብ ዝፈላለዩ ስለምንታይ ካብ እንዳ ዘኽታማት ቆልዑ ኣዳብቲ ገይሮም ዘየብዩ ፍቕሮም ከዓ ብሰላም ዘይቅፅሚ ኢል ክመሊስ ክልይ
1: ፊልሚ እንዲተረ
0: ውሱ ፊልሚ ሂወትና እውን ኮኑ ባዕሉ ፊልሚ ግን ኣተኣላለያና ስለ ድፈላለ መወዳእታ ንክፈላለ ከዓ ናይ ግድን እዩ

0: ጸባት ድሕሪ ዘካይርዎ ወዘተ ዘይሕጋዊ መሸጣ መሬትን ምስራሕ መንበርን ዕቱብ ቁፅፅር ክግበረሉ እኹል ናይ ጓሓፍ መእከቢ ክቐርብ ኣብ ከተማ ክረን ምሕደራ ቦጣት ማይ ቆላሕታ ክወሃቦ ከምኡውን ምጥርናፍ ዓድታት ብዕቱብ ክስርሓሉ ዝብል ርእቶታት ኣቕሪቦም። ወኪላ ማሕዳር ዞባ ኣንሰባ ኮሎኔል ክብሮም ንርኣዮ ኣብ ዘቕረቦ ቓል ንዝተሰላሰሉ ስራሕ ድሕሪ ምምውጋስ ሕፅረታትን ድኸማትን ንምፍዋስ ብዝበለፀ ውህደት ክስራሕ ተማሕፂኑ። ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብዱላ ምሳብ ወገኑ ሕብረተሰብ ምንቃሕ ምውዳብን ምዕጣቕን እቲ ዝሓየለ መሳርሒ ስለ ዝኾነ ብዝሓየለ ክስራሓሉ ተራብዩ።
1: ሃገራዊ ማሕበር ኣምራኣውን ምዕባለ ኣውን ስንኩላን ጨንፈር ዘባጋሽ ባርካ ተራ መሻርክቲ ኣካላት መንግስትን ምሕያል ዝዓለመ ዓውደ ዘተ ብ8 ሓምለ ኣብ ባረንቱ ወዲቡ። ሓላፍቲ ጨንፈር መምህር ተክለ ዝግ ተስፋ ማርያም ኣብ ዝሃቦ መግለፂ ምስ ኣምራኣውን ምዕባለ ኣውን ስንክልና ዝነብሩ ወገናት ኩሉ መዳያዊ ሞያን ክእለትን ወኒኖም ብሕብረተሰብ ተሓቂፎም ደገፍ ክረኽቡ ምእንቲ ምስ መሻርክቲ ኣካላት መንግስቲ ብምትሕባር ፃዕሪ ይካየድ ከም ዘሎ ብምጥቃስ ኮማዊ ሰረት ንምትሓዙ ብዝበለፀ ክድፋኣሉ ከም ዘድሊ ኣረድዩ። ዋና ዳይረክተር ክፍሊ ማሕበር ኣገልግሎት ኣቶ ፍራንኮ ክባባ ብወገኑ ኣእምሮኣውን ምዕባለኣውን ስንክልና ዓሚቕ ፍልጠትን ተፀዋርነትን ዝሓትት ብምዃኑ ስድራ ቤትን ኣለይትን ኣብቲ ሕማም ዘለዎም መረዳእታ ብምዕባይ ዝሕገዙሉ ባይታ ንምፍጣር ምስ ኣካላት መንግስትን ሃገራውያን ማሕበራትን ብምትሕባር ብዕቱብ ክስራሓሉ ከም ዘድሊ ገሊፁ። ተሳተፍቲ ኣብ መወዳእታ ኣብ ርሑቕ ከባቢታት ጋሽ ባርካ ምስ ኣእምሮኣውን ምዕባለኣውን ስንክልና ዝነብሩ ዜጋታት ክህልዉ ስለ ዝኽእሉ ዳህሳስን መፅናዕትን ክካየድን ዘድሊ ደገፍ ክግበረሎምን ንምጥያሶም ዘድሊ ቅጥዕን ሰነዳትን ክዕደል ከምኡውን ንመምህራንን ኣለይትን ስልጠናታት ክወሃብ ዝብል ርእቶታት ኣቕሪቦም። ቤት ፅሕፈት ትምህርቲ ንዞባ ጋላ ንፍሒ 21 ደቂ ኣንስትዮ ንዝርከቦም 31 ኣብነታውያን መምህራን መዳልያን ገንዘብን ሸሊሙ። ሎሚ 9 ሓምለ ኣብ ዝተካየደ ስነ ስርዓት ሓላፊቲ ቤት ፅሕፈት መምህር ዳንኤል ሰሎሞን ኣብ ዘስምዖ ቃል እቲ መደብ መቐፀልታ ናይቲ ውፅኢት ትምህርቲ ንምምሕያሽ ዝካየድ ንጥፈታት ከም ዝኾነ ብምሕባር ተሸለምቲ ኣብ ዓመተ ትምህርቲ 2025-2026 ኣብነታዊ ኣገልግሎት ዝሃቡ ምዃኖምን ብኣብያተ ትምህርቶም ከም ተረቑሑን ኣብሪሁ። ዕላማቲ መደብ ነቶም ኣብነታውያን ንምትባዕን ናብቶም ካልኦት ድማ ቅዱስ ቅንኢ ንምሕዳርን ከም ዝኾነ መምህር ዳንኤል ብተወሳኺ ገሊጹ። ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሙን ብወገኑ ንመምህር ዝግበር ምትብባዕ ኣብ መስርሕ ምምሃርን ምስትምሃርን ብቐሊል ዘይጥመፅልዋ ዘለዎ ቅዱስ ተግባር ከም ዝኾነ ብምጥቃስ በቢደረጅኡ ክድፋኣሉ ኣዘኻኺሩ። ኣብቲ ኣጋጣሚ ኣብ ዝተካየደ ገምጋም ትግባረ መደባት ዓመተ ትምህርቲ 2025-26 መጠን ምሕላፍ ኣብቶም ኣብ ኩሉ ደረጃታት ክመሃሩ ዝሓገዩ ልዕሊ 26,000 ተምሃሮ ብማእከላይ ገምጋም 89% ከም ዝነበረ በሪሁ። ኣብ ማሕዳር ንዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስ ኣብ ዝሃቦ መዛዝም ቃል ዘሎ ብልጫታትን ክዕቀብ ዝግብኦ ክኾን እንከሎ ድኻማት ድማ ክፍወስ ምምሕዳር ዓቕሚ ዘፍቅዶ ደገፍ ከም ዝገብር ኣረጋጊፁ። ብካልእ ወገን ኣብ ዓመተ ትምህርቲ 2023 2024 ከምኡውን 2025 2026 ብደረጃ ንዞባ ኣብ ዝተካየደ ውድድራት ባህልን ስፖርትን ዝተዓወቱ ናይ ዋንጫን ዕጥቂ ስፖርትን ሽልማት ተዓዲሉ። ኣብ ዞባ ማእከል ንዞባ ሰንበል ን6ዱሽተ ኣዋርሒ ብቐዳማይ ረድኤት ዝሰልጠኑ 113 ደቂ ኣንስትዮ ዝርከብዎም 127 ተምሃሮ ብ8 ሓምለ ተመሪቖም። ሓላፊት ሃማመተ ኣብቲ ንዞባ ወይዘሮ ኣስቴር ፀሃይ ኣብ ዘስምዐቶ ቃል ምስተቐስመ ክልሲ ሓሳብ ናብ ግብራዊ ውፅኢት ንምቕያር ውህደት ናይ ኩሉ ኣካል ከም ዘድሊ ብምሕባር እቲ ስልጠና ካዕወት ዝፃዕሩ ኣካላት ኣመስጊና። ኣመሓዳሪት ንዞባ ሰንበል ወይዘሮ ፀጋ ኤልያስ ቦገና ዓቕሚ መንእሰያትን ተምሃሮ ንምምዕባል ንዝካየድ ዘሎ ኩሉ መዳያዊ ወፍሪ ብምምጓስ ሰልጠንቲ ንዝቐሰሞ ፍልጠት ኣብ ጥቕሚ ሕብረተሰቦም ከውዕልዎ ዘለዎ እምነት ገሊፃ። እዚ ከምዚ ኢሉ እንከሎ ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተወደበ ክረምታዊ ደገፍቲ ትምህርቲ ከም መምህራን ንዝነጥፉ ዘለዉ ተምሃሮ ናይ ምስጋና ወረቐት ምስ ኣእምሮኣውን ምዕባለኣውን ስንክልና ንዝነብሩ ተምሃሮ ድማ መተባብዒ መፅሓፍቲ ተዓዲኑ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ኣሜሪካን ኢራንን ዝጀመሮ ሓድሽ ምልውዋጥ መጥቃዕትታት ናብ ሎሚ 9 ሓምለ ኣብ ዘውግሐ ለይቲ ቀፂለንኦ። በዚ መሰረት ማእከላይ እዚ ኣሜሪካ መኽዘን ሚሳይላትን ድሮናትን ከምኡውን ፀረ ነፈርትን ኒኩሌሳዊ ትካላትን ኣብ ልዕሊ ዝርከቦም 9 ዕላማታት ብዘካየዶ ደብዳብ

ሰብኣውን ዋታውን ክሳራታት ከም ዘውረደ ሓቢሩ ኣሎ። እስጉምቲ ጸጥታ ብመጻብኦ ሆርሙዝ ዝካየድ ምንቅስቓሳት መራኽብ ንምውሓዝ ተርቡ ልዑል ምዃኑ ማእከላይ እዚ ኣሜሪካ ገሊጹ። በቲ መጥቃዕትታት ኣሜሪካ ብውሕዱ 14 ሰባት ከም ተቐትሉን ኣስታት 80 ከም ዝቐሰሉን ሓለዋ ሰውራ ኢራን ኣፍሊጡ። እዚ ከምዚ ኢሉ እንከሎ ኢራን ኣብ ባሕሬን፣ ኩዌትን ቀጠርን ኣብ ልዕሊ ዝርከብ ኣገደስቲ ዕላማታት ኣሜሪካ ከም ዝደብደበት ገሊጻ ኣላ። ኣሜሪካ ብ8 ሓምለ ኣብ ልዕሊ ኢራን መጥቃዕቲ ድሕር ምክያዳ ኢራን እውን ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደት ዝዝከር እዩ። ኩናት ብሰላም ንምዕራፍ ምስ ኢራን ዝተበፅሐ ናይ ምርዳእ መዘክር ከም ዘብቅዐ ዝገለፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ክሰፍሕ ምዃኑ ሓቢሩ ኣሎ። በዚ ድማ ብሰላማዊ መንገዲ ክዓርፍ ከም ዝኽእል ክእመት ዝፀንሐ ኩናት ኢራን ካልእ ኣንፈት ክሕዝ ከም ዝኽእል ይግለጽ። ምንቅስቓስ ሕዝቡላህ ጠቕሊሉ ዕጥቁ ክሳብ ዘውርድ ሰራዊቱ ኣብ ደቡባዊ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሩ። እዚ ዝተገልፀ እስራኤል ሰራዊታ ካብቲ ኣእትዎ ዝፀንሐ መሬት ሊባኖስ ከተውፅእ ከም ትኽእል ፕሬዚደንት ዶናልድ ትራምፕ ድሕሪ ምእማቱ እዩ። ይኹን እምበር ሰራዊት ሃገሩ ኣብ ሊባኖስ ናይ ምፅናሕ ውሳኒ ንካልኦት ወገናት ከም ዘይምልከት ዝገለፀ ሚኒስተር ምክልኻል እስራኤል ጋትስ ንመግለፂ ፕሬዚደንት ትራምፕ ነፂጎ ኣሎ። ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ፀጥታዊ ስምዕ እስራኤል ተቋፃፂራቶ ካብ ዘላ ክፋል መሬት ሊባኖስ ክትወፅእ ዝብል ነጥቢ ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ነቲ ስምዕ ኣብ ተግባር ከም ዘይውዓለቶ፣ ብኣንጻሩ ወታደራዊ ህላውያ ኣብ ሊባኖስ ተስፍሕ ከም ዘላ ፀብፀባት የረድውን። እዚ ከምዚ ኢሉ እንከሎ እስራኤልን ሊባኖስን ዝመፅእ ሰሙን ኣብ ኢጣልያ ተወሳኺ ዘተ ከካይዳ ምዃንን ይግለጽ ኣሎ። ኣውስትራልያን ህንድን ኣብ ኢንዳስትሪ ኒኩሌሳዊ ፀዓትን ብርቂ ማዕድናትን ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ቀዳሞት ሚኒስትራት ክልተን ሃገራት ሎሚ 9 ሓምለ ኣብ ከተማ መልበርን ኣውስትራልያ ኣብ ዘካየደዎ ዝርርብ ተበፂሑ። ብመሰረቲ ስምዕ ህንዲ ካብ ኣውስትራልያ ብበዝሒ ዩራኒየም ክሽምት ኣብ ዕደና ብርቂ ማዕድናት ድማ ክተሓባበራ ምዃንን ተፈሊጡሎ። ብዘካዚ ክልቴን ሃገራት ኣብ ንሓድሕደን ዘካይድዎ መጠን ወፍሪ ብዓይነትን መጠንን ከስፍሖ ምዃንን ኣብ ትርክብ ገሊፀን። እቲ ስምዕ ኣብ ምድንፋዕ ንግዳዊ ዝምድነአን ሓጋዝ ምዃኑ ዝጠቐሳ ክልቴን ሃገራት ንትግባር እዩ ከም ዝፅዕራ ሓቢረን ኣለዋ። ኣውስትራልያን ህንድን ኣብ 225 ልዕሊ 54 ቢልዮን ዶላር ዝግመት ንግዳዊ ምልዋት ከም ዘካየዳ እዮም ፀብፀባት ዝጠቕሱ። ሩስያ ዘቤታዊ ዕዳጋ ንምርግጋእ ሰደድ ናፍታ ከም ዘወንዘፈቶ ትማሊ 8 ሓምለ ገሊፃ። እቲ ስጉምቲ ክሳብ መወዳእታ ናይ ዝወርሒ እዚ ከም ዝቕፅል ዝጠቐሰ መንግስቲ ሩስያ ኣገዳሲ ምስ ዝኸውን ክናዋሕ ከም ዝኽእል ኣሚቱ። ሩስያ ንመጠን ሰደድ ናፍታ እናጉደለቶ ክትመፅእ ምፅንሓ ዝጠቐሱ ፀብፀባት ብሰንኩ ቱርክን ብራዚልን ዝርከበን መሻራታ ብኣሉታ ከም ተፀልዋ ይረዱ። ሩስያ ኣቐዲማ ሰደድ ነፈርቲ ዘገልግል ነዳዲ ን6 ኣዋርሒ ከም ዘውን ዘፈቶ ምሕባራ ዝዝከር እዩ። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ ተካይዶ ዘላ ደብዳብ ፍርያት ነዳዲ ብኣሉታ ክፅሎ ከም ዝኽእል ክእመት ፀኒሕ እዩ። ኣብ ፓኪስታን ብ8 ሓምለ ኣብ መንጎ ሓይልታት ፀጥታን ሽበራውያን ዕጡቃትን ብዝተካየደ ምልውዋጥ መጥቃዕትታት ካብ ክልቲኦም ልዕሊ 9 ሰባት ከም ተቐትሉ ሰመዚ ፀጥታ ፓኪስታን ሓቢሮም። ካብቶም ግዳያት ልዕሊ 50 ሽበራውያን ክኾኑ ከለዉ ልዕሊ 40 ድማ ኣባላት ፀጥታ ምዃኖም እቲ ሓበሬታ ኣብሪሁ። እቲ ክስተት ኣብዚ ዓመት እዚ ኣብ ልዕሊ ሓይልታት ፀጥታ ፓኪስታን ካብ ዝተካየደ መጥቃዕትታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እዮም ፀብፀባት ዝረዱ። ድሕርቲ ፍጻሜ መንግስቲ ፓኪስታን ምስ ኣፍጋኒስታን ኣብ ዘዳውቦ ከባቢታት ንዘለዉ ቁፅሪ ሰራዊቱ ክብ ከም ዘበሎ ክፍለጥ ተኻኢሉሎ። ፓኪስታን ካብ ኣፍጋኒስታን ሰሊሖም ዝኣት ሽበራውያን ዕጡቃት ፀጥታዊ ስጋት ከም ዝፈጥሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕትታት ከተካይድ ምፅናሓ ይፍለጥ። ነቲ ክሲ ዝነፀገት ኣፍጋኒስታን ናይ መልሰ ግብሪ መጥቃዕትታት ከተካይድ ከም ዝፀንሐት ከም ሳዕቢኑ ድማ ወተሃደራዊ ምትፍናን ክልትን ጉረባብቲ ሃገራት ከም ዝኸረረ ይጥቀስ። መንግስቲ ናይጀርያ ብሓደጋታት ዕለቕልቕ ክስዕብ ዝኽእል ክሳራታት ንምቅላል ዝለዓለ ናይ መጠንቀቕታ ኣዋጅ ኣውፅኡ። እቲ መንግስቲ ነዚ መጠንቀቕታ ዘመሓላለፈ ኣብ ዝመፅእ ቀረባ መዓልትታት ኣብ ሰፊሕ ክፋል ሃገሩ ከቢድ ክሳራታት ከውርድ ዝኽእል ሓደጋታት ዕለቕልቕ ክኽሰት ተኽእሎ ከም ዘሎ ድሕሪ ዝወፀ ሜትሮሎጂካዊ ግምታት እዩ። እቲ ኣዋጅ ኣብ 28 ክፍላት ሃገር ናይጀርያ ተመሓላለፉ ከም ዘሎ ክፍለጥ ተኻኢሉ ኣሎ።
እቲ ዕለቕለቕ

ብፍላይ ኣብ ትሕቲ ቅርፂ መጓዓዝያን ፅላት ሕርሻን ብቐሊሉ ዘይግመት ክሳራታት ከስዕብ ከም ዝኽእል እዩ ዝሕበር ዘሎ። ኣብ ዝሓለፈ ወርሒ ግንቦት ኣብ ናይጀርያ ዝወቅዐ ብርቱዕ ዝናብ ብዘሰዓቡ ዕልቕልቕ ሰብውን ንዋታውን ክሳራታት ከም ዝወረደ ፀብፀባት ይጠቕሱ። ኣብ 225 ኣብታ ምዕራብ ኣፍሪካዊት ሃገር ብዝተኸስተ ተመሳሳለ ሓደጋታት ልዕሊ 600 ሰባት ከም ዝሞቱ እዩ ዝግለጽ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ኣብ ዞባ ዓንሰባ ኣብ 225 226 ብዙሒ ትካላት ቅድመ ትምህርቲ ብ127 ሚታዊ ተዓብዩ። ሃገራዊ ማሕበራ ኣእምሮኣውን ምዕባላኣውን ስንኩላን ጨንፈር ዞባ ጋሽ ባርካ ተራ መሻርክቲ ኣካላት ንምሕያል ዓውደ ዘተወዲቡ። ኣብ ዞባ ማእከል ቤት ፅሕፈት ትምህርቲ ንዞባ ጋላ ንፍሒ ንኣብነታውያን መምህራን ኣተባቢዑ። ምንቅስቓስ ሕዝቡላህ ተቕሊሉ ዕጥቁ ክሳብ ዘውርዱ ሰራዊቱ ኣብ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሩ። ኣውስትራልያን ህንድን ኣብ ኢንዳስትሪ ኒክሌሳዊ ፀዓትን ብርክር መዓድናትን ዘተኮረ ስምምዕ ተፈራሪመን። ሩስያ ዘቤታዊ ዕዳጋ ንምርግጋእ ሰደድ ናፍታ ከም ዘወን ዘፈልጦ ገሊጻ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ተረፉ መደባትና ሰላም።

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ዓውድታት ኮምፒውተርን ፕሮግራሚንን ንዓበይት ናእሽቱን
1: ሄሎ ኤሪትሪያንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃብ ደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤኣይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ሓርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 4 82 ፖሊቴክ ስቴፕ ፎርዋርድ

0: ተቐንድኡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፒስቶ ማለት እዩ። እታ ሸርጦ ቤንዚን እተሓደ ከዓ ትሬ መርኪያ ከዓኒ ናፍታ ነይሩ። ዝያዳ ንብድሕሪኡ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ።
1: ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦም ስቓን ፊጅን ተተኺሉሉ እዩ ዘለዉ ውግኡ ዋላ ሓደ ሰብ ቀየለ ንሕና ከ ፋዕፋዒልና ስለ ዝነበረ እቶም ኩነታት ስምስተበለ ግን ክንቋፀር ንብረት ናንጥረነፍ ገለልና ተበልና ከምዚ ገረ ውረድነታ ጥራሕ ብሎ ኣነ ናትና ኣባላት መሲል እንታይ ኮንኩማታ ውረድ ንቐልጥፍ ላምፓዲና ከምዝተወላዓዉ ቀጠልያ ዝተኸድኑ ክልተ ወታደራት
2: እዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፎምቦ
3: ዕዲ ድሕሪ ምቁፅፃርና ፀላኢ ኣቓልቡኡ ተሳሒቡ ኣብ ዕዲ ዝፀንሐ ሓድሽ ሓይሊ እዩ ነይሩ ዋላ እውን ተን ዝወረዳ ታንክታት ኣብቲ ቀረባ መዓልትታት ዝመፀአ ነይረን ቅልጣፈ ናህና ጥራሕ እዩ ቁሩብ ሃሲብዎ ዕድል ኣይሃቦን። እቲ ምርጫ ፀላኢ ካልእ ሓይሊ ደሪቡ ንምጥቃዕ መደብ ስለ ዘለዎ ግስጋሴኹም ንምዕንቃፅ እቲ ተኽእሎ እንታይ ክኸውን እዩ ተባሂሉ ምቕፃል ድዩ ወይሲ ምምላስ ወዲእታይ ከምዚ ዝብል መላእኽታት መፅኡ ስለ ዘሎ በዛ ባሕሪ ተዓፅውልና እንትኾንኩም ደሰክፍ ነገር እተደየልዩ ካብዚ ንዓሰብ ኣዝዩ ነዊሕ ገማግም እዩ ዘሎ ተጠው ዘስጋኣና ነገር እንትደየሊ እዩ ብመሬት ክንቅፅል ዝብል እዩ ነይሩ። ብባሕሪ ወላ ሓንቲ ኣይትሰከፉ ንዓነ ረጊፁ ዝሓልፍ የለን ክንዓፅ ወይና ክንዓግቶና ተጠው ንናይ ወገን ኣህብታ ዝሃርም የለን ኢና እዚቲ ኮይኑ እምበኣር ንኸይድ ተባሂሉ በርዓሶሊ ንሓይሊ ባሕሪ ገዲፍና ኣለና ብል ማለት እዩ።
4: ሕጂ ካብ ምሳና መን ንማላእ ሃንደሳን ናይ እስትሬላ እዚኦም ፀረ ነፈርቲ እዮም ምሳና ተማሊእናዮም ዕዲ ሕጂ ክስፈር ስለዘይትኽእል ንንጠጣዕ ቀፅሉ ተባሂልና ዕዲ ሓሊፍካ ኣብ ንጠጣዕ ሕጂ ኣብ ኣቐኒና ኣብ ኣኻ ናይ መሻረፍና ዝነበረት ጃልባ ናፋሪት ታርማ ፋሕፋ ሓደ ሰብ ኣብ ይውጋእ እታ ጃልባ ከዓ ኣብቲ ከውሒ ተላቲማ ተፋሕፋሕ ኢላ ሕጂ ኣብኡ ኣሸጊረናና ነፈርቲ ሓር እዚ ፀሊም እንታኻትብሎ በርኒሽ ኣምፅሉና ኢድና ነተን ጃላቦ ፀሊም በርኒሽ ለኺነየ እቲ እምኒ ኣብኡ ዘሎ ከምኡ እዩ ዝመስል ኣብኡ ከሎ ፀግዕ ተብላ ኣግራብ ዝበሃል የብሉ ምርጫ ኣይኮነ ጠጣዕ ሓሊፍካ ኣለዋ ክልተ ዘሴታት ኮረሸርያ ምሕቤትና ዝነበረ ኣብታ ጥቕእን ኣብ ኣኻ ንውዕል ንቕኒ ንሱ ሕጂ ዓበይቲ ካውሒ ኣለዎ ኣብኡ ብቲ ካውሒካ ፅግዕ ዓቢልካን

0: ገለመለ ጨርቂ ረሳሕ ገለመለ ናይ ክዳውንትካ ነተንፀባርቕ ሽፍን ኣቢልካ ነቲ ሞተር ኢካ ትበል ሕጂቲ ተኣጋር ናበይ ደይቡ ንኣፋን በይ ደይቡ
1: ብላዕሊ ንሶም እዘን ናይ በዓል ኣርዓኖ ጓላጉል ኣብኡ ዝነበረ ፀላእ ንምጥቃዕ ቢልካ ከ ንበዓል ዋዴ ንምግስጋስ መደብ ወፅኡ ናባና ናይ ሃንደሳን ገለ ናይ ስለያ ኣባላትን መፅኦምና ኣብ ከባቢ በርዓሶሊ ኣብጠዋ በርዓሶሊ ካብ በርዓሶሊ ናይ 4 ኪሎ ሜትር 5 ኪሎ ሜትር ናይ ትኸውን ያ ንእሽተ ኩጀት ነይራ ኣብ ኣውሪድናዮም ምሸት ቀትሪ ከፅንዑ ውዒሎም ርኢናየቲ ኩነታት ውሕድ ዓቅሚ እዩ ነይርዎ ኣብ በርዓሶሊ ካብ ሓደ ሻለቃ ዝበዝሕ ዓቅሚ ይነበሮም ዋላ እውን ኣፅዋራ ይነበሮም ሓደ ምሸት ኢና ንሕና ኣጥቂዕናዮ ብድሕሪኡ ሃዲሚ ይኹማን መልኡ እዩ ከይዱ ክበሃል ይከኣል
2: ንሕና ወይ ካብዚ ናይ ኣቋረፅና እተን ታንክታት ሓይሊ ባሕርስ ገና ኣብ ስራሕ ኣለዋ ድሕሪ ሰሙን ናይ ጥዮ ንዕድ እተተበግሶ እውን ንዕድ እዩ ቀፂሉ ኣብዚ መገዲ እዚ እውን ንሕና ኢናቶም ቲሓንቲ ኦረዲ ገዲፍና ኣለና እተን ሰለስተ ጉዕዘአን መስአን እዮን ቀፂለን ናይ ዕዲ እውን ሓፂር ኩናት እዩ ነይሩ ብገምገም ባሕሪ ተሓቢአን ዝፀናሓ ፈረፍ መረፍ ቅሩብ ተኽሱ ነይሩ ናይ ደቀቕቲ እምበር ታንክ ብታንክ እዩ ዳርጋ ተወዲኡ ናይ ዕዲ ንሕና ኣብኡ ቀፀልና ኣብኡ ኢና ንሓለዋ ኣብቲ ዕዲ ኮፍ ኢልናቶም ታንከኛታት ሓይሊ ባሕሪ ኣብኡ ኢና ኮፍ ኢልና
3: ምሕራር ኣፋምቦ ድሕሪ ምሕራር ዕዲ ግስጋሰ ህዝባዊ ሰራዊት ብገማግም ባሕሪ ፊት ንፊት በዚ ናይ ሕጂ ሓድሽ ፅርግያ ናብ ዓሰብ ገፁ እንተዝቕፅል ናብታ ካብ ዕዲ ኣስታት 7 ኪሎ ሜትር ካብ ዓሰብ ድማ ኣስታት 120 ኪሎ ሜትር ርሒቓ ትርከብ በርዓሰለ ማእተወም እንትኾነ ኣብ መንጎ ዕድን በርዓሰለን ዝርከብ ሰፊሕ መሬት ብውፅኢት ናይ እሳተ ጎመራ ዝነደደ መሬትን ኣኻውሕን ተረግሪጉ ንኣጋር ይኹን መካናይዝት ክትሰግር መስመር ስለ ዘይነበሮ ኣዝዩ ኣፀጋሚ እዩ ብኡ ምኽንያት እውን ጸላኢ ናብ ኣፋምቦ ገጽኡ ክሃድም ተራእዩ ወገን ድሕሪ መጥቃዕቲ ዕዲ ደድሕሪ ጸላኢ ብምስዓብ ንኣፋምቦ እዩ ኣጥቂዑ እንተኾነ ኣብ ኣፋምቦ ዝነበረ ጸላኢ ከየትከለ ቀልጢፉ ንዓሰብ ገጹ ስለ ዝሃደመ ህዝባዊ ሰራዊት ንኣፋምቦ ብዘይውግኡ ተቐጻጺርዋ
4: ቀፂሉ ዝመፅእ ማለት እዚ መጥቃዕቲ ንኣፋምቦ ንቐፅል ተባሂሉ ኣፋምቦ ንሕና እውን ኣብ ጢዑ ሰሪፍና ስለ ዝነበርና እተን ዝተረፋ ታንክታት ንግሳይን ሒዝና ኣብ ግምግም ዝተባህለት ቦታ ተራኺብና ጸላኢ ምናልባት ንዓና ንምቕፃይ እዚ ደ ይበሃል ነፈርቲ ደብዳብ ኣካይድልናብኡ ኣብ ጎልጎል እዩ ምሕቢ የብሉን ሰጣሕ ጎልጎል ይረኺብልና ኣብዚ ነፈርቲ ድለይቲ ክገብርኦ ድኽእላ ገይረን ብናይ ተዓወታን ብዙሕ ክሳዳታት ናይ ኣስዕበልና ንኣፈምቦ ንበገስ ኢልና ብግስ ዝበልና ከዓኒ ኣብ ፅርግያት ናይ ኣፈምቦ ፈንጅታት ገርሉ ፀኒሐ ፈንጅታት ስለ ዝገበደ መጀመርታታ ናይ በዓል ወዲ ምሕሪ ሒዞም ማድክዱ ነበሩ እታ ፈንጂ ምስ ተሃድመት ካብ ኣባል ዕቡይ እዩ ካብ ኣባል ዕቡይ ንኣፈምቦ እንተ ፍንጅታት ገይሩ ዓፂ ወልዩ ኮይኑ ከይዳ ንክእልና መጀመርታ ሃንደሳ ፈቲሾም ክረጋግፅ ኣለዎም ኢልና ናብ ባል ዕቡይ ትበሃል እዛ ባል ዕቡይ እዚኣ ናይ ተጋሊ ሓርነት ኤርትራ ማዓስከር ዝንበት እየ ብርቱዕ ኣግራብ ኣለዋ ብርቱዕ ማይካ ኣለዋ ብጣዕሚ ከዓናኣህና ምስ ዝቐንነ ማለት ዝጓዓዞ ዝነበርና ኩነታት ሰራዊትናስ ዳርጋ መስተርሆሩ ሂቢእካ ትብል ኩሉ ማይ ተሓፂቡ ታንክታት ኩሉ ፅዋራትን ዓሽጉ ፀላኢ ነዚ ነዛ ቦታ ኣበይ ከምዝኣተና ይፈለጠን ኩላ ዳሃሲስዋ ብነፈርቲ ዋላተን ሄሊኮፕተራት ዳርጋ ካልዕኻ ይደልያ ኣብዚ ክረኽበና ኣይከኣለን ሰሙን ጌርና ድሕሪ ሰሙን ሃንደሳ ማለት ስጋ ብኣፈምቦ ሓንቲ ከምዘይብሉ ፀላኢ ከዓ ገዲፍዎ ኮይድልዮምና ንሕና ከዓ ተጠሪፍና ንኣፈምቦ መፂና ማለት እዩ
5: ነቲ ቦታ ኩሉ ፈንጂ ዘርእሉ ዩ ኮይዱ ማለት እዩ ብተወሳኺ ከዓኒ ሄሊኮፕተር ከዓ ኣብዚ ደብዳብ መፅአን ከዓኒ ክልተ ውግኣት ከዓ ካብ ሜካናይዝ ይሃርማልና ማለት እዩ ስለምንታይ ጎልጎል እዩ ገሌ እዩ እቲ ደብዳባት ከዓ ናይ ሄሊኮፕተር ቀፃሊ ከም ዝነበረ ማለት እዩ
6: ካብ ዕድና ኣፋምቦ ገፅና ኣበልዕቢይ ኣብልና ኣፋምቦን ኣነ ዝዝክር ሓደ ካብቶም ዓበይቲ ሰቡት ኣበልዕቢይ መሓመድ ገብሩ ዝበሃል ሰብይ ናይ ዓዲ ሓመት ንቀቢላዊ ናቱ ሽሙ ናቱ ዓብዪ ሰብይ እና ኣፋምቦ ዘሎ እንታይ ሽሙ እዞም ዕጡቓት ንክኸይድ ንክረኽቦም መልእኽቲና ከበፅሕ ተረዳዲና

0: ሚሶ ብጋስ ካሎ ኣዝከር ይራየኒ ኣለቲ ሳብ ሽዑ ሽዑ እና ከይደ ካሎ ነፋሪት መፅ ኮሎሊላ ኣቢላ ግን ሪጋር መካ እዩ እቲ ሰብ ሓያል ከም ምዃኑ ወላ ሓንቲ ኣይተመለሰን ከይዱ ይ ሓረማቶም ዳይ ብሓኪ ከይዱ መላክ ተብፅሑ እቶም ኣብ ዝነበሩ ኣቦስቶ ገይርዎም ኣይ ዘበለ ኣይነበረን ስለዚስ ናይ ብሓቂ ኣነ ኣብቲ ግዜ መሓመድ ግብሪ ዝበሃል ዓብዪ ሰብኣ እዩ ዳርጋ ብዙሕ ኣይተዋገና ናብ እንታይ ሽሙ ኣይተዋገና ዋዲሙ ሰራዊት ወዲ መምህር ብእንታይ ሽሙ ኣቢሉልና እዚስ ንዓ ክቐልጥፍ ኢሉስ ክሓሊፉና ሰብ ሓደ መስሜር ካለናስ ፍንጂ ናይ ቀደም ድዩ ናይ ሽዑ ድዩ ኣይፈለጥና ግን እዚስ ብቲ ደረጃ ነይሩ ኣለዉ ከማን ካልኦት ደርደርደርደር እሱ ኣሕመድ ደርደር ናይ በልዕቡይ ሓዊ ዓብደላ ኣሕመድ ምስ ምልክት ካብ በልዕቡይ ኣትሒዙ ክሳብ ዓሰብ ረድዮ ከተኽሉ ምሶም ነይሩ ጋሕሊ ስሩዓሊ ሓዊ ስሩዓሊ ሕመድ ቤታ እዞም ናይ ብሓቂ ዓብዪ ሓገዝ ገይሮም ኩሉ ሓበሬታ መንገዲ ዓዶም ከባቢኦም እዩቲ ማካል ደንካልያስ ኩሉ ካብቶም ሚሊሽያት ሕጂ ምሳነ ዘበሉ ሕመድ ጋሕሊ ሸምበል ሕመድ ጠዋሊ በስ ኣብ ኣርዓኑ ድሕሪቲ ኩናት ምሳና ተፀንቢሉ ካላስ ካብኡ ክሳብ ዓሰብ ስለዚ ሰነ ናይ ህዝቢ ተራስ ናይ ብሓቂ ዓብዪ ነይሩ
1: ንኣፋም ብግፅና ክከይድ ከለና ከምዝበልኩኸ በዚ መገዲ ክንከይድ ዝግበአና ፈጂ ገይረና ፀኒሐ እንታእዋነን በዚ ንኸይድ በዚ ከዓ ናይ ጀብሃዲ ናይ መን ዝነበረ ፈንጂ ኣነ የክረሞ ዝግበአ ነይሩ ወዲ መምህር ንዓይ ሓልፉኒ እሶም ክረሙ ንዓ ሓሊፍና ሽዑ ወዲ መምህር ሽዑ ቸስትበረ
2: ሕጂ ኣብ ኣፋንቦ ክንኣቱ ከለና ወዲ ኢታይ እንታይ ይብለ ንዓይ እቶም ስለይ ሓሊፎም ስለ ዘሎ ውሽጢ ዝኾነ ሓበሬታ እንተሂቦም ኸ ንዓይ ነገረኒ ኣነ ድሕሪት ምስ ወዲ መምህር ኣለኹ ክንመፅኩም ኢና ብል ሕጂ ኣነ ምስቶም ስለያ እንዳተራኸብና እቶም ስለያ ሕጂ ድምፂ ሰሚዖም ድምፂ ምስ ሰምዑ ናይ ፀላኢ ኣንፈት ኣለዉ እዚ ከባቢ ይብሉ ኣነ ነቲ ምስ ወዲ ኢታይ ዝነበረ ኦፕሬተር ንወዲ ኢታይ ኣተስእ የብሎ ወዲ ኢታይ ይትስእ እሞ ከምዚ ይብሉ ኣለዉ ከምዚ ዘሎ ሓበሬታ ብሎ እማው ፅንሓኒ ይብለኒ ኣብ ይፀንሖ ሕጂ ኣነ ኣብታ ወዲ ኢታይ ዝነበራ ማኪና ይስቀል ወዲ መምህርካ ኣብታ ኣነ ዝነበርኳ ማኪና ይስቀል ማለት እዩ ፍፁም ወዲ መምህር ማለት እዩ ሕጂ ታንክታት ብቕድሚት ተገዲመን እቲ ሰራዊት ምስአን እቲ መምርያ ከዓ ብድሕሪት ኣብ ከባቢ 2300 ሜትሮ እዩ ተንታንክታት ምስ ሓለፋ እታ ማኪና ክትሓልፍ ኮላ ፈንጂ ሃሪሙዋ ኣብኣ ዝነበሩ ኦፕሬተራት ብምሉኦም ናትና ይስውኡ ማለት እዩ ናይቲ ግንባር ብምሉ ይስውኡ ብዝኾነ ንበፅሓብቲ ቦታ እቲ ብጀካ ወዲ መምህር ካልእ ዝተረፈ ሰብ ኣይነበረን ማለት እዩ
3: እጂ ዩሱፍ ወዲ መሓመድ ሓንቲ ቦጠሎ ናይ ሃንደሳ ምሳያ ነይራ እጂ ወይ ዩሱፍ በፂሕና ኣለና ቀሪብና ኣለና ኢልኒ ቀሪብና ኣለና ረአየና ኣሎ ትታባ ኢልኒ ኣውርደኒ ኢለ ሽዕኒ ውጩ ሕጂ እቶም ኦፕሬተራት ናይ ውጩ ኣብ ማኪኑ ነይሮም ደምናተ ኣብ ማኪና እዩ ነይሮም ኣነ ናብ ውጩ ምስ መፃእኹ እቶም ኦፕሬተራተይ ናብታ መኪና ናይ ውጩ ሰጊሮም መኪና ቀያይሩ ኣለዉ ማለት እዩ ኢሎም እቶም ናይ ውጩ ከዓ ናብታ ናተይ ግዒዞም እቶም ናብታ ናተይ ዝገዓዙ ኦፕሬተራተይ ባርህ ኣሎ ቤት ፅሕፈት ፕሬዚደንት ኣብርሃም ወዲስም ዝበሃል ኣሎ ጀቐቅድሜና መኮንን ገብረ ብኸይድ ነይሩ ንእሽተይ ማኪና ትዮታ ሒዙ ነዚ ኣውቲስታ መን እዩ ዚ ኢለዮ መኮንን ገብረኣብ ኢለኒ ቅድሞ ኢለዮ ንመኮንን ገብረኣብ ሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪማ ማኪኑ ንዑ ዝተሓስበት ፈንጂ ንሕና ወሲድናያ እቲ ኣውቲስታ ብከቢድ ተወጊኡ ሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ሰውዑኦም ኣነ ከቢድ ማሃርምቲ ተሃሪመ
2: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ረድ ነይሩ ኣነኸ ናይ 77 ኦፕሬተር ነይረ ስለዚ እቲ ስራሕ ኣዝዩ ከቢድ ኮይኑ ማለት እዩ
4: ኣብዚ ውግእ እዚ ብዘይካተይ ፀላኢ ንመሰናኽል ገለ ፈንጅታት ናይ ዓበይቲ መካይን ቀቢርዎ ዝኸደ ካልእ ዝጥቀስ ሽግራት ኣይነበረን ኣብ ኣፋምቦ ኣስኪሩ ዝነበረ ጸላይ ሓደ ሻለቃ

0: ኣፍሪካ ናይ ብርጌድ 26 ምስ ዓቕሞም ዘይተፈልጠ ዕጡቓት ዓፈር ኮይኑ ህዝባዊ ሰራዊት ገና ናብቲ ዓዲ ከይበፅሐ ንብረቱ ኣንዲዱ ስለ ዝሃደመ ኣፋምቦ ብዕለት 14 ወርሒ 3 1991 ሓራ ወፅያ
1: ስቡእ ሜጀር ጀነራል ገረዝግሄር ዓንደማርያም

0: ኣንደሳ ስለ ይኮንኩም ግን ቅድሚ ትሕለፉ ረእይዎ ፈትሽዎ ኢሉና ምስኦም ኮይና ፈትሽና ማለት እዩ። ስለዚ እቲን 15 ኪሎ ሜትር ኣቢሉ ጉምጉም ዝበሃል ሓደ ሩባ ነይሩ ቅሩብ መፅለሊ ገለመለ ዘለዎ ሰራዊት ኣብኡ ፀኒሑኒ ግዜ
1: ኣፋም ባኣቴና ሕጂ ምዕሸግ ክንድል ስለ ዘለና ኣነ ፅብቕቲ ምዕሸገ ረኺበ ይእለ ፍፁም ወዲዒተል ዝበሃል ነይሩ ንሃና ፈንጂ ይፅዒኑ ዘሎ ክዕሽ ከሎ ፈንጂ ይረ ፈንጂ ፅዒኑ ከሎ ናሃናስ ናይ ፀላእ ፈንጂ ከዓ ይረኽቦ ሞ የረ ክልተ እግሩ ሕምሸሽ እዚ ኣባል ምጓዓዝያ ማለት እዩ።
2: ንሕና የማናይ ወገን እዳ ሰለስተ ክልተ ጋንታ ማለት እዩ ሓንቲ ናይ ባዓል ቆርጥምን እዛ ሓንቲ ናሃና በዓል ዕንቀሪብ ዘለዎ ንባሕሪ ገፅና ኢና እዳፈተሽና ንኸይድ ነርና እዳፈተሽና ዳሓርክድና ተዝረኸብካዮ ማሓራ ይትሰድቕ ከምበር ኣይትረኾን እ ትብረት ጥራሕ ትቕበሎ መያፃሚኡ ነይሩ ኣጋጣሚታት ካውሕ ማይ መሊእኒ ማይ ካብኡ እንዳሰተና ኢና ንና ኣፋን ባኣቲና ኣፋን ባኢናና ኣብ ኢና ተራኺብና ንዚ የማናይ ፅርግያ ፅርግያ ዝኸዱ ዝነበሩ ንሕና ኣብ ኢና ተራኺብና ካብኡ ምብጋስ ዝበልዑ በይ ኣፋን ቦይ ፅናሓና በልዑ በይ ን ንዓና ምስ በለ ሃዲሚ እዩ ኸይዱ ሓንቲ ግን ንዓና ዘጋጠመት ናብኣ ሓንቲ ስራሕ ነታጉ ኣብ ሓንቲ ናይ 100 ሜትሮ ዘይተኣክል ዘይተኣደነ ነታጉ ናይ መካይ ፀኒዑ ተፍትሽ ገርና ምስከና ሓሙሽተ ምስ ውፃእና ኣዕሪፍና ኣስቤዛ ሒዛሃልና ትመፅእ ዝነበረት ኦራል ናህና ትህረብ ምስተሃርመት ሰለስተ ሰብ ገልጣት ኣብኡ ውግኦና ሕጂ እንደገና ከይተመሳሕና ነፍተፍትሽ ንጀምር ኢልና ምስ ጀመርና ክርከብ ኣይክእል ማይ ሽዑ ከምዚ እኽሊ ትጉምሮ ከምዚ እናገመርና ኢና ረኺብና ድሕሪኡ ከዓ 6 ፈንጂ ረኺብና 11 ኣብዛ ናይ 100 ሜትሮ ገልታ ደይተኣክል 11 ፈንጂ ኣብኣ ወዲ ኢታይ ካብ በልዑ በይ መኪና ገር በይን ይምለስ ጋብ ሰዓ 3 ኢና ፈትሽና ንሕና ኩሉ ነብስና ፀለሎ እዩ ድመስል እቲ ድንጋፅኡን ገልታት ረኣያን ዋይ ደቀ ኢሉ እዚ ናይ ታኒካ ብሽኮቲ ገልታት ሂብና ኣዕርፉ ገልታት ኢልና ሕጂ ቅሩብ ግን ፀላኢ ናይ ብጢዖ ከይበትኽ ናብኡ ኣንፈትና ክንገብር ኢና ገልታት ኢሉ ከይዱ
3: ግን ኣፋንቦ ምሳእተና እቲ ቦታ ካብዘይምፍላጥ እቲ ከባቢ እስትራቴጂኡ ቃምጡ ካብዘይምፍላጥ ፀላኢ ብዕዲ ገይሩ ብበራዕሰሎ ገይሩ ገምገምገምገም ባሕሪ ንዕዲ የኳልመልና ኣሎ ወይ ከየኳልመልና ሓበሬታት ፅንፅንት ኣለና ድብል ካብ ኣፋንቦ ግምግም ተመሊስና ኣብ ግምግም ዝተመለስና ግን እቲ ወረ ሓሶት ምዃኑ እዚ መገዲ መኪና ኣይኮነን ካብ በራዕሶለ ንዕዲ ማለት እዩ መገዲ ሰብ ከማን ከም ዘይብሉ ቮልካኖ ምዃኑ ንስርሒት ምቹእ ከም ዘይኮነ ሓበሬታ ኩሉ ኣረጋጊፆም ግን እንደገና ንኣፋንቦ ተመሊስና ማለት እዩ።
2: ሕጂ ዝከረኒ ሓንቲ ናይ እንዳ 96 በጠሎንን ንሃና ጋንታን ኣብ ኣፋንቦ ፀኒሕና እቲ ኩሉ ሓይሊ ግን ድሕሪ ተመልሲ ነ ካብኡ ንሕና ኣብ ተፍትሽ ንኣትኢና
4: ኣፋንቦ ካብ ዓሰብ ብወገን ሰሜናዊ ምዕራብ ኣስታት 200 ኪሎ ሜትር ርሒቓ ትርከብ ዓድያም ብራኽያ ካብ ፅፍሕ ባሕሪ 700 ሜትሮ ኮይኑ ብጎቦታት ዓሳ ዓሊ ኣንደድ ዓሊ ዓሳ ኮማ ዓረሊን ዝተኸበበት እያ ክሊማ ኣየራ ካብ ምሉእ እቲ ዞባ ዝሓሸን እቶም ጎቦታት ድማ ንመጓሰ ምቹኣት
0: ንሓራይ ኣብ ካልኣይ ሳልሳይ መዓልቲ ግን ናይ ኣርዓኑን በራህልን መጥቃዕቲ ተጀሚሩ እጅብኡ ሓደ ሓምሻይ ሞተራይዝድ ዝበሃል ካብ ሃረር መፂኡ ዝብልዎ ዝነበሩ ነይሩ
4: ውግእ ኣርዓኖን በርሓለን ህዝባ ግንባር ኣብ በጢዖን ዕድን ዝነበረ ሰራዊት ፀላይ ደምሲሱ ኣፋንቦ ምስ ተቆፃፀረ ፀላይ ግስጋስ ህዝባዊ ሰራዊት ሓርነት ኤርትራ ኣብ ኣፋንቦ እውን ጠጠው ከም ዘይብልን ንዓሰብ ገፁ ንዋድየን በይሉሉን ተቆፃፂሩ ንወደብ ዓሰብ መስመር ዓሰብ ኣዲስ ኣበባ ኣብ ሓደጋ ከውድቕ ምዃኑ ስለ ዝተገንዘበ ወገን ካብ ኣፋንቦ ከይነቐለ ከሎ ንምዕጋቱ ብምሕሳብ ድሕሪ ምሕራር ኣፋንቦ ኣብ ውሽጢ ሓደ መዓልቲ ካብ ከባቢ ዓሰብን ካብ ምብራቕ ኢትዮጵያን ኣጋር ሰራዊትን መካናይዝድ ኣህዶታትን ብምምፃእ ክከላኸል ይወሲኑ 17 ክፍለ ጦሩን ዋላ እኳ ኣብዚ ኣርዓኖን በራሓለን እንተዘይተሳተፈ ካብ ኣስመራ ናብ ከባቢ ዓሰብ ብነፋሪት ኣምፂዎም ጸላኢ ንግስጋሰ ህዝባ ሰራዊት ክዓግተሉ ዝመረፆ ቦታ ካብ ኣፋንቦ ንዓሰብ ገጽካ ኣብ ዝወስድ ናይ ቀደም ሓመድ ጽርግያ ቁርብ ውፅእ ኢሉ ዝርከብ ኣርዓኖን በርሓለን ዝተብሃለ ቦታታት እዩ ኣብ መንጎ ኣፋንቦን ኣርዓኖን በርሓለን ጎላጉል ማብራ ኣሎ ማብራ

0: ካብ ኣፋምቦ ምብራቕ ካብ ጎቦ ራምሎ ሰሜን ዝርከብ ብበረኽቲ ጎቦታት ዝተኸበበ ጎላጎል እዩ። ጸላኢ ንዓርዓሩን በርሓለን ከም መከላኸሊ ዝመረጸሉ ምኽንያት ጽብብ ዝበለን ማሕንቆታት ስለ ዘለዎ ወገን ጎላጎል ማብራ ሰጊሩ ክሳውዲ ኣርዓኖን በርሓለን እንተሓሊፉ ኣብ ዋድን በይሉሉን ንምቁፅጻር ለዘየጸግም ብምባል እዩ ኣብዚ ቦታ እዚ በድዩ ክገጥምን ክከላኸልን ዝወሰነ። ጸላኢ ኣብ ኣርዓኖን በርሓለን ዘሰለፎ ኣህዱታት ካብ ብሰነት ጸላኢ ዝተረኸበ ሓበሬታ እኳ እንተዘየለ ብመሰረት ድሕሪ ትውግእ ዝተረጋገጸ ካብ ከባቢ ዓሰብን ከባቢ ደሴን ዝሰሓቦም ናይ ሓሙሻይ ሞተራይዝድ ክፍለ ጦር ክልተ ብርጌዳት 501 502 ከምኡውን ናይ ሓሙሻይ ክፍለ ጦር ብርጌድ 26 ትርፍራፍ ሓደ መካናይዝድ ብርጌድ ሓደ ሻለቃ ዝኸውን ናይ ዓፈር ሚሊሻ እዮም ነይሮም። ጠቕላላ ዓቕሚ ሰቦም ካብ 4500 ከም ዘይበዝሕ ይግምገም። ናይ ተኽሲ ዓቕሞም እቲ ኣጋር ልሙድ ኮይኑ እቲ መካናይዝድ ኣህዱ ግን 24 ታንክታት፣ 8 ኣምፊብያን፣ 2 ባትሪ ናይ መዳፍዕን ረሻሻትን እዩ። ኣተሓሕዝኡ ብሸነኽ በርሓለ 2 ሻለቃ ናይ 501 ኣብ ማእከልን የማንን ክሕዝ ከሎ ቦገን ኣርዓኖ ድማ 502 ብርጌድ ብምሉኡን ሓደ ሻለቃ ናይ 501 ከምኡ ውን ተረፍ መረፍ ብርጌድ 26 ምስ ሓደ ሻለቃ ዝኸውን ምልሻ ዓፈር ነይሮም። ኣብ ናይ ወገን ዓቕሚ ምስ ንርኢ ወገን እውን ካብቲ ቅድሚኡ ንዕድን ኣፋምቦን ከጥቅዕ ከሎ ዝነበሮ ዓቕሚ ወሲኹ እዩ። እተን ንዓድዋ ገብረ ሃይል ክከላኸላ ረዳት ናብ ትግራይ ተላኢኽን ዝነበራ 3 በጠሎንታት፣ እተን 2 ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 3 መልሳን ብተወሳኺ ካልኦት ካብ ክፍላተ ሰራዊት ዝተዋፅአ 4 ኣጋር በጠሎንታት ስለዝተወሰኻ ዓቕሙ ደልዲል ነይሩ። ብኣጠቓላሊ ኣጋር ሰራዊት ሀ ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 85 96 ለ ኣጋር በጠሎንታት ናይ ክፍለ ሰራዊት 9 85 61 16 በጠሎን ሃንደሳ ውድብ መካናይዝድ ናይ ተኽሲ ዓቕሚ ወገን 18 ታንኪ 14 ዙ 23 ሚሜ 4 ፀረ ታንኪ ማለት 2 ሚለን 2 ሬድ ኣረው 4 ናይ 122 ሚሜ ሓደ ናይ 130 ሚሜ እቶም ናይ ኣጋር ከቢድ ብረት ዕጥቅታት 2 ነጥቢ 4 10 ሞርታራት። እዘን ካብ ዝተፈላለየ ኣህዱታት ተጠራቒመን ኣብ ደንከል ዝወፈራ በጠሎንታት ወገን ኣብ መንጎን ዓቕሚ ሰበን ይኹን ፈኮስቲ ኣፅዋራትን ተዛማዲ ነይሩ። ቁሩብ እተን ኣብ ከባቢ ራማ ትግራይ ተሳቲፈን ዝመፅ ኣህዱታት ኣብ ሰብኣዊ ዓቕመን ተጓዲለን ነይረን። ሓፈሻዊ ግምጋም ዓቕመን ካብ 200 ክሳብ 250 ነይሩ። ተተኳሲ ዓቕመን ካብቲ ናይ ጢዖ ዝፍለ ይነበሮን። ኩሉ እቲ ዝተወሰኸ ኣህዱታት ኣብ ኣፋምቦ ምስተኣኻኸበ እተን 8 በጠሎንታት ብደረጃ ብርጌዳት ተወዲበን ከ2 በጠሎኒ ዝሓዘ 4 ብርጌዳት ከም ዘቑማ ተገይሩ። ወገን ሓፈሻዊ ምውድዳባት ኣብ ኣፋምቦ እውን ኣካይዱ።
1: ኣብ መወዳእታ ነቶም ኣብ ስርሒት ደንካልያ ተሳተፉ ኣህዱታት በዓል ወዲ መምህር ኣብ ኣፋምቦ ኢና ርኪብናዮም። ኣብ ኣፋምቦ 167 መዓልቲ ድሕሪ ምዕራፍን ምስቲ ቦታታት ድሕሪ ምልላይን መፅናዕቲ ድሕሪ ምግባርን እተን ኣነ ሒዝየን ዝኾድኩ 3 በጠሎኒ ሓንቲ በጠሎኒ ቋንቁ ከም ዝህቦ ብምግባር ቋንቁ 2 በጠሎኒ ከም ዘመሓድር ኣነ እውን 2 በጠሎኒ ከም ዘመሓድር ጌርና ኢና ተኸፋፊልና።
2: ኣፋምቦ መስኣተና ውጭ ተቐቢልና እምበዓር እዚ በርዓኖን ነብሮን ዝበሃል ቦታ ኣዝዩ ስትራቴጂካዊ ዝኾነ ቦታ እዩ። ጸላኢ ኣውሒዙ ስለ ዘሎ ነዚ ጸላኢ እዚ ከዓ ግድነት ክንዕንዎ ስለ ዘለና ተባሂሉ መደብ ወፂኡ መፅናዕቲ ኣፅንዑ ተባሂልና ግንባርና ሓናፅኒዕና ንሕና ኣብቲ ፀጋማይ ግንባርና ተመዲብና። ኣብዚ ኣዋን እዚኣ ሓንቲ በጠሎኒ በዓል ወት ተስፋይ ዝሓዝዋ ትድረበና እዩ ማለት እዩ። 2 በጠሎኒ ይሕዝ ማለት እዩ።
0: ናይ ወገን ሰራዊት ኣብ ኣፋምቦ ዘድሊ ምቅርራ ምስ ገብረ መጥቃዕቱ ዕለት 29 ወርሒ 3 1991 ሰዓት 5:30 ጋሕታ ክጅምር ተመዲቡ። ናይ 0 ሰዓት 5:30 ክኸውን ዝተመርፀሉ ምኽንያት ኣጋር ሰራዊት ካብ መበገስ ቦቱ ሰዓት 1 ባዶባዶ ለይቲ ነቒሉ ጸላም ዛሕልን ጉልባብ ተጠቒሙ ክሳብ ኣብ መስመር ተኽሲ ዝበጽሕ ንሃንደበትነት ንምሕጋዝን መካናይዝድ እውን ሰዓት 3 ባዶባዶ ለይቲ ተበጊሱ ከርክብ እዩ ተወጢኑ። ክልቲኡ ናይ ኣጋር ይኹን ታንክታት ጉዕዞ እውን ልክዕ በቲ ዝተመደቦ ተንቀሳቒሱን ተኽሲ ጀሚሩን። እንተኾነ ድምፂ ታንክታት

0: ባጋ ስለ ዝተሰምዐ ሙሉእ ሃንደበትነት ነይርዎ ክበሃል ኣይከኣልን። ወገን ቅድሚ ትውግእ ምጅማሩ ብዛዕባ ሓፈሻዊ ኣተሓዛ ጸላይ ኣጽዋራቱን መተኣታተዊ ዝኸውን ቦታታትን ንምጽናዕ ክልተ ግዜ ናይ ስለያ ጉጅለታትን ናይ ሓለፍቲ ኮለላን እንተካየደ ሙሉእ ኣይነበረን። እንተኾነ ካብቶም ቅድሚኡ ዘካየዶም ውጋት ኣፋፋምቦ ዝሓሸ ግዜን ዕድልን ስለ ዝነበሮ ክሰርሖ ዝኽእል መባእታዊ መጽናዕቲ ሒዙ እዩ ኣትዩ።
1: ከምኡ ኢልና ከዓ ኣፈንቦ ምስኣተና ከዓ ሓደ ሻምበል ይፀኒ ይኹን ኣፈንቦ ኣብ ኣፈንቦ እቲ ሻምበል እውን በዕሉ ይኸይዱኒ ኣርዓኖ ኣብኡ ተን ኣሃታት ድመፃ መፅእናና ሕጂ ኣብዚ ዓቕሚ እዚ ቀሊል ኣይነበረን። ከም ዓቕሚ እዚ ሓምሻ ሜካ ንባዕሉ 2ልተ ብርጌድ ዳሓዘ 24 ታንክታት ከምኡ 3ለስተ ባትሪ ናይ መዳፍዕ ረሽራሻት ዳሓዘ ኣብኡ ነይሩ። ንባዕሉ ናይ ሓምሻይ ኣጋር ክፍሎ ጦር እውን ሙሉእ ብርጌድ ነይሩ።
0: ወገን ብመሰረት ዝነበሮ ገምጋማዊ መጽናዕቲ ነቲ ኣብ ኣርዓኖን በርሓለን ተሰሊፉ ዝነበረ ሰራዊት ጸላይ መቓቂሉ ክድምስሶ ስለ ዝመረፀ ብኸምዚ ዝስዕብ ዓቕሙ ናብ ክልተ ኸፊልዎ ኣትዩ። ብወገን በርሓለ ዝተሰለፈ ዓቕሚ 4 ቦጠሎኒ ማለት ሓደ ቦጠሎኒ ከም ሪዘርቫ ኣትዩ፣ 9 ታንክታት፣ 4 ዙ 23 ሚሜ ሓደ ጸረ ታንክ። ብወገን ኣርዓኖን ዝተሰለፈ ዓቕሚ 5 ቦጠሎንታት ኣጋር፣ 9 ታንክታት፣ 8 ረሻሻት፣ 3 ጸረ ታንክ። ብመሰረት ኣብ ላዕሊ ዝተጠቕሰ ኣሰላልፋ ኣብ ክልቲኡ ቦታታት ሰዓት 5:30 መጥቃዕቲ ተጀሚሩ። ወገን ነቲ ኣብ በርሓለ ዝነበረ ዓቕሚ ጸላይ ብንግሁ ነቲ ናይ ቅድሚ ድፋዕ ሓለዋ ጉጅለታት ብምጽራቅ ነቲ ቀዳማይ መከላኸል መስመር ብምብትታን ነቲ ጸላይ ካድመሉ ዝኽእል ዝነበረ መንገድታት ብኣቋራጭ ኣካሊሙ ብምዕጻው ክድምስሶን ክማርኾን ስለ ዝኽኣለ ናይ በርሓለ ዕማም ሰዓት 9 ባዶባዶ ብንግሁ ተዛዚሙ።
2: ብዕለት 25 ተመሊስና ኣፋምቦ ኣቲና ኣፋምቦ ምስኣተና ንኣርዓኖ በርሓለይቲ መጥቃዕቲ ተቢሉ ዕለት 29 ንመጥቃዕቲ ተወሲዱ። ዕለት 29 ክውሰድ ከሎ እታ ብርጌድና ተበጠሎና ከም ኣካል ናይቲ ብርጌድ ብፀጋመይ ጀማል ነይሩ። ንሕና ዝተሓበረና ከዓ ኣብ መንጎቲ የማናይ ኣርዓኖ ዝነበረን ኣብ መንጎቲ ፀጋማይ ዝነበረን ምትእሳር ኣብ መንጎ ቆሪፅና ክንኣትዩ እቲ መደብ ተሓቢሩ ንሕና በጠሎና ቆሪፅና እቲና ጸላኢ ብዙሕ ዘጋጥመና ተኣኸት ብሎ ይነበረን ድሓኒ ነይሩ ከፊልናዮ ንየማን ኣቢሉ እዚ ፀጋም በዓል ጀማል ስለ ዝሓለዎ ንየማን ስለ ዝቆረፅናዮ ካብኡ ምስቲ ናይ ኣርዓኖ ተሰሊፉ ዝነበረ ኣሃዱ ናብኡ ተፀጊዕና ወዲ መምህር ፀኒሕ ናብኡ ተቐቢሉና ኣብኡ ከለና ነቲ ምዕባለታት ኩሉ በዚ ተኣቱ ተባሂሉና ኣቲና ስራሕ ዳርጋ ሙሉእ መዓልቲ ውዕሉ ኣብ ከባቢ ሰዓት 5 ገለ ኮይኑ ተዛዚሙ ተወዲ እዩ።
3: ስለዚ ዕለት 29 ወርሒ 3 ኣብ ኣርዓኖ በርዓኖ ዝበሃል ቦታታት ኣብዚ ከባቢ ዓሪዱ ዝነበረ ጸላኣይ መጥቃዕ ተወሲድና ጸላይ ክሳብ ማለት ናይ ድሕሪ ቀትሪ ኣትኪሉ ስለ ዝመከተ ብኣጠቓላሊ ኣብ ከባቢ ሰዓት 3 ኣቢልና ኢና ንጸላኣይ ደምሲስና ንከባቢ ዋደ ገጹ ከም ዝኸይድ ጌርናዮ።
4: ከቢድ ነይሩቲ ኩናት ምክንያቱ ቅርፂ ናይ ስትራቴጂካዊ ቦታታት መገዲ ዓሰብ ክትሪኦ ከለካ ከምዝፈሊጥካ መንጎ ንዕርድልካ ዘዳላኻዮ ዝመስል ተረትር ኣለዎ። ከቢድ ተረትራት ኣለዎ። ኩሉ ግዜ ክትከ ከለካ ጎልጎል ከይትፅዕልሞኒ ኣብ መወዳእታ ግዜ ሓሰብካዮ ተኣሳሰረ ሰንሰለት ብዙሕ በሪኽ ዘይኮነ እጀካ እዚ ናይ ነብሮ በሪኽ ጎቦ እምበር ተካልእ ከምኡ ዓይነት ኮጀጅ ዝነበሮ ግን ኣዝዩ ስትራቴጂካዊ ቦታ እዩ ክትሪኦ ከለካ ክትኣት ደፀግመካ እዩ። ዝኾነ እዚ ናይ በርዓሎ ፀጋማይ ክንፊ ኣዝዩ ጎልጎል ዝነበረ ነይሩ። ተንሳተን ሒዛ ነበረካ ክወጀጅቲ ነይሩ ተሃድና ናብኣ ዝኣተወት ቁሩብ ጎልጎል ብምንባሩ ግድነት ከዓ እቲ ስርሒት ክፍፀም ስለ ዘለዎ ብፀቕጢ ነቲ ቦታ ተቆፃፂርና ኣብዚ ተኣሃዱ ብርክት ዝበለ ክሳር ኣጋጢሟ ልዕሉ ከዓኒ ናይ 4 ሓይሊ መስዋእትን መራሕቲ ሓይልታት ማለት መስዋእትን መጓትን ስለ ዘጋጠሞ ቁሩብ ኣብቲ ናይ መሪሕነት ሃጓፍ ፈጢርላ ተኣሃዱ። ዝኾነ ይኹን ግን ዕላማ ወቅያ ፋሽቶ ስትሓይዛ እዚ በርዓኖ ዝበሃል ወይከዓ ክሳድ በርዓኖ ወይከዓ ክሳድ ናይ ነብሮ ዝበሃል ሙሉእ ሙሉእ ተቆፃፂርና ጸላኢ ንዋደ እዩ ሃዲሙ። ካብዚ ዳሓራይ ኣነ ኣብ ክሳድ ናይ ነብሮ ተሪፈ ካልእ ኣሃታት ግን ብምልአን ንዋደ ገስጊሰን
0: ነቲ ኣብ ኣርዓኖ ዝነበረ ዓቕሚ ጸላኢ ንምድምሳስ ኣንፈት መጥቃዕቲ ወገን መጀመርያ ካብ ምዕራብ ናብ ምብራቕ ድሕሪ ምቕናዕ እቲ ብፀጋም ሸነኽ ዝነበረ

0: ዓቕሚ ወገን ንየማን እንዳጸፍዐ እቲ ቀንዲ ኣንፈት መጥቃዕቲ ካብ ሰሜናዊ ምዕራብ ናብ ደቡባዊ ምብራቕ ብምቕያር ከም ዝካየድ ተገይሩ። ይኹን እምበር ጸላኢ ኣተሓዝኡን ኣሰላልፋ ጽዋሩን ካብቲ ወገን ኣቐዲሙ ሒዝዎ ዝጸንሐ ገምጋማዊ መጽናዕቲ ዝተፈለየ ስለ ዝጸንሐ ከቢድ ምትልላኽ ዘለዎ ውግእ ተኻይዱ። ጸላኢ ካብቲ ሒዝዎ ኣሎ ተባሂሉ ዝነበረ መዛግብ ንቕድሚት ሓሊፉ ድፍዓቱ ብዝተዃዕተ ካነለታት ኣተኣሳሲርዎ ኣብ ርእሲ ምጽንሑ ብዙሓት ታንክታት ኣይቐመጠሉን ተባሂሉ ስለ ዝተሓበረ ጎላጉል ማብራ እውን ዓሪድሉ ጸኒሑ። ብተወሳኺ እቲ ቦታ ክልታዊ መጸግዕ ዘይብሉ ቀላጥን ሰጥ ዝበለ ሜዳን ኣብ ርእሲ ምዃኑ የማነ ጸጋም ናይ ዘን ክልተ ቦታታት ድማ ዓበይቲ ጎቦታት ዘለዎ ካብ ንዘጥቅዕ ንዝከላኸል ዝምችእ ጸላኢ እውን ነቲ ጎላጉል ብዝተዃዕተ ጐዳጉዲ ብምትእሳር ኣጽዒቑ ዓሪድሉ ነይሩ። ንኣተሓዙ ምሕያል እውን ውሑድ ጸረ ታንክ ፈንጂ ተኺሉሉ ነይሩ። ጸላኢ ኣብ ጎላጉል ማብራ 21 ታንክታት 8 ኣንፍምያን ኣሰሊፉ ድፋዓት ንምዕቃብ ኣትሪሩ ክዋጋእ ፈቲኑ። ካብ ቀዳማይ መከላኸል መስመር ምስ ተደፍአ እውን ነታ ማይ ዘላታ ቦታ ንምዕቃብ ኣትሪሩ ተዋጊኡ። እንተኾነ ታንከኛታት ወገን ብማእከል ኣትዮም ንታንክታት ጸላኢ ብድሕሪት ምስ ተወተፍወን እቲ የማነ ጸጋም ዝነበረ ኣጋር ሰራዊት ጸላኢ እውን ናይ ወገን ሰራዊት ብጉልባብ ረሻሻት ተጠቒሙ ምስ ሃጀሞ ክባታትን ክድምሰስን ተኻይሉ።
1: ክሳዓብዚ ናይ ዕድ ውግእ ብለላ ናህና ነይሩ ናይ ኣፅዋር ብፍላይ ካብዛ ውግእ እዚኣ ግን ትቕየር ኣላታ ጸላኢን ብፅዋሩስ ክዳረገናን ክዕብልለናን ጀሚሩ ማለት እዩ። 36 ታንክታት ነይረን እቲ ሞተራይዝ ኣምፊብያን ቢትኣር ገለ መለ እየን ዝበዝሓ ኣርኣኖም በርሃንን ሎ ዓልቲ ትውግእ ውዒልና ካብ ንጓፍ ሰዓት ሓሙሽተ ናይ ምሸ ተወዲዩ ጸላኢ ኩሉ ካብ ሞትን ክሳይን ዘምለጠ ምምራኽን ንዋደገ ጽውሃት ይፍልና
2: ታንክታት ወሲኹ እዩ ሓደ ክሳብ 30-35 ዝኾና ታንክታት ኣዳልዩ ቢኤምፒ ትበሃላ ኣለዋ ረሻሽ እሰን ብሙሉእ እንተዳልየን ንሕና ዘለና ታንክታት ተናይ ቅድምናን ናብ ጢዑ ድረኸብናየን ናብ ዕዲ ድረኸብናየን ከዓ ደሪብና ኣለና መዳፍዕና ከዓ ሕጂ ክዳሉ ክእል እዩ ከምዚ ረሻሽ ኣሎ ነዚ እዚ እቲ ሓበሬታ ግን ተሓድሽ ኣትዩ ዘሎ ኩሉ እንኮላይ ናይ ዓፋር ምልሻ ኣብኡ ብቲ ጎቦታት ዓሪዱ ምስ ኣርዓኖ ብርዓኖ እንድሕሪ ተታሒዛ ካልእ ትኽልክለና ነገር የለን እዚ ዘይበሃል ብርቱዕ ውግኡ ኢሉ ኣጋር ሰራዊት ኢድ ብኢድ መካናይዝ ኢድ ብኢድ ኩሉ ናይ ህወትን ሞትን ሕቶ ኮይኑ ኣብዚ ኣብታ ሁጅም መወዳእታ ኣነ ይውጋእ ርእሳይ ተወቂዐ
3: በቂ ሓያል ደማዊ ዝኾነ ውግእ ግበር ኣብዚ ታንኪ ብታንኪ ካባና ዘይፍለ እዩ ቶም ኮማንዶ ከዓ ኣርቢጂ ከዓ መሊኾም እዮም በቲ ኣርቢጂ ገይሮም የቃፅሉ ፀረ ታንኪ ናህና ኣለዉ ፀረ ታንኪ ገይሮም ከዓኒ ነተን ታንክታት የቃፅልዎን ኣብዚ ሙሉ መዓንቲ ውግእ ክግበር ይውዕል። ስለዚ ብወገና ክልተ ስዋኣት ኣርባዕተ ውግኣት ሓንቲ ታንኪ ድማ ተሃሪማ ከምዚ መቀፃል ዘይኮነሲ ተሃሪማት ግን ኣብ ቀፃሊ ውግእ ተዓርያ ምስትኽኻል ተገይርላ ትቕፅል ማለት እዩ።
0: ጸላኢ ኣብዚ እዋን እዚ ጥራይ 12 ታንክታትን ክልተ ኣንፍብያንን ብርክት ዝበላ መካይንን ብታንክታት ኣርቢጅን ፀረ ታንኪ ሚሳይለትን ወገን ክቀፅልኦ ከለዋ መዳፍዓት ናይ ወገን እውን ኣብ መምርያ ጸላእን ነቲ ዝሃድም ዝነበረ ሰራዊትን ብፃዕቂ ደብዳባት ብምክያድ ጸላኢ ከምዘይውደብን ሕንፍሽፍሽ ከም ዝኣትዎን ይገብር ነይሩ። በዚ ድማ ጸላኢ ሙሉእ ብምሉእ ተደምሲሱ ዝተረፈ ሰራዊቱ ክልተ ታንክታት ኣብ መንገዲ ገዲፉ ዘርጠብጠብ እናበለ ንዋዴ ክሃድም እንከሎ ምስኡ ብዘይካ መዳፍዓት ካልእ ኣየውፅአን። ብኣጠቓላሊ ውግእ ኣርዓኖን በርሓለን ጸላኢ ዝበዝሐ ኣቕሚ ናይ ሰራዊትን መካናይዝድን ኣሰሊፉ ኣብ ክከላኸለሉ ዝኽእል ምቹእ ቅርፂ መሬት ዓሪዱ ብምጽናሕ ዝተኻየደ ግጥም ብምዃኑ እቲ ኩናት ካብቶም ቅድሚኡ ኣብ ጢዖን ዕድን ዝተኻየደ ውግኣት እቲ ዝዓበየን ዝሰፍሐን እዩ ነይሮም። ወገን ኣብዚ ውግእ እዚ ብዓወት ክወፅእ ምኽኣሉ ቀፂሎም ንዝተኻየደ ውግኣት ዋዴን በይሉሉን ዓብ ዝተዋፅኦ ነይርዎ።
4: እታ ውጊእ ብፅቡቕ ተዛዚማ ተዓዊትና ታንክታት መሪኽና ኣብኡ ነብሪ ዓቕሚ ናይ ጸላኢ ስፋፋ ሓቢልና እዩ። እቲ ውጊእ ናይ ደንከል ብኩሉ መገዲ ክንሪኦና ከቢድ እዩ። ግን እንታይ ነይሩ ብልሕን ተዓፃፀፍነት ናይቲ ላዕላዊ መርሕነትን ናይቲ ውድብን ኣብ ታሕቲ ድማ ተብዓትን ቆራፅነት ናይቲ ኣብቲ መደብ ተሳተፍ ዝነበረ ሰብ ነይሩ። እዚ ክልቲኡ ተዋሂዱ ነቲ ስሪሕት ናይ ደንከል ኣብ ዓወት ኣብፂሕዎ።

0: ስምዑ እንደጉዖይ እዚ ጉዳይ ይከናወን ዩ ዶ ትብል ዋላስ
1: ንሕና ዝሓዝናዮ ጉዳይ ከይተኸናወነ ይተርፍ ድዩ ንፀይቂ መቸም ቅናትና ተተዓጢቕና ትፈልጥ እንዲኻ
0: ኣነ ምሕዝነት ምሳኺ ምፍጣረይ እኮ ከም ዓወ ዓወት ገይረ ዝቆፅሮ
1: ምሳይ ፍቕሪ እንተዘየለዎካ ደኣ ቀደም ቀደም ቀደም እንዶ ተገኒትካ መሃለኻ
0: እወዋ ኣምላኽ ከዲንኒ ኣምላኽ ከዲንኒ
1: ሃለውለው ገዲፍና ናብ ጉዳይና ደንእቶ
0: ንፀይቅና ኣምላኽ ይባርኽ
1: ዎ ኣብዚ ሓጣዓተይ ከይትእትወኒ ኣነ ግን እዚ ሰብ እዚ ፍጢም ፍጢሙ ብቐል ዝደኸም ኣይመስለንን ባዕሉ ዘማዕበሎ ክታበት ኣለዎ ስለዚ ነቲ ባዕሉ ዘማዕበሎ ክታበት ወይ ንዕኡ ከይተጥቀመሉ
0: ንኻልኦት ከይዓደለን ብቕልጡፍ ተዳኺሙ ክዓርፍን ክግነዝን ኣለዎ
1: ኣይብልሒ ኣይብልሒ እዚ ግን ብመንገድና ዘይኮነ
0: ብመንገዲ ልኡኽ መልእኽተኛ ከስዕኡ ዝመልእ ማለት ክን ድዩ
1: ልክዕ ተታሒዝና ኣለና ኣቤት ጉርሒ
2: ሰላማት ድሓን ዲኹም
1: ስማዕ ብዙሕ ዘረባ ደሊና ኣይኮንና ጥውዒናካ ታት ፎርታት እቲ ጉዳይ ዲኖሜን
0: ጉዖይ ትኽክል ኣላ ዘረባ ዝዓብስ ኣይኮነን ተግባር ዲኖ ፕራክቲካል
2: ከይተዛረብኩ ክንዲ ዝተግሳፅ ግርም ኣይኮነን ማለት ሲ ናብቲ ጉዳይ ደይና እቱ
1: ኣይተዛረብካ እንዲኻ
2: ኣብ ሕልሚ ክንትሰምዖ ዘረባ ከይህሉ እምበር ክሳብ ዛሕጂ እኮ ሓንቲ ቓልትኹን እውን ብፅፅ ኣይበልኩን
0: ዘረባ ንግደፍ ንሰማማዕ ያሕያ ቁም ነገር ኣይገብርን እዩ
2: እሞ ክሳብ ሕጂ እኮ ናብ ቁም ነገር ኣይኣተኹምን ኣብ ሃበስ ቀደስ እኮ ልብን ኣጥፊኢኹምልና
0: ናብ ቁም ነገር
2: ንፅበየኩም
1: እንታይ ይመስለካ ገናዛይ
0: ንዓይ ሓዘኒ ገናዘይ ሓወይ ኣገናንዛኻ ብጣዕሚ ብጣዕሚ እዩ ዝምስጠኒ ጉዳን ትርኢት ኳ እዩ
2: ወደሳ እሞ ይፅንሓልና ንስኹም እንታይ ኢኹም ትሰርሑ ይሕዋት
0: ገናዞ
1: ኣብ ዝተፈላለዩ ቦታታት እንደኸና
0: ህኮት ንዘርኢ እሞ ነቲ ህንኮት ከዓ ርኢኻ ባዕልና ነመሓድሮ
1: ሽዑ ገሊኦም ባዕልና ንገንዞም ገሊኦም ከዓ ከምዚ ኸማኻ ውፍያት ገናዞም ፂና ነቶም ውታት ነግንዞም
2: ኣገናዕ ኣገናዕ ብእውነት ፅቡቕ ስራሕ እዩ እዚ ከምዚ ስራሕ እዚ ከጸልለንን ክዕብደንን ይድደሊ
1: ኣፍካ ድማ ይመልእካ
2: ኣፍ ማይ ኣይመልእን እዩ ቤተይ ሳምቡ እዩ ማይ ዝመልኣ ዝተውዕል ኣባ
0: ኦይ ማይ ተደልዩ ኣብ ኣፍ ተደልዩ ድማ ኣብ ሳምቡእ እንተደልዩ ናብ ጀሪካ ንምላእ ጉዳይና ኣይኮነን
2: እሞ ጉዳይኩም ኣይጭበጥ ጠባይኩም ኣይጭበጥ እኮ ኮይኑናቶም ሰባት
1: ጉዳይና ጭቡጥ እዩ ጠባይና ምጭባጥ ካ ብዙሕ ዘድልየካ ኣይኮነን
2: ይኹን ይኹን እሺ እሺ ይኹን
0: ኣብዚ ከባቢ ሓደ ክንገንዞ ዘለና ሰብ ኣሎ ስለዚ
1: ንስኻ ክትሕግዘና እዩ መደብና
2: የቐኒ የለይ ንመግነስተይ ሃሪፍኩም ብይኩም ብምምፃእኹም ልዑል ኣኽብሮት እዩ ዘለኒ ግና ምሽ ኣለኩም ብዛዕባ ዓስበይ
1: ንሱ ናባና ግደፍ ሰልዲ ዝብላዕ ኣብ ዝተፈላለዩ ቦታታት እንዳኸድካ ወዘተ
0: ክዳውንቲ ምዝንጋዕ ኮታስ ዝደለኻዮ
2: ኣይትሰከፉ ክሳብ ክንዱ ስሳዕ ኣይኮንኩን ማለት ይሲ ብቕንጣር የ ድግዛእ ግን ካብ በልኩም ክትውኒ ትኽእሉ ኢኹም
0: ግርም ግርም ንኺድ በሉ ስለ ዝተሰማዕና ኣነ ብጣዕሚ ተሓጉሸ ስለ ዘለኹ ምሳሕ ክጋብዘኩም እየ
2: ዋ እዚ ጉዳይ ብምሳሕ ክጅምሮ ደስ ዘብል እዩ ንኺድ በሉ ንኽድ
0: ንኽድ ንኽድ ንኽድ

0: ዘገርም እኮ እዩ ዝኾነታት
1: ተቕሊሉ ዝጭበጥ ወረ የብሉን ሕክሊ ቦሳይ ዝኾነ ወረ እዩ
0: ሞይቱ እንዳበልካዮ ሰረረ ተገኒዙ እንዳበልካዮ ባድላ ገይሩ ኣብ ውራይ ክስዕስዕ ትርዮ ጉዳም ትርኢት እኮ እዚ
1: ትንግርቲ እዩ ትንግርቲ በልዮ እምበር ፀሊም በልየሎ ጌርና ለቕሊቕናዮሲ
0: ከማኻ ገይሩ መጀም ኣብዛ ዓለም ዘሰይጥን ሰብ ርየ ይፈልጥን እየ
1: ሓቂ ንምዝራብ ወረ ሰኒዑ ከማኺ ዘውሪ ቡቡቡቡቡቡ ኣብዚ ዓለም ፍፅሚ ከማኺደ ተፈጥረ
0: ኣነ ቁሩብ ሓቂ ፈይ የብለሉ

0: ዋ ናትካ እኮ ውፁእ ልቕላቑ ሓሶት እኮ እዩ። ኣነ ከምዚ ለካ ምሽ ከምዚ ጉራምራ ከምዚ ዚብራ ሻግራይ ዓይነት እኮ እዩ ትገብሮ።
1: ሸውራር በልያ ሸውራር ከይትብለክ ቆይ ክትገብር እየ ደለኺ ስምዕኒ ኣሎ። ኣብዚ ቀነየ ሰሙስኒ ነዚ ሃፅሃፅሃፅሃፅሃፅ ዝብል ዝነበረ ጓህሪ መልሽ ሪፎ
0: ባቦ ገና መቸም ኦፍ እንዳበልና ነቲ ጓህሪ ሃፅሃፅ ኣቢልናዮ ዲና ዕፉን ጥበሰሉ ቆይ ድመፀካ እቲ ጓህሪ ክሕጉሰካ ግዳ ተዓዊትናስ ንገናዞ ከማን ሂብናዮ
1: ግን ሓቂ ይሓሽ ኣብዛ ዝቐነየት ሓቀ ኢሎ ብዙሕ ሰልዲ ክተቓጢብክ
0: ከምኡይታት እዩ ዝሕመም እምበሪ የብሎም ቁጠረ እዩ
1: እምበርከ ኣንቲ ጋህጣጢት ኣይጋሕጠጥክ ዮ ንኽ
0: ኣንታ ናይ ዝንዶ ንግበርና ትፅንሓልና ክብረታ ይትረኽበሉ ሰልዲ ይትረኽበሉ ዘዘውረኻዮ ክፈሽለካ እንታይ ድበልዎም ዶ ይሕምዩ ዓብዲ እዮም እዚኦም
1: ማዕለና ዝጎየ ኮ ሓደ ኢና ርኢና ኣንቲ ብኣመይ ድገበረኒ ኳ
0: ሃበኒ ወሬ ኣቐብለኒ ሃበ ንዕጉዘኒ
1: ሓዚ በሊ ሕዚ ዝፈሸለኒ ወረ ክነግረኪ
0: ራይ ኣቤት ድምፂ ዶ ሰሚዕ ሓቂ
1: እንታይ ኣቱም ሰባት ትኽክል ንክሰሚዐኽ ትኽክል ክሳይ ንግበርዶ ንኽድልዕልናይ ወረ ሓልፈና እዚ ግን ቀሲና ክንዕልሉሉ ኢና
0: እወና ነ ሓልፈና ንርክብ
1: ኮይኖማዮ ንዑስከታ ዓዋናት ቁርብ ስ ክትሓስቢ ትኽእሉን እቲ ርእስኹምሲ ክሓስብ ይኽእል ዶ
2: ኣምና ካብዛ ሓሊፍና እንታይ ክንገብር ከም ዘለና ዋላ ክርዳእኒ ይከኣለና
1: ምሽቲ ኣፍካ መሊእኻ ከኹም ኢልካ ክትዛረበኒ
2: ኣምና ምሽቲ ካብ ትብልዎ ኮ ሽንቲ ክትብልዎ ተመራፂ እዩ ነይሩ ማለት ከም ርእቶ እዩ
1: ኣታ ርእቶ ኣየድልየንን እዩ ነዚ ምግናስ ተሓባቢርና ብፅፉፉን ብውሕሉሉን ኣገባብ ክንገብሮስ ንላዘብ ንተሓጋገዝ የድብለኩም ዘሎ
2: ኣነ ዝመስለኒ እኮ እዚ ንብሎ ዘለና ብፍፁም ዝግነዝ ኣይመስለኒን
3: ኣይትሰምዑን ኢኹም እምበር እዚ ዳ ማዓዝ ኢና ተንቢህናልኩም
1: ንዓይ ንገና እዛይ ሳ ተንቢህኩምለይ ነርኩም
2: ዓምና ከም ሕቶ እዚኣ እቲ እዝንኹምሲ ዳቢስታ ጥራይ ዲኹም ትሰቕሉሉ ዋላ ዝትጥቀሙሉ ኢኹም
3: ኣነ ብወገነይ ንክልትኡ ዝጥቀምሉ ይመስለኒን
1: እዚ ኸ እንታይ እዩ ሰተታ ካብ መጎጎ ጣይታ ድ ውፅ ወይስ ከምድሽ ወረ ጥራየ ዝክበሉ ስዑ ነዚ ሰብ እዚ ከም ዝዳኸም ንግበሮ ተሓባቢርና ሽዑ ምስ መተ ቀልጢፍኩም ፊስካ ትነፍዕለ ስከ ፊስካ ግበሩ ትኽክል ሽዑ ግን እዛ ኣቢልና ናብዛ ጉድጓዱ ንስኮ ኪኑ ሕጂ ኪኑ
2: እንታ ሰብኣይ ሲ ዘይሰምዕ ንኽድበል ዕድልና ንፈት ንበርታይ ደኣ ክንገብር
4: መዓልካ ምእዙዝ
5: ምእዙዝ ጥራይ ዲኸ በሊሒን መስተውዓልን እምበር
4: ንሱ ድኣቦትኡ እንድዩ ኣዘራርቡኡ ኸ ከመይ ድዩ ድመሰጠኒ
1: ምናብ ይፅናሓልኩም ነገራት ይኸርዮም ዘለዉ ናብ መፍትሕ ንኺድ
5: ከመይ ማለት ተር ኣለዉ
1: ይተር ኣለዉ ደኣ ይዕፅቑ ኣለዉ ይግሕሸር ኣለዉ ኣዝዮም ይዕፅቑ ኣለዉ ማለት እዩ
4: ርግበል ከመይ ዝከስብ ሓግለፀልና
1: መይቲ ወዲ ኢልካ ዓለበኻ ትቕርብ እሞ ብልድ ኢሉ ግራቱ ክኩስኩስ ይፀንሐካ ተማዊቱ ዓራት ሒዙሎ ምስ በልካዮ ኣፍካ ማይ ምስ መልአ እዋ ብድድ ኢሉ ክስዕስዕ ይፀናሓካ ጉዳም ትርኢት እዩ
4: ተማወት ብክልተ መታልሒ ከም ዝሓለካት ናበይ ድሕርሕር
5: ዘረባይ ንደልን ኢና ተልእኹካ ብግቡእ ፈፅም
4: እወ
1: ኣዳኺሞም ኣለዉ ሜትሮ ዓለባ ጌርካ ልክዕ ከምዛ ክዕሶ ጥቕልል ኣቢልካ ብጉድጓዱ ምእታዊ ሕጂ
4: ኣዝኻ ሰነፊኻ ንዝዘይጠቅም ነገር ኣካቢልካ ክትነግረና ጥቕሊል ኣይተፀብኹኻን
5: ሽለ ሰብኣይ ከዓ ትመስል ካባኻ ህፃን ቆልዓ ይሓይሽ ትርእስኻ ፃዕዳ እግሪ እዩ ዋላ እንተ ንግንጥለካ እውን ብርእስኻ ምኸድካ
1: ቅድሚ ደቃይቅ ግን ኣብየት ብልሒ ኣብየት ናኣዳ ገበታ ናኣዳ እዩ ነይሩ ኣበይ ዳኣ ተሸሪቡ
4: ስቕበል ሰነብ ሰብኣይ ከማ ናይ ፍትወኒ
1: ኣብየት ሕስረት ይቐኒ የለ ይበሉ ይቐኒ የለይ
5: ንእስኪ ትጉዕ ንእስኪ ከመይ ዝኾኑሉ ዝኾኑታት
4: ካብ ቀደም እኳ ኣነ ነገረካ እዩ

0: ነጊረካ እዚ ሰብ እዚ ናይ ኩሉ ሕማማት ክታበት ኣለዉ ኢለካ እስኻ ገለ ሰማዕኸን ኣይተረዳእኻን ጠቕሊልካ ዋ
1: ስምዕስኪ ክሳብ ክንዲት ነብሱ ክከላኸል ዝኽእል ክታበት ከማዕበል ይኽእል
0: እዚ ብቐሊል ዝርአ ሰብ ኣይኮነን ንሕና ግን ኣቃሊልና ርእናዮ
2: ንዓይ ኮይኦም ዳሓሚኑ ደለዉ እዞም ሓመይቲ
1: ጉዕይ እሙ ዝኹኑታት ግልል ናተተኻተልና ይሓይሽ
0: ዝብላዕ ዘረባ እዩ ንዓ እንከዓ ንዓ ገናዛይ ንዓስከ ንሕና ኣብዚኣ ትብፃሕ ኣላትና ኣብኣ ብፅሕና ክንመፂና ስጋብ ዝኾነ ድኸውን ግን ነስኻ ኣብዚ ፅናሕ ኢኻ
2: ኣበይ ኣብዚ በይነይ
0: ተስማዕ ኣብዚ ትማል ዝገነዝናየ ሰብኣይ ኣሎንዶ ከነ ምስሊ ማእታን ከይድና ኣልቀስ ኣቢልናሉ ክንመፂና
2: መልቀስ ዳ በዛ ዓይነይ እንዲያ ክትወፅ ደልያ ደላ ኣነስ ከይደ ነዝሓወይሳ ኣልቅስ ደ የብለሉ እቲ
1: ሓንዳ ንባዓት ንባዓት ነብስካ ክትንብዓላ እንዳ ፅቡቅ ጌርካ ንክዳቲ ንኸድ
2: ኣብየት ምሳይ ዲኹም ዓምና
3: ምስ ነብሰየ ምስ ነብሰየ
2: እወ ግን ንነብስኻ ስከተልቅሰለያኻ ክትብሉ ሰሚዐ ነይረ
0: ኖኖኖኖ ከምኡ ይኮነ ጥራሕ ክድ
2: ክትካዱ
3: ኣንታ ክዱ እንዳ ክድ ክንከይድና ንሕና ምለካ ኣለና
2: ደደደይ ፀኒሑ ግን ቁሩብ
0: ዋ
3: ስምዒ ጉዒ እዛ ጉዳይ ናብ ዘፍጠትና ትምለስ ዘላ ከየል ክምትና ኮላ ንኽድ ንኽድ ንኽድ በጃኺ
0: እወ ንኽድ ንኣናይ
2: በቃ ኸድኩም ይ ዓረፈን ሰብኣይ ዓምና እዚ ዝዓርብ ሰብኣይ ኮነን
4: ኣሻሓት ትንፋስ እዩ ዘለዎ ነብስኻ ውፅእ ናባኻ ከይግምጠል ዓምና
2: ዋ ንዑባ

0: ብዝቕዳዩ
1: ኣዝሙር ወጀኒቱ ረቢ ነርአኒቱ
2: ሸማዓት ልብራሕመቱ ስራይ ግን ኣሞቱ

0: ማሻአላ ማሻአላ በግርመት ማሻአላ አለ ነቢ
1: ልባቼ ምግባይታ ምን እላ ተዓበ ሓኮ ተሓገለት የኒ ዲ መባይላት ክንዲ ብግንሓ ለዓበት ወላ ግርመት እለ ለኣግዲ ኣዋሊ ለግርመት ናየ ሓጠርታ ሓረ ይሕልባቼ ንሕብር ኮፎ ከም ሰልሳዊ እግል ተኣምር ብካ እዘ መሰለን እላ ዳፉር ትትበሃል ሰምዓ ለይክን ወእላ ሕሳል ትትበሃል ርያል ትበሃል እሊ ወእሊ ክርሲ ወግድም እሊ ትብላ ወላ ሓሪረታ ላ ሓሪረታ
0: ማሻአላ ማሻአላ ሰላ ዓለ ነቢ መራ ግርምታ ምናተ ኣና ክል ኣክል እላ ምስል ከተወያ ግል እውዳ ሓዘለይኩም
1: ክል ኣክል ላ ናታ ሕልብ እየ ፃተ ትሓዝያ ሓረ እየ እግላ ንሳምሕ ጋለ መደፍ ሕውፅ ግል ትሕረድግና
0: ይሄ ብስላሚቲ ደይቦ ኣና ኣከላት ግል ኣብሽልክን ትበስ
2: ሓልቶየ ፃዕዳ እንቲ ግለ ወለትኪ ክለ ኣክል ኢላ ግተውዳይ ሓቆት ሓስብለየኪ እግለይ ማሓትታት ውድ ብል ግል
0: ኣብሽርክ ሰልማ ወለች ኣዘ እሊታት መተራጃ ግንዳ ኣዘምክን ምኑ ኣና ጉሩሽ እንደባዝሓዲብ ይኮን እግል ተኣምረ ሓበን እንዳሓዘ ይኮት ጉሩሽ ሓቐናቕሰት ምኘ እግል ትፅደያኒቱ
1: እንቲ ትምነየት ሕች በስ ለላ ትሓዘ ሓሪር ሓጠብ ወድዕ ጎኖ ወትኮበት እለበስ እምፅ ወላማ እግላ ኣንሳሕ ዳሌና ንትገብእ ስቤዘት እግላ እዳል ወስክ ሓደ ንሪኢ
2: ሓልቶ ኣነ እታ ሸቅየታ ግልእስ ደየክን ትግል ይበለክን ለሸቅየተ የእምር ወበዓል ማል ነገኮ እማል ግልእስ ደየክን ትግል ይበለክን ንዝሩፍ ቃብያታ ይትን ኣነ ላኪን ምወደ ግልክን ዓፈየክን ኣበላዓክን ወእሰተየክን ውሕላይ ምንትሓዝየ ሓልሓይክን
1: ብሕላይ ክዲ ይረሃዳ ሕላይ ማ ተእምሪ ሕልብ
2: መጋኮ የእምር ሽከር ሽከሪና ወሽከሪና እንደት ወለቢና ፋርሰት ወለት ፋርስ ጥያረ ደዋሽ ኣባይ ዳገነቱ ዓውቴ ባሸረቱ
0: ንሓርኪ ልደባእ ሰልማ ወለጀ ኣዘ ሕላይ እንዳ ኣዘምነምኑ ኣና እሲት ሕልያይት ግለምፆ ትግል ተኣምራ እዛ መሸቕልና ነ
1: ትሌትሕልያይት ምን ያው ንዓልማ ኣለት
0: ጆከትዕጭ ሽወየ ምንቲ ሄታ ኪታ እዩ ትዝዓለ እዛ መሸቕልና
1: ብስሚ
3: ላሂ ኣመለይኩም እየ ሃያ ከማ ሃያ እውን ዕሊት ኣለየ እውን ምስተል ተሓዘ ለየ ከገብሆ ክነበራት ከምና

0: ሓራይ ሓቆ ኩሉ ኢሉ ዕዲ ኣትናጣቱ ግል ህዳይ እሉ ብንኮርታ ብንኮር ክመል ብንኮርታ
1: ኣ እላ ከምዚ ዓዶን ዘንቤለኒ ይኮን ኣሸም ህዳይ ኣለምና እዚ ግን ህደ ይኮን ንህዳይናማ ቀዳሚ ስኒኢሉ
0: ስብሓን ኣላ ቃድር ት ከባርከላ ስኒአና መለ ሚት ሉቢ ሰነካ
1: ሓዳር ሕነልያ ምሊ ባረት ወረት ናስር ግና ደደ ንዳል ለ ወረት ሕተ ግልብስትል እማ ረቢ ርሓም መግለይ ቃውየ ካእተ ወቦሃማየ መስኪን
0: ሓቂቀት ሰና ኣምረ ከማሻላ ወትባረከላ ያዕኒሉ ውዳይ ስንቱ ማምት ሜ ውዳይ ስንቱ ሉ ማሚ
1: ኣዩዋ ሰነለይ ካሓዳር ውዳይ ስንቱ ምናታ እምዘተልጠለቀዲምና እለ ወለ ሕቼ ቀለው ግን ደግላ 40,000 ናቅፈ ህበኒ ይልበኒ እለ ክፈት ግብ
0: ከማሻ ላ ወትባረከላ ወለ እንተ ረቢካ ሓምት ክምል ቀልወት ይኮን ያኒ እለ ወለት እለ ምን እገራ እስግ ጭጋራ ድሃብማ ወሻንሻንካ ምስእነ እንተመለይ
1: ሓዳ ሓዳርከወት ከይድልጋ ማል ምንመር ትረከብ ግልምድ ይግሊታት በዚ ቀለው ከም ዓርት ሓር ንወሰዶ ድዩ እዚ ሕለመኒ ድ ትመስለካ
0: ኣየ
1: ኣወል እቦ ወራተ ህዳይ ግነቕናስ ዋሃለ ህዳይ ከም ሰልታማ እግል ማስተቅበለ ለገብ ሓጃት እግሉ ግን ይደግላት
0: ይሻል ጀሚል ጀሚል ጀሚል መለያ ናመ በስ እዳላካ ዓልኮንዱ ይኮኒ እሊታት በስ ሃለ መለይ ሃላ እሲ ጦሮት መላሂና ቀለው እግል ትዛበ እንደትበ መለይ ምን ደካኪን ወምን ኣዳም ሰላዲኦታትሉ ረፍዓ ብላካ ከቀላ ወረፍዓት ቀዒረት ወግላ ናስ ያኒ በለይ ኣነ ክና ዲን ተለየኮ ድፍዖት ኢለቶ ወናስ ሄ ከም ሲናት ወስቲናት ከም ባትሓቱ በስ ሞራዊ እናጣብታ ላሚታ ግን ጣርጥር ብላካ ወሕና ቤከን ነገቢ እሎም ግናት ዓረት እምብል በሳምና ቀድተለ ሳምና ቀዳ ዴና ከማለት ብለ ሌቀልበስ መሻክልቱ
1: ከይምበሉ ከይምበሉ ከይምበሉ ከይምበሉ ቀለው ኢልድት እንሻላ ስማናዳ እሊ ቀለው
0: መለይ መለይ ኣወል እተ ማንፍዓት ላቱ በስ ያዕኒ ማንፍዓት ቡ ኣወል ግለ ቤት ጀላላቱ ወሓርማ ሄ ፈንቱ ክሜ ለዓረሮቱ ወለካነኖቱ ወለሓላወዮቱ ሓላወዮቱ ሕብሩ እብሃረቡቡ ወጎኖሁ ለግርመት ለናዩ በስ ተእትፈክር መለይ ጀላልቱ ክማእለ ቤላካ ምናታ እሊ ያዕኒ ድሩሪቱ በህለት ይኮን እንተ ያዕኒ ሒለት ብከመንገቢ ወማል ብከመንገቢ ትወድዮ ወሒለት ኣላብከ ምንገብሄ ላቃስባካ ዲቦ ለቡን እንተ ሒላትካ ትወደ
1: በስበስ ኣናማ ግለብልልግለብልልኩ ምንታሃገኮ እግል ሕሙም ሓፈይኩ ወምን ኣዘምኮ ማልዮ እብደኩ ፃብጠለምን ይ
0: ምሽክለትተ ምሽክለት ኣደት ሓንቲ መለይ በስ እንታይ ብዙሕ ይትሻቀለብሉ ለቡና ተሰተን ኣንታድን ዝገማሚ ንትገማሚ

0: ንብል ኣላ እ
1: ኣይዋ ተለዊናይ ሕብር ሰማት ሕልብየ ፈጫሓላ ሳዕር ሳዕሮ ቀይሕ ፃዕዳ ፀሊም ወወድዕ ሓላ ሕልብ እሊ ዲባ ሕላ ጠምካቡን ገብእ እባ ግርመት እባ ግርመት
0: ሰንግርምቶ ሰንግ ያሰላም ኣነ መእላ ሓዘ ምንክሎ እዩ ካመቶ እላተ ንወሱለ ፍክረት እላ ሓዘ ኣልኩ እዘ ንወሱ በስ ብለክለ መክዘን ፈትሓናዊ ምንገቢ እንትኖ እሱ ትገሰ ይትውቱ ሽቁል እንስ ይኮን ያለ ፈጨ እሊ ተለዊናይ እሊ ሸግራይ እንተትብኢለን
1: ለቅለው መረቃል ሰበት ገባ በደልቡ ነነብት ኣፎ ብሓጠብ ኢነ ነብት ሓረ ሓጠም ምኑኩም ከሰብና ቆለውሉ ንዛበ ወዛቱ ግል ምንዛበ ኣለና ኣነ ኖ ሸሸቂ
0: ይሸቅዮ
1: ይሸቅዩ
0: ኣብሽራ መጨጁ ከጠናለ ጁኩ ሓሪር ምስል ክለጥዕም ለነቢር ቤለክማሚ ያሰላም
2: ያ ጀማ ኣሰላሙ ዓለይኩም ኣነ ሰማዕኩም ኣልኩ ፍክረት መረሰኒተ እዚ ርኢኩም ዲብለ ተልቨዝዮን ዳኣየት ኣው ኣተኣምሮት ግሊ ደግልከተ
0: ያለ ጀማዓተልኬር ቆለው ሓጠቡ ሓሪር ብዓውል ቀሊል ትበ ምንገቢ ንሱ ሰንሉ ዘበገናያ ላኪን መለ ዘከየት ጋመ ቆፁብቱ ላዓውላ ደዓያት ምን እዘስለና ኣተኣምራ ነባስ ክለይታ
2: እሊ እሙር ምን በዲሩ እሙር ሕጉርቱ ዲብ ሓተ ፍሬታት ናይ ሓጠብ ኣው ናይ ወደእ ሓተ ዝዓት ሓተ ዝዓት
0: ኦሮት ናዕቅፋ ሕናት 20 ፍሬታት ሓጠብ ኦሮ ናዕቅፋ ግንክሶ ብህቱ ትሓቴ መለ ውዕላ ምን ከሌና ላዓመቸለ ምክር ለናያቱ ሓይስ
2: ዝብያናለናሕረዩሕና
0: በሰ ዘለዋሪና ንሕዘትዎ መካይን
3: ኣብ ስተ ግልቤት ናይ እለ ወለ ሓጠብ ወድዕ ገኖ ኩሉ መስሊ ሓጃት ለተሓዘየና ሃላ እንሰር ሓጠብ ሰኒ ይረከብና ኣዚ እንቱም ኣብ ስምሖ ግልን ወሸ ግሊግስ ኣብ ወየ ምናቁርዶ ተምፀግና
4: ስብሓናላ ቃድር እምስተን እንቲ በስለ ወለ እምበልእሊ ቀለው ኢተተሃደለ ትብል ሂጋ ዲበና ሸፍኪ ምገኪ
3: እም ኣነ ማሚ እግል ወላቸ ለተገርም ነወሸ ኣምራ ኣዚ እንቱም ያ ሰደውኒ ያ በረግቦምኒ ኣነ እግል ወላቸ እንደሰለፍኮ እንደከለፍኮ ላዝም ወደግ ለግል ተኣምሮ
4: ሚኒ እንቲ ከም ብጎሪ
3: ኣና 10 ኣልፍ ብጎሪ ወለ ብዕት ሓጃት እየ ንወስኩም ተከምሉ
4: ሃገድም ኣብይት ናደል ትበይ ሞድነውድ ኣበና ተለሰላዲ ተርበትዮ ንሸእተ መመገድ
3: አልሓምዱላ ሰናይ ረቢ ሰከሪኩም ንጉሩሽ ላቱ ኣመፃግልኩም ኣዘ ላኪን ሽፈጉና ሓጃት ብዙሕ ተኣርፍ ምን
4: ዳሓንዳሓ ምፅያ እንት
3: ምፅያ
4: ታዓብትሉ ስብሓንላ
0: ያላ ጀማዓት ልከር ሓጠብ ሓጠብ ቀሊል ልትረከብ እግል ግርመት ቤት ኣዋልትኩም ሕረወክረውኩም ምራትኩም ሓጠብ እግል ዓዳትኩም ሃ ጀማ ሓጠብ ዛበው ኣስሊ እለ መካይን ንወሱሉ ብላ ከባ ኖሩ ሓሊብ ያላ ጀማዓት ልከር ሓጠብ ሓጠብ ሓጠብ እግል ግርሜተ ከራ ተክተለካ ሓጠብ ዛበ በለ ሰብ ዓብታ ያላ ጀማዓት ልከር ሓጠብ ሓጠብ ሓጠብ ሓጠብ እግል ግርመት ቤትኩም ኣዋልትኩም ናይ ዓዳትኩም ሰርጎ ሕረው ወክረው ኩምራትኩም ያላ ጀማ ሓጠብ ሓጠብ ሓጠብ ያላ ጀማ ተልከር ሓጠብ ሕረው ወክረው ኩምራትኩም እግል ግርመት ቤት ኣዋልትኩም ሰርጎ ናይ ዓዳትኩም ሕረው ወክረው ኩምራትኩም ያላ ጀማ ሓጠብ ሓጠብ ሓጠብ ኣምሉ እትከረአና ማመድሓና ጀማ ሓጠብ ሓጠብ ሓጠብ ሓጠብ ሃላ ሓጠብ ሓጠብ ሓጠብ ሓጠብ ያላ ጀማ ወደ يلا يا جماعة الكير ودع حطب يا ده الكلام يا يلا قل قرمت بيت أبياتكم سرقوا عاداتكم يلا يا جماعة الكير حطب حطب حطب يلا يا جماعة حطب يلا يا جماعة حطب يا حرو وكروكم مراتكم قل قرمت بيت أوالتكم حطب حطب حطب يا جماعة يلا حطب يا أخوانا حطب يا جماعة الكير يا ሓጠብ ኣኸዋነ ኣሰላም ኣይዋ ሓጠብ
2: ሓጠብሱክ እንተርእከ ደዓያት ኣወይን ኣተኣማር እዩ ተምርኒ ኣምሪ ለካ ኣወል እሊ ትርኢ ለ እሊ ሰርጎ እተለገርእካ ትሰርገዩ ወክመ ሰማዲ ትወናዘፉ ዋሰወትካ ትወቀለ ክትተገበ እንዘይኮኒ የላ ሓጠብ ሚታ ሚታ ሚታ ምን ሳምዓካ ሸከሱ ምን ሳምዓካ
0: ማሰርጋ ላ እታማ ደ ብሄለኮ ክግል ሰርጎ ይኮን ዓለካ ብሂል ብካ ምንገብ ገበይ ልህቱ ዝዘበባ በስ ብሂል ስለ
2: ሰኒ ብየ ኣወል ተማ ኣምለ ክርንከት ሓሳሒሰ ርኢከ يلا هضم أمايلة هزم.

0: ኣበባ ኣታ ኣበባ ንኣኸ ንዲ ኣበባ
1: ይህተይ ድሓና እንዲና
0: ኣበይ ኣለውቶም ደቅኸ
1: እንታ ኾን ከኣኻ ኸተኣከቡ ኢልካና
0: ኣበይ ኣለኹም ሞሳእከብኩም መቸም ዘረባይ ካብ ደይ ሰማሕ ነዊሕ ግዜ ኢኮይኑ
1: ወይ እንታ እተይሃለውሉው እዚ
0: ህፁፅ ግዜ ዝህብ ጉዳይ ስለ ተረኽበ ኩሉ ኣባል ዛ ስድራ ትተኣከቢ ኢለ ትእዛዝ ኣመሓላለፈስ በይኒ ክክፀንሐኒ
1: ሃና ኣብ እንዳ ኢንተርነት ኣለኹ መፃኹ ኢላትኒ ሮቤል ከዓ ደቂሲ ፀኒሑ ኣተሲአዮ ናሃለ መፅእ ፌቨን ትምህርታ ቋሪፃ ተሸቂላ እኳ ትመፅእ ኣላ
0: ሀ ትምህርቲ ክቋሪፅ ክምፅ ኢልክ እያ
1: እንታይ ደኣ ክገብር ንኩሎም ምሽኢልካኒ
0: ይ ምህሮ ዘይምህላው ክሓስብ ኣበባ ኣብዚ ኣበባ ኣበባ ምህሮ ቋሪፅካሲ ይምፃእ እዩ
1: እሞ ብዘይካ ፌቨን ዘይበልካኒ ወረ ተሸቂላ እያ
0: ወረ ተሸቂላ እያ ተዘሪብለይ ኮይ ወይ ኣነ ጓል ይሓሸካ በጀካ ኮ ኮሎጆ ዝኣተወ ደይብለይ እንታይ ቦ ክትገብር ምህሮ ካብዘይ ፀገበት ሃደር ተወሊዳ
1: ንሱ ሳይ ንሕሾ ኢና ሓምቆ ንሱማ ግደፎ እንታይ ኣፈርኩቡ ኢኸ ተረኺቡ
0: እዛ ኣፈርኩቡ ደይኮነ ጋማርኩቡ እዩ
1: እዩ ባባ ድኻ እንዲኹም
0: ወይ ኣነ ጓለ ቦቂፃ ዶም ፅያትኪ ንኣኹ ኮ ደይበልኩ
1: ኢልካ ኒኢኻ መልሓስካ ይትቐይር
2: ድሓን ሕጂ መፅአ እንዴ እንታይ ተረኺቡ
3: ይሀ ድሓ እንዲና
0: ንዕስከ ትበርኒ እንተሓዊ ክተመልሲ ደቂሱ ኸይከውን ተስእ እዮ
4: በጃኹም ጅዑ ተኸሊስና እኩላና መሃቡና ካልኣይ ክፋል ደሩም እየ ደሩም እየ ክንቀትላ
0: ኮፍስ ክበል መን መስ ደቀሰ ኢኻ ክድቅስ እዛ ጉዳይ እዚኣ ኸይተፈትሓት ኖንቸ ደቃሰ
5: ሎሚ ኸ ናይ ምንታይ ጉዳይ ተረኺቡ
0: ቢንያም ሓውኹም ድሕሪ ወርሒ ክመፅ ኢሉ
5: ይህ ሞ ክመፅእ እንተበለ
0: ኣታ ክንደይ ትህወኺኻ ኣውዳ ናባ
3: ኣታ ኣባ ንክመፅ እሞ እንታይ ኻ ክትምለ ኣላ
0: እሞ ስምዑ ናባ ቢንያም ወደይ ብዘይምምርዓዉ ኩሉ ኣባል ዛ ስድራ ዓፅመ ስጋን ዘይሓመመ የብልና ካብኣነ ሓሊፉ ሲ በዓል ቤየን ዓርከይ ከማን ድቃሲ ኢኖ
4: ሓቂኻ ባባ ድቃሲ ኢናዎ ብኾፍና ንሓድር ኣለና
0: ድቃስካ ድቃስ ዓባቅ ጤል ትኹን ብሓፂሩ ቢንያም ወደይ ንሓደ ወርሒ እዩ ዝመፅእ ዘሎ ስለዚ ኣብዘን ሰለስተ መዓልትታት ኩሉ ኣባል እዛ ስድራ ጓል ክትደልየል እያ
4: እንታይ ትኸውን ጓል እያ
0: ኣብቲ ግራት ናትጉልጉል
4: ኣይ በየናይ ግራት
0: ኣብ ርእሲ ዓዲ
4: ኣብ ርእሲ ዓዲ ቤላ ቤላ
3: ኣታ ኣባ ደቂስ እኮ እዩ ዘሎ ክሳብ ሕጂ ዘይተባራበረ
1: ሓቂ እዩ ሕጂ እኳ ይኣት እዩ ወይ ወደይ ድቃስ እኳ ዘይፀገበ
0: ሶይ ወይ ኣነ ወደይ ካልክ ክፅየልና ዲ ሓዲሩ
2: ዋ ኣታ ኣባ ስቕልካ እንዶቐፅለልና
0: ወዲአ ኩሉ ብዚኣ ዘሎ ንቢንያም ወደይ ጓል ይድልየሉ ብላ ኣለኹ
5: እሞ ንቢንያም ሓወይሲ በዓል ሮቤል ሃና ጓል ክደሊሉ
0: እወ ንሕና ንስታ ቤተን ንስኻትኩም ከዓ ንዓኣተን ትፈልጡ
1: ሓራይ ነንፈልጠን ሃየ ንዛርብ
0: ራይ ገርም መበገሱ ክኾነና ብየን ዓርከይ ምብላዕ ምብልዑ ዝብእ ዓድና ይብላዕ እዩ ከመይ ዝኣ ዝመሰለት ጓል ሓወይ ኣላትካ እኮ እንተበለኒ ዓሻኻ ዳ ኣድለ ወደይሲ ዝብኢ ይኮነን ኢለ ዮ
1: ኣብ ኣፉ
0: ኣሻ ዲ ሓድገ ምበር ብልበይ እምበሪ ኣነ እኮ ግርም ዝብለኒ ንወደይ ጓል ደልየ እሞ ጥዒት ቆል ዓደለ የለይ እንታይ ኢልካ እዮም ጓለይ ጓል ሓፍተይ ጓል ወዲ ሓወቦይ ኣላትካ እስከ ረእያ እኳ እዮም ዝብሉኻ
3: ብቐረባ ንዝፈልጥዋ እምበር ንመን ዳኣሙ ክብሉካ ደሊኻ
0: ንዓይነን ጨዋሳ ብለቆታ ስለምንታይ ድኣ ጓለይ መርዓ ዶንጊዋ እንተይልካ እዮም ወደይ ወይ ከዓ ወዲ ሓወይ ኣለዎ ዘይብሉኻ ብልኣ ትፈልጥዎን ኣለዋ ዶ
3: እሞ ጓል ኣበይ ፍሳሓ እዛ ጎረቤትና ኸ
0: ፍሳ መን ፍሳ
4: ፍሳ ኒኖ
0: ኒኖ ዋ ንሱ ደኣ በረቀረዩ ዘሎሲ ምዛይ ክዋሰብ
5: ኣታ ባባ ብዛዕባ እታ ቆልዓ ንዛረብ እምበር ኣቦኣ ሰኽራ ምዃኑን ዘይምዃኑን እንታይ የገድሰና
0: ያ ካልእ ዳኣምፁ ጓል ከተምፅእ ኸለኻ እንኰላይ ንስድራ ኢኻ ትምርዖ
4: በቲ ግምጣል ናይ ገዛውትና ዘላ ኣቦኣ ኸማን ቀደም የሞይቶም ኣዲኣ ኸም ዝመስለኒ ሓዳሽ ሽማ ዓባይ ጓሎም ኣብ ካልኣይ ክፍሊ ሞኒተርና እንያ ነይራ እው ክትፅብቕ
5: ሓቁሎ ኣነ እውን ፈልጠ እየ ጥዒቱ ቆልዓ እያ
0: ሓዳስ ኣቤት ኣቤት ጭካነ ኣታ ምንታይ ኮይኑ ውዒሉ ዝወደይ ሓዳስ ድኣ ኣብቲ ኮማ ውየ ትፍርደ እንዲ መውዓላ
3: ገዛ ብላ እንድዩ ኣውዳ እንተይ ትገብር
0: ክትናገር ኣይልሸንሳ ዘለዋ ነግራም እንድያ ተዓልያ ሰበብ እኳ ይሳጓ
2: ተዓልያ ሰበብ እንታይ ማለት ኢኸ
0: ከም ዓልካ ነገር ማለት እዩ
1: እሞ ጓል ትዕበ መሓዛይከ
0: ኣበባ ዋ ብሚካኤል ለክጥፈል እዮም ነቲ ኳዕና ንወደይሲ ጓል ትዕበ
1: እይ እንታይ ድኮይነ እያ ጓል ትዕበ
0: ትዕበ ድኣ ጥዕና እኮ ዘይብላ ኣይ ብኣዝማን ብሽኳርያን ከይደቀሰት እንድያ ትሓድር
2: ባባ ብድዓ የድልን እዩ ሕማም ከዓ እኳ ኣይመክሕን እዩ እዚ ሕማም ድማ ዘሰክፍተ መሓላላፋይ ኣይኮነን
0: ሀ ካልእ ዳኣምፁ ትዕበ ክስዕል ኮላ ኮ ዓዲ ኣትሕድ
4: ሓቁሎ ባባ ብቐዳማይ ብኣብቶቡስ ናብዚና መፃና ኸለና ኢላ ትስዕል ኣላ ኩሉ ሰብ ማዕፆ ክፎቶ ክፎቶ ምስ በለ ብፊኒስና ነጢርና ክንወፅእ ቁሩብ ተሪፍና
5: ኣታ ከይፈለጥናዮ ፎቶሪኖ ግዲ ጀሚሩ እዩ
0: ፅሉ ኣይቁም ነገር እንዳኣሉ ስምዒ ዝገብእ ኣበባ ንምብራቅ መሓዛኺ ሓንቲ ፅብቕቲ ጓል ሓዋላ እንዶ ትብሉ ይነበርክ
1: እፈልጥ እንታይ ነጋር ደልየሉ ንሳ ደኣ ማዓት ፅብቕቲ ጥራይ ወሓለን ለባ ምንከ እምበር
3: ኣቲ ማማ እንታይ ደኣ ሞ ኮለል ተብልና
1: ኖኖኖኖኖኖኖኖ እሳሳይቲ ኾኖኒ
0: እሀ ዕዋላ ድያ ካል መእሰሪኣ ዝበተ ክትከልቢ ኣልክያ
1: መንኮም ኢሉ እቲ ፀገም ናይ ኣዲኣ እዩ ኣዲኣ ኣይተጥቡን እያ
4: እሞ ኣዲኣ ድያ እንዳሳራ ሰረት ክተጥቡ በላ
0: እዚ ኣባሕማ ንብል እያ ኣደ ድኣ ኸማ ክትኾነት እያ እምበሪ ንሱ ክኮ ነዞም ኩሎም ደቀይ ክክልተ ዓመት እንዳጥበኽ ይክዕብኽ እዮም ጃሕጃሕ ዝብል ፀባ እዩ ዝነበረኪ
1: ከመይ ደኣ እንህለዉ ድማ በረውር መስሉ ብቆልዐኦም ከለዉ ኸ ሓንቲ መዓልቲ እኳትኹን ርእሰይ ሓሚመኢሎም ሕክምና ሒዘዮም ከይደ ይፈልጥ
3: ዋ እንታይ ትብሉ ኣለኹም ካብ ሳይንስ ወፃ ኣባይ ንዛረብ ኣዲኣ እንዳሕዘይተጥቡ ኮይና ንሳይ ተጥቡን እያ ዝበለ መን እዩ ድሓር ድማ ፀባ ዝፈጥሩ ሆርሞን እኳ
0: ኣኽለኪ ነዲኣ ስሕማም ሕር ስምሃረ እንታይ ትግበር እዮ እዚ ናይ ሳይንስ ጉዳይ ዘይኮነ ብግብሪ ዝረኣናየ እዩ
5: ቤላ ሓደ ነገር ዘኪረ ጓሎቤ ኣብርሃኸ
0: መን ኣብርሃ
3: ሙሴ ላሓ ወይ ነቶም ጎረቤት ድሓወ ቦይ ተኽለ ዲኻ
5: ብራቫ ሃናሓፍተ
0: እንታይ ዋ ኣብርሃተን ሰለስተ ደቁሉ ደይተመርዓዋ
5: እዩ ሞ እንተ ዘይተመርዓዋ
0: ኣታ እምበር ዶ ቀልብለኩም እዩ እንታይ ኮይነ እንዴ ደይተመርዓዋ ስለምንታይ ዶ ኣብ ገዝኡ ተኣኪበን ኣለዋ

0: ይምልከተና ሕራይ እንተኾነን ዘይተመርዓዋ
1: ኣብ ባህርያቶም ወይ ድማ ኣብ ዓፀሞም ገለ ኣበር ኣለዎም እምበር ካብ እንፅብጥ ኣሎ ድዩ
2: እንታይ ማለት እዩ ዓፅሚ ዳቦ ይብርሃ ዓፅሚ ንሓኸለ ድና ደሊና
3: እየ ባባ ብኢኸውን ኣይትዛረብ ኣነ ከም ዝመስለኒ እታ ብኽሪ ጓሎም ጥዕና ስለ ዘይብላ ኩሉ ሰብ ከዓ ተዓባይ ኮላ ከመይ ጌርና ነታ ንእሽተይ ክንሓተላ እናበለ ክሳብታ ሕሳስ ልደት ንመርዓ ርኪባ እየ ዝብል
1: እሞ ነቲ ቅጭን ወደይሲ ነታ ብኽሪ ኢኸ ሓሲብ ኩሉ ዓባይ ከላ ንእምንኣሳይ ንህብ እንተበሉ ኸ እንታ ክንብሎ
4: እቲ ቀደም ዝተረፈ ሕጂ ሃናን ከላስ ንፌበና ይተመርዕዋን ኢኻ ማለት ድዩ
2: እሞ ነቲ ዓባይ ኣነ ዘይምርዓዋ
5: ሓመድ ብላዕ ኣታ ማዓሲኻ ትልብ
2: ለባ ምስ ተምርዓኹ ብኸምኡ እንዲ ዓባይ ኣመርዑኑ ዝብለኩም ዘለኹ ርኢኻ ባባ ሓደ ዓርክና ምዕባይ ምዕባይ ተመርዑ ምሸት ምሸት ኣምሲ ተመፂ በቲ ገጂ ፊኢዳ ደሪዓ ትገድፎሞ ሕጂ ዓንዲ ሕቆ ፀገም ገይሩ ከይፈቶ ብእዋን ኣትዎ ኣለ
1: ንዓኻ ይትረፍ ዶኸ መርዕወካሲ ኣብቲ መርዓ ሃውኻ ብንዳ ሓሙና ከይተፅርፈና ሓቢእካ ይኽውዕ
0: ብጣዕሚ ዘገርም እዩ ንሕና ስሓንቲ ካብ ሓንቲ ነማርፅ ነዋዳድርና ኣለና እንዳሓድ ገንበስከ መን ይኣበር ኣልቦ ስድራ ኢልና
1: ዳሃይላትከ
0: ተናዋልድከ ክመርፃ መሰለ የብለንን
1: ቤና ዓርከ ደው ኢሉ ሓደራ ስለ ደወልክዎ ጓራ ኸቢልላይ ኣሎ ማለት እዩ ነታ ላህማም ጓሉ ዳ ኸይብለኒ በል ኣቤት ይኽደን ሄሎ በይነ ሰምዓካ ኣለኹ ከመይ ውዒልካ ኣይለስጊ ኣን ሃይለስጊ ወፈሊጠ እዮ ውከጓ ታነዋሓ ጓሉ ታ ፈረስቲ በስ ታጨጉርሳ መቐመጫ ዝበፅሕ ጓጓ ኣታበየነ ይይ እንታይ እቲ ካርኣ ኮለል ትብል እታ ፅብቕቲ ንዓኻ ትመስል ፍርቲ ዓይና ደይ ትብለኒ ብረዋፈየነ ሕጂ ግርም ቆርዓ ረኺብካ እታኸመይላ ዳ ትኸውኢላትና ነይራ ህዋይ ናትካ ይሕባእካ ክብሉካ ስባሕ ቆም እዮም የቐኒ ለይበይና ዓርከይ ኣብ ካሕሳኻ ውዕለኒ እወ ምሸት ኣብታ ንፈልጣ ንራኸብ ሕራይ ብሩኽ መዕልቲ ብሩኽ መዓልቲ ክብረት ኣበለይ ሕራይ ቻው ቻው ኣበባ ኣበባ ዓልል በይ ኣታ ዓልሊ ዓልሊ
5: ሓደ ገንበስ ዓቢትካ ዲኻ ዝፈለጥክዎ ዘይብለይ ሰኣፈይ ከፊታ ዕልልልል ክብል
1: እኮ እንተበትስ ዓሊል ክለኺ ዳ ወይ ኣምላኽ ጥዑ ነዚ ወደይ ዘይትፀቦ ዘይትገፎ ዘይትሓፅሮ ዘይትነውሖ ዘይትቐጥኖ ዘይትረግዶ ማዕቆኑ ቆርዓ ረኽሪብና ኣሉ ኣለና
4: ፅቡቕ እሞኒ ቢንያም ሓወይ ንንጎሮ
1: መን ኢሉ እኳ ፍፁም ኣይንነግሮን ኢሉ እዛ ምስጢር እዚኣ ዘውፀ እዛ ምስጢር እዚኣ ዝበተነ ካብ ውርሻ ካኩዕ
0: እሞ እንተባባ እንተ ነገርናዮ እንታይ ፀገም ኣለዎ
1: ተዘነገርናዮ ኸ እንታይ ፀገም ኣሎ
3: ናይ ምምርዓዊ መደብ እንተ ዘይብሉኸ
2: ኣብኡ ብሊጥ እንተሃለዎ ተኸ
0: እዛ ዘምፀናሉ ጓል ባህ እንተ ዘይበለተኸ
4: ባባ ደቂ ሰባት ንኸይምርዓዊ ዝእጉዶም ካብዚ ሕጂ ክጥቀስ ዝፀንሐ ካልእ ኣዝዩ ብዙሕ ምኽንያት ኣሎ
1: ቻላቻላ በጀካ ይተዳለኹን ኣይወሰንኩን መደብ ይብለይን ትዝሕበኒ ዶ ትደፋእ ነይረኸብኩን ካልእ እንታይ ኣለዎ
4: ኣሎ ውሽጣዊ ሕማም ማለት ስንፈተ ወሲብ ደቂ ኣንስትዮ ናይ ዘይምፍታዊ ሕማም ከም ዘለኹ ኣይትፈልጥን ዲኻ
2: ሙሴ እንታይ ኻ ትብል ዘለኻ ኣንታ ከምዚ ኸሎ ድዩ ሙሴ ኣነ ኻበየኖቶም እየ
1: ሂንታ ኣይትፈቶን ዲኻ
2: እንድዒ ክንፈቱ ኸይንፈቱ ኣበይ ምስ መርዓኹም ናሞ ክንፈልጦ
5: ሙሴ ወደይ ነዚ ተፈዊሱ ዶ ተሰሪዶ ዝብልዎ ዲኻ
1: ክላት ንበልና ኣበባ ኸዓ ኣባዕደ ምሄድካ ኸ ከምኡ ኣሎ ድዩ
4: ፌቡ ናይ ጥዕና ሳይንስ ተማሃሪት እንዲኺ ንዕባ ሓግዝና
0: እወ ስንፈተ ወሲብ ዝበሃል ኣሎንዶ ኣብ ክልተ ኸዓ ምቀል ሳይኮሎጂካልን ባዮሎጂካልን ሳይኮሎጂካል ዝበሃል ዘይንቡር ፍርሒ መንፈሳዊ ቐይዲ ሕዱር ስምብራት ወዘተ ባዮሎጂካል ዝበሃል ድማ እቶም ኣብ ነብስና ዝርከቡ ሆርሞናት ዘይክህልዉ ወይ ድማ ክውሕዱ ከለዉ እዩ ዘጋጥም
1: በሊ ትንበሊ ትበሊ ካልእ ኸይትውስኺ
2: ፌቡ እሞ መድሃኒት ኣለዎ ዶ
0: ኣብ ዓለም መድሃኒት ዘይብሉ ሕማም ዳርጋ የለን ክበሃል ይከኣል ብዛዕባ እዚ ሕማም ድማ ብዙሕ መፅሓፍቲ ተፃሒፉ ንድዩ ሕጅብ ዝኮይና ክንውድኦ ይንኽእል ኢና እቲ ቐንዲ መፍትሒ ግን ንኽልቲኦ መፃምድቲ ኮፍ ኣቢልካ ሳይካትሪስት ብዝህቦም ምኽርን ማዕዳን እዩ ዝፍታሕ
4: ብተወሳኺ ናብ ገዛና ሞ ክንምለስ ባባ ናይ ደቂ ሰባት ምርጫ ዝተፈላለየ ስለ ዝኾነ ምርጫና ንዑባህ ክብሎ ስለ ዘይክእል ዋላ ስእላ ደይ ንሰደሉ
3: እንታይ ስእላ ምስዳዳሊና ሎም እኳ ዘመኑ ዘመነ ቴክኖሎጂ ስለ ዝኾነ ብቢሮቻት እንዳተረኣዩ ከም ዝረዳድኡ ዘይንገብር
2: ሃና እዚ ኢሞ ቫይበር መሴንጀር ኒዮበልዮ ገዝካ ኣሸሊሑ ርእስኻ ኣገንግን ደውፃካ ዳሓር ንዓይ ጎስ

0: ተቃጥቡን ኢሉ ክማዓተና እዩ።
1: ኣቶም ደቂ ክመፅእ እንትዩ ንሶምን ምስጢር ማዕቋር ክትስእኑ
2: ባባ ፅባሕ ንጎ ብዝኾነ ምኽንያት ኣይደልያን እየ እተኢሉ ንእንዳ ጓል እንታይ ኢኻ ክትብሎ?
3: ጓሎም ንወድኻ ከም ዝደለኻ እያ ባባ በየነ ነጊርዎም ድዩ
1: እወ ዶባኣማስ መሰብ በለሉሲ ትርሓስኩም በልዎም ከም ዝበልዎ እንዲ ክነግረን ዝፀኒሑ
4: እንታይ
5: ሓት ገንበስ ሓቆም እዮም ዞም ቆልዑ ንቢንያም ንንገሮ
1: ብፍጹም ኣይትሕሰብዎ ክንደ ግዜ ድኣ ቢንያም ወደይ ሳብራይስ ክገብረኒ ሎሙስ ተራያ

0: ኢለካ ኣለኹ።
1: ባባ ነዛ ደርሆ ስባ ንመድገም ጥራሕ ይጠቀመላ። ሓንሳብ ሓንሳብ ካ ደርሆ ዓዲ ካ ብላዓና ኣብዚ ገዛ ኳ ጨንጭራ ፈረሰኛ ካብለይ ንበል ዓመታት ኮይኑ
0: በላይ በላይ በላይ ከይደ ከይደ

0: ቤን ዓልከ ጽብቕቲ ቆልዓሲ ተረኺባላ ግና ዛውራይሲ ኣብ ኣዳራሽ ዶ ኣብ ገዛ ክገብረ
1: ዓሻ ዲኻ እንታይ ኣተወካ ገንዘብካን ጉልበትካን ተሃሲ ኣብ ኣዳራሽካ ጌርካ በጥ ዘይትብል
0: መዋእለ ያፈቐዱ ዕድመ ሕለብ ነይረሲ ሕጂ ዝኽሉ ዕዱም ሽሻይ ዕድመ ኸይፀሓፈ ኹምኹምኾ
1: ነቲ ብገንዘብ ዘይትመን ጉልበትን ፃዕርን ዘይተኣደነ ናይ እኽለማይ ወፃኢታት ዝትክእሲ ክንደይ ሰብ ይኽመፀካ እቶም ዝመፁኻኸ ክንደዮም ከፅሑፉልካ
0: እንታይ ሞፈሊጠ ተሃቢኦም ከይፀሓፉ ዝኸዱን ከይሓፈሩ 1ሰተ ኣቕፋ ደርብዮም ናይ 150 ወፃኢታት ዓንዮምኻ ዝኸዱን ኣጉዲልካ 500 ዶ የፅሕፈለ ይኾኑ
1: ዋላ ሽሕ ይኹኑ በቢ 50 እኳ 50,000 ኣቕፋ
0: እዩ ቸ እዚ ደኣ ዋጋተን ከብትኮ ዘይኣኸለ
1: ክትፈልጦ ዘለካ ኣብ መርዓ እቲ ዕድመ ዘፅሓፍካሉ ዘይኮነ እቲ ዝበዝሕ ሓድሽ ሰብ እዩ ዝመፀካ ከምዚ እንተኮይኑ ድማ ናይ 50,000 ዕዳ ኣለካ ማለት እዩ
0: ከመይ
1: ምክንያቱ ዕድመ ዘይኮነ ዕቁብ እዩ
0: ንሱስ ሓቂ ኸ ኣዘኪርካ ኒኸ ንዓኻ እውን እኮ ተቀይመልካ ነይረ
1: እሄ እንታይ ገይረካ
0: ኣነ ኣብ ናይ ሃይለ ወድኻ 3 ኣቕፋ የፅሒፈልካ ንስኻ ግን ኣብ ናይ ድሃብ ጓሌ 15 ኢኻ ደርቢኻ ኣለይከየድካ
1: ኣንታ ሓድገንበስ 12 ዓመት ዝገበረሲ ዘኪርካዮ
0: ኩለ የ ዝክራ እቲ ናይ እማ ወረቐተይ እኮ ኩሉ ግዜ ዝነቦ ዕድመ ተሊኒኻ ንዑ ተወኪሰ እየ ዝኸይድ ብዘይብኡ ድኣ እንታይ ዝንበብ መፅሓፍ ዶለኒ
1: እዝግሄር ጸሊኢልካ ሰብ እኮ እታ ዘላቶ እዩ ዘፅሕፍ
0: ድሓን ድሓን ንስስ በስ ዝገበርካለ ገዲፍ እየ ኣለኹ ንኣበባ እሞ መን ይኸርዳእ ኣለ
1: ሰብ ኣይኩን ኣንስቲ ደኣ ንሰብኡተን ኣምፅእ ወስኽ ድገም እናበላ ተፈሽለን ጥልፈን ወይ ሽፎንን ቀያይረን ፈጨጭ እናበላ ትዳስ
0: ሓቂኻ ባዕላተን ከምዚ ምድልኦባ ብልዑልና ዝተይልና ዝጓደለ ክንምልእ ተተባራርን ዕለልልልልል ምባል ዳ ኣሎ ስርሐን
1: ስለዚ ገጽ ክትባ ይብልካ እንታይ ንግበር ወይ እንታይ ሓይሽ ዘይኮነ ትርር ኢልካ እቲ ውራይ ኣብ ሆቴል ክኸውን ኢልካ ሕቑኻ ይብካ ዕዝር ምባል እዩ ንኽትምልሰልካ ከማን ክትሰምዓ የብልካ ከይደዳ ቻው ብሩኽ መዓልቲ ይግበሮ
0: ክእስ ከበል ብሩኽ መዓልቲ ግበሮ ብሩኽ መዓልቲ ግበሮ ናበይ ደሊ ክንቲ
2: እሂ ባባ ቆፀራ ኣለኒ
0: እዛ ስድራ ብቁልውላ ኮላሲ ንስ ከዓ ቆፀራ ወዲ ቆፀራ ተራእኪ
2: እንታይ መዓት ይወደይ
0: ኣበባ ፌበ ሙሴ
3: እሂ ተሓጂ ከንታይ እዩ ተረኺቡ
0: ንዑ ኩሉኹም ተኣከቡ ኣኼባ ኣሎ
4: ኣታ ባባ ካብ ተኣኪምና ንበልዑ እኳ ተኣኪምና ንልፍልፎ በዚሑ
0: ኣኼባታት በዚሑ ከም ዘሎ ኣነ እውን ናይ ሰዓት ክዎን
4: ምብዛሕ ጥራይ ድኸ ዒፍ ኢልና እምበር
0: ኣባር ተሰጢሕካ ቢራ ምዕፋርከ ዒፍ ደብለካ ቁም ነገር ዳኣ ንኩሉ ሰብ ኳ ይቀልጨውጨው ድብሎ
5: ኣብ ሓንቲ ነገር ሸንኮለል ምባል እምበር ዝፅላኣካ
0: ይ ምስይ ወደ ናይ ሕጂ እሞ ሸንኮለል ዘይኮነ ሕምብሊ ይልክ ንብል ምዓልና እዩ
2: ተስፋ ዘቑርፅ ዘረባ ኣታ ኣባ ኣነ ዘይተርፍ ቆፀራ ኣላትኒ በጃኻ ዘረባ ካብ ትኽብትኻ ብሎ
0: ኣነ ዳ በታቲ ኸዮ ጎማሚ ደዮ ቀራዲደየ እንደ መፅ ነዴኹም ጥራሕ ተማሓፀንዋ ኩላ ኣብ ኢድ እየ ዘላ
3: ወሪድና ኣበባ ኣነ ዳ እንታይ ባሃሊት ከም ዘረባ ገይሩ ድፅላ እንኳ ይብለ
0: ንርኢ ሕጂ ንርኢ
2: በጃኻ ጀምረልና እቲ ግዜ እኳ ብከምዚኢታት እዩ ትጠፍእ
0: ከምቲ ዝበልኩኹም ሓዊ ከም ዝመፀሉ ግዜ ቀሪብ እዩ ዕረፍቱ ኣብ ሕፁነት ይክሕልፎ ማለት እዩ
4: ስቡሕ ሓሳብ ዝብላዕ ዘረባ ባባ በል ናትካ ደሮ ሕልሚ እንድያ ኮይና ፀኒዓ ኣነ ኣብዛ ሕፁነት ኣብ ኣፍ ደገ ዋርድ ኣለኹ ደሮ ከይሓዘ ዝመፀ ሰበይቲ ፓስተ ዘይተኸልኮለ መንእሰይ ተንከስ ኢለ ይሕልፎኒ ናይ ብርንጂ ድማ ኣኪበ ኣኪበ ንቢናም ሓወይ ከሬድንሳ ክገዛእ ብለ
5: ኣታ ግደፈና እስኪ ሕጂ እቲ ውራይ ኣበይን ከመይን ይኸውን
3: ሙሴ እዚ ደኣ ሞሕና ኢና ንውስኖ
0: መን ዳኣ ንሕና ጥራሕ ዘይኮነ ሕጂ እዩ ዝውሰን ቢንያም ወደይ ዝተባህሎ ጥራሕ እዩ ዘተግብር
2: ሕራይ ፅቡቅ ንገረና በል
0: በሉ እቲ ውራይ ናይ መርዓ ኣብ ኣዳራሽ ይኸ
3: እስክስክ ድገመለ
2: ኣቲ ማማ ክንደይ ምደግጋም ትፈትው ኢኺ እቲ መርዓስ ኣብ ሆቴል እዩ ዝኸውን ይብለክሎ እዚኣስ ንፅርት እንድያ
3: ኣብ ሆቴል ከይታሕመኒ ኣባ ስንክልቲ ድየ ድንስብ ሆቴል ትገብሮ መርዓ ወደይ
0: ኣበባ ኣነ ኳ ሓት ዘይኮንኩ እዚ ዘየ ዘለኹ እዚ ድማ ናይ መጨረሻ ውሳነ እዩ

0: እሞ መይተ እሞ ጓል ሰዓረ ይኮንኩን
1: ጓል ሰዓረ ሰዓረ እኮ ስማ በኹ ስለ ድኾነ እምበር ንዓይ ስለ ዝሰዓርክ ይኮነን መፀውዒኹ ኮይኑ
0: ኣተስቕ ዲኹም ትብሉ ትም ትብሉ መርዓ ዝፈትዎ ቢንያም ወደይሲ ኣብ ሆቴል መርዐአን ኣብ ሆቴል ገይሮነ ኢለ ስጋ መሓዙተይ ምንጭት ነይረሲ ውራየ ኣብ ሆቴል ገይረ ድማ ስጋይ ንመንጫ ተኽቦ
2: ደቂ ሰባት ኮ እዚኣ እያ ፀገምና ኣቐዲምና ብዘይምሕሳብናን ምስተውዓልናን ብዝተዛረብና ያቓል ኣብ መፃወርያ ንኣቱ
3: ኣብ ኣኽር ድማ ትምካሕ ትምካሕ ኣብ ርእሰኻ ኳሕ ይምሰለልካ
4: እሞ ርእቶ ዶ ክንህብ
1: ንድጋፍ ተኾይኑ ክፉት እዩ
0: ሓድገንበስ ኣነ ፃወት የለኹን
1: እቢ ኣነ ደርፍ ኣለኹ
0: ስማዕ እሞ ንዓኻ እውን ትውራይ ኣብዚ እንተኾነ እዩ ዝሕሸካ
1: ከመይ
0: ተዓዲምካ ፍቆዶ ዳስ ቆጭቆጭ እናበለካ ዝኸፈልካዮ ገንዘብ መዓስ ክምለሰካ
5: እዚ ሕልሚ እዩ ዝኸፈልካዮ ዝምለሰካ ሜላ ዘይኮነ መሊሱ ናብ ሓድሽ ዕዳን ዕንድዳን ሸመካ መፈንጠራ እዩ
0: ሙሴ ወደይ ከይጸልኣካ እዛ ጉዳይ ንዅላትና ኸተፈራርደና እያ
3: ኣነ ብምስማማ ኣለኹ እንታይ ዝገብር ሆቴል እዩ ተረፍ መረፍ ዘይትረኽበሉ ይዕርኽትኻ ብቕፅር እምበር ከም ድላይ ካ ዘይትዕድመሉ ይኣኽዚ ቖር መድመድ እዩ
6: ኣነ ድማ ምስ ባባየ እየ ዘለኹ ልዕሊ ዅሉ ዝጽልአካ ወርሑ ሙሉእ ኣብ ቅጫ ስዋ ምስንካት ጹምቃ ሕልፎት መርዓ ሳልስቲ ሓማውቲ ፍጹም እኳ እዩ ዘይውዳእ
3: ምልሶት ሕፁነትካ ኣሎ
0: ንስኹ እኳ ፈሊጠክ ኣለኹ ትህከይቲ ደዛርበክ ደሎ
2: ኣነ ኸዓ ምስማማ ኣለኹ
1: ወዲ ሃይለኸ ፌበ ንስኻ ኸም ኢልኪ
2: እወ ግን ወላ እኳ ምስማማ እየ እንተበልኩ በቲ ንሳ ተሓስቦ ዘላ ይኮንኩን ናይ ሆቴል መርዓ ምሉእነት ዘይብሉ ናይ ህፃናት መስተት ዘይሕለወሉ ብብዙሕ ሰብ ዘይትዕድመሉ ዋ መቀያየሚ
0: ብራዋ ዛጓለይ በዚ ኮይኑ በቲ ትድግፍኒ ኢኽ ዘለኺ
3: ጀዲድ ሓሳብ እሞ ካብቲ ካሰሙ ኣብ ክልቲኡ ዘይትገብርዎ
1: ጉኑፍ ኣብቲ ናብቲ ንዳኸትካ ክትበልዕ ውሰይ ወደይካ እንታይ ርእትኻ
4: ናተይ ፍልይ ዝበለ ርእቶ እዩ ሎሚ ሰብ ጎሪሑ እዩ ዘየድሊ ወፃኢታት ምውፃእ ዕሽነት ምዃኑ ፈሊጡ እዩ ከምዚ ሓደሓደ ለባማት ዝገብርዎ ኣብ ዝኾነ መናፈሻ ናይ ቁርስ መደብ ጌርና ደይንውዳእ
7: ዋ ደይከውን
1: ሙሴ ካብ ሆቴልን ካብ ገዛን ምረፅ ኢኻ ተባሃልካ
4: ካብ ክልቲኡ ደኣ ብ10 ዕፅፊ ናይ ክልቲኡ ወገን ውሕዳት ዕዱማት ጌርካ ኣብ ኣዳራሽ ኹን
1: እኮ እዛ ስድራ ብማዕረብ ክልተ ተገሚዓላ ስለዚ እቲ ወፃኢታት ኣነ ስለ ዘውፅኦን ኣነ ኸዓ ስለ ዝኾንኩ ወሳንን ኣብ ሆቴል ክኸውን ተወሲኑኣሎ
0: በልዛ መርዓ ብሰላም ክትሓልፍ ንድሕር ደሊኸያ ከምቲ ነየ ቦታትናን ናይ ኣዴታትናን ኣብዛ ገዛአት
1: እዚ እሞ ሕልሚ እዩ ፍጹም ከይትሓስብ እዮም
0: ኣነ ድማ ብሆቴል ተኸይደ ቅዱስ ሚካኤል ኣእጋር ይስበራ
2: ማማ እዚ ኮ ምርዳ ኣይፈውሱ ስለምንታይ ትምሕሊ
1: በሊ ሃቢ ትቀምሽ ግን
0: እሂ ታይልካዮ
1: ኣነ ድማ እዛ ሰረይ ክበክ እሞ ንስኻ ኣቶ ኣበባ ትበሃል ኣነ ድማ ወይዘሮ ሓድገንበስ ክበሃል
0: እሞ ኣነስ በቲ ወርሒ ወርሒ ፀበል ዝገብረሉ መልኣኽ ምሒለ እየ
2: እስካ ሓንሳብ ቢነምሓ ወይ ደው ኢሉ
1: ፌበ ከይትነግረዮ ከይመልቆኪ
0: ፌበን ጓለይ ንገር ዮ ሓዲኣ ክትወልድ
1: በሊ ድሓን ዘረባ ዲኸሞ ስምዒ ካብዛ ውርሻ ክሓከክ እየ
3: ኣታ ባባ ብዘይካዛ ኣባሓጎይ ዘውረሰካ ገዛ እንታይ ዝውረሳ ኣለካ እዛ ገዛ ከም ዘዋሪት ዋንጫ ከተዙራ ደሊኻ ውላድ ናይ ወላዲኡ ውርሻ ዝፅበ እንተኮይኑ ብደው ከሪቡ ሞይቱ ማለት እዩ
1: ሰይ ኣብዚኣ በፂሕካ እምበኣር ለቢም ካለ ዘይተቀበርካ ኮይንካ እምበርስኻ ደኣ ቀደም እንዲኻ ሞይትካ
4: እሞ ሰለስሰብ ሰለስኻ ብኮና እቲ በዓል መዓልቲ ቢናሓወይ ይተሓተት
6: ሙሴ ንባባስ ማዕሬና ሓንቲ መንበር ክትቦ ደሊኻ
1: እንጀራ ዝግብል ዕዛ ጓለ እዚ ድማ ናይ መጨረሻ ይግባይ ዘይበሃለ ውሳነ እዩ
0: ናተይ ውሳነ ዝቕይር ሓይሊ ተተረኺቡ ድማ ንርኢ
6: ማማ ባባ ናይ ቢንያም ሓዳርክን ምስርት ናትኩም ሓዳርክን ብትንትን
0: ይበል
1: እቲ 35 ዓመት ዝገበረ ሓዳርና ክብታል
0: መን ኢሉ ኣነ ነቲ ናይ ሆቴል መርዓየ ዝበልኩ
3: ማማ ነታ ብሃንቆውታ ዝፅበያ ዝነበርኩ ደርሆ ከይተእክልና ዘሊኽዲኺ
0: ሽጥ ብኸብዱ ትምበል
1: ትማ ይብልኒ እዩ ትምበል ንስኺ
0: ትምበል ንስኻ
1: ትምበል ንስኺ
6: ዋ ኣቲ ማማ በጃ ክስቕበል
3: ዋእታ ስቕባበሉ ስቕበል ትምበል ስቕበል ትምበል ትብል ዘለኻ ኩላትካ ውስ
0: ኣታ ኸላ ስኻ ኸዓ እሱ ምስ ሞትና ነርክበሉ
2: ባባ ንሱ ሞ ይፅናሓልና ዓብ ሽግር ተፈጢሩ ኣሎ
6: ንንታይ ሽግር
2: ቢንያም ሓወይ ናይ ምምፃእ መደቡ ሰሪዝዎ
1: ወዳሂላትከ ሞተዋሪድና ደውሉሉ ስከ ደውሉሉ ማ ኣራኽብኒ
2: ባባ ንስኻ ናይ ዘይምምፁ እየ ዛርበካ ኣሎ ካብኡ ዝዓበየ ሽግር ተፈጢሩ ኣሎ
1: ካብ ዘይምምፁ ዝዓቢ ሽግር ከኣሎ
2: እወ ከምቲ ንስኻ ዝሓሰብካዮ ቢንያም

0: እውን ንዓና ሳርፕራይዝ ክገብረና ኢሉ እምበር ክምርዖ እዩ ዝመፅእ ነይሩ።
1: ክምርዖ? ምስ መን ክምርዖ? መን ደጊሩ? መን ኣውፅዋታ ምስጢር
2: ተራ ንዓይቲ ጥምተኒ ኣነይ ነገርክዎን?
3: ዋላ ኣነይ ነገርክዎን
1: ወንስኻ ኢኻ ነጊርካዮ?
4: ኣነስ ቴሌፎኑ ኸማ ናይ ፍልጣኒ
0: ዝነገሩ የለን። ቢንያም ስርሑ ሃንደበት ፍቓድ ከልኪሎምሞ እምበር ምስ ሕፅይቱ ክምርዖ እዩ ዝመፅእ ነይሩ ንብለካ ኣለና።
1: ምስ ሕፅይቱ ብፍፁም ኣምለክደ መን ዝመረቐሉ ሕፅይት እዩ? ኣነ ዘይፈልጣ ንዓይ ከይማኸረ ኣይውዕሎን እዩ ኣይውዕሎን ይብለክ ኣለኹ።
0: ውዒልዎ እዩ ሕጂ ድራይ ተቓላጢፍና ገለ ንግበር።
1: እንታይ ክገብር? ነብሰይ ከጥፍእ ሕጂ ኻ ኸመይ ገይረ ንበየ ነክረክሮ ሃይለ ዝካኻ እንታይ ክብለኒ? እወይ ሃድገ መስተዋሪትካ እወይ ፍሽለት እወይ ውርደት ፌቦካሌ ሓሲኻ ኢኸምሽ ሓሲ ኤባበልኒ ሓሲ ኤበልኒ ኣታትም ኢልኩም ዲኹም ትርኢኒ ደቂ ሰደየ ዶኣለኹ።
2: ኣታ ባባ በስማ እምበል በጃኻ
3: ኣታ ባባ ገለ ትኸውን ኣለኻ
1: ሕማ ኣህል መዳ ሓደምኩስ ትብልኩም ትርኢኒ ዋ ኣታ ኣታ ፀፊዐኩም ንታይ ተባራብርኒ ዋላ ማይ ድጋም ንተይ ትቅጭውኒ ፌበል ንዕበጃኸ ንበየነ ደውኢልክ ገለ ግበር በልዮ ንዕበጃኸ
5: ሚካኤላ ቦይ ሰማዐን ድዩ ወርሒ ወርሒ እምበሬ ትፀምቀሉ ከመይ ገይሩ ደኣ ክጠልመኒ
2: ክላእ ንስኻትኩም ሳክት ኢኹም ብኻ ናብ ቆፃራና ኸይድና
3: ባባ ሕጂ ዶ ሓይሽ ኩላትና መዋጥር እቲኻና
1: ሕጂ ዶ ሓይሽ ምንባል መፍትሒ ይኮነን ምስ ፌቨን ተማኺርካ ገለ ግበሩ እዛ ስድራ ኩላ ትጠልመኒ እያ ዘላ
6: ሓድገንበስ ኣለኻ ዶ
1: ወይ ውርደት ኣታ በየነ መፅ ኣታ የለን በብሎ ኣታ የለን ደይትብሎ
6: ሓድገንበስ
1: የለኹን
6: ሓድገንበስ ድሓን ዲኻ
1: እንደ ኣይድሓን ኣይድሓንኩ እንዴ ብሄነ እንታይ ዳኣ መፅኢኻ ፈሊጥካ ዲኻ
6: ንስኻ እምበር ሰሚዒካ ዲኻ
1: ሕጂ ፈሊጠ ሕጂ ጉድ ኮይነ ንስኻ ኸመን ነጊርካ
6: ንዓይ ዳኣ ኣቦታ ቆልዓ ነጊሩኒ
1: ንስኻ ፈሊጥ ድዩ እንታይ ዳ ኢልካ
6: ጎህዩ
1: ይጎህወ ከመይ ዘይጉሂ ኣነ ስሕርኩም ትር እንዲ ኢለ ዘለኹ
6: ቀደም እውን ኣገዲድና ኢና ነርና መዓልቲ ኣትያ ምስ ተባሃለት ግን ዓርካ ሒዝዋ ተሰዊሩ ና ሓድ ገንበስ ኣይተሓዘለይ በልዲልና ካይና በሎ ኢሉኒ
3: ባባቤነ ነታ መርዓቲ ዓርካ ሒዝዋ ጠፊኡ ድኹም ትብሉና ዘለኹም
6: ወይለይ ንናይ ዳ እዩ ፈሊጠ ክብለ ንፀኒሑ
1: ቢንያማምኡ ዘይንፈልጣ ሕፂተ ከም ዝፀንሓቶም በሪ
6: ኣብኡ ሕፂት እንተይ ነራቶ ደኣ ስለምንታይ ንዓይ ጓል ድለየሉ ኢልካኒ
1: ኣነ እንታይ ፈሊጠ ዋላ ሕጂ እውን እኳ ካብ ኣፍ ሰማዕክዋን ፌበን ኢልኒ ስለ ዝበለትና ኳ ኢና ንዓብድ ኣለና
6: እሄ ፌበን ሓቂ ድዩ
0: ሓቅን ፈረቓን
1: ክላ ንስኽ ድማ ትምዳ በሊ እቲ ፍርቂ መፅንሓልኪ ተሓደ ምሉእ እኮ ዘይከኣልና እዩ
0: እሞ ቢንያም ሓወይ ዝነገረኒ እኳ ይነጊረካ
6: ተመስገን ተመስገን ኣብ መፃኣይ ብምዃነይ ነብሰይ ክወቅት ፀኒሐ ፅቡቅ ኣበሲርኩምኒ ኣብ ቦታ ቆልዓ ገለ ግዲ ዛሪቦ ኣብ ቅንዕናኻ ዝወርደካ ሕማቕ ፍጻመ ናብ ፅቡቕካ ዩ ዝቕየር እኳ ኢሉኒ
0: ብልክዕ ፅቡቕ ኣባህላ እዩ እንተኾነ ግን እዚ ፍጻመ ዓበ ትምህርቲ ገዲፍልና ይሓሊፉ
1: ኣበባ ኣታ ኣበባ
5: እሂ ታተ ኾንካ ሕጂ ኸ
1: ኣይትኸሪባ እቲ ክብለክ ዝፀናሕ ኩሉ ተሪፍ እዩ
5: እቲ ብሆቴል ክበሃል ትፀንሐ ተሪፉ
4: እዎ ተሪፉ ማማ
5: እሂ
4: ባባ ኣብ በረድ ክፅሕፍ ፀኒሑ
5: ናይ ምንታይ በረድ
4: መርዓውቲ ከይሓዙስ ኣዳራሽ ካረይ ኮይኑ ነገሩ
2: ባባ ዘረባይ ጥራሕ ዝሰማዕ እንዲኻ ትብል ኮንካ
4: ሓቀያ ሓንሳብ ስምዑና ተበልናኩም ስምዒት ትንጠብኩም ትብሉና
0: እወ ርእቶ እንተሃብና ነዲኣስ ሕማም ሕርሲ መሃረታ ኢልኩም ተባጭውልና
6: ሓቁኹም ዞም ደቀይ ዓዴኻስ ናይታ ብንእሽተኻ ትርእካ ኩሉ ግዜ ቆልዓ ዘለኻ ይመስላ ኮይኑ እምበር ዋላ ልቦና እንተመኩራ ንሃልወና ልዕሌና ስለተምሃርኩም ልዕሌና ከም ትፈልጡ ክስቆረና ነይርዎ
5: ልካ ዓለኻ ብየነ ካብ ምህሮ ኣእምሮ ትብል ምስላ ኩሉ ግዜ ኮነትን ሓቂ ንደቅና ልብና ከፊትና ክንሰምዖም እዩ ዝግብአና
6: ሓድ ገንበስ ንደቁ ስለ ዘይሰምዐ ሃይለ ዝጊ ድማ ንጓሉ ክጉዕፅፅ ስለ ዝፈተነይኮ እዚ ኩሉ ፍሽለት ኣጋጢሙ እኽለማይ እንተዝግበር ነ ድማ ዓብ ዕንወት እዩ ነይሩ ሕጂ ግን ኩላትና ስለ ዝተጋገና መለበመ ኹነና
1: ቤና ዓርገ ኩላትና ንፅቡቅ ኢና ሓሲብና ኣነ ድማ እዛ ሳብራይ ዝብልዋ ክፍትና እንዲ ሓሲበ ግና
0: እዚ እንታይ ይመስለኩም ሳይንቲስት ሓደ ኤክስፐሪመንት ክዳልዉ ከለዉ እቲ ውፅኢት ክፈሽን ስለ ዝኽእል ሓድሽ ምውዘታቶም ኣባናፅ እዮም ዝፍትንዎ
4: በዓል ባባ ድማ ኣብ ሰብ ይፍትንዎ ሞ ተላኻኺምካ ትጠፍእ
6: ዳሓን ዳሓን ክምብል በለ እምበር ኣይተኸዓወን
1: ወይ ተኸዓወን
4: ኣይተኸዓወን ተኳዒስ ውሑሽ ኮይኑ ክወዘና ቀሪቡ ዒዕዕቕ እንዲና ክንብል ፀኒሕና እዚኣ ምስላ ኣብ ዋንጫ ስዋ ወይ ከዓ ኣብ መለክያ ጥራያ ትሰርሕ

0: እዚ ሰላምታና ተቐበሉ ፈኖውን ኣብ ምክታል ትኮቡ ዝኸድኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓና ኣኺሉሎ ሎሚ 9 ሓምለ ዝተዳለዎ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም። ምስኻትኩም ፀንሕ ሚካኤል ሓድጉ ፈልማ ግን ብቀነጡታቱ እፍለም። ኣብ ዞባ ዓንሰባ ብዓመ 2025-2026 ብዙሕ ትካላት ቅድመ ትምህርቲ ብ127 ሚታዊ ተዓብዩ። ንትግባር ውዕል ምዕቃፍ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውዲ ዘተ ኣብ ኣስመራ ተኻይሉ። ንግድያት ፌስቶላ ዝግበር ሓገዛት ብዝተወደበ መገዲ ክድፋሉ ሰብ ሞያ ጥዕና ኣዘኻኺሮም። ኣብ ዜናታት ወፃኢ ኣሜሪካን ኢራንን ዝጀመሮ ሓድሽ ምልዋት መጥቃዕታት ሎሚ 9 ሓምለ ቀፂሉ ኖ። ኣብ ፓኪስታን ብምልዋጥ መጥቃዕታት ልዕሊ 90 ሰባት ከም ትቐትሉ ተገሊጹ። መንግስቲ ናይጀርያ ብሓደጋታት ዕልቕልቕ ክስዕብ ዝኽእል ክሳራታት ንምቅላል ዝለዕለ ናይ መጠንቀቕቲ ኣዋጅ ኣውፅኡ። ዝርዝር ዜና። ኣብ ዞባ ዓንሰባ ሎሚ ዓመት ብዝሒ ትካላት ቅድመ ትምህርቲ ብ170 ከም ዝዓበየ ተገሊፆም። ብዛዕባ እዝን ካልእ ኣብ ቀዳማይ መንፈቅ 2026 ዝተሰላሰለ ልምዓታዊ መረባትን ወኪል ሪና ኣልማዝ ወልደ ገብርኤል ዘዳለቶ ፀብጻብ ይስዕብ።
1: ኣብ ዞባ ዓንሰባ ብምውሃድ ህዝብን መንግስትን ብዝተዓመ ስራሕ ኣብ ዓመተ ትምህርቲ 2025-2026 ብዝሒ ትካላት ቅድመ ትምህርቲ ብ127 ሚታዊት ከም ዝዓበየ ብ78 ሓምለ ኣብ ከረን ኣብ ዝተካየደ መንፈቃዊ ገምጋም ምምሕዳር ዞባ ዓንሰባ ተገሊጹ። ኣብቲ ገምጋም ኣብ 2024-2025 ኣካዳምያዊ ዓመት 134 ጥራይ ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ኣብዚ ግዜ እዚ 304 ከም ዝበፅሐ፣ ቁፅሪ ተምሃሮ ድማ ብኡ መጠን ብልዕሊ ዕፅፊ ክቢ ምባል ናብ ኣስታት 19,000 ከም ዝበረኸ ተሓቢሩ። ብዘይካዚ ኣብ ዝሓለፈ መንፈቕ ልዕሊ 65 ሚልዮን ናኣፋ ዝወድአ ህንፀትን ፅገናን ዲጋታት ትካላት ትምህርትን ጥዕናን ከምኡውን ፅርግያታት ዝርከቦ ፕሮጀክትታት ከም ተገብረ ፀብጻብ ህንፃዊ ልምዓት ኣነፂሩ። ኣብ መዳይ ጥዕና ብሰብ ሰርሑ ብልሒ ዝተደገፈ ዘመናዊ መነፀር ሕማም ቲብን ሙሉእ መሳርሒታት ፊዚዮትራፒ ህፃናትን ኣብ ሆስፒታል ክረን ናይ ኣልትራሳውንድ መመርመር ድማ ኣብ ማእከል ጥዕና ሓመልማሎ ከም እተዋደደ ተሓቢሩ። ተሳተፍቲ ኣብ ዝቐረበ ፀብጻባት ድሕሪ ዘካየድዎ ዘይሕጋዊ መሸጣ መሬትን ምስራሕ መንበርን ዕቱብ ቁፅፅር ክግበረሉ፣ እኹል ናይ ጓሓፍ መእከቢ ክቐረብ፣ ኣብ ከተማ ከረን ምሕደራ ቦጣት ማይ ቆላሕታ ክወሃቦ፣ ከምኡውን ምጥርናፍ ዓድታት ብዕቱብ ክስራሓሉ ዝብል ርእቶታት ኣቕሪቦም። ወኪላ ማሕዳር ዞባ ዓንሰባ ኮሎኔል ክብሮም ንርኣዮ ኣብ ዘቕረቦ ቓል ንዝተሰላሰሉ ስራሕ ድሕሪ ምምውጋስ ሕፅረታትን ድኸማትን ንምፍዋስ ብዝበለፀ ውህደት ክስራሕ ተማሕፂኑ። ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብዱላ ምሳብ ወገኑ ሕብረተሰብ ምንቃሕ ምውዳብን ምዕጣቕን እቲ ዝሓየለ መሳርሒ ስለ ዝኾነ ብዝሓየለ ክስራሓሉ ተራብዩ።
0: ናብ ካል ዜና ምስንሰግር። ንትግባር ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውዲ ዘተ ኣብ ኣስመራ ተኻይዱ። ካብ ህዝባዊ ርክባት ኮሚሽን ባህልን ስፖርትን ዝበፅሐን ሓበሬታ መልክዕ ፀብጻብ ተዋሂዱሎ ስቴፋኖስ ግርማይ ከቕርቦ እዩ።
2: ብምትሕብባር ኮሚሽን ባህልን ስፖርትን ኤርትራ ቤት ፅሕፈት ትካል ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ኣብ ምብራቕ ኣፍሪቃን መንግስቲ ጃፓንን ዝተወደበ ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ውርሻ 2003 ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ብ6-7 ሓምለ ኣብ ኣስመራ ተኻይዶም። ኣብቲ ክኢላታትን ወከልትን ባህሊ ኣብ ዞባታት ሃገራዊ ቤተ መዘክር ኣፅናዕትን ተመራምርትን ረቂቕ ባህላዊ ውርሻ ከምኡውን ኣባላት ክፍሊ ባህል ስፖርትን ዝተሳተፉ ዓውደ ዘተ ንመሰረታዊ ኣምራትን መትክላትን ውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ ትሕቲ እቲ ውዕል ዝርከብ ምዝገባታት ተመክሮ ኤርትራ ኣብ ምፅናዕ ምስናድን ምዕቃብን ረቂቕ ባህላዊ ውርሻ ምልላይን ምዝገባን ህፁፅ ዕቃበ ዝደልዩ ውርሻታት ምድላው ሰነድ ምዝገባ ኣብ ዩኔስኮ ከምኡውን ተሳትፎ ሕብረተሰብ ኣብዚ መስርሕ ዝምልከት መግለፂታት ምስናይ ግብራዊ ኣብነታቱ ቀሪቦም። ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል ምዕቃብን ምትሕልላፍን ባህላዊ ውርሻታት ን

0: ኤርትራውያን ኪኖ ታሪኻዊ ኣገዳስነቱ ኣብ መስርሕ ምምፃእ ናፅነትን ህንፀት ሃገርን ኣገዳሲ ተራ ከም ዝነበሮን ከም ዘለዎን ብምግላፅ ረቂቕ ባህላዊ ውርሻታት ብዝግባእ ተፀኒዑን ተሰኒዱን ካብ ወለዶ ናብ ወለዶ ንኽመሓላለፍ ብኣተክሮ ይስርሓሉ ከም ዘሎ ኣብሪሆም። ኣምባሳደር ጃፓን ኣብ ኤርትራ ሂዳኪ ማቱሶ ብወገኑ ንሃብታምን ብዙሕነት ዘለዎን ባህላዊ ውርሻታት ኤርትራ ብምጥቃስ ሃገሩ ኣብዚ መዳይ እዚ ምድግጋፍ ከም እትገብር ገሊፆም። እቲ ዓውደ ዘተ ብወኪል ቤት ፅሕፈት ዩኔስኮ ኣብ ዞባ ምብራቕ ኣፍሪቃ ሚስ ጁዲዝ ኦጋናን ክኢላ ናይ ዝዓውዲ ዶክተር ላቭሞር ማዝቢኮን እዩ ተመሪሖም። ኣወሃሃዲት ትካል ሕቡራት ሃገራት ኣብ ኤርትራ ሚስ ናህላ ቫሊጂ ኣብ ዝሃበቶ መዛዝም ቓል ኤርትራ ኣብ ዓውዲ ዕቃብን ምስግጋርን ባህላዊ ውርሻ ንእተካይዶ ዘላ ፃዕሪ ድሕሪ ምምጓስ ብወገን ዩኔስኮ ኣብ ስልጠና ምልውዋጥ ተመክሮን ግብራዊ ናይ ወፍሪ ዕዮን ዘድሊ ምድግጋፍ ከም ዝግበር ቃል ኣትያ። ኤርትራ ንውዕል ዕቃብ ረቂቕ ባህላዊ ውርሻ 2003 ኣብ 2011 ካብ እትፈርመሉ ንድሓር ዝተፈላለየ ስልጠናታት ከም እተወደበ ልዕሊ 50 ባእታታት ረቂቕ ባህላዊ ውርሻ ኣብ ሃገራዊ መዝገብ ከም ዝሰፈረ ከምኡ ውን ኣብ ዝተፈላለየ መድረኻት ናይቲ ውዕል ከም ዝተሳተፈት ዝፍለጥ እዮም።
1: ንግዳያት ፊስቱላ ዝግበር ሓገዛ ብምስርሕ ህውየትን ኣገዳሲ ስለ ዝኾነ ብዝተወደበ መንገዲ ክስራሕ ሰሞያ ጥዕና ዘኻኺሮም ወኪል ሪና ዘርኣይ ብርሃንን ዘዳሎ ዜናዊ ፀብፃ በልልታ ሃብ ተማርያ
2: ኣብ መንደፍራ ኣብ ዝተደኮነ ማእከል ተሃድሶን ሕውየትን ፊስቱላ ንዝተዓቕባ ግዳያ ዝግበር ምብፃሕን ምትብባዕን ኣብ ክሉንትናዊ ሕውየትን ልዑል ተራ ስለ ዘለዉ ብዝተወደበ መንገዲ ክድፍኣሉ ሰሞያ ጥዕና ኣዘኻኺሮም። ብቦር ሃማድኤን እዞባ ደቂ ኣምሓረ ተወዲቡ ብ7 ሓምለ ኣብ ዝተኻየደ ንግዳያት ፊስቱላ ናይ ምብፃሕን ሓገዝ ናይ ምብርካትን መደብ ክኢላ መወለዳን ዶክተር ኣብርሃም ኣማንኤል ንጠንቂ ሳዕቤንን ሕለኽለኻትን ፊስቱላ ድሕሪ ምዝርዛር ፍወሳን ሕውየትን ፊስቱላ ኣካላዊ ቅጠባውን ማሕበራውን ሸነኻ ስለ ዘለዎ ተራ ሕብረተሰብ ክዓዝዝ ከም ዝግባእ ኣገንዚቡ። ሚኒስትሪ ጥዕና ኣብቲ ማእከል ዝህቦ ካብ መጥባሕቲ ክሳብ ኣካዳማያውን ሞያውን ትምህርትን ስልጠናን ነዚ ዕላማ ዘንምስማር ዝዓለመ ከም ዝኾነ እውን ገሊጹ። ክኢላ ሕክምና ማህፀንን መወለዳንን ዶክተር ሃብተ ሃይለ መለኮት ብወገኑ ኣብ ሕብረተሰብና ብሰንኪ ሸለልትነትን ድሩት ንቕሓትን ነፍሶ ጥራት ብዘይ ሓገዝ በዓል ሞያ ኣብ ገዛ ክሓርሳን ግዳያት ዕጉት ሕርሲ ብምዃን ንፊስቱላ ክቃልዓን ከም ዝረኣያ ብምሕባር ነዚ ንምውጋድ ግቡእ ክትትል ቅድሚ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ሚዒዱ። ሓላፊት ሃማድኤ ኣብ ንእዞባ ደቂ ኣምሓረ ወይዘሮ ንግስቲ ኣብርሃምን ፀሓፊት ቦርድ ሃማድኤ ኣብቲ ንእዞባ ወይዘሮ ሳራ ስዩምን ብወገነን ንግዳያት ፊስቱላ ንዝግበር ዘሎ ክንክንን ናብየቱን ብምምስጋን ካብ ህዝብን ሰራሕተኛታት መንግስትን ዝተዋፅአ ኣልባሳት ሃለኽቲ ነገራትን ናውቲ ፅሬትን ዘጠቓልል ዋጋ 100,000 ነቕፋ ዓይነታዊ ደገፍን 14,000 ነቕፋን ኣበርኪተን። ሓላፊት ጨንፈር ጥዕና ዞባ ደቡብ ዶክተር ኣማንኤል ምሕረተ ኣብወገኑ ፊስቱላ ካብ ክትሕክሞ ክትከላኸሎ ከም ዝቐልል ብምጥቃስ መሻርክቲ ኣካላት ኣብ ምብራኽ ንቕሓትን ምውጋድ ሓሳይ ልምድታትን ብውህደት ክነጥፉ ተላብዩ። ግዳያት ፊስቱላ ብወገነን ብዝረኽቦ ዘለዋ ሕክምናዊ ኣገልግሎትን ሞያዊ ምኽርን ኣብ ጥዕነአን ርኡይ ምምሕያሽ መፅእ ከም ዘሎ ሓቢረን። ብኻልእ ወገን ኣብ ትካል ስፌት ወተሃደራዊ ክዳውንቲ ዝሰርሓ ኣባላት ኣብ ዝሓለፈ ወርሒ ንግዳያት ፊስቱላ ብምብፃሕ ዓይነታዊ ሓገዝ ከም ዝገበራ ካብ መወከሲ ሆስፒታል መንደፈራ ዝተረኽበ ሓበሬታ የረድእ።
1: ኣብ ዞባ ማእከል ንዞባ ሰንበል ን6 ኣዋርሒ ብቀዳማይ ረድ ዝሰልጠኑ 113 ደቂ ኣንስትዮ ዝርከቦ 127 ተምሃሮ ብ8 ሓምለ ተመሪቖም። ሓላፊት ሃማመት ኣብቲ ንዞባ ወይዘሮ ኣስቴር ፀሃይ ኣብ ዘስማዕቶ ቃል ንዝተቐስመ ክልሲ ሓሳብ ናብ ግብራዊ ውፅኢት ንምቕያሩ ውህደት ናይ ኩሉ ኣካል ከም ዘድሊ ብምሕባር እቲ ስልጠና ክዕወት ንዝፀዓሩ ኣካላት ኣመስጊና። ኣመሓዳሪ ንዞባ ሰንበል ወይዘሮ ፀጋ ኤልያስ ቦገና ዓቕሚ መንእስያትን ተምሃሮ ንምምዕባል ንዝካየድ ዘሎ ኩሉ መድያ ወፍሪ ብምጓስ ሰልጠንቲ ንዝቐሰምዎ ፍልጠት ኣብ ጥቕሚ ሕብረተሰብ ከውዕልዎ ዘለዋ እምነት ገሊጻ። እዚ ከምዚ ኢሉ እንከሎ ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተወደበ ክረምታዊ ደገፍ ትምህርቲ ከም መምህራን ንዝነጥፉ ዘለዉ ተምሃሮ ናይ ምስጋና ወረቐት ምስ ኣእምራውን ምዕባላውን ስንክልና ንዝነብሩ ተምሃሮ ድማ መተባብዒ መፅሓፍቲ ተዓዲሎም። ዘቕርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውኑ ምክትታልኩም ክትቀፅሉ ደጊመ ብቕብሪ ዕድም። ዜናዊ መሰናዶ ኤርቲቪ ናቐፅለ እዩ። እዚ ኸብርኩም ተዓዘብቲ ስለምክትታልኩም ኣዘየመስግን ዜና ወፃኢ አሜሪካን ኢራንን ዝጀመሩ

ኣብ ዜናታት ወፃኢ ኣሜሪካን ኢራንን ዝጀምሩ ሓድሽ ልዋጥ መጥቃዕታት ሎም 9 ሓምለ ቀፂሎ ኖ ኣብ ፓኪስታን ብምልዋጥ መጥቃዕታት ልዕሊ 9 ሰባት ከም እንተቐትሉ ተገሊጹ መንግስቲ ናይጀርያ ብሓደጋታት ዕለቕልቕ ክስዕብ ዝኽእል ክሳራታት ንምቅላል ዝለዓለ ናይ መጠንቀቕቲ ኣዋጅ ኣውፅኡ ዝኸበርኩም ተዓዘብቲ ንሎም ቐትሪ ዝተዳለዉ ዜናዊ ምስናውዶ ኣብዚ ይፍፀም ስለምክትታልኩም ኣዝየመስግን ዜና ስፖርት ስዒቡ ክቕርብ ብወገነ ግን ሰላም

0: ኣብ ኩሉ ኩናዓት ዓለም ብምዃን ታሪካዊ ውድድር ፍልጠት ጉያ ምዕዛብ ትርከቡ ዝኸበርኩምን ዝኸበርክንን ተኸታተልቲ ከመይ ትኾኑ? በቢ ዘለኹሞ ሰላምን ጥዕናን እንዳተመነና ምስ ናይ ሎሚ መደብና ከላለየኩም። ኣብዝ ሓለፈ ሳምንታት ምስ ሰራሕተኛታት ኮርፖሬሽን ዘራትን ጥሪትን ኤርትራ ናይ ቀዳማይ መድረኽ ውድድር ኣካይድና ነርና። ንሎሚ ድማ ከም መቕፀልቱ ካልኣይን ዛዛሚ መድረኽን ሒዝናልኩም መፂና ኣለና። እዚ መደብ እዚ ብሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ምስ ምትሕብባር ኮርፖሬሽን ዘራትን ጥሪትን ኤርትራ ዝካየድ ዘሎ መደብ እዩ። ክሳብ መወዳእታ ክትከታተሉ ብክብሪ እንዳዓደምኩ ናብቲ መደብ ከብለኩም። ክልተ ተወዳደርቲ ሓደ ዓይነት ነጥቢ ብምምፃእ ብ15 ነጥቢ ተደሪቦም ስለ ዘለዉ እዞም ክልተ ተወዳደርቲ ናብ መድረኽ ዓዲመ መፈላለዩ ሕቶታት ክህቦም እየ። ካብኦም ዝሓለፈ ድማ ናብ ካልኣይ መድረኽ ክሓልፍ እዩ ማለት እዩ። ኣስመሮም ፀጋይ፣ ኣማን ሩደይ፣ ጓዕ ድሓን መፃኹም ፋልማ ኢና ንራኸብ ዘለና። ሕራይ ናይ መፈላለዩ ሕቶታት ኣለዋኹም። ካብ ቁፅሪ 1 ክሳብ ቁፅሪ 10 ብጀካ ቁፅሪ 5 ምረፁ ሓንቲ ሕቶ። ኣስመሮም ብኣኻ ክንጀምር ዶ? ቁፅሪ ምረፅ።
1: ቁፅሪ ሓደ
0: ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤኡ ኣበይ ተኻይዱ? ግዜኻ ተጠቂምካ ሕስብ ኣቢልካ መልስ።
1: ኣብ ሱዳን።
0: ሓራይ ኣብርሃ ኣብላስካ ግዜኻ ተጠቀመሉ?
1: ኣብ ሃገረ ሱዳን ኮይኑ ኣብ ከሰላ ፖር ሱዳን ኣበይ ያደላ ግን ሓፈሻ
0: ግዜኸ የተወደድከላ ፈትን
1: ካርቱም
0: ኣይ ረኸብካየን ኣለኻ ኣስመሮም። ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤኡ ኣብ ኣር ዝበሃል ቦታ ዶብ ቀሮራ ሱዳን እዩ ተኻይዱ ማለት እዩ። ካልኣይ ተወዳዳሪ ናባኸየ ቁፅሪ ክትመርፅ?
2: ቁፅሪ 2
0: ኣብተን ዝተሓረራ ከተማታት ህዝባዊ ግንባር ሓርነት ኤርትራ ትምህርቲ ብምንታይ ቋንቋታት ይህብ ነይሩ?
2: ብኩሉ ቋንቋታት ብቋንቋ ደ ማለት በብ እቲ ድነበሩ ዓርታሲ በብ ቋንቋ ደ እዩ ማለት እዩ።
0: ብንፁር ሕጂ በይኖት ቋንቋታት ማለት እዩ?
2: ሕጂ ኣብ ከበሳ እንተኮይኑ ብትግርኛ ኣብ በብ ናቶም ማለት እዩ በብ ቋንቋ
0: ከተብረሃ ኣለካ መስለኒ ድያኑ ንፁር ነጥመታን ክህቡ ብቦትኡ ዘይኮነስ ብፍሉይ እንታይ ቋንቋታት ይወሃብ ነይሩ ትምህርቲ?
2: ዓረብ፣ ትግርኛ፣ ትግሬ።
0: ሙሉእ መልሲ ረኺብካ ኣለኻ። ኣብተን ዝተሓረራ ከተማታት ህዝባዊ ግንባር ሓርነት ኤርትራ ትምህርቲ ብቋንቋ ትግርኛ፣ ትግሬ፣

0: ዝዛረብ እዩ ዝወሃብ ነይሩ። ስለዚ ናብ ካልኣይ መድረክ ሓሊፍካ ኣለካ እንቋሓጎሰካ ሕራይ ምባር ክቡራት ተኸታተልቲ፣ ሕጂ ናብቲ ናይ ካልኣይ መድረክ ውድድር ከብለኩም እየ። ደጊመ ደጋጊመ ክሳብ መወዳእታ መደብና ክትከታተሉ ብክብሪ የድም። ሕራይ ምባር ብዝለዓለ ነጥቢ ብምምፃእ ካብ ቀዳማይ መድረክ ናብ ካልኣይን እዛዛምን መድረክ ዝሓለፉ ተወዳደርቲ ናብ መድረክ ክፅውዐ። ኣማን ሩደይ ብ15 ነጥቢ ናብ ካልኣይ መድረክ ሓሊፉ ኣሎ። መርሃዊ ተወልደ ካብ ባናቶም ብ16 ነጥቢ፣ ጋይም ኣላይ ካብ ምዝሓል መኽዘን ብ16 ነጥቢ፣ ራሄል ምሕረትኣብ ካብ ቬተሪናሪ ሳይንስ ብ16 ነጥቢ። እንቋሓገሰኩም። ቀዳማይ ተወዳዳሪ ኣማን ሩድኢ ኢኻ ዘለኻ። ምናልባት ስማቦካ ፍሊት ወይ ከዓ ሰሓቢት ኮይና ፀኒሓትን እሞ ገለስከ በለና ብዛዕባ
1: ርኦይ ማስ ረዳእየይ ማለት እዩ።
0: ግርም ኣስተውዕል በል ቀዳመይ ትሕቶ ከያ ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትካ። ኣውስትራላዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል?
1: ፍሮድሎስ።
0: ሙሉእ መልሲ። ኣውስትራላዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል? ሀ ፍረድ ሀለውስ፣ ለ ዓብዱራህማን ባቡ፣ ሐ ሮይ ባትማን፣ መ ዳን ኮነል። እዚኦም ኩሎም ኤርትራዊ ዜግነት ዝነበሮም ኣይኮኑን፣ ግን ኣብ ሰውራ ኤርትራ መሓዙትናን ሕዋትናን ኮይኖም ኣብ ጎነና ዝነበሩ እዮም ማለት እዩ። ፍረድ ሀለውስ ከዓ ካብኦም ፍሉይ ክሳብ ሳሕል እናወረደ ኣብቲ ሕክምና ዓይኒ ዓብ ኣበርክቶ ነይርዎ። ኣብዚ ሕጂ እዋን ከዓ ብዙሕ ብስሙ ላቦራቶሪ፣ ብስሙ ስም ጎደናታት፣ ብስሙ መዋል ህፃናት ኣለዎ ኣብ ከተማ ኣስመራ። ካልኣይ ተወዳዳሪ መርሃዊ ተወልደ ክሓጎሰካ።
2: ሓጎሳብኪ።
0: ፅቡቅ ዕድል ምንኤልካ ቀዳሜይቲ ይሕቶ ኸያ። ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ መን እዩ? ሀ ህዝባዊ ግንባር ዲሞክራስን ፍትሕን፣ ለ ማሕበር 7፣ ሐ ህዝባዊ ሓይልታት፣ መ ኤርትራን ኤርትራውያን።
2: ሐ ህዝባዊ ሓይልታት።
0: ሙሉእ መልሲ። ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ ህዝባዊ ሓይልታት እዩ ነይሩ። ብድሕሩ ድማ ነዊሕ ታሪክ ከምቲ ትፈልጥዎ፣ ከምቲ ኣብ ዝሓለፈ መደባትና እውን ዝጠቐስናዮ፣ ድሕሪ ብዙሕ ክብን ለጠቕን ኣብዚ ሕጂ ናይ ህዝባዊ ግንባር ዲሞክራስን ፍትሕን ንብሎ ዘለና ቅርፂ ሒዙ ማለት እዩ። ሳልሳይ ተወዳዳራይ ጋይም ኣላይ ከመይ ትኸውን?
3: ፅቡቅ።
0: ከመይ ኣለ ውድድር?
3: ፅቡቅ።
0: ብምሉእ ነጥቢ ኢኻ ናብ ካልኣይ መድረክ ሓሊፍካ ሞ ኣብ ፃዕሪ ዶኸውን ኣብ ዕድል ዶኸውን ወላ ኩሉ ምሎ?
3: ኩልቲ።
0: ኣብ ታሪክ ከመይ ተገዳስነትካ?
3: ድሓኒ ፅቡቅ።
0: ግርም እዛ ስምካ ከዓ ታሪካዊ ትመስል ሓቂ እንታይ ትርጉማ?
3: ታሪካዊት እኳ ኣይኮነትን፣ ግን ጋይም ማለት ከምዚ ምስማር ማለት እዩ ምኳን ወይ ፅላል ማለት እዩ።
0: ፅቡቅ እምበር ኣብ ዝበዝሑ ታሪካውያን ሰባት ስለ ዝሰምዓየ ማለት እዩ። ቀዳሜይ ትሕቶ ካ የበል ንዓኻ እውን ኣስተውዕል። ብሕዳር 1970 ተጋደልቲ ተጋድሎ ሓርነት ኤርትራ ኣብ ባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ መን ይበሃል?
3: ተሸመ እርገቱ፣ ለ
0: ሙሉእ መልሲ። ሙሉእ መልሲ። ብሕዳር 1970 ብተጋደልቲ ተጋድሎ ሓርነት ኤርትራ ኣብ ባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ ዝነበረ ሀ ጀነራል ጠላሁን ክፍለ፣ ለ ጀነራል ተሾመ እርገቱ፣ ሐ ብርጋዴር ጀነራል ሑሴን፣ መ ብርጋዴር ጀነራል ተስፋዬ መኮነን እያ ነይራ። ካብዚኦም ኩሎም ድማ ረኺብካዮ ኣለኻ ጀነራል ተሾመ እርገቱ እዩ። ኣብዚ እዋን እዚ ተጋድሎ ሓርነት ኤርትራ ብዙሕ ደብዳባት ወይ ከዓ ስራሓት የካይዱ ነይሮም። ብጀካ እዚ እውን ኣብ ከባቢ ሓጋ ዝነበራ ብዙሓት ባቡራት ብፀላ ዝውነና ዝነበራ ማለት እዩ የቃፅሉን የፅድፉን ነይሮም እዮም። እዚ ከዓ ናብ ዓወት ካብቲ ባብ ዘርሓወ ነይሩ ማለት እዩ። ናይ መወዳእታ ተወዳዳሪት ረሄል ከም ዘስተውዓልክዎ ሲ ኣብዚ ቦታ ካብ ንመፅእ እዘን እንስሳታት ክሳብ ሕጂ ምብላዕ ኣይቋረፀን። ከመዩ ጉዳይ ኣማጉበን ሓሲበን ባዕለን ፀጊበን ክገድፎ መደብ ኣለዎ እንዲ ወላስ ብሰዓታት ኢኻ ባዕልካ
4: ፀጊበን ገድፎ እንዴ?

0: ግን ሰዓታተን ከዓ ኣለዎ ከምቲ ጉቡእ ንሰብሽ ቁርሲ ምሳሕ ድራር ኣሎ ከምኡ ከዓ ኣለዎን
1: ሕጂ ዳ ምቐነየ ነን ወሲደን ማለት እዩ ግርም በሊ ናብ ቀዳሜ ትሕቶ ኮይና ናትኩን ምረፅ ስለ ዝኾነት ኣስተውዕል ኣቢል ክመልሲ ካብዘን ዝስዕባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት ፍለይ ሀ ተሰነይ ለ ሰገዴቲ ሐ ጊንዳዕ መ ደቀ ምሓረ ረ ቅሮራ ህዝባዊ ሓይልታት ዘይተሓረረት

0: ክንዳዕ
1: ኣይ ረኸብክያን ኣለኺ ካብዘን ሰባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት እያ ትብል ነይራ እሳ ድማ ተሰነ እያ ተሰነይ ብተጋድሎ ሓርነት ኤርትራ እያ ናፃወፅያ ተንካሎት ኩለን ብህዝባዊ ሓይልታት እየን ተጋድሎ ሓርነት ኤርትራ ብጀካ ተሰነይ ንዑ ማሃጀር ኣብ ጥሪ ንዓዲ ኳላን መንደፈራን ኣብ ናሓሰ ንኣቑርደት ድማ ኣብ መስከረም ሓር ኣውፅያ ነይራ ክልተን ወገራት ኣብቲ ሓቢረን ዝሰርሓሉ ዝነበረ እዋን ድማ ብከምኡ ዝበዝሐ ክፋል ኤርትራ ሓር ኣወፅኡ ነይሩ ማለት እዩ ቀዳማይ ተወዳዳሪና ናብኻ ተመሊሶ ኣለኹ ኣማን ኣጆኻ ወርሕን ዓመተ ምህረትን እያ ስርዓት ሃይለ ስላሰ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ምሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ጥቐስ ግዜ ኣለካ ስከ ግዜኻ ተጠቀመሉ
2: ወርሒ መስከረም
1: ኣይ ረኸብካያን ኣለኻ ሳልሰይቲ ናይ መወዳእታ ዕድል ኣላትካ ግዜ ከይኣኸለት ኣይ ረኸብካያን ኣለኻ ይቕሬታ ስርዓት ሃይለ ስላሰ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ሙሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ብወርሒ ሕዳር 1962 እዩ ነይሩ ኣብዚ እዋን እዚ ብሓደ መዓልቲ ድፈረሰ ፌደሬሽን ኣይኮነን ማለት ቀስ ብቐስ እቲ ሓቀኛ ዕላማታቱ ይረኣየሉ ነይሩ እዩ ንኣብነት ኣብ 24 ታሕሳስ ኣብ 58 ባንዴራ ኤርትራ ወሪዳ ኣብ 17 ግንቦት እቲ መንግስቲ ኤርትራ ዝበሃል ዝነበረ ኣብ ሱሳ ማለት እዩ ናብ ምምሕዳር ኤርትራ ተቐይሩ ኣብ መስከረም 1960 እውን እተን ሃገራውያን ቋንቋታትና ዓረብን ትግርኛን ዝነበራ ብምሓርኛ ተተኪዩ መወዳእትኡ ከዓ ኣብ ሕዳር 14 ምስ በፅሕና ጠቕላላ ፈሪሱ ማለት እዩ ካልኣይ ተወዳዳሪ መርሃዊ ናባኻየ ናብ ካልይቲ ሕቶኻ ኢና እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ መን እያ
3: ከተማ ቃሮራ
1: ሙሉእ መልሲ ሙሉእ መልሲ መርሃዊ እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ ቅሮራ እያ ትኸውን ደላ ድሕሪ ቃሮራ ስዒባ ናፃ ዝወፀት ናቕፋ እያ ነይራ ትኽክል ጋይም ናባኻየ ካልእቲ ሕቶኸያ ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቅዓሉ ምስ ምሕራር ኣየነይቲ ከተማን መዓስ ዕለትን ወርሕን ዓመተ ምህረትን ነይሩ ሕስብ ኣቢልካ መልስ ካብ ኦዲንስ እውን ድምፂ ከይስማዕ
4: መወዳእታ ዝወፀት ማለት ድ ወይ ከመይ እያ ተሕቶ
1: ተሕቶ ዝተውዕለላ ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቃዓሉ ምስ ምሕራር ኣየነይቲ ከተማን መዓስ ዕለት ወርሒ ዓመተ ምህረት ነይሩ
4: ዝወዳእሉ ዓሰብ 26 ወርሒ 5 እዩ ዓሰብ ግን እቲ ቀንዲ ንኽሳይ ዝነበረ ግን ናይ ባፅዕ ናይ ፈንቅል እዩ ናፅነት ቀንዲ ደራኽ ዝነበረ ናይ ፈንቅል እዩ 10
1: ወርሒ ምረፅ ግዜ ከላ ምረፅ ሓደ የን መልሲሃብ
4: እዎ ሞ ሕጂ ሲ እታ ሕቶ ኣብ ብረህ ኣብል እያ ሞ ናይ መወዳእታ
1: ከተማዓሰብ
4: 26 ወርሒ 5/91
1: ተዓወት ሙሉ መልሲ ሙሉእ መልሲ እዚ ትብሎ ዘለካ ትኽክል ኣለካ በዓል ስርሒት ፈንቅል ናይ በዓል ባፅዕ ከምኡ ውን ናይ በዓል ናቕፋ ንናፅነት ሲ በሪ እዩ ዘረሃወ ይበሃል እዩ ኮይኑ ግን ሽዑሽዑ ይኮነን ሓራ ወፅያ ሃገርና ብድሕሩስ ቀፂልና ኢና ኩናት ማለት እዩ ስለዚ ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቃዕሉ ምስ ምሕራር ከተማ ዓሰብ እዩ ብዕለት 26 ወር 5 1991 ድማ እዩ ካሓጎሰካ ረኺብካ ኣለኻ ራሄላ ናባኺ ተመሊሶ ኣለኹ ፍቕሪ እንስሳ ሲ ከቢድ እዩ ኣይወፅእን እዩ ይበሃል እሞ ወላ ብወገን እንስሳ እውን ከምኡ እዩ እዚ ከዓ ኣብ ሂወት ደቂ ሰባት ካብቲ ኣገዳሲ ዝምድና ወይ ከዓ ክህልወና ዝግበኦ ሪሌሽን ኢሎም እውን ይገልፅዎ እዮም ንስኺ ከም ሞያዊት መጠን ኣብዚ እንታይ መረዳእት ኣለኪ
5: ይሰማሙዕልየ ፍቕሪ እንስሳስ ብጣዕሚ ሓያል እዩ ገለ ኤግዛምፕል ንምሃብ ማለት እዩ ኣብዚ ቦታና እቲ ቀዳማይ ዝተወልደ በኽሮ ማለት እዩ ምስ በኽሮ ፍሉይ ዝምድና ፍሉይ ፍቕሪ ዝነበረ ሓንቲ ኣባልና ነራ ዚ ሕጂ ኣብ ዴሪ ፋርም ግድን ኢኻ እቶም ክትሓዘ ዘለዎም ኢኻ ትሕዞም እምበር ምስ መግቢ ምስ ዘሎ ኩሉ ኢኮኖሚ ኩሉ እቲ ናትካ ወፃኢታት ግምት እቲ ኢኻ ክትሓዘ ዘለዎ ጥራይ ኢኻ ትሕዝ ኩሎም ጥሪት ኣይትሕዞምኒ ኢኻ ኣብ ዴሪ ፋርም ስፔሻል ማለት እዩ ክኸውን ስለ ዘለዎ እቲ በኽሮ ዝበሃል ኣርሓ ንማሕረድ ምስ ከደሲ ንዝተወሰነ ግዜ ስጋ ምብላዕ ዝኣብት ኣባል ፈልጠ ማራ ተሰሚዕዋ ብጣዕሚ ብጣዕሚ ተሰሚዕዋ ሕማቕ ተሰሚዕዋ ሓዚናትሉ በኺያ ገለገለ ንዝተወሰነ ግዜ ከማ ስጋስ ኣይበልዐትን ስፔሻል ናይ ከብቲ ማለት እዩ ኤረን ከሰተ ትበሃል ኣባልናስ ከምኡ ኣሎ ዚ ውሽጥና ማለት
1: እዩ ይገርም እዩ
5: እንስሳስ ብጣዕሚ ሓያል እዩ ናይ ባሓቂ
1: ሳብ ኣመጋግባ ትቕይር ኮይና
5: ኣፍኮርስ
1: ግርም ኣዝዩ ፅቡቕ መብርሂ እዩ የቐኒልና ካልይቲ ሕቶ ኮይትስዕብ እምበር ኣስተውዕላ ብሊ ምረፅያ እታ ኣብ ከሰላ ዝነበረት ብቅያዳ ሰውርያ ትፍለጥ ተጋድሎ ሓርነት ኤርትራ ላዕለዋይ ባይቶኣ ክሳብ መፋርቅ 1965 ምስ ሜዳ እትራኸብ ብመን ትምራሕ ነይራ ሀ ጣህር ሳልም ለ ዑመር ዳምር ሐ ኣቡ ጥያራ መ ኣድም ሳልሕ

0: ናባኻ ክመፅየ ኣማን ምረፅ እያ ኣብ ዓመተ 1979 ዝተኻየዱ ወራራት ደርግ ዓይነት እዮም ሀ ካልኣይ ክሳብ ሓሙሻይ ሐ ሳልሳይ ክሳብ ሓሙሻይ ሐ ራብዓይን ሓሙሻይን መ ሳልሳይን ክሳብ ሻድሻይ
1: ለሳልሳይ ክሳብ ሓሙሻይ
0: ሙሉ መልሲ ሙሉ መልሲ ኣማን ብትኽክል ኣብ 1979 ዝተኻየደ ወራራት ሳልሳይ ራብዓይ ሓሙሻይ ነይሩ እቲ ቅድሚኡ ዝነበረ ቀዳማይን ካልኣይን ወራር ኣብ 78 እዩ ነይሩ ስዕቡ ድመፀ ከዓ ፀላይ ኣዝዩ ስለ ዝተዳሃለ ድሕሩ እዩ መፅ እዩ ኩሉ ወራራት ካ ፈሽሉ እዩ ካልኣይ ተወዳዳሪ ናባኻ መፂና ኣለና መርሃዊ ሳልሰይቲ ሕቶ ከያ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት ኣብ ልዕሊ ፀላይ ቅድሚኡ ኣጋጢሙ ብዘይፈልጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘስዓበ ንውድቀት ሃይለስላሴ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ኣበዩ ሀ ካብ ዓላኬብ ክሳብ ኣልጌን ለ ግንባር ሓልሓል ሐ ግንባር ጊንዳዕ መ ግንባር ደንከል
2: ካብ ዓላኬብ ክሳብ ኣልጌን
0: ተዓወት ሙሉ መልሲ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት ኣብ ልዕሊ ፀላይ ቅድሚኡ ኣጋጢሙ ብዘይፈልጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘሰዓበን ንውድቀት ሃይለ ስላሰ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ካብ ዓላኬብ ክሳብ ኣልጌን እዩ ነይሩ ሳልሳይ ተወዳዳሪ ጋይም ናባኻየ ከመይ ኣሎ ፀጋ ሞራልካ
3: ፅቡቅ ኣሎ
0: ሓራይ ሞ ክንቅፅል ዶ ከም ኣካል ወተሃደራዊ ምዕባለታት ሓይሊ ባሕሪ ኤርትራ ኣብ ንኡስ ተመክርኡ ኣባፅዕን ከባቢኡን ዘካየዶም ስርሒታት ዓመታት መልክዕ ናይቲ ኩናት ዘግሃደሉ እዋን መዓስ ነይሩ ሀ 1981 ለ 1984 ሐ 1988 መ 1980 ኣጆኻ ግዜ ኣለካ ስብ ኣቢልካ መልስ

0: 1988
1: ሙሉ መልሲ ተዓወት ሙሉ መልሲ ጋይም ከማካል ወታደራዊ ምዕባለታት ኃይል ባህር ኤርትራ ኣብ ንኡስ ተመክሮ ኣባፅዕን ከባቢዮም ዘካይዶም ዝነበረ ስርሒታት ዓመታት መልክዕ ናይቲ ኩናት ዘግሃደሉ እዋን 1988 እዩ ነይሩ። ራብዒት ተወዳዳሪት ራሄል ናባኸየ፣ ሳልሰይቲ ሕቶ ኸይ ኣምበኣር፣ እታ ምውዳብን ምሕጋዝን ብድርቅን ኩናትን ተጠቂዑ ዝነበረ ህዝብና ኣብ ምሕጋዝ ትነጥፍ ዝነበረት ማሕበር ረድኤት ኤርትራ ኢራ መዓስ ተመስሪታ? 1973 1983 1979 1975
2: 1975
1: ሙሉ መልሲ። ብትክክል ረኺብኪ ኣለኺ። እታ ምውዳብን ምሕጋዝን ብድርቅን ኩናትን ተጠቂዑ ዝነበረ ህዝብና ኣብ ምሕጋዝ ትነጥፍ ዝነበረት ማሕበር ረድኤት ኤርትራ ኢራ 1975 ተመስሪታ ብዙሕ ሓገዛትን ብዙሕ ደገፋትን ከዓ ንህዝቢ ትገብር ነይራ ማለት እዩ። ኣማን ናይ መወዳእታ ሕቶ ኸያ ክትከውን ንጉስ ሃይለ ስላሴ ብ11 መስከረም 1974 ብዕልዋ ስርዓት ደርግ ካብ ስልጣን ክወርድ ካብ ዝነበሮ ደፋት ምክንያታት 4 ጥቀስ።

0: ኣብቲ ፖለቲካዊ ፅልዋ ጎዲሉ ስለነበረ ናቱ ማለት እዩ። ካልኣይ
1: ቃጆኻ
0: ካልኣይ እቲ ህዝቢ ብሙሉእ እቲ ክስታይ ናብ እቲ ቁጠባ ናይቲ ሃገር ናብ ሰራዊት ስለ ዝሰጋገሮ እቲ ህዝቢ ብጥሜት ትሞይቱ ስለነበረ ጥሚጥ ነይርዎ ማለት እዩ።
1: ግዜ ኣኺል ኣላ ሓንቲ ነጥቢ ረኺብካ ኣለኻ ኣማን ሕቶኻ ንጉስ ሃይለስላሴ ብ11 መስከረም 1974 ብዕልዋ ስርዓት ደርግ ካብ ስልጣን ክወርድ ካብ ዝነበሩ ደፋእቲ ምክንያታት 4 ጥቐስያ ነይራ። ነዊሕ ድሕረ ባይታ ዝነበሮ ኣድማ ተምሃሮን መምሃራንን ኣድማ መራሕቲ ታክሲ ናይ ህዝቢ ቁጣዐ ዝፈጠረ ከቢድ ጥሜትን ዓፀቦን ኣብ ኢትዮጵያ ከቢድ ክሳራ ካልኣይ ክፍለ ጦር ሰራዊት ኣብ ሰሜናዊ ሳሕል ዝፈጠሮ ኣድማን ዕግርግርን ኣብ ሰራዊት እዩ ነይሩ። ሕራይ መርሃዊ ተወልደ ናይ መወዳእታ ሕቶ ኸያ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ዝነበረ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ ዓድታት 4 ስመ
2: ወክድባ ኣቶ ቆንፂ ኣልሽዕብ ኣይምን
1: ግዜኻ ተጠቀመሉ መርሃዊ ኣጆኻ
2: በዓል ዖና በዓል ዖና ዝተፈላለየ ዓድታት ተቃፀረሉ
1: ሕራይ ቀፅል ኣጆኻ
2: ክድባቅመፅ
1: ግዜ ኣኺል ኣላ መርሃዊ ሓንቲ ነጥቢ ረኺብካ ኣለኻ ሕቶኻ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ነይሩ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ ዓድታት ወኪ ዱባ፣ ዓዲ ንፋስ፣ ሕርጊጎ፣ እሞ ሓጀር፣ ኣቑርደት ክጥቀሳ ይኽእላ። ጋይም ናባኸይና ኣብ ኣሃዱ ካብ ትሰርሓሉ ኣብ ምዝሓል ምኽዘን ማለት እዩ እቲ ኣዝዩ ኣገዳሲ ኩሉ ግዜ ክሕሎ ዘለዎ እንታይ እዩ ትብል?
3: እቲ ኢንዳስትሪ ብጋዝ እዩ ዝሕል እ እቲ ጋዝ ከዓ ንኢንቫይሮንመንት ይኹን ንግሎባል ዎርሚን ኣዝዩ ከቢድ ስለ ዝኾነ ከይነፍስ ዝኾነ ሊከጅ ይህሉ ሞ ንኢንቫይሮንመንት ከይብክለልና ወይ ኣብ ሰብ እውን ዝኾነ ሓደጋ ከይምፃእ ኣለና ዓብዪ ጥንቃቐ ንግብረሉ
1: ኣብ ጥንቃቐ እዩ ምስቲ ዕቤቱ ኣረኣይካ ካ ክትግምተውን
3: ዋላ ብዋጋ እውን ንዕኡ ተደኣ ነፊስካ ክትምልኦ ዓብዪ ኮስ ይኸ ተቀመጥ
1: እቲ ሰብ ዝሰርሖን ሰብ ዘይሰርሖን ኣካላዊ ብከለ ወይከዓ ፀገም ንብሎ የቃልዓካ ማለት እዩ እቲ ሰብ ዝሰርሖ ግርምበል መተውን መዝሓሊትን ክትኮነካ ኢለ ናይ መወዳእታ ሕቶኸያ እዚኣ ህዝባዊ ግንባር ጎኒ ጎኒ ወተሃደራዊ ቃልሲ

0: ፅርግያ ኮንስትራክሽን ማለት ናይ ህንፃ ናይ ፅርግያ
1: ሓራይ
0: በዓል ቡድሆ ማለት እዩ ናይ ትምህርቲ ናይ ሓፂን እውን ናይ ፅርበት ነሩ ኣብ ሜዳ እዩ
1: ሓራይ ኣጅኻ ግዜ ኣለካ ቅፅል
0: ትምህርቲ እውን ነይሩ ትምህርቲ ፅርግያ ትምህርቲ ኮንስትራክሽን ናይ ክዳን ናይ መስርሒ ጫማ ሕክምና ክትቀስካሊ
1: ሙሉእ መልሲ ህዝባዊ ግንባር ጎኒ ጎኒ ወታደራዊ ቃልሲ ኣብ ማሕበራዊ ኣገልግሎት ካብ ዘሰላስሎ ዝነበረ ንጥፈታት ኣርባዕተ ጥቐስያ ነራሕቱኻ ሓደ ምኽፋት ቤት ትምህርቲ ሰውራ ክልተ ዝርግሐ ሕክምናዊ ኣገልግሎት ሰለስተ ምስራሕ ፅርግያታት ኣርባዕተ ምድልዳል መሬት ሓሙሽተ ምምስራት ማሕበር ረድኤት ሽዱሽተ ክፍሊ ዝተፈላለዩ ዕዮታት ከም ምስራሕ መንዲል ንፅህና ጫማ ጣሓኒት ወዘተ ማለት እዩ እዚ ኩሉ እዩ ዝካየድ ነይሩ ካብዚ ካ ዝበዝሐ ርክብካ ስለ ዘለካ ሙሉእ ነጥቢ ኣምፂኻ ኣለኻ ራሄል ናይ መወዳእታ መድረኽ ናይ መወዳእታ ተወዳዳሪት ናይ መወዳእታ ሕቶኸያ ከመይ ስማዕኩ ኣሎ
2: ፅቡቅ
1: ናይ መወዳእታ ሕቶ ከበለያ ዝተውዕሊ ፅቡቅ ዕድል ምነኤልኪ ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሕ ኢለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ እንታይ ዝብል ተቐይሩ ኣብ እንታይ ዝብል ተልእኮ ኸ ክሰርሕ ተበጊሱ
2: ስማ ናብ ህዝባዊ ግንባር ሓርነት ኤርትራ ተቐይሩ እቲ ተልእኮ ከዓ በብቕሩብ ህዝብን መሬትን ሓራ ምግባር
1: ሙሉእ መልሲ ሙሉእ መልሲ ረኺብኪ ኣለኺ ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሒለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ ምንታይ ዝብል ተቐይሩ ኣብ ምንታይ ዝብል ተልእኮ ኸ ትሰርሕ ተበጊሳ እያ ትብል ነራሕቶኺ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ስማ ተቐይሩ እቲ ተልኡኻ እውን ህዝብን መሬትን በብቕሩብ ሓራ ምውፃእ ዝብል ወታደራዊ ሜላ ሓንፂፃ ተበገሰት ኣብዚ እዋን እዚ 43 ዝኣባላታ ማእከላይ ሽማግለ መሪፃ 12 ዝኣባላታ እውን ፖለቲካዊት ኦፊስ መሪፃ ብተወሳኺ ኣብዚ እዋን እዚኣ ሮሞዳን መሓመድ ኑር ጅግና ሓርበኛ ከም ዋና ፀሓፊ ኣብዚ እዋን እዚ ፕረዚደንትና ዘሎ ክቡር ፕረዚደንት ኢሳያስ ኣፈወርቂ ድማ ከም ምክትሉ ዝተመረፁላ ማለት እዩ ሓራይ እምበር ክቡራትን ክቡራንን ተኸታተልቲ እዚ ኣብ ሓልሓል ዞባ ደቡብ ምስ ሰራሕተኛታት ኮርፖሬሽን ዘራትን ጥሪትን ከነካይዶ ዝቐነና ውድድር ኣብ ዝተዛዚሙሎ ስዕቡ ዝመፅእ ስርዓት ምዕዳል ሽልማት እዩ ሰና ፅንሑ ቀፂልና ነዚ ክካየድ ዝቐነየ ውድድር ሽልማት ዝዕድለልና ክቡር ዋና ኣካየዲ ስራሕ ኮርፖሬሽን ዘራትን ጥሪትን ኤርትራ ሜጀር ክብራብ ኣብርሃም እዩ ሜጀር ክብራብ ብክብሪ ናብ መድረኽ ይዕድም ቀፂልና እምበኣር ሳልሰይቲ ኮይና ዝተዓወተት ራሄል ምሕረታብ ካብ ሕክምና እንስሳ ሓልሓለ ብ28 ነጥብያ ራሄል ናብ መድረኽ እንኳ ሓጎሰኪ ራሄል ምሕረታብ መፃረይት ማይ ተዓዊት ክለኺ ራሄል እንኳ ሓጎሰኪ ካልኣይ ኮይኑ ዝተዓወተ መርሃዊ ተወልደ ካብ ፋብሪካ ባናቶም ኣለቡ ብ29 ነጥቢ መርሃዊ ተወልደ እንኳ ሓጎሰካ መርሃዊ ሽልማትካ ሞባይል እያ እንኳ ሓጎሰካ ኣብ መወዳእታ እምበኣር ነዚ ን4ተ ሳምንታት ዝኸደ ካብ ኩሎም ጎብለል ኮይኑ ዝተዓወተ ጋይም ኣላይ ካብ መዝሓሓሊ ምኽዘን ብ32 ነጥቢ እዩ ጋይም ኣላይ እንኳ ሓጎሰካ ጋይም ሽልማትካ ዕብይ ዝበለት ብልፅ ዝበለት ታብለት እያ እንኳ ሓጎሰካ እምበኣር ንሎሚ ዝበልናዮ መደብ ኣብዚ ዛዚምና ኣለና ኣብ ድመፅእ እዋን ብካልእ መደብ ምስ ካልኦት ተወዳደርቲ ኣብ ካልእ ቦታ

Yo, para acá.

0: عبد الله عنبل عنبل
1: على سلطة
0: عنبله.

أصبر. أهم حاجة التماتيمي فرانا فرو أنا كان سي بي سامكلي.

0: ሕሙዶ
1: ኣየ
0: ጣው ኳንቲ ለሃናን ፈድሊ ታህታ
1: ንማ ፋደይታን
0: ኣብኩ ሕቡስ ማቢናይ
1: ምዐምዐ
0: ምዐ የላ
1: አንክላሴ ነሲቢ
2: መሓኑ ብረ ላስክ ያቦው
1: ይብራይ ለፈ መሓኔክ ታግሌ ለከ ዑትባናክ ታንገለ ምሊክ ድግብ ድርኮ ከመቴንክ አረ ሕብል
2: ምይን ድግብ የዲ አብተም ያቦቱ እየ ድግብሳ
3: ከ ሐመድ ዑስበዳግ ይኽቶበ
4: መሓ ዑስበዳግ እኔ ሆኮበ ማዩ
3: ባህዮ ከነሲቢና ከወይ ተታባ ከከረዳንት ይኽትመተ ኣክሳር ነሲቢል ከበ መርሒን ኮኬንክ ረሂም ሞይ ኣንገለክ እየን
4: መሓ ኩክዮቤን መሓ
3: ዮክዮቤን ምህቱመለውኑ የብዮካ ካዩህተን ገልማኑ እየን
4: ኣብዮካ ካዩ እንታ ኣበለዋይኑ ንንህዋኩ ከቦማነህ ኖቤን ማኑ ሶን ኣድግቤኒ
3: እሶም ፍረ ዕለት ባሃንማ ሂዮኬ ነሲቢ ተኽበርሶኑ ሂና ኣቶይሲ መሓጠከለ
4: ዑትባንዎ ኣፋካ ሃይስ መታዕብሲን ለፋኬ ሰመዱማነሂ ኮክያድጌን ይመለውኑኩ እሳ ሓግዴት ብድሪህ መርሒ
3: ቶናክትን ይሆን
4: ቶ ከድሓኑ በስ

0: سنان تذكر انها قد ايه؟ بودا نمان.
1: اللهم صل على

0: ይከታይሰዋ ኣክዋ ይተመተኒ ኪ ኣብሽ ታይ ይከታይሰዋ ኣብሽ ራ
1: በትከደመ
0: ከታይሰዋ ኣብዋን ኣንተኒ ካ ኣክዋ ይተመተን
1: ኣክዋና ኣክዋ ይታ ኣብዋን ማሃከት ከመተ እስሳሚ ገይ ተካ የኑ እስሳሚ ገይ ንሲቢ ያብተ ኪንኪ ነዮ መካሲሲን
0: ይከታይሰዋ ንሲቢ የሊ ፈሪ ባርቴ ተሃባሃ ወይ ትንቴ ነማ በራ ዳጊቴ

اطمن ونسيبي انك بيتي.

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 11 ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳልዩና ኣለና። ንሎሚ ተዳልዮም ካብ ዘለዉ ቀንዲ ዛዕባታት ድማ ሓደ ብዛዕባ እዞም ቀጻሊ ብኣርቲፊሻል ኢንቴሊጀንስ ወይ ብኤኣይ እንዳተቐየሩ ዝመፁ ዘለዉ መተግበሪታት ወይ ሶፍትዌራት ኣብ ከመይ ደረጃ ይርከቡ፣ እንታይ ከክንገብር ኣለና፣ ብኸመይ ክንጥቀመሎም ኣለና ዝብል ምስ ገለ ኣብነታት ንሎሚ ሒዘ ቐሪበ ኣለኹ። ኣብቲ ካልኣይ መደብና ድማ ብዙሕ ግዜ ብፍላይ ኣብ ዝቐነያት እዚ ካብ ተኸታተልቲ መደባትና ክመፅእ ዝቐነየ ሕቶታት ዝምልስ ክኸውን እዩ። ኣብዚ ሓፈሻዊ ዘለና ርድኢት ዝዕቢ ብወገን ተምሃሮ ብወገን ወለዲ ክግበር ዘለዎ ኣብዚ ናይ ክረምታዊ ሞያዊ መሰልጠኒ ትካላት ወይ ማእኸላት ዝካየድ ሎ ስልጠናታት ንእሱ ዘለዎ ኣወንታዊ ተራታት ብወገን ወለድን ተምሃሮን ከ እትዝወስድዎ ኮርሳት ከመይ ዝበለ ክኸውን ኣለዎ፣ መን ክመርፆ ዘለዎ፣ ኣብ ምምራፅ ዝግበሩ ጌጋታት እንታዮም ዝምልስ ክኸውን እዩ ማለት እዩ። ስለዚ ናፍቲ ተዳልዩ ዘሎ ፈለማ መደብ ናኸብለኩም እየ። ሰናይ ምክትታል። ኣብዚ ቕንያት እዚ ንኣስታት 5 ኣዋርሕ ክመሃሩ ዝቐነዩ ናይ ኤኣይ መተግበሪታት ወይ ሶፍትዌራት ዝተምሃሩ ተምሃሮ ኣብ ዝሓለፈ ሰሙን ተመሪቖም ነይሮም። እዞም መንእሰያት እዚኣቶም ብዛዕባ ኣብ ኤኣይ ናይ ሶፍትዌራት ተጠቂምካ ዝግበር ብፍላይ ዚ ኮንተንት ክሪኤሽን ወይ ዝተፈላለዩ ስራሓት ዝተፈላለዩ መደባት ምድላው ዝምልከት ዝተምሃሩ ኮይኖም እዚኦም ዘዳለውዎ ከዓ ብዙሕ ነገራት ክንምሃር ክኢልና ወይ ብዙሕ ነገራት ክንርኢ ክኢልና ኢና። እዞም ሰልጠንቲ ካብ ዘዳለውዎ ካብ ዝተሰርሐ ስራሓት ኣዝዩ ካብቲ ቅድሚ ሕጂ ብኤኣይ ዘይብሎም ሶፍትዌራት ተጠቂምካ ዝስርሑ ዝነበሩን ሕጂ ኤኣይ ምስ መፀ ምስ ምምፃእ ናይ ኤኣይ ሶፍትዌራት ዝግበሩ ዘለውን እቲ ለውጢ ኣብ ሃገርና ክሳብ ክንደይ ብዓብ ደረጃ ተኣታት ይኸም ዘሎን ብዙሓት ክመልክዎ ክኢሎም ከም ዘለውን ዘርኣየ እዩ ነይሩ። ብሓፈሻ እምበኣር ናይ ኤኣይ መተግበሪታት ወይ ሶፍትዌራት ብኸመይና ንኸፍሎም ወይ ብኸመይና ንመቓቕሎም ንዝብል መጀመርያ ሓፂር መእተዊ ክገብረልኩም። ኣብዚ ኤኣይ ክንብል ከለና ብዙሕ ግዜ ከነስተውዕለሉ ዘለና ኤኣይ ሞዴላት ኣለው፣ ኤኣይ መሳርሒታት ከዓ ኣለው። ስለዚ ናይ ኤኣይ ሞዴላት እንድሕር ዳኣ ክንብል ኮይና ናይ ኤኣይ ሞዴል ዝተኣታቶ ብዓበይቲ ካምፓኒታትን ብመንግስታትን ክኸውን ከሎ፣ ናይ ኤኣይ ሶፍትዌራት ወይ ናይ ኤኣይ መሳርሒታት ወይ ኤኣይ ቱልስ ዝበሃሉ ከዓ ዝኾነ ሰብ ክጥቀመሎም ዘለዎ ወይ ክጥቀመሎም ዝኽእል ወይ ከማዕብሎም ዝኽእል ወይ ማዕቢሎም ምስ መፅዎ ከዓ ክጥቀመሎም ዝኽእል እዩ። ዓበይቲ ሞዴላት ናይ ኤኣይ ክንብል እንተደኣ ኮይና እዞም ማልቲ ሞዳል ዝበሃሉ ብስእሊ፣ ብፅሑፍ፣ ንሪሰርች ወይ ንመፅናዕትታት፣ ንስእሊ፣ ንቪድዮ ጀነሬት ወይ ክሰርሑ ዝኽእሉ ክኾኑ ከለዉ እዚኦም ዓበይቲ ዘብሎም እንታዮም እቲ ዘውፅዎ ዋጋታት ንኣብነት ኣብ መጀመርያ 2021 2022 ኣብ መወዳእታ 2021 ኣብ መጀመርያ 2022 ዝወፁ ሞዴላት ነይሮም። እዚኦም ቻትጂፒቲ ኢሉ ምስ ጀመረ ብድሕሪኡ በዓል ጀመናይ መፅኦም ብኮፓይለት መፅኡ ናይ ማይክሮሶፍት እዚኦም ብመን እዮም ዝስርሑ ዘለዉ እንተደኣ ኢልና ብኣዝዩ ሚልዮናት ብኣማኢት ሚልዮናት ዝቁፀር ገንዘብን መፅናዕትን ዘድልዮም ክኾን ከሎ ድሒሩ ብቻይና ዝማዕበሉ እውን ነይሮም እዮም። እዞም ኩሎም ሞዴላት እንተዳ ርኢናዮም ዓበይቲ ሞዴላት እዮም። ኣብ ውሽጦም ከዓ ማልቲ ሞዳል እዮም ዝበሃሉ። ኣብ ውሽጦም ከዓ ብዙሕ ነገር ክገብሩ ዝኽእሉ እዮም። ሕጂ ናይ ኤኣይ ሞዴላት ምምዕባል ክንብል እንተረአ ኮይና ኢድ ናይ ዓበይቲ ትካላት ከም በዓል ማይክሮሶፍት ዝኣመሰሉ ከም በዓል ሜታ ዝኣመሰሉ ክኾኑ ክእሉ እዮም። እዚኦም እቶም ዓበይቲ ሞዴላት ምምዕባል ዝበልናዮም እዮም። እንተደኣ ቱልስ ወይ መሳርሒታት ክንብል ኮይና ግን ንኣብነት ጉግል ኩላትና ንጥቀመሉ መሳርሒ እዩ። ንኣብነት ጉግል ቅድሚ ሕጂ እንታይ እዩ ዝገብር ነይሩ፣ ዝኩሉ ዓመታት እንታይ እዩ ዝገብር ነይሩ እንተደ ኢልና ኣብ ጉግል ሓደ ነገር ሰርች እንተደ ጌርካ ንኣብነት ብዛዕባ ኣሰራርሓ መግቢ ወይ ኣሰራርሓ ፓስታ እዚኣ ደልየ ኢልካ እንተ ሰርች ጌርካ ወይ እንተ ደሊኻ ንኣሰራርሓ መግቢ ዝሕብራ ወይ ዘለዎን ትካላትን ዌብሳይታትን ዝርዝር ህበካ 100 ክኾና ክእላ 200 500 ክኾና ክእላ 500 ዝርዝራት እዩ ድህበካ ነይሩ። ንስኻ ካብዚ 500 ዝርዝራት ሓንቲ ትወስድ ኣብ ኣይረኸብካያን ናብ ካልእ ትኸይድ እቲ ሰርች ኢንጂን ዝበሃል ነዊሕ ዓመታት ከምዚኡ ክኸውን ፀኒዑ። ኣብዝሓለፈ 2025 ብፍላይ ጉግል ግን
እንዳተቐይረ ክመፅ ፀኒሑ ሕጂ ኣብ 226 ጉግል ሰርች ኢልኩም ኣብ ተኣትውሉ ግዜ እቲ ናይ ሰርች ኣገባብ ተቐይሩ እዩ። ንኣብነት ብዛዕባታ ትደልያ ዘለኻ ቀጥታዊ መልሲ እዩ ድህበካ። ስለዚ ናብ ምንታይ ተቐይሩሎ ማለት እዩ? ናብ ናይ ኤኣይ ዝተሓገዘ ኮይኑሎ ድሌታትካ ተረዲኡ ቅድሚ ሕጂ እንታይ ኻ ትደሊ ነርካ ዝምባሌኻ ፈሊጡ ወይ ንዓኻ ተረዲኡ ዘድልየካ ሓፂር መልሲ ይህበካ። ስለዚ እንታይ ተቐይሩሎ ማለት እዩ? እቲ ኢንተርፌስ ንብሎ እቲ ኣቀራርባ ጉግል ምስ ሰባት ዝገብሮ ዝነበረ ኣቀራርባ ከማን ተቐይሩሎ ማለት እዩ። ስለዚ እዚ ንድሕር ዳኣ ተቐይሩ ካልኦት ብምሉኦም ዳርጋ ክበሃል ከኣል ሶፍትዌራት ተቐይሮም ኣለዉ ማለት እዩ። ንኣብነት ፎቶሾፕ ንድሕር ዳ ኢልና ፎቶሾፕ ከም መሳርሒ ቅድሚ ሕጂ ክንጥቀመሉ ዝፀናሕና ንነዊሕ ዓመታት እንተዳርእናዮ በዓል ናይ ኤዲቲንግ ሶፍትዌራት ፕሪምየር ፕሮ ንበሎም ካልኦት ንበሎም እንተዳርእናዮም ሎሚ ዝወፁ ዘለዉ ግን በዳርጋ ብትእዛዝ ጥራይ ምስ ኤኣይ ኢንኮርፖሬት ኮይኖም ወይ ተሓዊሶም እዮም ዝመፁ ዘለዉ ማለት እዩ። ስለዚ ዝኾነ ይኹን ሶፍትዌር ብሰርሕ ቅድሚ ሕጂ ንጥቀመሉ ዝነበርና ዝኾነ ናይ ኣካውንቲን ይኹን ናይ ኢንጂነሪን ይኹን ናይ ኣርት ይኹን ኣብዚ ሰዓት እዚ ብኤኣይ እንዳተተክኡ ይመፁ ምስ ምህላዎም ኣብዚ ሕጂ ግድን ብኤኣይ ዝሰርሑ ሶፍትዌራት ከመይ ገይሮም ዝሰርሑ ዝኾነ ተጠቃማይ ክፈልጦም ከድልዮ ወይ ከገድሶ እዩ ማለት እዩ። ብሓፈሻ እቲ ዝነበረ ስነስርዓት መመረቕታን ኣብቲ መደብ ብተምሃሮ ዝቐረቡ ዝተፈላለዩ ስራሕትን ኣብ ዝመፅ ዘሎ መደባትና ከነቕርቦ ኢና። ንሎም ማዓንቲ ብፍላይ ኣተኪረ ክገልፃ ደልየ ዘለኹ ምስ ዘለናዮ ቅንያት ናይ ተምሃሮ ናይ ሳዋ መመረቕታ 38 ዙርያ ዝምለሱሉ 39 ዙርያ ምስ ዝኸዱሉ ምስ ምህላው ግን ስነ ጥበብ ንበል ስነ ጥበብ ንኣብነት ስነ ጥበባውያን ደረፍቲ ክኾኑ ክእሉ፣ ዘየምቲ ክኾኑ ክእሉ፣ ገጠምቲ ክኾኑ ክእሉ ናይ ኤኣይ ቱል ምጥቃም ክሳብ ክንደይ ረብሓ ክህቦም ከም ዝኽእል እዚ እውን ብኮርስ ደረጃ ክኸውን ንኽእል ዋላ በዚ መደባትና ደረጃ ክኸውን ንኽእል በብቕሩብ ክተኣታቶ ዘለዎ ኢለ ስለ ዝኣምን በብቕሩብ እንዳምፃኸዎ ክኸይደ ንሎም ማዓንቲ ሓንቲ ካፍተን ኣብዚ ቀሪባ ዝነበረት እሞ ናባኹም ከብላ ደልየ ዘለኹ እዛ ክትሰምዕዋ ኣዳለያ ዘለኹ ቪድዮ ክሊፕ እ እዛ ቪድዮ ክሊፕ እዚኣ ናይዚኣ ፍሉይ ዝገብሮ እንታይ እዩ? ንኣብነት ንኩላትኩም ነዛ ግጥሚ እዚኣ ትሰምዑ እቲ ኣብኡ ደሎ ትሕዝቶታት ናይቲ ግጥሚ ንድሕር ዳ ርእናዮ እቲ ግጥሚ ንሓደ ብሰናይ ዝተወከለ ንብምሉኦም ናይ ሳዋ ኣባላት ዘለዉ ተዓለምቲ ብሕጂ ዝዕለሙ ክኾኑ ይኽእሉ ቁም ነገር ኣብ ሳዋ ዘሎ ጅግንነት ኣብ ሳዋ ዘሎ ተዓላማይ ናይ ኣቦታት ክወስድ ከም ደለዎ ወዘተ ኢላ ትገልፅ እያ። እቲ ኣብዚ ዝገረመኒ ነገር እንታይ እዩ? እቲ ግጥሚ ክመፅእ ከሎ ዳርጋ ኤኣይ እዩ ሰሪሕዎ ክበሃል ይከኣል። ገለገለ ምትዕርራይ ጌርና ኣሉኢና፣ ግን ኤኣይ 75 ሚእታዊት ናይቲ ትሕዝቶ ናይቲ ደርፊ ክህበካ ከሎ ክትርኢ ከለካ ክሳብ ክንደይ ኣብ ታሪክ ህዝቢ ኤርትራ ዕምቆት ዘለዎ ትሕዝቶታት ኣብ ከብሕታት ናይ ሞዴላት ናይ ኤኣይ ከም ዘሎ ክርዳእ ክኢለ ኣለኹ ማለት እዩ። ምክንያቱ በብቕሩብ እንዳማዕበለ መፂ እዩ ኦፍኮርስ፣ ግን ክሳብ ክንደይ ትሕዝቶታትና ዓሚቑ ከም ዘሎ ዘረዲኡ። ስለዚ 75 ሚእታዊት ናይቲ ግጥሚ ብኤኣይ ዝተሰርሐ እዩ። 100 ሚእታዊት ናይቲ ዜማ ብኤኣይ ዝተሰርሐ እዩ። ኣብዚኣ ፍሊት ትገብራ እንታይ እዩ? እዚ ቀደም ኣይነበረን። ቀደም ክብል ከለኹ ቅድሚ 226 ኣይነበረን። ኣብ 26 ዝተኣታተወ ብሜታ ታግስ ዝፍለጥ ነቲ ደርፊ ነቲ ዜማ ክዝይም ከሎ ድላይካ ተእትወሉ ንኣብነት ባራምባምባምባም ኢሉ ኣብ መንጎ እቲ ግጥምታት ክእቱ እንድሕር ደልያ

ወይ ንሓደ ነገር ክደግሞ ንድሕር ደሊኻ ወይ ንሓደ ነገር ወዲ ፀኒሑ ሓደ ብዙሓት ኣወዳት ጓል ኣዋልድ ንድሕር ክትሕውሰሉ ደሊኻ ድምፂ ወዘተ ዝግበር ሜላታት ጌራ ዝተሰርሐት እያ። ኣጋጣሚ እዚኣ ንፈተነ ውን ክትከውን ስለ ትኽእል ሙሉእ ብሙሉእ ባዕለይ ድሰርሐ ክዋ ግጥምን ዜማን እያ ብኤኣይ ተጠቂመ ማለት እዩ። ከም ዝብለኩም ዜማ ሙሉእ ብሙሉእ ኤኣይ እዩ፣ ግን ክትመርሖ ክትክእል ኣለካ። ፕሮምፕቲንግ ዝበሃል ኣብዚ ከምዝግበር ኣብዚ ድገም ክትብሎ ክትክእል ኣለካ። ስለዚ

0: ፍትሕታት ዝፈልጥ ሰብ ክሳብ ክንደይ ደራፋይ እውን ክኸውን ይኽእል። ኣብዚኣ ብፍሉይ ዝተጠቀምኩላ እንታይ እያ ነቲ ናይ ኣይ ሞዴል ድምፀይ ስለ ዝመሃርክዎ ወይ ድምፀይ ኣብ ሓደ ክልተ ደቂቕ ዘይኣክል ሓፂር ግዜ ድምፀይ ስለ ዝመሃርክዎ ብድምፀይ ተጠቂሙ እዩ ትደርፊ ዝካየድ ሎ። ስለዚ ኣነ ኣብ ስቱድዮ ኣተ ኣይደረፍክዎን ኣብ ስቱድዮ ኣተ እቲ ዜማ ኣይሃብክዎን ግን ድምፀይ ዝመስል ኢልካ ከምዚ ሓደ ክልተ ሰለስተ ከምዚ ሕጂ ዝዛረቦ ዘለኹ ድምፅኻ ምሰላለኻዮ ሙሉእ ብሙሉእ ንዕኡ መፅናዕቲ ብምግባር ብድምፅኻ ከምዝድረፍ ይኸውን ማለት እዩ። በዚ ጋጣሚ እዚ ንኹላኹም ንኹልኹም ስነ ጥበባውያን ኤኣይ ክሳብ ክንደይ ንስራሕኩም ናይ ኤኣይ መሳርሒታት ክሳብ ክንደይ ንስራሕኩም ንቕድሚት ከሰጉም ዝኽእል መሳርሒታት ወይ ትሕዝቶታት ከም ዘለዎ በዛ ስራሕ እዚ ኣቢለ ገለ ክገልፀልኩም ምደሊ ብዓብዩ ንኹልና ማለት እዩ። ቅድሚ ሕጂ ሳዋ ድበፃሕኩም ሕጂ ኣብ ሳዋ ዘለኹም ነዞም ብሕጂ ንሳዋ ትመፁ ከዓ በዛ ታሪክ እዚኣ ኣቢልና ኣቦታት ጅግነት ኣቦታትና ምኳኑ ክንፀንዕ ከም ዘለና ብዙሕ ነገራት ክንሰርሕ ከም ዘለና እውን በዚ ዘመናዊ መሳርሒታት ተሓጊዙ ክመፅ ክትሪኦ ከለካ ቀሊል ስለ ዘይኮነ ኣብ መወዳእታ ነዛ ክሊፕ እዚኣ ዝገበርናያ ነገር እንተሎ ነቲ ሙሉእ ዳርጋ ዝበዝሐ ስራሓቱ ናይ ኤኣይ ዝኾነ ንፉዓት ሳዕሳዕቲ ደቂ ሰባት ሳዕሳዕቲ ኢና ተጠቂምና ብዚ ሰባት ሳዕሳዕቲ ምፅኢና እውን የእቲናዮም ኣለና ማለት እዩ። ንዑ ከዓ ሳዕሲዖምላ ትደርፊ እውን ናይ ባሓቂ ደሳዕስዕ እዩ ማለት እዩ። ስለዚ ሕጂ ናፍታ ደርፊ ወይ ናፍታ ክሊፕ ከብለኩም እየ። በዚ ጋጣሚ እዚ ንኩልኹም ተመራቕቲ መበል 38 ዙርያ እንኳዕ ሓገሰኩም እንዳበልኩ 39 ዙርያ ከዓ ፅቡቕ ናይ ምብጋስ ግዜ ክኾነልኩም ይምነ። እዛ ደርፊ እዚኣ ከዓ ንዓኹም ብፍላይ 38 39 ዙርያ ዝተወፈየት ደርፊ እያ ማለት እዩ።
1: ህወት ይፅሓይ ኣብ ቆርበትካ ከምዘቃፅል ፈልጥ ኣለኹ ኣብ ሽዳኻ ኹፃ

እሞ ስነ ጥበባውያን ተዓዘብቲ ብሓፈሻ ልዕሊ ኩሉ ከዓ ሰብሳዋ ደርፊ ከመይ ረኪብኩማ እንተ ደኣ ተጠቃምነት ናይ ኤኣይ ሶፍትዌራት ክኢልካ ኣነ ደራፋይ ክኸውን ምናልባት ዘይሓሰብክዎ ክኸውን ክእለ ከምዚ እንተ ደኣ ኮይኑ ሞ ምስምዕ ምዕባል ናይ ኤኣይ ሶፍትዌራት ግን ዝኾነ ሰብ ኣብ ዝኾነ ሞያ ክኣቱ ከምዝኽእል ደረድእ ስራሕ እሞ በዚ ጋጣሚ እዚ ደጊመ ንኩልኹም ተመረቕቲ መበል 38 ዙርያ እንኳዕ ኣብ ዝብቃዓኩም ክብል ደሊ ካብ ዝቐፂሉ ዘሎ ከዓ ብዛዕባ ኣብ ሞያዊ ኣስተምሮታት ወይ ሞያዊ ስልጠናታት ኣብ ዝወሃቡ ሞያዊ ስልጠናታት ብሓፈሻ ዘሎ ናይ ምምራፅ ብፍላይ ብወገን ወለድን ተማሃሮን ዘሎ እየ ክገልፅ። ኣብዚ ምናልባት ሓደ ዝተኻየደ መፅናዕትሎ ኣብ ኤሮጳ ዝተኻየደ መፅናዕትሎ ኣብ ህንዲ ዝተኻየደ መፅናዕትሎ ምክንያቱ ነቲ ሓፂር ሞያዊ ትምህርቲ ዝበሃል ካብ ዝጥቀማሉ ሃገራት መብዛሕተን ከም በዓል ሃገረ ጥልያን ዝርከበአን ሃገራት ኤሮጳን በዓል ህንዲ ካብ ህንዲ ጀሚርካ ርሑቕ ምብራቕ ዘለዎ ሃገራትን ኣብ ሓፂር ሞያዊ ስልጠና ኣዝን ዝኣምና ብኡ ብዙሓት ክኢላታት ዘፍርያ ከም ምዃነን መጠን ሓደ ካብኡ ዝተወስደ መፅናዕቲ ካልኣይ ኣነ ንባዕለይ ምስ ዘለን ተመክሮ ናይ ሞያዊ ስልጠናታት ክኸውን ይኽእል ካልእ እውን ኣብዚ ዝገበርክዎ ምስ ጨንፈር ሚኒስትሪ ትምህርቲ ዞባ ማእኸል ጨንፈ ምክትታል ሞያዋን መሰልጠን ማእኸላት ብዘካየድ ክውዕላል ኣቢለ እምበኣር ኣብዚ ኣብ ክራማት ዝወሃብ ብፍላይ ዝተፈላለዩ ስልጠናታት ናይ ቋንቋ፣ ናይ ሙዚቃ፣ ናይ ፅገናታት ወዘተ ክኸውን ይኽእል ዕድላት እውን ስለ ዘሎ መንግስቲ ዝኸፈቶ ሰፊሕ ዕድላት ስለ ዘሎ ኣብዚኣ ብወገን ተምሃሮን ወለድን እንታይ ክንገብር ኣለና ተን ብዝያዳ ዝግበራ ጌጋታት ንኸይድገማ ንምዝኽኻር ብዙሓት ሕቶታት እውን ስለ ዝመፀን ነዚአን ንምምላስ ዘዳለኽዎ መደብ እዩ። ብሓፈሻ ሞያ ክበሃል ከሎ ሞያ ምህላው ወይ ትምህርቲ ምህላው ወይ ፍልጠት ምህላው ማለት ብዘለካ ሞያ ፍሉይ ክእለት ተጠቂምካ ንሕብረተሰብ ኣገልግሎት ምሃብ ማለት እዩ። እንተ ደኣ ሞያ ኣለካ ወይ ትምህርቲ ኣለካ ወይ ፍልጠት ኣለካ እሞ እንተ ደኣ ኣገልግሎት ሂብካሉ ንሕብረተሰብካ ከዓ እቲ ምስ ብኡ ዝመፅእ ከዓ እቲ ክፍሊ ትኸውን ማለት እዩ። ስለዚ ነብስኻ ዝኽእል ካብ ሰብ ተፀባይ ዘይገብረካ ኣታዊታት ከም ዝህልወካ ዝገብር ማለት እዩ። ስለዚ ክኢላታት ብሓፈሻ ንሞያ ኣብ ሰለስተ እዮም ድመቕልዎ። ሓደ ብትምህርቲ ዝመፅእ ሞያ ክበሃል ከኣል እዚ ትምህርቲ ኤዱኬሽን ንብሎ ክሳብ ፒኤችዲ ማስተርስ ዲግሪ ወዘተደሎ ዓይነት ትምህርቲ ማለት እዩ። ምክንያቱ ተማሂርካ ተምፆ ዓበይቲ ሞያታት ሓደ ክኸውን ከሎ፣ ካልኣይ ከዓ ኣብ ሓፂር ግዜ ዝውሃብ እዚ ስኪል ዝበሃል ወይ ቮኬሽናል ትሬኒንግ ዝበሃል ኣብ ሓፂር ግዜ ካብ ሰለስተ ወርሒ ክሳብ ሓደ ዓመት ኣብ ዘሎ ተወስዶም ሓፀርቲ ኮርሳት ተጠቂምካ ትሰርሖ ሞ በዚ ስራሕ እዚ ተጠቂምካ ከዓ ናብ ረብሓ ሕብረተሰብ ተውዕል። እንተ ደኣ ንሕብረተሰብ ኣገልጊልካ ከዓ ኣምሳይኡ ከዓ ትረኽቦ ክፍሊት ወይ ኣታዊታት ኣሎ። ስለዚ እዚ ስኪል ንብሎ ወይ ኢደ ስራሓት ንብሎ ኢደ ጥበብ እውን ይበሃል ማለት እዩ። እቲ ሳልሳይ እቲ ዊዝደም ዝበሃል እዩ። እቲ ዊዝደም ልቦና ዝበሃል እዩ። ብዙሕ ግዜ ኣቦታትና ብትምህርቲ ከይተማሃሩ ብፍልጠት ወላሓዶም እዚ ንብሎ ዘለና ሓፂር ሞያዊ ትምህርቲ ከይወሰዱ ልቦና ኣለዎም ወይ ነይርዎም እዩ ኣለዎም ክሳዕ ሕጂ። ልቦና ከዓ ሓደ ካፍቲ ትምህርቲ ክኸውን እንድሕር ደይረኸብካ ሞያ እንድሕር ደይረኸብካ ካብ ዊዝደም ወይ ካብ ጥበብ ካብ ልቦና ዝመፅእ ክእለት እውን ኣሎ። ስለዚ ክእለት ክንብል ከለና ምቕጥቃጥ ወይ ምዕራይ ምፅጋም ከቻፊተ ምፍታሕ ወይ ምዝራብ ጥራይ ደይኮነ ካብ ልቦና ዝመፅእ ኣሎ። ብሓፈሻ ግን እቲ ትምህርቲ ዘለካ ሞያ ዘለካ ንክልቲኦም ዘጠቓልል ግድን ኣብ ነፍሲ ወከፍ ሰብ ክህሉ ዘለዎ ከዓ እቲ ልቦና እዩ ይዕበይነእስ ማለት እዩ። ብሓፈሻ ሕጂ ተምሃሮ ኮንካ ናብ ደቅና ናብ ሞያዊ መሰልጠኒ ማእኸላት ክንሰድድ ከለና ንገብሮም ነገራት ኣለው። ንኣብነት ወድኻ ከም ወዲ ክስቶ ክኾኑልካ ሞ ቀዳሜይቲ ክንገብራ ዘለና ድብሎ እንታይ እዩ ናብ ሞያዊ መሰልጠኒ ማእኸላት ኣብ ንኸደሉ ግዜ ከምዝበልኩ ኣብ ትምህርቲ ሙዚቃ ክኸውን ይኽእል፣ ስእሊ ክኸውን ይኽእል፣ ቅብኣ ክኸውን ይኽእል፣ ፅገናታት ክኸውን ይኽእል ወዘተ ኣብ ንሰደሎም ግዜ መጀመርያ ክንፈልጣ ዘለና ወለዲ ባዕልና ዘይምውሳን እያ። ብዙሕ ግዜ ተጋጥም ወደይ ከምህሮ ደልየ እሞ እንታይ ተምሃርክዎ ይሓይሽ ትብል ኩሉ ግዜ ትመፅእ ሕቶላ።
እንታይ ተምሃርኮ የሓይሽ ሕጂ መን እዩ ዝመር ዘሎ ማለት እዩ። ንኣብነት ንዓይ ወደይ እንታይ ተምሃርኮ የሓይሽ እንታይ ኢልኩምኒ ኣነ ዝፈትዎ ሞያ እየ ክነግረኩም ዝኽእል ወይ ከዓ ሞዛ ሞያ እዚኣ ኣብዚ እዋን እዚ ብዙሕ ጠለብ ኣለዋ ክብል ይኽእል። እንተኾነ ግን እቲ ክመሃር ተደልዩ ዘሎ ቆልዓ ወይ ተምሃራይ ከ ዝምባል እዩ ከመይ እዩ ቀዳምነት ክሕተት ዘለዎ ማለት እዩ። ስለዚ ብወገን ወለድን ዓበይቲ ዕሊ 18 ዓመት ዝኾና መንእሰያትን መጀመርያ ክንሓስቦ ዘለና ነቲ ንወስዶ ስልጠና ብግዴታ ክኸውን ከም ዘይብሉ እዩ። ምክንያቱ ወዲ ክስቶ ብዚኣ ተማሂሮ ከምዚ ስለ ዝኾነ ንዓብ ዚኣ ተምሃር ዘይምባል፣ ምክንያቱ ነገራት ብዝምባለ ዝመፁ ምዃኖም ንፉዕ ሙዚቀኛ ክኸውን ይኽእል እንተ ደኣ ንፉዕ ቴክኒሽን እንተዘይኮነ ንፉዕ ሙዚቀኛ እንተዘይኮነ ንፉዕ ሰኣላይ ክኸውን ይኽእል። ስለዚ ዝምባለ ባዕልና ዝዕበናዮም ቆልዑት ኣበይናይ ዝምባለ ኣለው ክንፈልጥ ስለ ዘለና ግድን ግድን ኣብ ዝምባሊኦም ክኣትዉ ከም ዘለዎም ከነረጋግፅ ኣለና። ብወገነይ ተምሃሮ ሞያዊ ስልጠና ኣብ ክልተ እየ ዝኸፍሎም ካብ ዘለኒ ተመክሮ። እቲ ቀዳማይ እዛ ሞያ እዚኣስ መዓስ ዝመሃራ ክረምቲ ተትኾነለይ ወይ ቀልጢፈ ከምዝተዝውድእ ወይ ዕድመይ ተዝኣክል ኢሎም ዝመሃሩ ተምሃሮ እዚኦም እቶም ሙሉእ ብሙሉእ ውፅኢታውያን ክኾኑ ተኽእሎ ዘለዎም ወይ ዝኾኑ እዮም። እቶም ካልኣይ ከዓ ብናቶም ዘይኮነ ብድፊኢት ወለዶም ወይ ብምሕለፊ ግዜ ወይ ብምስዓርኮም ክኾኑ ስለዝደልዩ ጥራይ ዝኣትዉ ክኾኑ ከለዉ እዚኦም ከዓ ናይ ምዕዋት ተኽእሎኦም ዳርጋ ናብ ዜሮ ዝመፅእ ተምሃሮ ወይ ሰልጠንቲ ጌርና ንወስዶም። ስለዚ ኣብዚ ከም ወለዲ ብፍላይ ንህፃናት ንቆልዑ ንተምሃሮ ካልኣይ ደረጃ ዝወሃብ ስልጠናታት እንታይ ክኸውን ዘለዎ ንዝብል ሕቶ ልክዕ ወለዲ ንሕና ከይደፋእና ብዝምባሊኦም ክኣትዉ ከም ዘለዎም እንታይ እንተገበርካ ደስ ዝብለካ ዜን ዜን ዜን ኣማራፂ ኣለዋ ሞ እንታይ ንኣብነት ስኢሉ ዘይፈልጥ ቆልዓ እንድሕር ደኣ ኮይኑ ሙዚቃ ተፃዊቱ ዘይፈልጥ ቆልዓ እንተ ደኣ ኮይኑ ኣብ ቋንቋታት ተገዳስነት ዘይብሉ ቆልዓ እንተ ደኣ ኮይኑ ሞእተን ዘለዋ ኣማራፂ ካብ ሓደ ሓክሳ ሓሙሽተ እዚአን እየን ክኾና ድኽእላ። ስለዚ ካብ ዜን እንታይ ተተምሃር ክሕሸካ ምክንያቱ ዝምባሊኦም ንሕና ስለ ንፈልጥ። እቲ ተምሃራይ እንተ ደኣ ኮይኑ ከዓ ብልክዕ እንታይ እዩ ዝምባሊኻ ማለት እንታይ ማለት እዩ ከይተኸፈልካ ዓመት ሙሉእ ክትሰርሓሉ ደስ ዝብለካ ሞያ እንድሕር ደኣ ኮይኑ ዝምባለ ኢካ እዩ ማለት እዩ። ብዓይኒ ገንዘብ ደይትጥምቶ እንተ ኮንካ ምስ ዝምባለ ንወስዶ። ስለዚ ወለዲ ክንገብሮም ዘይብልና ነገራት ኣብዚኣ እንታይ እዩ? ቀዳማይ ዘይምግዳድ እዩ። ንኣብነት ኣብ ዝሓለፈ ግዜ ንወደይ ሶላር ከምህሮ ይደሊ እየ ዝበለኒ ወላዲ ነይሩ። ሶላር ከምህሮ ይከኣል እዩ ግን ወዲ 13 ዓመት እንተ ደኣ ኮይኑ ገና ኬሚስትሪ ፊዚክስ ብፍላይ ደይተምሃረ እንተ ደኣ ኮይኑ ዋላ ኣብ ስነ ፍልጠት ኣብ ሳይንስ ተማሂሮ ክኸውን ይኽእል እዩ። ኣብቲ ኣብ ሻድሻይ ኣብ ሓምሻይ ክፍሊ ግን ብዛዕባ ካረንት ቮልቴጅ ፓወር ብሓፈሻ ብዛዕባ ፀዓት ዘለዎ ሓፀርቲ ካልኩሌሽናት ከይፈለጠ እንድሕር ዳኣ ናብ ሶላር ርእቲናዮ እቲ ምልጋብ ጥራዩ ክኽእል ማለት እዩ። ሶላር ምትካል ማለት ንኣብነት ከዓ ካብታ ፓነል ናብ ኮንትሮለር፣ ካብ ኮንትሮለር ናብ ባትሪ፣ ካብ ባትሪ ናብ ኢንቨርተር ዘሎ ኣላጋግባ ምፍላጥ ጥራይ ዘይኮነ ብዓብኡ እቲ ካልኩሌሽን እዩ፣ እቲ ፅዕነትካ ምፍላጥ እዩ። እዞም ገዛ እዚኦም ክንዲዚ እዮም ደብርህ ሞ ክንዲዚ የድልዮም ኢልካ ከተዳሉ ምክኣል ተቐዳማይ ዘድልዮ እዩ። ስለዚ ክንገብሮ ካብ ዘይብልና ጌጋታት ኣብዘይ ዕድሚ እዩ። ምናልባት ከምኣ ኢሉ ምስ ፀልኣ ንዓመታ ፊዚክስ ክመሃር ምስ መፀ ብኡ ገይሩ ነቲ ፊዚክስ ክፀልኦ ይኽእል እዩ። ስለዚ ዘይምግዳድን ዘይምህዋኽን ቀዳሜይቲ ክትከውን ከላ። ካልኣይ ደረጃታት ምፍላጥ፣ ንኣብነት ቪድዮ ኤዲቲንግ ክመሃር እየ ድብል ሰብ መሰረታዊ ናይ ኮምፒውተር ፍልጠት ከይሓዘ እንተ ናብ ኤዲቲንግ ከይዱ ክብርትዖ እዩ። እንተ በርቲዕዎ ከዓ ኩሉ ግዜ ብርትዖ ኮይኑ ክስምዖ እዩ፣ ክፀልኦ እውን ንኽእል እዩ ማለት እዩ። ስለዚ ተቐዳሜይቲ ዘይምግዳድ፣ ባዕልኻ ዘይምምራፅ ደረጃ ናይ ትምህርቲ ዘይምሕላው ኣይ ናይ ሞያ ምሰየና ይኸይድ ማለት እዩ። ካልእን ዝዓበየን ግዜ ዝረአ ከዓ ኣብ ገዛ ካብ ዝውዕል ወይ ከምዚ ካብ ዝውዕል ኣብዚ ምውዓል ይሓይሽ ኢልካ ግዜ ንምሕላ

ምስዳድ ማለት እዩ። እዚ ዕላማ ዘይብሉ እዩ ዝኾን ገንዘብካ ግዜ ናይ ተቆልዓ ብሓፈሻ ብኾንቲ እዩ ዝጠፍእ ክበሃል ከኣል። ምክንያቱ ተቆልዓ መሕለፊ ግዜ ኢልካ ዳ ኢኻ ትሰዶ ዘለካ እምበር ኣብዛ ወርሒ እዚኣ ኣብዘን ክልተ ወርሒ እዚአን ተማሂሩ ከምዚኣ ክኢሉ ከምዚ ብውሕዱ ሞያታት ዓመታት ዝወስድ ክኾን ይኽእል እዩ። ግን በብክልተ ወርሒ በብሰለስተ ወርሒ በብወርሒ እውን ክጅምሩ ስለ ዘለዎም ኣብዛ ወርሒ እዚኣ እንታይ ተተማሃረ እዩ ዘድምዕ ዳየ ክንብል ዘለና እምበር መሕለፊ ግዜ ኢልና ንሰዶም ደቅና ወላ ሓንቲ ውፅኢት ዘይርከቦ ምዃኑ በዚ ጋጣሚ እዚ መፅናዕትታት ድብሎ ዋላ እውን ካብ ናተይ ተመክሮ ክሕበር ዝከኣል እዩ ማለት እዩ። ካልእ ምስ ካልኦት ዘይምውድዳር ወዲ ክስቶ እዚኣ ተማሂሩ ስለ ዝዓበየ ስኻ ከዓ ልክዕ ከም ናቱ ኣብዚኣ ኺድ ዘይምባል። ካልእ ንስለ ወረቐት እዚኣ ምናልባት ከምዚ መገሻ ስለ ዘለዎ ከምዚ ዕድላት ስለ ዘለዎ ወረቐት ሒዙ ክፀንሕ ተባሂላ ከዓ ትግበር ነገር ኣለዋ። ምክንያቱ ሓንሳብ ከም ገለ ኢልካ ኣብ ደይ ትፈትዎ ሞያ እንተ ኣቲኻ ሙሉእ ሂወትካ ውን ደጣዕሰካ ደይ ዐውተካ ውን ክኸውን ስለ ዝኽእል ኣብዚኣ ጥንቀቐ። ምክንያቱ ሞያ ባዕልኻ እንዳዕበካዮ ትኸይድ ወላ ኮፍ ኢልካ ተሓድር ስለ ትፈትዎ ኮይኑ ስማዓናኣነ። ምክንያቱ ድሓር ዳ እዩ ባዕሉ ናብ ገንዘብ እንዳተቀየረ ዝመፅ እምበር ትፈትዎ ነገር እንተ ደኣ ኮይኑ 24 ሰዓት ኣብኡ ኮፍ ተበልካ እንተዕበኻዮ ዋይ ኣብዚኣ በፂሓላ ሕጂ ናብዚኣ እንተመፀኹ ዘብል ክኸውን ይግብኦ። ካልእ ብፍላይ ብወገን ወለዲ ሓንሳብ ምስእትኻዮም ብድሃይ ዘይምግባር እውን ኣላ። ምክንያቱ እቲ ስራሕ ናብቲ ቆልዓን ናብቲ መምህርን ጥራይ ምግዳፍ ብዙሕ ግዜ ካብ ዝረኣዮም። ስለዚ ፎሎ ኣፕ ወይ ምክእታል ንዘድልዮም ተምሃሮ ከዓ ምክእታል ምግባር ብወገን ተምሃሮ ከ ብወገን ሰልጠንቲ ኸ ዋላ ኮሌጅ ለቨል ኮንካ ዋላ ዕድሜኻ ዓብ ኮይኑ ሰራሕተኛ ናይ መንግስቲ ኮንካ ሰራሕተኛ ናይ ውልቅኻ ኮንካ ኸ እንተደ ኢልና ሎሚ ነገራት ክሳብ ክንደይ ይቀያየር ኣሎ ንሪኦም ኣለና። ስለዚ ቅድሚ ሰለስተ ወርሒ ዝተምሃርካዮ ትምህርቲ ሎሚ ክትሰርሓሉ ምፍታን ዳርጋ ዘይከኣለሉ ግዜ መፂኡ ዘሎ። ምክንያቱ ኣብ ግዜ ናብ ግዜ ኣፀቢቖም ይቀያየሩ ኣፀቢቖም ይዓብዩ ይፍትሙ ይቕየሩ ስለ ዘለዉ ሓደት ኣፕዴት ዝበሃል ኣፕዴት ገብረላ ወይ ክዕብያ ይኽእል ትብሎ ነገራት ከተዕብዮ ሎሚ ብዙሕ ግዜ ካብ ንብሎ ስልጠና ኣብ ሞያዊ መሰልጠኒ ማእኸል ወይ ኣብ መምህር ጥራይ ኣይኮነን ቀደም ፍልጠት ምስ መምህር ጥራይ ነይሩ ክኸውን ክእል እዩ። ሎሚ ግን ፍልጠት ኣብ ኢድና እዩ ዘሎ ኣብ ሞባይልና ኣብ ዲጂታል ላይብረሪታት ወዘተ ኣቲና ክንረኽቦ ንኽእል ባዕልና ነብስና ክነማዕብለሉ ንኽእል ምዃኑ እውን ግድን ከይድካ ትመሃሮ ጥራይ ደይ ክኸውን ንኽእል እዩ ብፍላይ ንዓበይቲ። ካልእ ኣብዚ ግዜ እዚ ከምዚ ይመሃር ኣሎ ብዙሕ ሰብ ሞ እስከ ክፍትና ኢልካ ደይ ምእታዊ። ምክንያቱ ናይ ብሓቂ ፋሽን ኮይኑ ስልጠናታት ዝወስድዎ እውን ብዙሕ ግዜ ኣሎ። ልዕሊ ኩሉ ኣብ ሓፂር ሞያዊ ስልጠና ክንፅበያ ዘይብልና ከዓ ቅልጡፍ ለውጢ ምርኣይ ማለት እዩ። ንኣብነት ክልተ ወርሒ ወይ ሰለስተ ወርሒ እንድሕር ዳኣ ተማሂርካ ናይ ግድን እዩ ክትጅምር ነቲ ስራሕ ነቲ ስራሕ ጀሚርካዮ ክትኣቱ ናይ ግድን እዩ። ግን ድሕሪ ትምህርቲ እዩ ሂወት ዝጅምር ዝበሃል ነገር ኣሎ። ድሕሪ ትምህርቲ እዩ ዕድላት ዝረኣየካ ብድሕሪ እዩ ከዓ ኣብ ጌጋኻን ዓቕምኻን እንዳተማሃርካ ትኸይድ። ስለዚ ሰብ ካብ ጌጉ እዩ ድመሃር ሰብ ካብ ምስ ፈተነ ኣይኮነትን ከመይዳ እያ እዚኣ ይብል ሽዑ ኣብቲ ናይ ብሓቂ ዓለም ናይ ስልጠና ይኣቱ ማለት እዩ። ኣብዚ ከምቲ ኣብ መእተዊ መደብና ዝገለፅክዎ ገለገለ መፅናዕታዊ ወረቐታት ይርኢ ነይረ። ብፍላይ እቲ ብዩሮፒያን ኮሚሽን ኦፍ ቴክኒካል ስታዲ ዝበሃል ዝተኻየደ መፅናዕቲ ሕብሮ እንታይ እዩ? ብዙሕ ግዜ ካብ ዝካየዱ ስልጠናታት እንተዳ ርእናዮም ካብ ዝካየዱ ትምህርትታት እንተዳ ርእናዮም መብዛሕትኡ ግዜ ሓደ ጀማራይ እቲ ዘለዎ ናይ ምዕዋት ክእለት ትሑት ምዃኑ ድሓር 100 ወይ 100 ሚእታዊት ዝበሃል ከዓ ከምዚ የለን። ኣብነት ንሓደ ቴክኒሽን 10 ዝዕረያን ንብረት እንተዳ ሂብካዮ ማኪና ክኸውን ኽእል ሞባይል ክኸውን ኽእል ቴሌቭዥን ክኸውን ኽእል ኮምፒዩተር ክኸውን ኽእል ኣነ ብ10 ክዕረየ ንኽእል ዝበሃል የለን። ምክንያቱ ንኣብነት ኣብ ኤርትራ ዝተኻየደ መፅናዕቲ ምናልባት ኣነ ድፈልጦ ስለዘየለ ከምዚ ክብል ኣይክእል ክግምት ግን ይኽእል ኣብኡ ስለ ዘለኹ ኣብ ህንዲ እቶም ብፅገና ዝፍለጥ ንኣብነት ምዕራብ ምስ ምብራቅ እንታይ እዩ ድፋላለ እንተ ኢልና ኣብ ምዕራብ መብዛሕትኡ ግዜ እቲ ሓይሊ ሰብ ክቡር ስለ ዝኾነ ከዛ ላፕቶፕ እዚኣ ካብ ከተዕርያ ምቕያር ሓይሽ ምክንያቱ ከተዕርያ እንተ ኮንካ ዝወስደልካ ግዜ ክቡር እዩ ዝበሃል ብኸምኦም ከዓ ዝኸዱ
ስለዚ ዳርጋ ዩዝ ኤንድ ስሮው ተጠቂምካ ምድርባይ ይመፅእ ማለት እዩ። ኣብ ምብራቅ እንተደኣ ከይድና ግን ዋላ ይድቃቕ ነገራት ኣብ ፅገና ዘተኮረ እዩ። ንኣብነት ራም እንተደኣ ኢልና ኣብ ኤርትራ ራም ኣይንዕርን ኢና ክንቅይሮ ይሕሸና ኢና ንብል። ኣብ በዓል ህንዲ እንተደኣ ከይድካ ንራም ንዕሪ ኢና ዝብል ኣብ ነገራት ኣሎ። ቺፕ ለቨል ኣትዮም ነት ናይ ራብ ቺፕስ ኣውፅኦም ብሶለር ገይሮም ክቕይርዎ ትርኢኻ። ስለዚ ሞር ናይ ፅገና ዝለዓለ ሓይሊ ዘለዎን ሃገራት ዝበሃላ ህንድን ቻይናን እየን። ብፍላይ ከዓ ህንዲ ብምሉእ ሃገራት ዓረብ እንተዳ ርኢናዮ ናይ ፅገና ትካላት መን ሒዝዎ ዘሎ እንተ ኢልና ህንዳውያን እዮም። ስለዚ ንሓደ ህንዳዊ ካብ 10 ንብረት ናይ ምዕዋት ዘለዎ ዝዓበየ ተኽእሎ 6 እዩ። 10 ሞባይል ተሂብካዮ 6 እዩ ዝዕሪ፣ 10 ማኪና እንተራሂብካዮ 6 እዩ ዝዕሪ፣ 10 ኮምፒተር ተራሂብካዮ 6 እዩ ዝዕሪ። ስለምንታይ ይኸም ዝኸውን? ስለ ዘይክእል ድዩ እንተ ኢልና ኣይኮነን። ምናልባት ንዓይ 3 ሂብኩም ንሓንቲ ጥራይ ክዕርኽ ይኽእለ። እቲ ነገር ስለ ዘይከኣል ዘይኮነ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? ካፍተን ንኣይከኣለን እየን ወይ እዚኣ ስኢነላ ሕጂ ኣይዕረን እዩ ክበሃል ከሎ ብዙሕ ተኽእሎታት ኣሎ። ንኣብነት ነዚኣ ትኸውን መሳርሒ ዘይብልካ ክትከውን ትኽእል፣ ነታ መቀያየሪት ዝስኢንካላ ክትከውን ትኽእል። እዚ 4 ንብሎ ዘለና 6 ጥራይ ደዕረየሉ ምክንያት ማለት እዩ። ስኢንካ ያ ክትከውን ትኽእል እታ ፀገማ። ኣነ ድሰኣንክዋ ሓደ ካልእ ሰብ ክዕረያ ክእል እዩ። ካልእ ሰብ ዝዕረያ ድሰኣና ኣነ ክረኽባ ክእል እየ፣ ሓደ ድሰኣና እቲ ሓደ ክረኽባ ክእል እዩ። ኣብዚ ሕጂ እዚ እንታይ እዩ? ናይ ከምቲ ኩሉ ግዜ ንብሎ ናይ ነብስኻ ምዕባይ ሕቶ እዩ። ኣብ ስልጠና ኩሉ ግዜ ኣብ ክእለት ብሓፈሻ ብዙሕ ግዜ ክንጋግያ ዘይብልና ኮይኑ ስማዕኒ ብዙሕ ግዜ ብዝመፅናዕታት ድብሎ እንታይ እዩ? ኣነ እዚኣ ስለዝኽኣልክዋስ ኣነ ጥራይ ድኽእላ ኮይኑ ስማዕኒ፣ ወይ በቲ ዘለካ ሞያ እስኻ ጥራይ ብቕዓት ዘለካ ኮንካ ምስማዕ ምናልባት ጌጋ ኮይኑ ክኸውን ይኽእል እዩ። ምክንያቱ እንታ ኮይነ እየ ኣብዚኣ ክኢላ ኮይኑ ዘለኹ እንታ ኮንከ ካብቲኣ ክኢላ ኮንካ ዘለካ እንታ ኮይኑ እዩ ኣብቲኣ ብቕዓት ኣምፂኢ ዘሎ እንተደ ኢልና ግዚኡን ገንዘቡን ሓይሉን ኣብኣ ስለ ዝወፈየ ጥራይ እዩ። ካልእ ሰብ መፂኡ እንተ ኣብ ክልክዕ ከምናቱ ፃዕሪ ገይሩ ክበፅሓሉ ዘይክእል ነገር የለን። ስለዚ እዚ እንተደኣ ኮይኑ እቲ ዝኣብየና ዘሎ እንታይ ኮይኑ እንተ ኢልና ናብ ካምፓኒታት ናብ ሳምሰንግ ናብ ኤልጂ ናብ ገለ ካብ ዝምለሱ መብዛሕቶም እዚ ሽግሩ ተሳኢኑ ዝበሃል እዩ። ስለዚ እዚኣ ኣነ ክዕርያ ይከኣልኩ እንተ ኢሉ ሓደ ቴክኒሽን ፅቡቅ ኣሎ። ምክንያቱ ብዓለም ደረጃ ናብ ሳምሰን ካብ ድምለሳ ሞባይላትን ቴሌቭዥናትን ሽግር ተሳኢኑ ተባሂለን እየን። እቲ ሽግር እንታይ ኮይኑ ክኸውን ይኽእል? ሕጂ እቶም ካምፓኒ ዝፈጥርዎ ጌጋታት ወይ ዘየውፅዎ ሽግራት ክኸውን ይኽእል፣ እሶም ጥራይ ክሓብእዎ ዝደልዩ። ስለዚ ከምዚ እንተ ኢልና ሎም ማዓን ተማሂርካ ካብ 11 እንተ ረኪብካ ንዓመታ 2 ትኾን ድሕሪኡ 3 ትኾን ድሕሪኡ 4 ትኾን እምበር ሓፂር ወይ ኣብ ሓፂር ግዜ ውፅኢት ዘይምፅባይ ከዓ ሓደ ካብቲ ብተምሃሮ ክግበር ዘይብሉ ማለት እዩ። ብሓፈሻ እምበር ኣብዚ ሕፅር ድበለት ብዛዕባ ምምራፅ ሞያዊ ስልጠናትን ተኽእሎ ትወስዶ ሞያዊ ክእለትን ተኽእሎታት ናይ ምዕዋትን እዚ ካበልና ብሓፈሻ ንኩሉ እቲ መንግስቲ ፈጢሮ ዘሎ ናይ ስልጠና ዓድላት ክንጥቀመሉ እንተደኣ ኮይና እዘን ዝጠቐስኮን መበገሲ ክኾናና ዝኽእላ ብፍላይ ከኣተን ጌጋታት ዝበሃላ ክድገማ ከምዘይብለን ወይ ክግበራ ከምዘይብለን በዚ ጋጣሚ ደጊመ ከዘኻኽርፈቱ። እምበኣር ከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ንሎሚ ዝተዳለወ መደብ እዚ ክትከታተልዎ ፀናሕኩም ነይሩ። ካብዚ ናይ ሎም ማዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኩምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብትሕዝትኡ ፍልይ ዝበለ ብካልእ መደብ ክሳብ ንራኸብ ንሎሚ ስለምክታልኩም ደጊመ የመስግን። ሰናይ ቅነ